0: ተለይታዊ ትልሂት ትንቀሳቀስ ብኸመ ኢና ትልይት ንጠቕሰሉ እምበሪ ንፀቕጠሉ ኣብ ተፈላለዩ እዋናት ዋላ ንጎ ኹን ዋላ ወጋሕታ ኹን ዋላ ቀትሪ ኹን ግን ነቲ ሰብ ኣብ ምንቅስቃሱ ዕራ ጠራጢርካ ወይ ካባር ክወፅእ ከሎ ፍሉይ ምልክት ተሪኢካሉ ጠጠ ኣቢልካ ተሓቶ ዋላ ቀትሪ ጥራይ ደንሰቲ ምሸት ክሕዙና እዮም ዝብሉ ሰባት ኣለዉ። ኣነ ግን እንታይ ዝብል ካብ ፖሊስ ትራፊክ ጥራይ ደኮና ክንጥቃቅ ዘለናስ ንሂወትና ንሂወትና ትምዕቃንሲ ንሕና ንክነጥቅዖ ወይ ንክትቆፀ ኢልካ ኣይኮንካ ንህወቱ ድሕንነት እዩ ከምዚ ቀዲሞ ዝበልካ ከምደይ ዝሕጎስ ኣሎ ዋዲሕንኩምና ማኪናና ሕሽኩምና ሓዲርኩም ሓቂምኩም ሕሽኩምና ዝብሎ ሕጂ ከዓ ንመሓዝ ጥራይ ዘይኮነ እዚ መስተሰቲና ማኪና ንዝውሮ ንምሉእ ሕብረተሰብና ጥቕሚ ምዃኑ ክንደይ መንእስያት ዝስንክሉ ኣለዉ ክንደይ ቆልዑ ዝስንክል ኣለዋ ክንደይ ዓበይቲ ሰንኪሎም ኣብ ኣልያ ናይ ስድራ ዝወደቕ ኣሎ ንከምዚኢታት ንድሕንነት ሕብረተሰብ ምዃኑ ክንርደእ ንኽእል። እቲ ንሕና ግን ኩሉ ግዜ እታ ደምፃኻ ርእስቲ ቀትሪ ንብል ለይቲ ንብል ብመስተ ጥርጥርናይ ሰብ ኣብ ዝኾነ ሰዓት ክንፍትሽ ወይ ክንሰርሕ ምዃንና በዚ ኣጋጣሚ ገልፀልካ ማለት እዩ።
1: ዓመታዊ ጠንቂ መስተን ሳዕቤናቱን ዕቤት ዘርእየሉ ዘሎ ምኽንያት እንታይ እዩ? ሸለልቲ ንዶ ዋላስ ዋሕዲ መቕፅዓት እዩ ዘተባብዕ ዘሎ ክንብል ንሓላፊ ምቁፅፃርን መቕፅዓትን ኣብ ፖሊስ ትራፊክ ዞባ ማእከል ኣቶ ኢሳቅ ያቆብ ሓቲትናዮ ነርና።
0: እቲ መስተ ጠንቂ ዝኸውን ዘሎ ምንታይ ዝበዝሕ ዘሎ ንብል ዘለና መቕፅዓት እዩ ውሒዱ ማለት ኣይኮነን። ሕጂ ናይ መስተ ንድሕር ክንከስስ ኮይና እዚ ከም ኖርማል ክስቲ ኮንካ ንተወሶ ነቲ ሰብ ጠርጢርካዮ ኣብ ትንቀሳቀሰሉ ሰብ ዝሰትዩሎ ኢሉ እቲ ፖሊስ ትራፊክ ኣብ መበገስ ቦታ ወይ ኣብቲ ዘለዎ ቦታ ክዕቁኖ ክእል እዩ። መስተ እንድሕር ፀኒሕዎ ኮይኑ ከም ኖርማል መቕፃዕት ይኮና ንቕፅ ተኸሲሱ ፋይል ተኸፊትሉ ናብ ቤት ፍርዲ ከም ትቕፃዕ ይት
1: ኣልኮላዊ መስተ ሰቲኻ ኣይኮነን ዶ መኪና ክትመርሕ ኣብ ሲቪላዊ ህይወትካ እትወስዶ ውሳኔታት እውን ከቢድ ዋጋ ዘኽፍሉ እዮም። ልዕሊ ዓቐን ዝሰተዩ መራሕቲ መካይን ንምቁፅፃር ፖሊስ ትራፊክ ዕለታዊ ኣብ ሰዓታት መዓልትን ለይትን ቁፅፅር ከም ዘካየዱ እዩ ዝጥቀስ። ኣብ ከምዚ ህሞት እቶም ብሰንኪ ኣልኮላዊ መስተ ተሰኒፎም ሓደጋ ዘቃልዑን ኣብ ምምራሕን ከለዉ ዝተረኽቡን ብኣኽበርቲ ሕጊ ፖሊስ ትራፊክ ኣብ ዝሕተትሉ ግዜ ዝተፈላለየ መልስታት ከም ዘቕርቡ እዩ ዝግለጽ።
0: መስተ ሽግር መፍትሒ ይኩረት ዋላ ሰቲኻ ሓዲርካ ኮ ፅባሕ ንጎሆ ምሳኻ ኣላታ ሽግር ኣይፈኮሰትን እኳ ተወሳኺ ሽግር ኢና ንውስኽ ዘለና መስተ ሰቲኻ ሽግር ኣለን ተጨኒቐ ኢልካ ማኪና ዝውር ሓደጋ ትፍፅም ሰብ ተሃርም ኣካል ሰብ ተጉድል ትድኸፍአ ነቲ ሽግር ሽግር ወሲካ ኣለካ ሕጂ መብዛሕትኦም ከምዚኦም ዝብሉካ ገለ ከዓ ተሓጒስና ዝብሉካ ኣለ ውሱናት ተሓጒስና ብሉካ እሞ መዛሓጎስ ዓቐ እንደይ ትገብረሉ መስተ ንድሕር ሰቲኻ ሲ ዋላ ታኽሲ ንሕና ከምኡ ኢና ንብል እጂ እታ ማኪናካ ድላቶ ትገድፋ ወይ ኣርክኻ ካልእ ፅዋዕ ሰብተሎ ፀዊዕኻ ሕሽከያ ከይድ ንብሎም ኣብ ፀሓ ንክትብሎ ትኽእል ኢኻ ግድነት ብማኪና ክኸይድ እየ ኢሎም ግን ነቲ ጉዳይ ኣብ ሓደጋ ከቢድ ሓደጋ ዘጋጥሞም ሰባት ኣለዉ። ነዚ ከምዚ ዓይነት ትጠንቂ ንብሎ ንሕና ሕጂ እዚኢታት እዩ ኮሎ ገና ነብስኻ ክትኣልን ትኽእል ኢኻ።
1: ብመስተ ተሰኒፍካ መኪና ክትመርሕ ሃብቲ ጅምረሉ እዞም ስዕቡ ኣሉታዊ ክስተታት የስዕቡ። ፍጥነት ናይ መኪና ይዓቢ፣ ንምቁፅፃሩ ትሽገር፣ ናይ ምምራሕ ዓቕሚ ተራእይነትን ተገዳስነትን ይጎድል፣ ሸለልትነት ጥርዚ ይዓቢ፣ ናይ ምርኣይ ኮነ ምስማዕ ዓቕሚ ይትሕት፣ ቅልጡፍ ግብረ መልሲ ካብ ምሃብ ትኽልከል፣ ውንኻ ተጥፍእ፣ ድኻም ኣካላት የስዕብ። በዝን ካልእን እስዕብ ሸለልትነት ተደሚርዎ ኣብ ኣካልካን ኣካል ብፆትካን ከቢድ ሰዕብን ትኸትል።
0: ብሓፈሽኡ ትሕጊ መስተ ሰቲኻ ተሽከርካሪት ኣይትዘውር እዩ ትብል ዋላ ፈኪሱ ኹን ዋላ ቀሊሉ ኹን መስተ ሰቲኻ ተሽከርካሪት ኣይትዘውር። እንተ ሰቲኻ ከዓ ኣብ ደለኻ ይዕርፍ ወይ ብካልእ ትራንስፖርት ተጠቐም። እዚ ዓቐናት ዝብልናካ ኣቐዲሞ ክተቐሰልካ ፀኒሐ ዓባይ ማኪና ናይ ንግዲ እንድሕር ሕጂ ሰብ ዚ ዓባይ ማኪና ሕጂ መስተ ሰቲ እንድሕር ንርሑቕ ቦታ ትገሽ ኮይኑ ንምንታይ ትሕጊ ትሕቲ 30 ገይርዎ ዘሎ ኣብ 30 ኣምፅዎ ዘሎ ምክንያቱ ከቢድ ጉዕዞ ስለ ትኸይድ ሰብዚ እንድሕር ከምዚ ዝሰትዩ ትጓዓዝ ተኮይኑ ኣብ መወዳእ

ከኋላ ድሓን እንተሎ ፎክስ መስተሰቲ እንታይ ኣለዎ ምስ ጉዕዞ ግን ክታኸስ እዩ ክደክም እዩ ድሓን ኣለኹ እንዳበለ ዝኸይድ እዩ ኣብ ፀጥፍኻ ካእቲ ዝበዝሑ እዞም ዓበይቲ ማካይን ተሪኢኹሞ ኮሚኢታት ደጋጥመና ኣሎ ድሓን ኣለኹ ኣነ ቀሊል መስተየ ሰት ክልተ ቢራ ሰት የብሉካ ክልተ ዋንጫ ስዋ እንዳጥምቀዶም እንዳውራይ ሰት የብሉ ግን ምስ ጉዕዞ ምንዋሕ ከትክሞም ይኽእል እዩ ክድኽሙ ከለዉ ድቃስ ክመፅእ ኽእል ምፍዛዝ ክመፅእ ኽእል ናይ ኣካላትካ ደይምቁፃር እውን ክመፅእ ኽእል እዩ ፍሬኖ ብውቡቅ ትቋፀሮ ይትኽእልን ምስ ዘሎ መገዲ ናና ፀቢብ ምዃኑ መገዲ ባፀርዮ መገዲ ከረንኪዶ ድሕር መስተ ደዚ ዝካለካ ሲ ነታ ኣካላትካ ክትቋፀፅሮ ይትኽእል ና ምፅዳፍ መፅ እዩ ማለት እዩ ከዓ ሞት መፅእ ዕንወት መፅእ እተ ንኣሽቱ ማኪና ንብለን ዘለና እውን ካብ ሓምሳ ንላዕሊ ንብለን ኣለና ቁሩተይ ካብቶም ናይ ንግዲ ሂብዎም ኣሎ ማለት እዩ እዚ ልዕሉ ዩ ድኸይቲ ኮይኑ ግን ኩሉ ግዜ ናይ ምቁፃር ናይ ማኪና ፀጋም ከምፃልካ እዩ እ ሓፂር ጉዕዘና ንጓዓዝ ካብ ከተማ ንገዛየ ፎክስ መስተሰት ይብልካ እታ መስተቲኣ ንዑ ኣካሎት ቋፀሮ ትኽእል ትኸውን ንገለ ሰባት እውን ደይተጥቅሞም ክትከውን ትኽእል ሕጂ ነዚ ብምግማት ሕጊ እንተሰቲኻ ኣይትዝውር ተሽከርካሪት ኣይትዝውር እያ ትብል ሓጊ እንድሕር ሰቲኻ ኮንካ ካልእ መጓዓዝያ ተጠቐሙ ወይ ኣብትለካ ይዕርፍ ኢና ንብለና ምስ ዘጋጥመና ተመክሮ ነገረካ እዚ ኣብዚ ምሳሓዝና እዮም ዓቂድና ንሕናጅ ንገዛኹም ክይድ ኢና ንብሎም እታ ማኪና ትሓዝ እታ ኣርኮል ተዓቂንኣሎ ማኪና ንመፍትሕ ንሕዝ ከይት ገዛካ ዓሪፍካ ፅዋሕ ምፅ ኣዝዩ ደኽፈአቲ ኮይኑ ከዓ ካልእ ስጉምቲ እውን ትወዝሉ ኢኻ ማለስ ምዕረፍ ትገብረሉ ሕሽከያ ተሓድር ምግቦም ዝተረድኦ ሕጂ ውሕስነት ገይሩ ፋይል ተፃሪ ኣብ ቤት ፍርጅ ተቐርብ እንታይ ይብልካ ንጎቶም ገለ ለባማት እጅ ምስ መፁ ዓቂን ካብ ሰትካ ዋይ ትማል ዳ ዲሕንኩም ናኹም በቲ ነበርኩ ከይደ ነረ ትኸውን ሲ ካብቲ ዝሓስኩም ንባር ናብ ካልእ ቐፀል ሓሲቡ ነይረ ካብኡ ከዓ ናብ ገለ ዓድታት ከይደ ሓሲቡ ነረ ጉዕዞ ነርኒ ስ ኢሎም ኸትኩ ምጥፋእኹ ነረ ፖሊስ ትራፊክ እዚ ንድሕነትና ይኹም ፊርኩም ኣዲሕንኩምኒ ከምዚ ሽግራት መጋጠመኒ ነይሩ ዝብሉ ከዓ ኣለዉ ክንደይ ነቲ ስራሓት ንሓና ድርእዎ ንድሕነቶም ምዃኑ ዝፈልጥዎ ኣለዉ ሕጂ እቲ ጠንቅታት ግን ተፈላለዩ ምክንያታት እንዳምፃኻ ካልእ እውን ምስኡ ትኸይዳ ኣሎ ተፈላለየ ውራያት ከም ንግደት ድዩ ኣመኽኒኻ ህዝባዊ በዕላት ኣለዉ ህዝባዊ በዕላት ሲ ምስ ድረኻ ክትሕጎስ ብገባብ ክተብዕሎ ዳ እዩ እምበሪ ኣመኽኒኻ ንዕኡ ካብ ገዛኻ እቲ ባህላዊ መስተ ጀሚርካ ድሓር ኣብ ናይት ኣብ ዳባራት ምሳይ ብኡ ተበገሰ ከዓ ኣብ ሓደጋ ናብ ድየድልን ክሳይ ምስኡ ትኸይድ ናይ ባህላዊ ዓመታዊ በዕላትና ሓድሽ ዓመት ንበሎ ካልእ ንበሎ ኣመኺን ካብኡ መዓት ጥዛሓዛሕ ኣሎ ሞ እዚ ከዓ እቲ ከም ጠንቂ ንብሎ ንሓጂ ከም መምክንያታት ተጠቂሙ ነት መስተ ጥቀምሉ ሞ ኣብ ከቢድ ሓደጋ ኣብ ደይከውን ዕንወትን ይበፅሑ ኣለዉ ኢና ንብል ማለት ትገምጋም ናና

ኣብ ዘለኹ ሞ ዕዙዝን ልባውን ሰላምታ ናይ ብፃሕኩም ዝኸበርኩም ተኸታተልቲ መደባት ሞዛይክ ከመይ ቀኒኹም ሰዓትና ኣኺሉ እንሆ ዝተፈላለዩ ትሕዝቶታት መደባት ሞዛይክ ጣዕመ ዜማታት ከምኡ ውን ተኸታታሊት ፊልምን ኢና ሒዝናልኩም ቀሪምና ዘሎና ክሳብ ፍፃሜ መደብና ምሳነ ሓቢርኩም ክትፀንሑ ብክብሪ እናዓደምና ሰናይን ዕርፍትን ምዝንጋዕን ግዜ ክኾነልኩም እናተመነና መደብና ብደርፊ ኢና ክነእፍል ሞ ብሓባር ናብ ስቱድዮ

ኣብ ዝተፈላለዩ ሕብረተሰብ ዓለም ሙዚቃ ዘይነፃፀሊ ክፋል ውርሻ ባህልን መንነትን እዩ። ባህላዊ መሳርሒ ሙዚቃ እምበር በቲ ፍሉይ ጣዕሙን ቅኒቱን ኣብ ዝተፈላለዩ ኣጋጣሚታት ኣብ ናይ ፅምብላት ይኹን ኣብ ናይ ሃይማኖታዊ ኣጋጣሚታት ነቲ ሕብረተሰብ ኣብ ምእዛን ዓብዪ ተራእዩ ዘለዎ ንሎሚ ኣብዛ ስዒባ ተቐርብ ትሕዝቶ መደብና እምበር ብዛዕባ ባህላዊ መሳርሒ ሙዚቃ ናይ ሃገርና ከም ባህላዊ ውርሻ ዝበለ ትሕዝቶ ሒዝናልኩም ቀሪብና ኣሎና ንብሉ ትሕዝቶ ናብታ መደብ ከስግረኩም እየ ተኸታተሉ።

0: ህይወት ንምስትምቃር ስምዒታት ንምግላጽ ሙዚቃ እቲ ዝሓፀረን ቀንድን መንገዲ ክብሉ ይገልጽዎ። ደቂ ሰባት ብኩሉ ዝስማዕን ልቢ ኩሉ ስለዝትንክፍን ድማ ኣድማሳዊ ቋንቋ ዝብል ቅጽል እውን ይወሃቦ እዩ። ካብ ፀቕጢ ንኽንዛነ ኣብ ግዜ ሓጎስ ክንፍሳህ፣ ኣብ ግዜ ሓዘን ዓሚቕ ሓሳብ፣ ኣብ ግዜ ድቃስ ሙዚቃ ናቱ ምስ ኩነትና ዝቃዶ ዕላልን ተመስጦን እዩ ዝፈጥረልና።
1: ሙዚቃ ሓደ መግለፂ ሕብረተሰብ እዩ። እዚ ክንብል ከለና ስልጣነ ምዕባለ ኣነባብራ ኮታ ንሕብረተሰብ ዝያዳ ዝገልፅ እዩ ማለት እዩ። ሕጂ ኣድማሳዊ ቋንቋ ዝባህለሉ ምክንያት ከዓ ደቂ ሰባት ሓሊፉ ሲ እንስሳታት ኣታክልቲ ከም ዝሰምዕዎ እንኮላ ይረጋገፅ ማለት እዩ። ሕጂ እሳያት ቀንዲ ኣድማሳዊ ተብላ ህወት ዘለዎ ሲ ሙዚቃ ዝሰምዕ እዩ ዝሕበር ማለት እዩ። ካልእ ከዓ ኣብ ዝተፈላለየ ሃገራት ኣብ ዝተፈላለየ ቦታታት ከዓ ዝኾነ ሙዚቃ ዝፅቡቅ ተኮይኑ ኩሉ ሰብ ከም ዘሰማቀሮ ከዓ ይንገር ማለት እዩ።

0: ሓደ ንሕብረተሰባት እዩ ዝጥርንፍ ሕብረተሰባት ዘይሓቆፍ ንህዝቢ ይሓቆፍ ዝያዳ ባህሊ ኣብ ውሽጢ ሕብረተሰባት ባህሊ የላሊ ስለዚ ሓይሉ ሲ ልዕሊ ዝኾነ እዩ እቲ ልዕሊ ዝኾነ ከዓ እንታይ እዩ ሙዚቃ መዓልታዊ ደቂ ሰባት ዝገብርዎ ብሙዚቃ እዮም ዝገልፅዎ ኣብነት ናይ ስራሕ ንበሎ ናይ መዓልታዊ መነባብሮ ናቶም ንኣብነት ሃገራውነት እንተየልና ኣባ ናብ ኤርትራ እንተመፅና ብሙዚቃ ንገልፆ ጥምረት ይገልፅ ሓይሊ ናይ ህዝቢ ይገልፅ ስለዚ ሙዚቃ ፍሉይ ዓውዲ ንሰብ ዘራኽብ ንሰብ ውሽጢ ሰብ ዝገልፅ ስምዒታት ሰብ ዝገልፅ ሙያ እዩ
1: ንገርናዓደ ኸይትን ኮነልኪ
2: ሙዚቃን

ወዲ ሰብን ናይ ጥንቲ ምትእሳር ዘለዎም እዮም። ገለገለ እውን ቅድም ሙዚቃ ተፈጢሩ ክኸውን ኣለዎ ኢሎም ይግምት እዮም። እቲ ምንታይ ሙዚቃ ኣብ ከብድዲኡ ዝርከብ ዕሸል እውን እንተኾነ ከም ዘስተመቕሮ እዩ ዝግለጽ። ሙዚቃ ኣብ ዝተፈላለየ ሕብረተሰብ እውን ነናቱ ብዙሕነትን ኣመጻጻእን ዝውንን እዩ። ኣብ ሃገርና እውን ታሪክ ሙዚቃ ንክግለጽ ዓሚቕ መፅናዕቲ ዘድልዮ ዛዕባ እኳ እንተኾነ ኩለን ብሄራትና ምስ ዝውከላሉ ባህልን ልምድን ተላፊኑ ዝመጽእ ናታተን

ሙዚቃ ምውሳብ ኣሎ ማለት እዩ። ሕጂ ሓፈሻዊ ክንገልፅ ተኮይና ህዝቢ ኤርትራ ኣብ ከበሮ ሃብታም ዝኾነ ህርመታት ከበሮ ኣለዎ። ብፍላይ ኣብ ብሄረ ኩናማን ናራን ኣዝዩ ሰፊሕ ዝኾነ ብሕጂ ዘይተፀንዐ ብሕጂ መፅናዕቲ ዝፅበዮ ባህላዊ መሳርሒታት ሙዚቃ ኣለና። ብፍላይ ከበሮታት ማለት እዩ ዓይነት ከበሮታት ቅዲ ከበሮታት ምስ ደርፉ ማለት እዩ ዝኾነት ህርመት ከበሮ ናታ ዛንታ ኣለዋ ምስ ምንታይ ምስ ወራር ምስ ፍቅሪ ሓንቲ ህርመት ክንብል ከለና ናታ መግለፂ ኣሎ ማለት እዩ። ሕጂ ምስቲ ናታ መግለፂ ከዓ ናታ ከዓ ደርፊ ከ ኣለዎ። ሕጂ እዚ እንታይ እዩ ዝያደ ሃብታም ገበሮ ብዙሕ መፅናዕቲ ኣይገበርናሉን እዚ ኣይጠቐጥናየን እምበር ኣብቲ ብፍላይ ንዓና ዘኩርዓና በርከ ኤርትራ ሲ ኣካል ናይ ኣፍሪካ እያ። ሕጂ ኣፍሪካ ከዓ እንታይ ትበሃል ኣደ ከበሮታት ተባሂላ ይፅዋዕ። ሕጂ ንሕና ከዓ ኣብቲ ንኣፍሪቃ ምኳና ከዓ ብኣደ ከበሮታት ንፅዋዓሉ ከብዚ ክብል ንፀንሐ ኩ ብሄራት ኣሎ። ንኣብነት ኣብ ናይ ትግርኛ እንተመፂና ህርመታት ከበሮ ናይ ትግርኛ ብዙሕ እዩ ዘለኒ እኮ ኣብ ናይ ፅልማ ናይ ስመጃና እናበልና ማይሚነ እናበልና ንገልፆ ዝተፈላለየ ህርመታት ከበሮ ኣለና። ንበዓሉ ናይ ደቂ ኣንስትዮ ዛህርምኦን ናይ ደቂ ተባዕትዮ ዛህርምኦን ክልቲኡ ፀወታታት ሓቢሮም ዝፀወቶ ዝተፈላለዩ ኣለና። ኣብ ብሄረ ትግረ እንተየልና ብዙሕ ዓይነት ህርምታት ኣለና። ኣብ ብሄረ ብዳዊት፣ ኣብ ብሄረ ዓፈር፣ ኣብ ብሄረ ረሻይዳ ብሕጂ ዘይተንከፍናዮ ሕጂ ብሓፈሻዊ ጠቕልል ኣቢልና ክርኢ ከለና ሲ ኤርትራ ሓንቲ ዓባይ ኮሌጅ ናይ ሙዚቃ ክንብላ ንኽእል ዓባይ ኮሌጅ እዚ ናይ ህርመታት ከበሎን ይበሃሎ ቅኒት ንባዕሉ ኣብሓንቲ ህርመት ከበሮ ተፈላለዩ ቅኒታት ተፈላለዩ ዛይማ ኣለና ሕጂ። ስለዚ ብሓፈሻዊ ክንገልፆ እንተኮይና ዕቁር ዝኾነ ሃብቲ ድንግል ዝኾነ ሃብቲ ዘይተበርበረ ዘይወፀአ ተኣምር ዝኾነ ባህሊ ከም ዘለና ኢና ክንዛረብ ንኽእል። እዚ ከዓ እንታይ እዩ ምልክት ናትና ናይ ስልጣን ኤርትራ ሲ ክሳብ ወላ ብድሕሪ ባይታ ምስ ናይ ኣዶሊስ ኣተኣሲርና እንተሪእናዮ ኤርትራ ዝነበረ እቲ ናይ ስልጣነ ቀሊል ኣይኮነን። ስለዚ ብኡ ከዓ ናይ ሙዚቃ ሃብታም ባህሊ ከም ዘለዋ ካብ ብኡ ክንነራግፅ ንኽእል ማለት እዩ።

0: ዘመናውያን መሳርሒታት ሙዚቃ በብግዚኡ ካብ ባህላዊ ቅኔታትን ድምፅታት መሳርሒታት ሙዚቃ እናማዕበሉ ዝመፁ ምዃኖም ይፍለጥ። በዚ መንፅር ያታዊ መሳርሒታት ሙዚቃ ንዘመናዊ ሙዚቃ ባይታ ዘንፀፈዩ ክበሃል ይከኣል። ያታዊ ሙዚቃን መሳርሒታት ሙዚቃን ንሕብረተሰብ ካብ ምርኣያ ባህሉ ምዃን ሓሊፉ መበቀላዊ መንነቱ ዝገልፀሉ ውርሻ እዩ። ኣብ ብሄራትና ዝርከቡ ያታውያን መሳርሒ ሙዚቃ ብዙሕነት ዘለዎምን ዝተፈለየ ኣቃውማ ህርመት ዝውንኑን እዮም።
1: ኣብ ናይ ኩናማ ንሽተን ኣደን ጓለን ተዓባይ ክልተ ክብረ ኣለዋ። እታ ዓባይ ክብረ ኣላ፣ እታ ንእሽተይ ክብረ ኣላ። ሕጂ እታ ዓባይ ክብሮ ብቅድሚትን ብድሕሪትን ብክልተ ኢትካ ካታርማ፣ እታ ንእሽተይ ካሊእ ካኸማ። ስለዚ ኣርባዕተ ከበሮታት ታርም ከም ዘለካ ማለት እዩ። ስለዚ ኣብ ብሄረ ኩናማ እንታይ ብልዋ ኣዴን ጓለን ኣደ እታ ዓባያ ጓላ ከዓ እታ ንእሽተይ። ኣብ ብሄረ ናዳ ከዓ እንታይ ብልዋ ከዓ ዓባይ ክብሮን ንእሽተይ ክብሮን። ሕጂ እንታይ እዩ ክልተ ኣፍ ዘለዎ ሕጂ እንታይ እዩ ላ ኣብ ብሄረ ሳውን ተመፂና ኣብ ብሄረ ዓፈር ተመፂና ከዓ ክልተ ኣፍ ዘለዎ እዛ ኖርማል ከበሮ ብክልተ ትህረም ማለት እዩ። ሓንቲ ኣፍ ዘላታ ከዓ እዛ ዕፅውቲ እታ ሕለብ ታሕቲ ዘለዋ ሕጂ እንታይ እዩ ሰፊሕ እዩ ኣብ ከበሮ እንተመፂና ማለት እዩ። ዝተፈላለየ ህድመታት ኣለዎ ንዑ ዝገልፅ ዝተፈላለየ ዛንታታት ከዓ ኣለዎ።

ኣብ ካሊእ ያታዊ መሳርያት ሙዚቃ እንተመፂእና ክራር ኣለና። ኣብነት ክራር ሕጂ ክልተ ዓይነት ክራር እዩ ዘለና። ክራር ኣብ ብሄደ ትግርኛ ብሄደ ትግረ ንጥቀማላ። ቀደም ዓፈር ዝጥቀምሉ ዝነበሩ ቱምቡራ ትበሃል ዓይነት ክራር ኣብ ዕብይ ዝበለት ኣላ መሰንቆና

ዓይነት ማሰንኳ እንጂ ተቀናንያ እቲ ዝጥቀመሉ ብጨርቂ ዓይነት ክራር ከሎ ዝረባበ ንብለ ማለት እዩ። ተቐሊቀ ሽሞ ግን ማሰንኮ ኣለና ዋጣ ዋጣ ኣለና ሕጂ ብዙሕ በዝበዝሒ ሰብ እንታይ እዩ ዋጣ ብሄረ ትግሪዮ ጥራሕ ዝፀወትዎ ይብል ኣብ ቀደም መፅናዕቲ ምስ ገበሩ ከዓ ኣብዚ ናይ መንፃዕ ኣብዚ ናይ ኣብ በዓል ሳሕል ከዓ ዋጣ ከምዝነበረ ድሓር ከምዝተረስዐት ከዓ ይዛረቡ ማለት እዩ። ሻምቦቆ ኣብ ኩሉ ብሄረ ዘሎ እዩ። ሻምቦቆ ሲ ኣብ ሰሆላ መጨንበራ ንብላ ኣብ ኩናማላ ኣብ ትግራላ ኣብ ናራላ ኣብ ብዳቤት ኣላ ኣብ ኩሉ ብሄራ ሲ ብሌን ኣላ ኩሉ ኣሎ ሕጂ እዚ ማለት ሃብታም ዝኾነ ናይ መሰንቆ ዝተፈላለየ እጂ ኣብ ኩሉ እንተሎ ነና ተፃወት ኣሎ ኣብ ዝተፈላለየ ከኣጋጣሚታት ክዝፀወትሉ ከ ኣሎ ማለት እዩ።

0: እዞም ኣካል ባህላዊ ውርሻና ዝኾኑ ያታዊ መሳርሕታት ሙዚቃ ህላውነቶም ንክቕፅል ካብ ወለዶ ናብ ወለዶ እንክመሓላለፍ መበቆላውነቶም ከይጠፍእን ግቡእ ዕቀበ ክግበረሎምን ኣብ ኣጠቃቅማ ህርመቶም ድማ ብጥንቀቐ ክውረስን ይግባእ። ኣብ ብሄረ ትግርኛ ዝዝውተር እምብልታን መለኸትን ከም ኣብነት ምስ ግዜ ንቅርሲ ጥራይ ተዓቂበን ከይተርፋ ጥመተ ዘድልየን መሳርሕታት ከይኮና ስጋኣት ኣሎ።
1: ደባይ ሻንቂት ድፍን ደባይ እጂ ዓባያ እታ ሻንቂትካ ንእሽትያ እታ ድፍንካ እታ ትምልእ ማለት እዩ። ካሊእ መለኸት ኣለና ሕጂ መለኸት ከም ሽማ መላኺት ሕጂ እንታይ ብልዋ እዛ ተነፋሒት መሳርሒ እንደ መላኺት ኩልን ንብደ ማለት እዩ። ሕጂ ሓፈሻዊ ክንገልፆ እንተ ኮይና እቲ ያታዊ መሳርሒት ሙዚቃ ኣብ ህርመታት ከበሮ፣ ኣብ ተነፋሒ፣ ኣብ ተጎጣይ ወይኮላ እዚ ናይ ግርፊት ከዓ ክራር ተነፋሒ እንተልና ሕጂ እምብልታ ሻምቦቆ መለኸት ይሕብር ማለት እዩ። ስለዚ መለኸት ከዓ ከም ሽማ መለኸት ንኩለን ትመልከን በርካ ሓደ ዓብ ሰብ እንተኮይኑ ብዙሕ ዝዛርም ውሕድን ቆም ነገር ንዘለዎን እዩ ዝዛርም። ኣብ መለኸት እንተኮይና ከዓ ቁሩ ፓ እያ ትዛረብ ፓፓ ሕጂ እንታይ ትገብር ዝያዳ መዳርጋ መረሳሰኒ እያ ነቲ ዘሎ ጓይላ ዝያደ ተድምቆ ዝያጋ ትረሃስኑ ሕጂ ዳርጋ ኣብ ምፅናት ገፃ ዘላ ኣብ ሓንቲ ስድራ እየ ነራ ዳርጋ ሕጂ ትበራበር ኣላ ወላ እጂ እንታይ እዩ ኣብ ዘባደቡ ብፍላይ ሕጂ ፍሉይ ቆልሓታ ይገብርሉ ኣለዉ ክትበራበር ዘለዋ እያ መሳርሒት ሙዚቃ ኣገዳሲት ማለት እዩ። ካሊእ ምናልባት ኣብ ናይ ክራር ሕጂ ምዕባለታት ተገይሪ እ ናብነት ካብቲ ምዕባለታት እንታይ እዩ ክራር ሓሙሽተ ስልኪ ነይራ ናብ ሸውዓተ ስልኪ ተገይራ እታ ክራር ከዓ ሓንቲ ወይ ከዓ ክልተ ቅኒት ኣብ ሓንቲ ክራር ትፀወት ነርካ ብሸውዓተ ቶንስ ከም ትፀወት ተገይሩ ሜጀር ከም ዝቕይር ተገይሩ ወይ ትራንስፖዚንግ ክራር ተባሂለን ትቕይርን ኣለዋ። ሕጂ እንታይ ና ንብል ኣብቲ ከተማዕብል ከለካ ኩሉ ግዜ ጥንቀቐ የድልዮ ሕጂ ናብረት እቲ በናትና ሓሙሽተ ድምፅታት ኣለና እዚ ሓሙሽተ ድምፅታት ክግለፅ ከሎ እንታይ እዮን ዝበሃላ ግሬት ግራንድ ፋዘር እየን ዝበሃላ ግሬት ግራንድ ፋዘር ተ ዓብዪ ኣብ ሓጎ ናይቲ ናብ ሙዚቃ ክንገልፅ ተኮይነሲ ኣብ መሳድል ክንገልፅ ከለናሲ እተን ቀንዲ እተን ሓሙሽተ ቶንስ ኣገደስቲ ምዃነን ዝግለፅ እተን ከዓ ኣብ ኣፍሪካ ኣብ እሽያ እየን ዝቕመጣ ማለት እዩ። ስለዚ ንሕና እንታይ ንግብር ኣለና ካብቲ መደልናትና ወፂእና ናብ ሸውዓተ ኸይድና የድሉ እዚ ኣይድልን እዚ ክንሓስበሉ ይግባእ ሕጂ እንታይ እዩ ለውጡ ክንገብር ከለና ክሉ ግዜ ስለዝረኸበ ለውጡ ክትገብር ፅቡቅ ኣኹን
2: ፅባቐ
1: ሕጂታይ ድዩ ኣብ ባህሊ ሕጂታይ እዩ ይርዳእኒ እንድዩ ተቐንዲ ናይ ወስር ናይ ሙዚቃ ናይ ሸውዓተ ቶን ስለ ዘለዎ እዚ ዳያቶኒክ ወይ ከዓ ሄፕታቶኒክ ዝበሃል ዓይነት ግኒት ንዑ ናብኡ ክንፀወት እዚ ናይ ደገ ክንፀወት ዝተገብረ እዩ ግን ነግድ እንድና ናብኦም ክንከይድ ዘለና

0: ማስክ ጥየ ኣለካ ማስክ ተማዕብለ ኣለካ ክትሓስብለ ኣለካ ስልከሎ ይመፅእን እዩ ሕጂ ተክራር ተገይርዎ ዘሎ ክትሪአን ከለካ ሓራ ማዕቢለን ይብል ግን ልክ ማዕቢለ ድያ ንኣብነት ተክራር ቅርፃ ክንሪአን ከለና ክሰፍሕ ቅርፂ ነይርዎ ኣብቲ ናይቲ ድምፂ ናይቲ ዝያዳ ክግውሕ ዝያዳ ድምፂ ነይርዋ ሎሚ ሻላሕ ጌርና ክርንክርንክርንክርን ከም ዝብል ጌርናዮ ኣብ ማዕቢልናዮ ድና ናበልናዮእጂ ኣበላሽን እዮ ሕጂ ኣብ ገሊኡ ትንቃቀ የለየና ንኣብነት ሻምቦቆ ትዝገርመኒ ኣብ ሻምቦቆ ልክ እዛ ናይ ዌስተርን ፍሉት ወይከዓ እዛ ናይ ቻይኒዝ ፍሉት ብሸውዓተ እጂ ሻምቦቆ ናትና በዚኣ ንኸል ብከምዚኣ ካ ትፀቅቶ እንታይ ገይሮም ልክ ካብዛ ናይ ዌስተርን ኣብዚኣ ክምፀቅት ገይሮማ ኣበልናዕምሪ ኣይኮናን ዘለና ነበላሽ ኣለና ባህልና ሲ ናብኦም ንኸይድ ኣለና ነግዕ ዘለና ሕጂ ኣብ ባህሊ ጥንቃቐ የድልዩ እዩ
1: ሙዚቃ ምስ ምዕባለ ክስጉም ግድን እኳ እንተኾነ ጎኒ ጎኒ እቲ ኣብ ምዕባለ ዘመናዊ ሙዚቃ እንፅዕቶ ንያታዊ ሙዚቃ እውን መበቆላውነቱ ሓሊና ፅባቐኡ ከነጉልሕ ይግባእ
0: ብሓፈሻ ይኹን ዛረብ ከለና እዚ ናይ ያታዊ መሳርሒ ሙዚቃ ብዝበዝሐ ጉስነት እዩ ዝያዳ ዝኸይድ ነይሩ ናብና ሻምቦቆ ተልካ ሲ ሻምቦቆ ንጥሪት ጓሶሲ ንጥሪቶም ዝፀወት ወይ መዘናግዒ ንጥሪት እዩ ዝሕሰብ ነይሩ ሕጂ እቲ ጉስነት ብዘይ ምህላው ሎሚ ዝጓሶ ሰብ የለን ስለዚ እታ ሻምቦቆ ዳርጋ ኣብ ምፅናት ዘፃየ ዘላ ክንብል ንኽእል ማለት እዩ ሎሚ ዋላ ንኣብነት ኣብዚ ቀረባ ዓመሲ ወ 1ሰ ክሳብ 12 መፅናዕቲ ገይረ ነርና ብቤት ትምህርቲ ሙዚቃ ዝተበገሰ መፅናዕቲ ኣብ እሰን ከዓ ኣብ ብሄረ ብዳዊት ብሄረ ናራ ኣብ ብሄረ ትግርኛ ኣብእዘን ሰለስተ ጀሚርና ማለት እዩ እሱ ቀንቲ ዕላማ እንታይ ነይሩ ተምሃሮ ናትና ንቤት ትምህርቲ ሙዚቃ ተምሃሮ ብባህሎም ከም ዝምሃሩ ተባሂሉ ዝተዝጀመረ መፅናዕቲ እዩ እሱ ከዓ በቢናቱ ከዓ ኣብ ትሽዓቲ ብሄር ክኸይድ ማለት እዩ ሕጂ ኣብቲ ሽዑ ዝሰባሃልናሉ እንታይ እዩ ዳርጋ እቲ ኣታዊ መሳርሒት ሙዚቃ ናትናስ ይበሎ ክብረን ይበሎ እቲ ኣታዊ መሳርሒ ሙዚቃን ይበሎ ዳርጋ ኣብ ምፅና ተኸይዘና እቶም ዓበይቲ ዕድመ እናኸዱ ኸ ዘለዉ ምስም ከ እቲ ባህሊ ከ እዳተብሓገገ እንዳ ጠፈእ ዝኸይ ዘሎ ስለዚ ዝያዳ ኣተክሮ ክንገብረሉ ሕጂ ግዜ ማለሲ ዝያዳ መፅዓቲ ክንገብረሉ ዝያዳ ክንጓየየሉ እቲ እዋን ዝጠልወ እዩ

ምስራት ካብ ማሕበር ሓረስታት ኣፍራይትን ህብዞማ ማእከል እዚ ብምእንጋድ ዓማዊሉን ጽፈቱን ውሕስነቱን ዓብዪ ኣድናቖትን እምነትን እናረኸበ ዝኸይድ ዘሎ ማሕበር ዓብዪ ምጉዳል ዋጋ ብምግባር ጥዕና ህዝቢ ኣብ ምሕላው ኣበርክትኡ ንኽገብር ዝተፈላለየ ዝዓይነቱ መዓር ንመሸጣ ቐሪቡ ኸም ዘሎ ብሓጐስ የበስር መዓር ካብ ዕምባባታት ብንህቢ ብቐጥታ ናብ ህዝቢ መዓርና ብዅሉ እንትንኡ ብመርመራ ዝሓለፈ ኣብ ጽሩይ መዓቀብ ዝተታሕዘ ዋላ ነዊሕ ግዜ እንተጸንሐ መመሊሱ ይጽብቕ ይኸውን ዝጠዓመ ክብሪ በር እንከሎ ዝበሰለ ዝተለብደ ምዃኑ ብኽኢላታት ሓረስቶት ዝተረጋገጸ በዚ መሰረት ማሕበርና ኸም ዝደለኹምሞ ቀይሕ ጻዕዳ ጸሊም ብጫ ብዘይፍልልይ ዋጋ ዝተፈላለየ ዝሕብሩ ቐሪቡሎ መዓር ወለላ በሊዕካዮ ዘይምኖ ወለላ መዓር ካብ ሓሚምና ሕክምና መዓር ንብላዕ መዓር ንህብና ኣብ ኩሎ መድሃኒት ንጥዕና ማሕበር ሓረስቶት ኣፍረይትን ህብ ዞባ ማእከል

ኣብቲ ዝወሓደ ክሳብ ብኾናትል መዓር እንተተደለየ ንመሸጣ ቐሪቡ እንሀለ ማእስዚ ጥራሕ ኣብቲ ገብሮ ውራያትኹን ድግሳት ኰሪዕኩም ክትውዕሉ ኽስምዓኩም ባህታ ንሜስን ብርዝን ዝኸውን መዓር ቀሪቡ ይብለኩም ጀባ ማሕበር ሓረስቶት ኣፍረይትን ህብ ዞባ ማእከል ካብ ትካሎም ውሕስነትን ዘምፁ ሰራሕተኛታት መንግስቲ ይኹን እግሊ ኣብ ሰለስተ ወርሒ ዝኽፈል ብቸክ ይኹን ብካሽ ከምዝደለኹምሞ ዓይነትን ዓቐንን መዓር ክሸይጥ ይኽእል ማሕበር ሓረስቶት ኣፍረይትን ህብ ዞባ ማእከል ዝርግሑ ንምስፋሓን ዓማዊሉ ብቐረባ ፍርያቱ ንምርካብን ንኣብ ኩሉ ዞባታት ሃገርና ዝርከቡ ሰብ ድኳናት ከም ወኪልና ኮይኖም ብስምምዕ ክሸጡን ከከፋፍልን ንዝደልዩ ማዕጦና ክፉት እዩ ፀሓይ ከሎ ካብ ዝብለና ገብገብ ዝመረፅናዮ መዓር ንመገብ ኣድራሻና ኣብ ኣስመራ ጐደና ሓርነት ኣፊት ምምሕዳር ዞባ ማእከል ኣብ ጐዳይብ ሸውዓይ መደበር ሕድብ ምስ በልካ መገዲ ቕሓውታ ኣብ ዕዳጋ ሓሙስ ጥቓሙ ፈር ኣውቶቡስ ሓራ ኣብ ከረን ኣብ መንገዲ ፍዓበት ጥቓ መስጊዳ ልሰሓባ ኣብ መንደፈራ ኣብ እግሪ ቤተ ክርስትያን ቅዱስ ገርግሽ ቴሌፎንና 11-5-3 ወይ ሞባይል 07-13-6-2-37 ማዓር ንብላዕ

0: ክቡራት ተኸታተልቲ መደባት ሞዛይክ ሕጂ ድማ ካብተን መሃርቲ ዝኾና ትሕዝቶታትና መደብ ኣሰራርሓ ምግቢ ሒዛልና ቀሪባ ዘላ። መደብ ኣሰራርሓ ምግቢ ከምቲ ቀፃሊ እንብሎ ብውሑድ ኣስቤዛ ጌርካ ዝተፈላለዩ ዓይነታት ምግቢ ምድላውን ዝተፈላለዩ መኣዛታት ምርካብ ዝብልን እዩ። ኣብዚ ግዜ እዚ እንተዳርእና ዳርጋ ብስነ ፍልጠታዊ ኣገባብ እናኸደ እዩ ዝመፅእ ዘሎ። ናይ ሎሚ ትሕዝቶ ኸ እንታይ ክኸውን ብሓባር ኢና ክንከታተሎ። ናብታ መደብ ከስግረኩም እየ።
1: ሰላም ኩራት ተዓዘብትና፣ ከመይ ቀኒኹም? ናይ ሎም መዓልቲ ንሰርሓ ቱምቱሞ ናይ ዓተር። ቱምቱሞ ናይ ዓተር ሕጂ ኩሉ ግዜ ኣሊኽናዩ ንሓድር ድሓር ነብስሎ ብኽበያ ጢሕና ንሰርሖ ነርና። ንሕና ግን ካብ ከምኡ ንምውፃእ ሕጂ ብዙሕ ተጣቢብናሉ። ኣሊኽናዩ ሓዲርና ድሓር ኣብሲልናዮ ጠቢስና ኣለና። ሕጂ ፃዕዳ ሽጉርቲ ንዑ ጌርና ነቲ ደብሰልናዮ ክንጥሕኖ ኢና

ከምዚ ገርና ምስጣሕና ሕጂ ኣባዴላ ዘይቲ ንርስን ከምቲ ኩሉ ግዜ ንሰርሖ ሽጉርቲ ቀይሕ ምስ በርበረ ምስ ኮሚደረ ብማይ ውዒ ገይረ ሕሲ ኣቢለ ሰኽቲተዮ ምቕላው ስለ ዘየድልዮ ሕጂ ስልሶ ከለካ ኢኻ ማይ ውዒካ ኣብዚ ገይረ ኣለኹ ርዱ እዩ ሽጉርቲ ቀይሕን እንደገና ኮሚደረ ዝበሰለ እቲ ኮሚደረ ግን ክበስል ኣለዎ ምፀስ ስካዕ ጠፊ ፅቡ ጌርና ኢና ንብስሎ እንያቶ ዝሰርሕ ንድሕር ኮይና ናይ ፆም ኣቃሚምና ዓንተ ወይ ግድን ናይ ፆም ዚ ኣቀማጢርካ ኢካ ትሰርሖ እጂ ብማይ ውዒ ገይረ ነቲ በርበረን ነቲ ኮሚደረን ነቲ ሽጉርትን ሕሲ ኣቢለ ዳዊስ እዮ ድሕሪ ምድዋሰይካ ኣብዚ ከዓ ማይ ውዒ ኣውዒ ማይ ውዒ ሕጂ ዘይቲ ከዓ የርስን ኣለኹ ዘይቲ እዩ

ጥብሲ ትምትሞ ብፅፁ ዓተር እዚኣ ጥብሲ ትምትሞ ብፅፁ ዓተር ሕጂ ከብድና ነፍሓና ገለ ከምኡ ብርስና ይበልዕኒ ከም ዝብል ሰብ ኣሎ ሕጂ ኣሰራርሑ እስኪ ክነፀብቆ ኣሰራርሑ ሕጂ ብተረፈትና ከዓ ከም ዓይነ ንገብራ ብተረፈትና ፅቢቕና ዘብዓጥናዮ ፁፁ ዓተር ሕራይ ስልስና ከዓ ምስ ሰለስካዮ ኢኻ ተእትዎ ምስ ሰለስካዮ ነዛ ስልሲ እዚኣ ክሰርሕ እንድሕር ኮይነ ሽጉርቲ ቀይሕን ኮሚደረ ዝበሰለ ኮሚደረ ግን ኣብሲልናዮ ክበስል ስለ ዝግብኦ ኮሚደረ ዝበሰለ በርበረ ብሓንሳብ ማይ ውዒ ከምዚ ሕጂ ዝገብረ ኣለኹ ማይ ውዒ ገይረ ሕሲ ኣቢለ ስክፊትዮ ሕጂ ኣኺልዎ ሰሊሰዮ ምስ ሰለስናዮ ኢና ነእትዎ ነዚ ንጠብሶ ዘለና ነዚ ቀሪበዮ ዘለኹ ንጠብሶ ምስ ሰለስ

ስናዮ ድሓር ንዕለት ከይፀንሐካ ኣክበር ስምብር ዓሳ እውን ንሰርሕ እንዲና ስምብር ዓሳ ሕጂ ብዓተር እንተደይ ሓሚስካዮ ተዓተር ይነፍሓካ እዩ ክትሕሙሰ እዩ ዘለካ ነቲ ዓተር እዚ ግን ክንዲ ምሕማስና እንታይ ንገብሩ ኣለና ፁፂ ዓተር ፁፂ ዓተር ኢካ ትገዝእ ፁፂ ዓተር ገዚእና ንዕዕሊክናዮ ሓዲርና ድሕሪ ምእላኽና ከዓ ጢሒናዮ ብኣብሲልናዮ ድሕሪ ምብሳልና ከዓ ጢሒናዮ ኣብ ዝረሰነ ዘይቲ ወይ ኣባዴና ከዓ ነለ ከምዚ ጌርና ንጠብሶ ኣለና ንሳ ኳዕ ምስ በላት ምስኣ ከለታ በሲላ እያ እዚኣ ዝከውርዳ እያ ክንብል ከለና እዛ ፃሕሊ ገሪራ ኣላ ሕጂ ነዚ ዝጠበስናዮ ናብኡኸነት ወይ ኣኺልዎ ኣኺልዎ ሕጂ ዋላ ድንሽ ክንጠብስ ኮይናሰይ ኣውና ካብቲ ንጠብሶ ኢና ከምዚ ጌርና ነውፅኦ በበይኑ ከይኮን በበይኑ ከይኮን ሕጂ ክብረት ተዓዘብትና ኣብ መሓሽና በዛ መቑረፂ ጌርና ቆኒዕና ወይ ፍሒስካ ከዓ ከም ዳቦቕሎ ክትቆርፆ ትኽእል ከምዚ ጌርካ ማለት እዩ ከምዛ መቑረፂት ዘይብልካ ብዙሕ በቃ መግብሲ እንዳተቐየረ ከይድ ኣሎ ንጥዕናካ ዝጠቅም ከምዚ ንገልፆ ዘለና ሕጂ እንዳተቐየረ እንድሕር ከይዱ ከዓ ልክዓ ኣብቲ ቤት ትምህርቲ ከዓ ክትቅይሮ እዩ ዘለካ እሱ ስለ ዝኾነ ኢና ከዓ ንቅይሮ ዘለና ሕጂ ግርር ሪላ ኣኺላታ እንድያ ኣኺላታ ስለ ዝኾነ እዚ ንስራሕ ሓሳልጦ ጠቢስናዮ ፀኒሕና ሕጂ ድፀበስናዮ ክእትዎ ኢና ዝርግ ስለ ዝብል ኣብ ምውራዱ ኢና ንእትዎ ኣብ ምውራዱ ሕጂ ኣኺልዎ ነዚኣ ሕጂ እንታይ ክንገብረላ ጥራይ ጨው ጨው ብዙሕ እኳ ጨው እንተደሊካ ኢኻ ጨው ትገብር እምበር ተዘይተደሊካ ከዓ ጨው ኣይትገብርኒ ኢኻ በርበረ ፀሊም ጨው በርበረ ፀሊም ዝተጠብሰ ትምትሞ ወይ ናይ ፁፂ ዓተር ሕጂ ኣኺልዎ ኣኺልዎ ኳዕ ምስ በለ ምክንያቱ ክበስል እዩ ዘለዎ እዚ ግን ተጠቢሱ ስለ ዝኾነ ኣብኡ ብግዝ ግዜ ኣይንወስኒ ኢና ግዜ ንወስኒ ኢና ሕጂ የእትወሉ ዝተጠብሰ ትምትሞ ፅበቐ ኮይኑና ተጠብሰ ትምትሞ ሕጂ ኩሉ ግዜ ይንኣስ ይዕበ ፀብሒ ክሰርሕ ከለካ እዛ ዓፍራብ ዝቕልቅል ኢሉ ዘሎ ስጋዕ ዝጠፍእ ስቕ ኢኻ ትብሎ ኣኺላታ ኣኺላታ ኳዕኳዕኳዕኳዕ ኢላ ኣኺላታ ሕጂ ብድላይና ግድነት ኣይኮነን እንጀራ ብድላይና ጌርና ክንቀርቦ ንኽእል ኢና ንሕና ግን ብእንጀራ ኣብብኒ ኣለና ድክዕ ከም ዓይለን እየ ንድወፃ እዚ ዝሰራሕናዮ ኣይሰባበር ኣይብል ፀበቐ ኮሻሕ ኮሻሕ ኣብ ኣፍካ ከዓ ኣይሕዘካ ክንዝደለናዮ ኢና ንወስድ ፀብሒ ክንዝደለናዮ ብጣዕሚ ጥዑም እምባረይ ክብረት ተዓዘብትና ናይ ትምትሞ ጥብሲ ኢና ክንብላ ወይ ከዓ ናይ ዓተር ፅፁይ ጥብሲ ዓተር ሓፂምና ኣሊኽናዮ ድሕሪ ምላኽና ከዓ ኣብሲልናዮ ድሕሪ ምብሳልና ጢሕናዮ ምፃዕዳ ሽጉርቲ ምሽጉርቲ ቀኒሕ ጌርካ ትጠብሶ ድሓር ባዴላ ዘይትርሲና ከም ድንሽ በዛ መቑረፂት ጌርና ቆሪፅና ከም ድንሽ ጠቢስናዮ ስልሲ ፅቡቅ ጌርና ሰሪሕናዮ ስልሲ ሽጉርቲ ቀይሕን ኮሚደረ ዝበሰለን ድሕሪ ኮሚደረ ዝበሰለ ከዓ በርበረን ፍሕስ ሳቢልና ማይ ውዒ ጌርና ሽዑ ማይ ውዒ እንዳንጠብና እንዳንጠብና እንዳጠብና ከዓ ነዚ መስል ቋረ ድመስል እቲ ዓይነት እቲ ድስቲ ፀብሒ ቋረ ይመስል ለባዕለ ደቂ ቋረ መስል እዚ መሲልና እጂ ብዝተፈላለየ መንገዲ ሕጂ እንዳተቀየረ እንዳተቀየረ ዝኸይደሉ ንሕና ከዓ ክንቀይሮ እዩ ዘግባእና እዚ ኣብ ጥዕናና ከዓ ዝበና ከዓ ንገልፆ ኣለና ስለዚ ክንጥቀመሉ ኣብቲ ግዜ ዝረክብናሉ እዚኣ ቁርብ ስራሕ ኣላታ እንደ ተብዕጣ ጠብሳ ከምታ ትምትሞ ኣይኮነትን ስልጥ ትብለካ ኣብታ ግዜ ዝረከብና ኣላ ግን ንገብረ ባሪ ክብራት ተዓዘብትና ናይ ሎም መዓልቲ ጥብሲ ናይ ትምትሞ ዝሰራሕናዩ ነዝመስል ንዝመፅእ ዘሎ ሰሙን ብካልእ መደቅሳም ንረኸብ ተሓንቀኒ እዩ

ክቡራት ተኸታተልቲ መደባት ሞዛይክ ደርፊና ክንከታተል ፀኒሕና። ሕጂ ድማ ናብዛ ስዕባ ትቐርብ ትሕዝቶ መደብና መደብ ዜና ሞዛይክ ከነብሎ ኪምና ዝተፈላለዩ ኣገረምቲ ዝኾኑ ፍጻመታት ናይ ዓለም ገለ እውን ኣብ መዝገብ ክብረ ወሰናይ ዝሰፈሩ ኣገረምቲ ዜናታት ኢና ሕዝናልኩም ቀሪብና ዘለና። ንምሉእ ትሕዝቱ ናብታ መደብ ከስግረኩም እየ ተኸታተሉ።

መዝገባት ክብረ ወሰን ጊነስ ዝተፈላለዩ ንጥፈታት ሰኒዱ ኢና ንረኽቦ። ገሊኦም ቅልል ዝበሉ ዝመስሉ ግን ከዓ ብዙሕ ልምምስ ዝሓቱ ክኾኑን ከለዉ፣ ገሊኦም ድማ ኣዝዮም በዳህትን ንህይወት ሰብ ኣብ ሓደጋ ከውድቑ ዝኽእሉ እዮም። ወዲ 25 ዓመት ኣሜሪካዊ ሳም ፋርበር ፓላንችና ኣብ መንጎ ኣብራኽ ብምቕርቃር ኣብ ዝቐልጠፈ ግዜ ን10 ሜትሮ ክኸይድ ብምኽኣል እዩ ትካል መዝገብ ክብረ ወሰን ጊነስ ኣብ መዝገቡ ከስፍሮ በቒዑ ዘሎ። ፋርበር ነቲ ንጥፈት ብ3.5 ካልኢቱ ዛዚምዎ። እቲ ክብረ ወሰን ኣቐዲሙ ብሽወደናዊ ሪካርድ ሾበርግ ኣብ ሕዳር 2025 እዩ ብ3.91 ካልኢት ተመዝጊቡ ጸኒሑ። ካብ ኣርእስቲ መዝገባት ክብረ ወሰን ጊነስ ከይወፃና ንኣፍቃሪቱ ዝበዝሐ ግዜ ኣብ ምዕጉርታ ብምስዓም ኣብቲ መዝገብ ዝሰፈሩ ብራዚላውያን እውን ኣለዉ።

እዞም በትትካል ብሉጻት መጻምቲ ዝብል ስም ተዋሂቦም ዘሎ ብራዚላውያን ብተዛማዲ ቅልል ብዝበለ ነገር እዮም ስሞም ኣብ መዝገብ ክብረ ወሰን ጊነስ ከመዝግቡ ክኢሎም። ሬናቶ ባይማጋያ ንኣፍቃሪቱ ናያራ ሮበርታ ሪቤሮ ኣብ ውሽጢ 30 ካልኢት 195 ግዜ ስዒምዋ። እዞም መጻምቲ ኣብ ዝቕጽል ነቲ ብጃፓናውያን መጻምቲ ቸሪ ዮሽታከን ኩሚሾ ሺራቶሪን ተታሒዙ ዘሎ ናይ 1 ደቂቕ 277 ስዕመት መዝገብ ክሰብሩ መደብ ከም ዘለዎም ገሊፆም ኣለዉ።

ቻይና ዝዓበየ መደበር ባቡር ሃኒፃ። እዚ ኣብ ደቡባዊ ምዕራብ ቻይና ቾንግቺንግ ተሃኒፁ ዝርከብ ኣብ ዓለም ዝዓበየ ዘመናዊ ትሕቲ ቅርፂ መደበር ባቡር መስተንክር እዩ እናተባህለ ይፅዋዕ ኣሎ። እቲ 1.22 ሚልዮን ትርቢዒት ሜትሮ ስፍሓት ዘለዎ መደበር ክንዲ ኣስታት 170 ሜዳታት ኩዕሶ እግሪ ዝሽፍን ስፍሓት ኣለዎ። እቲ መደበር ባቡር ካብቲ ዝዓበየ መደበር ባቡር ኤውሮጳ ዝኾነ ላይፕዚግ ሃውባንሆፍ ብ15 ዕፅፊ ዝዓቢ ክኸውን ከሎ ልዕሊ ዕፅፊ ስፍሓት ቫቲካን ከም ዝኾነ ይሕበር።

እቲ መደበር ባቡር ካብ ዕቤቱ ዝተላዕለ ኣብ ፅዑቕ እዋን ኣብ ሰዓት ን16,000 ተጓዓዝቲ ኣገልግሎት ክህብ ኣይፅግሞን። ናይቲ መደበር ባቡር ኣደናቕ ዝገብሮ ነገር ግን ዕቤቱ ጥራይ ዘይኮነ ኣብ ርእሲ እምባ ዝተሃነፀ ምዃኑ እዩ። ቾንግቺንግ ብኣኽራናዊ ቅርፂ መሬት ፍልጥቲ ኮይና ከምዚ ዝኣመሰለ ዓብ ማእከል መጓዓዝያ ንምህናፅ ኣዝዩ በዳህዩ ዝነበረ ኮይኑ ግን ራእይ፣ ፍልጠት፣ ቴክኖሎጂን እኹል ዓቕሚ ሰብን ምስ ዝህሉ ዋላቲ ዝኸፍአ ቅርፂ መሬት እውን ፀገም ክኸውን ከም ዘይክእል እቲ መንገዲ ባቡር ምስክር እዩ።

ነዚ ማእከል መጓዓዝያ ንምህናፅ ኣስታ 2 ሚልዮን ሜትር ኪዩብ ካሻስትሩስ ኣስታ 366,000 ቶን ሓፂን ኣብ ጥቕሚ ክውዕል ከሎ 40,000 ሰራሕተኛታትን ሮቦታዊ ማሽነሪታትን ከም ተሳተፉ ክፍለጥ ተኻኢሉሎ።

ጓሓፍ ናብ ጥረ ነገር ይቕየር። ጓሓፍና ናብ ጸጋና ምቕያር ዝዓበየ ምስጢር ኣነባብራ ኮይኑሎ ጓሓፍ ከም ሕማቕ ወሲድና ንድርብዮ ዝነበርና ሎሚ ተመስሪሑ ንጥረ ነገር ተቐይሩ ናብ ቁም ነገር ክውዕል ንዕዘብ ኣሎና። ኣብ ኤስያ ብፍላይ ድማ ኣብ ህንዲ ዓመታዊ ብሚልዮናት ዝቑፀር ቆጽልታት ኣርቃይ ካብ ዓበይቲ ኣግራብ ናብ መሬት ይወድቕ። ንዓሰርተታት ዕቑዳት እዞም ዝወደቑ ኣቝፅልቲ ብዙሕ ግምት ዝህቦም ስለ ዘይነበረ ወይ ምሽሙሹ ወይ ድማ ከም ተረፍ ሕርሻ ይቃጸሉ ነይሮም። ኣብዚ ሕጂ እዋን ግና ናብ መብልዒ ሸሓኒ ማእከቢ ጓሓፍ መትሓዚ መዐቀብን መዓሸግን መግቢ ክኾኑ በቒዖም ኣለዉ።

ዝቑረፅ ኣግራብ የለን፣ ካልእ ዘድሊ ጥረ ነገር የለን፣ ፕላስቲክ ዝሕወሶ እውን ኣይኮነን። እቲ ካብ ጓሓፍ ናብ ቁም ነገር ዘሰጋገረ ፈጠራ ብሉፅ ሓሳብ ከም ዝኾነ እዩ ዝግለጽ።

ዝውዳ ኣቁፅልቲ ንጥቕሚ ወዲ ሰብ ዘገልግል ኣቕሓ ምውዓሉ ሕርሻዊ ጉሓፍ ካብ ምዕባስ ወሓዚ ኣድሒኑ ፕላስቲካዊ ብከላ ካብ ፈላማኡ የቋርፅ ኣሎ ማለት እዩ። ሓድሽ ናይ እቶት ዕድላት ኣብ ገጠራዊ ሕብረተሰብ ክፈጥርን ከሎ ባህርያዊ ፀጋ ንነዊሕ እዋን ክንግልገለሉ ባይታ ፈጢሩሎ።

ብስራት መንበብቲ መጽሓፍ ደቁኹም ብፅውያታት ኣቢሎም ስለ ኣእምሮም ከጽፉ ትደሊዶም ብምገዲ ጽወታታት ኣብ ስነ ቝጥሪ ዘለዎም ፍቕሪ ክባቢሎም እንካን ሃባን ክበሃሃሉኸ ትበህግዶ ቁጥራዊ ጽውያታት ቁጥራዊ ጽውታታት ሌላ ምስትንግርታውያን ሕፃናት ሌላ ምስ ደቂ ንስቲ ቁጥረኛታት ቁጥርታት ብትሽዓጭ ብሔራት ሕቶታት ሓፈሻዊ ፍልጠት ናይ ስነ ቁጥርን ካልእን ዝሓዘላ መጽሓፍቲ ደሴት ቁጥርታት ሓደን ደሴት ቁጥርታት ክልተን እነሆ ኣብ ዕዳጋ ተዘርጊሕን ይርከባ። ደሴት ቁጥርታት ንደቅኹም። ደራሲት ፈሪሓ ኣሕመድ።

ቅብኣ ናይ ሕብርታትን ስምዒታትን ዓለም እዩ። ንነዊሕ ዘመን ድማ ከም ሓደ ኣድማሳዊ ቋንቋ ኮይኑ ዝተፈላለየ ስምዒታት፣ ዛንታ፣ ታሪክ ከምኡውን ኣብ ከባቢኻ ንዝርከቡ ፅባቕ ክተሕልፈሉ ዝኽእል ዓውዲ ኮይኑ ንሎሚ ኣብዛ ስዒባ ተቐርብ ትሕዝቶ መደብና እምባር ብስነ ጥበባዊ ዳዊት ብርሃነ ዝቐርበ ምርኢት ናይ ቅብኣ ይክኸውን። መቸም ኣብ ስድራ ቤታት ሞያ ክትወርስ ልሙድ እዩ። ብፍላይ ኣብ ናይ ሙዚቃ ዓለም ተዳሪእና እውን ካብ ስድራ ቤቶም ወይ ካብ ኣቦም ካብ ኣሕዋቶም ናይ ሙዚቃ መሳርሒ ይኹን ናይ ድምፂ ድምፃውያን ኮይኑ ክፈሪውን ንርኢና ኢና። ስነ ጥበባዊ ዳዊት ብርሃነ እውን ካብ ስድራ ቤቱ ዝወረሶ ናይ ቅብኣ ክእለት እዩ። እዛ ስዕባ ተቐርብ ትሕዝቶ መደብና እምባር ነዚ ክትቐርበልና ሙሉእ ትሕዝቶ ናፍታ መደብ

ምርኢቱ ስነ ጥበባዊ ጉዕዝኡ ጥራይ ዘይኮነስ ንጽባቐ ምናኔ ባህልን መዓልታዊ ህይወትን ዘንጸባርቕ እኩብ ስነ ጥበባዊ ስራሓት ዘራኽብ እዩ። ብድሕሪ ነፍሲ ወከፍ ውቃበ ብራሽ ብትዕግስትን ተወፋይነትን ማእልያ ዘይብሉ ሰዓታት ስራሕን ይርከብ። ኩሉ ስእሊ ቁሩብ ደው ክንብልን ክንዕዘብን ሓድሽ ነገር ክንረክብን ይዕድመና። ኣብዚ መደብ

0: ምስቲ ብድሕሪ እዞም ዘደንቑ ፍጥረታት ዘሎ ስነ ጥበባዊ ክንራኸብ ኢና። ኣብ ውሽጢ ስእልታቱ ዝተሓብኡ ዛንታታት ክንሰምዕ ኢና። ድሕሪ ስነ ጥበባዊ ጉዕዞ ዳዊት ብርሃነ ዘሎ ሕብርታትን ዛንታታትን ምትብባዕን ክንድህስስ ከለና ተጸንበሩና። ኩሉ ስነ ጥበባዊ መጀመርታ ኣለዎ። ቅድሚ ምርኢትን መደንቕ ጋለሪታትን ነዊሕ ከይጸንሐ መብዛሕትኡ ግዜ ፍልጠት ንምድላይ ድልየት ዘለዎ ቆልዓ ብሓሳባት ዝተመልአ መጽሕፍቲ ስእሊ ከምኡ ውን ኣብ ዝሓለፈ ዓመታት እናዓበየ ዝኸይድ ኒሓሎ። ንዳዊት ቅብኣ ካብ ምፍጣር ጽቡቓት ምስልታት ንላዕሊ እዩ። ቃላት ጥራይ ኩሉ ግዜ ክገልጽዎ ዘይክእሉ ስምዒታትን ተመክሮታትን ሓሳብን ከመሓላልፍ ዘኽእሎ ቋንቋ እዩ። ነቲ ስነ ጥበባዊ ስራሓት ንምርዳእ መጀመርታ ነቲ ስነ ጥበባዊ ክንፈልጦ ኣለና።
1: ከምዚ ከረኒ ማለት እዩ ካብ ወዲ 7 ክሳብ ዝሕጂ ዘለኹ ዕድመ ማለት እዩ። ብብዙሕ ክሰርሕ ዓለም ጀመርኩ። ምስ ግዜ ከዓ ኣብቲ ምዕባለ ክሪ ጀመርኩ። ሓደ ቅርፂ ሒስ መጀመረ ስራሓ ድማ ክፈል ጀሚሮ ማለት እዩ። ብቆንዱ ትፅልዋስ ካብ ስድራ ቤት ይጀምር። ኣብ ውሽጢ ከዓ ሓደ ሓይሊ ስለ ዝፀንሐ ኣብ ዘለኹ ደረጃ እውን ክበፅሕ ኢለ ማለት እዩ። ብብዝሒ ድማ ካብ ስድራ እዩ ዝጀምር ፅልዋ።
2: ኣነ ንባዕሊ ቀብኣይ ስለ ዝኾንኩ ከምኡ ውን ካብ ኣባላት ናይ ስድራና ቀብኣቲ ስለ ዘለዉ ቅብኣታት እንዳረኣየ ስነ ጥበብ ስራሓት እንዳረኣየ ዓብዩ። ስለዚ ይፅለው ነይሩ እንድዩ። ስለዚ ካብ ብንእሽቱ እዩ ምስኣል ምሕንጣጥ ጀሚሩ ቅድሚ ንሱ ዝፍለጦ ምዃኑ። ስለዚ እቲ ናይ ስነ ጥበብ ጉዕዞን ምዕባለን ሲ ምስኡ እዩ ኣብ ደሙ ተወሃሂዱ እዩ ዝቕፅል ዘሎ እየ ዝብል

ኣብዚ ምርኢት ምጉዓዝ ከም ገጻት ናይ ስእላዊ መጽሓፍ ዛንታ ምግልባጥ እዩ። ነፍሲ ወከፍ ካንቫስ ዝተፈላለየ ኣረኣእያ ዝቐርብ ኮይኑ ተዓዘብቲ ብናይ ገዛእ ርእሶም ተመክሮታት ትርጉም ንኽትርጉምዎ ይዕድም። ገለ ስእልታት ብድሙቕ ሕብርታትን ደፋር ድርሰታትን ብኡ ንብኡ ኣቓልቦ ይስሕቡ። ካልኦት ድማ በጻሕቲ ደው ኢሎም ብዝያዳ ክጥምቱ የተባብዑ። እዚ ድማ ምስ ግዜ ዝያዳ ትርጉም ዘለዎ ዝርዝራትን ስምዒታትን የቃልዑ።

0: ነፍሲ ወከፍ በጻሒ ዝተፈላለየ ነገር ክርኢ ይኽእል እኳ እንተኾነ እዚ ግን ሓደ ካብቲ ዝዓበየ ሓይሊ ስነ ጥበብ እዩ። ሓደ ስእሊ ብዙሕ ትርጉም ከነቓቕሕ ይኽእል እዩ። እዚ ድማ ነፍሲ ወከፍ ሰብ ምስ ስራሕ እቲ ስነ ጥበባዊ ፍሉይ ምትእስሳር ክፈጥር ይኽእሎ። ብድሕሪ ነፍሲ ወከፍ ስእሊ ማእልያ ዘይብሉ ሰዓታት ውጥን፣ ስእሊ ምውፃእ፣ ፈተነን ዝርዝር ነገራት ብጥንቃቐ ምክትታል ኣሎ። እቲ ንመጀመርታ ግዜ ቀሊል ክመስል ዝኽእል መብዛሕትኡ ግዜ ንሰሙናት ወይ ኣዋርሕ እውን ከይተረፈ ንፈጠራዊ ተወፋይነት ዝውክል እዩ።
1: ኣብዚያ ጎኒ ዘላ ማለት እዛ ስራሕ ጠቕላላ ኩሉ ስራሕ ድማ ኣብ 28 መዓልቲ ተወዲዩ ብብዝሒ ግን እዚኣ ግዜ ወሲዳትለይ ማለት እዩ። ኣብዛ ስራሕ እዚኣ ካብ ኩለን ብዝያዳ ተራቂቕ ኣለኹ። ብዙሕ ስራሕ እውን ብዙሕ ዓቐል እውን ተሓተካ እዛ ስራሕ ማለት እዩ። እዛ ስራሕ እዚኣ ካብ ክዳና ጀሚርካ ካብ ጨጉራ ካብ ቆርበቶም ካብ ዒንቶም ነናቱ ክሳይ ዝሓትት ማለት እዩ። ነናት ዓቐል እዩ ዝሓትት።

0: ሰብ ናቱ ርእቶ ክበካ ከሎ ሓደ ዛንታ እዩ ዝመፅእ። በዚ ድማ ንድዕ ሓጎስ የወሰን የብሉ ናይ ሰባት ንቁፅ ዝሰምዑ ከለኹ ካልእ የዝሓስብ ማለት እዩ ብዛዕባ እዚ።
1: ንዝኾነ ስነ ጥበባዊ ሓደ ካብቲ ኣዝዩ ዓስቢ ዘለዎ ህሞታት ሰባት ስርሖም ክምሃሩ ምርኣይ እዩ። ነፍሲ ወከፍ በጻሒ ዝተፈላለየ ድሕሪ ባይታ፣ ዝተፈላለየ ኣረኣእያን፣ ዝተፈላለየ ስምዒታዊ መልሲ የምጽእ እዩ። ገሊኦም በቲ ሕብርታት ይሰሓቡ፣ ካልኦት ድማ በቲ ኣብ ውሽጢ እቶም ስእልታት ተሓቢኡ ዘሎ ዛንታታት ይምሰጡ። ንብዙሓት ስነ ጥበብ ኣብ መንጎ ስነ ጥበባዊ ተዓዛብን ውልቃዊ ዕላል ይኸውን። ሎሚ ካብ ዝተፈላለየ ጽፍሕታት ህይወት ዝመጹ በጻሕቲ ተኣኪቦም ፈጠራ ንምጽምባል፣ ናይ ውሽጢ ዓዲ ተውህቦ ንምድናቕ፣ ከምኡ ውን ንሓደ ካብቶም ኣብ ኤርትራ ዝቕልቀሉ ዘለዉ መንእሰያት ቀባዕቲ ንምድጋፍ ኣብዚ ምርኢት ተረኪቦም ኣለዉ።
2: ወደከዓ እዚ ናይ ዳዊት ብንእሽ እንደ ዝፈልጦ ንሕና ኣብ ሜዳ ስነ ጽበባን ከለና ኣቦኡ ብርሃነ ኣዞናይ ኣውሪስዎ ክብል ኸእል ምክንያቱ እቲ ኣብ ሜዳ ብሓደና ንስእል ነርና ስነ ወላድ እዩ። ዳዊት ከዓ ብንእሽኡ ካሳፈሎ ነይረ ኣብዚ ደረጃ እዚ ምዕባለ ከም ዝበፅሕ ሲ ዝተኣማመን ነይረ። ምክንያቱ እቲ ኣብዚ ኣቕሪቦ ዘሎ ስነ ጥበባዊ ምርኢት ኣዝዩ መሳጢን ሰሓብን ኮይኑ ሕብራዊ ከለርፉል ኮይኑ መጠኑ ዝሓለወ ደረት ትርኢት ዝሓለወ መጠን ዝሓለወ ባዕሉ እቲ ስእሊ ዝዛረብ እዩ።
3: ካብ ነዊሕ ግዜ ዝከታተሎን ብዕምቀት ዝሪኦ ዝነበረ እዩ። ቅድሚ ሕጁን ናይ ኤግዚቢሽን ኣብዚ ኣቕሪቡ ነይሩ። ናይ ሎሚ ድማ ቁሩብ ፍልይ ዝበለ ኣብ ሕብሪ፣ ኣብ መቀን፣ ኣብ ፅላሎት እቲ ኣተሓዝ ኩሉ ፅቡቅ ኣዋሂዱ ቀሪቡ ዘሎ ናይ ብሓቂ ክተባ ዘሎ ንፉዕ መንእሰይ እዩ።

0: ጽባቐ ናይ ሓደ ምርኢት ስነ ጥበብ ኣብቲ ስእልታት ባዕሉ ጥራይ ዘይኮነስ ኣብቲ ዘነቓቕሕ ዕላላት እውን ይርከብ። ኩሉ ርእይቶ ዝተፈላለየ እዩ። ምስ ናይዚ ግን ነፍሲ ወከፍ ግብረ መልሲ ንዛንታ ናይቲ ምርኢት ካልእ ምዕራፍ ይውስኸሉ። ገለ በጻሕቲ ኣብ ውሽጢ እቲ ስነ ጥበባዊ ስራሓት ዝኽርታት ይረኽቡ፣ ካልኦት ድማ ምትብባዕ፣ ፍልጠት ንምድላይ ድልየት ወይ ስቂሎም ዘስተንትኑሉ ህሞት ጥራይ ይረኽቡ። እዚ ናይ ሓባር ተመክሮታት ስነ ጥበብ ናይ ሓባር ቋንቋ ከይደለየ ንሰባት ናይ ምትእስሳር ፍሉይ ክእለት ከም ዘለዎ የዘኻኽሩና።
1: ወቲ ዳዊት እቲ ናይ ናቱ እቲ ቴማ እቲ እዩ ብዙሕ ስሕበኒ ከመይ ገይሩ ዳርጋ ዘረባ ቋንቋ እዩ። ቋንቋ እዩ ብሕብሪ ዝፃወቱ ብሕብሪ ብብርሃን መቀን ኩሉ ኣዋሂዱ ኣብዚ ተመክሮ ከምዚ ዓይነት ውፅኢት ምግባሩ ናይ ብሓቂ ንፉዕ ንቅድሚት ዝኸይድ ዝስጉም ስነ ጥበበኛ ክብል ክእል እየ። እዛ ድሕሪ ዘላ ያ ናተይ ተፈታዊ ዝኾነ ስእሊ እቲ ኣቀራርባ እታ ናይ ኣደ እቲ ዘሎ ዳርጋ እቲ ፍቕሪ ናይ ውላድን ናይ ኣደን እቲ ኩሉ ኣዋሂዱ እታ ስእሊስ ተዛረበካ ኮሚኒኬት ትገብር ኮይና ስማዕካ ወጂ እታ ናተ እዚኣ ኣደን ምስ ማነቱ ደቃ እታ ናይ ፌቨራይት
2: ነዚ በዓሉ ዝዛረብ ስእሊ ሲ ልዕለይ ስለ ዝዛረብ ኣነ ቃላት ኣይረክበሉን እ ስእሊ በዓልዩ ቃላት ገይሩ ዝዛረብ ዘሎ ምክንያቱ ኣብዚ ዳሪእና ዝተፈላለዩ ዓይነት ቀብኣታት ኣብ ዝቐሪቦም ዘሎ ዓበይትን መሰጥትን ኮይኖም ገሊኦም

ነፍሲ ተዓዘባይ ንኽመራመር ውን ንኽዕዝብ ይዕድምዎ ንኣብነት ካብተን ኣብዚ ዘለዋ ቀብዓ ሕጂ ናይ ዛደ ልክዕቲ ትርኢታን ትምሳላን ምስ ናይ ቆልዓ ፍቕሪ ዘለዋን ናይ ሓደ ፍቕሪ ዘይኮነ ናይ ክልተ ውላዳት

0: ድሕሪ ነፍሲ ወከፍ ዕውት ምርኢት ንዓመታት ዝወሰደ ትምህርቲ ምልምማድ ብድሆታት ምብዳህን ኣብ ሕልሚ ምእማንን ኣሎ። ንከም በዓል ስነ ጥበባዊ ዳዊት ብርሃነ ዝኣመሰሉ መንእሰያት ስነ ጥበባውያን እዚ ናይ ሎሚ ምርኢት መወዳእታ ናይ ሓደ ፕሮጀክት ጥራይ ኣይኮነን። ኣብቲ እናዓበየ ዝኸይድ ዘሎ ጉዕዞ ኣካል ኣገዳሲ ምዕራፍ እዩ። ነፍሲ ወከፍ ዝተዛዘመ ስእሊ ንሓድሽ ሓሳብን ሓድሽ ዕላላትን ሓደስቲ ተዓዘብትን ኣፍ ደገ ይኸፍት።
1: እተ ናተይ ሞዴል መጀመርታ ክመርፅ እንከለኹ ናይ ደቂ ኣንስትዮ ሓርሶት ማለት እዩ። ምስ ናተይ ሓሳብ ድማ ዝጋጣጠማ ኮይነ ረኪብየን ማለት እዩ። ሕጂ ብዝያዳ ኣብ ኩለን ደቂ ኣንስትዮ ኣለዋ። ኣብ ሓደ ክሳብ ሰለስተ ስራሕ ከዓ ናይ ኣውዳት ኣለዎ። ሕጂ ከምዝበልክስ ምስቲ ሓሳባት ስለ ክጋጥም ስለዝኽኣለ እዩ።
2: ብሓቂ ኣነ ነዚ ምርኢት እዚ ከም ዕዱም ተዓዛባይ ኮይነ ኣይኮንኩን ዝሪኦ ዘለኹ። እቲ ስነ ጥበበኛ ዳዊት ነዚ ስራሕ ዝኸፍር ከሎ ዝፅዕሮ ዝነበረ ለይትን መዓልትን ካይበለ ዝፅዕሮ ንዓይ እውን ይገርመኒ እዩ። እሞ ኣብ ፀቢብ ቦታት ብሓንሳ ኣብ ዓበይቲ ካንቫሳት ዘርጊሑ ከፍሪ ንዋላ ንዓይሲ እንታይ ዝርኢ ዘለኹ ተኣምር ድ ዝርኢ ዘለኹ እየ ዝብል። ስለዚ ብጣዕሚ ከምዚ እውን ምዕባዩ ብሓደ እዋን ኣብ ሓደ ኣዳራሽ ከምዚ ገይሩ ዝቐርብ ንዓይ በኹሪ ተመክሮ እዩ፣ በኹሪ ዓይነ እዩ።
0: ናይ ሎሚ ምርኢት ኣብ ዝዛዝመሉ ዘሎ እዋን ነፍሲ ወከፍ ስእሊ ዛንታ ስምዒትን ቁንጣሮ ናይቲ ዝፈጠሮ ስነ ጥበባዊ ዝሓዘ እዩ። ጉዕዞ መንእሰይ ስነ ጥበባዊ ዳዊት ተውህቦ ዝዓቢ ብተወፋይነትን ትዕግስትን ራኢኻ ንዓለም ንምክፋል ብትብዓትን ከም ዝዓቢ የዘኻኽረና። ስርሑ ስነ ጥበባዊ ክእለት ጥራይ ዘይኮነስ ኣገዳስነት ፈጠራ ኣብ ምዕቃብ ባህሊ መንነት ኣብ ምግላፅን ንኻልኦት ኣብ ምልዕዓልን ዘንጸባርቕ እዩ። ስነ ጥበብ ብዝያዳ ብጥንቃቐ ክንዕዘብን ንትፈልጦ ነገራት ብሓድሽ ኣረኣእያ ክንሪኦን የተባብዓና። ንሓሳብና ይፈታትን፣ ዕላል የለዓዕል። ኣብ መንጎ ዝተፈላለየ ድሕሪ ባይታ ዝመፁ ሰባት ድማ ርክብ ይሃንፅ።
1: ከምዝትሪኦ ሓደ ኩናማ ከም ፅፈት እየ መንእሰይ ኩናማ ማለት እዩ። ከም ኣርስተ ከዓ ንኡስ ቼዝል ቤዚንግ ኣርስቲ ሂብያ ዘለኹ ኩናማ ወላ ተሪኸ ከም ገፆም ስትሮንግ ፋሻል ጂኦሜትሪ ኣለዎም ኣብ ገፆም። እዚ ድማ ሓደ ዓሚቕ መልክዕ ኣለዎ። ስለዚ ካብዚ ተበጊስ እየ ማለት እዩ ሓደ ስራሕ ሰርሕ ፈቲና ማለት እዩ። እቲ ሕብሪ ብጫ ጨጉሪ፣ ቀጠልያ ገጽ፣ ገለገለ ዝተፈላለየ እትየሉ ዘለኹ ነቲ ናይ ዘመናውነት ነገር ሓደ ስራሕ ኣቶክር ስለ ዝሓሰብኩ እየ።

ብቐንዳ እታ ደረቕ ስእሊ ካብ ናይ በዓል ጥምቀት እያ ተወሲዳ። እጂ ኣብ ትዕዘብተ ድማ ሓደ ቀሺ ነታ ከበሮ ንክልስቃ ኣብ ምድላው ዘሎ ይርኦሞ ኩሉ ነገር እቲ ዝገብሮ ዝነበረ ምድላዋት ኣብ ተምሳት እትሉ ማለት እዩ። ሕጂ እታ ወረብ ዝበልኳ ኣርእስቲ ድማ ማሌተ መላእክቲ ወረብ ካ ባህል ትበዓሉ እቲ ምሽብሻብ ማለት እዩ ኣብታ ሴርሞኒ ኣብኣ ዝገብሩላ ማለት እዩ። ኩሉ ነገር እቲ ሰማያዊ ተወሳይ ነንሕዱ ተመላላ እዩ ሓደ ሓይሊ ከዓ ሂቦ ንግስቲ ፃዕላ ማለት እዩ። እታ ፀላም ገርያ ዘለኹ ፀሓ ኣላ ግን እቲ ሲምስ ብላንክ እቲ ፅባቐ እቲ ኣትራክሽን ፈጢርዎ ዘሎ ናይ ትቐችስ እታ ፀሓይ ከምዘየላ ኣምሲልዋ ምባል ማለት እዩ። እቲ ነፀላ ልዕሊ ዓቐን ወላ እቲ ምውጣር ና ኢሉስ ወላ እቲ ነፀላ እዩ ኣብ ነፀላ እውን ትሪኦ እዚ ሕጂስ ነታ እታ ስራሕ ሲ እታ ዝሆል ፖይንት ኣብኡ እዩ ዘሎ

0: በቃ እዛ ስራ እዚያስ ተማላለት ከማን ይብላ ሓደ ስራሕ ስ ሳ ቋቋሚ ቴራ ተዘና
1: መንእስያት ስነ ጥበባውያን ምድጋፍ ካብ ውልቃዊ ዓወት ምፅምባል ንላዕሊ እዩ። ኣብ መጻኢ ባህላዊ ቅርስታትናን ፈጠራዊ ማሕበረሰብናን ዝግበር ወፍሪ እዩ። ነፍሲ ወከፍ ምርኢት ንዘተ ንትምህርትን ምትብባዕን ሓድሽ ዕድላትን ይፈጥር። ካብዚ ጋላሪ ክንወፅእ ከለና ነፍሲ ወከፍ ብሉእ ስራሕ ብሓደ ምውቃዕ ብራሽ ከም ዝጅምር፣ ነፍሲ ወከፍ ዓብዪ ስነ ጥበባዊ ድማ ብሕልሚ ከም ዝጅምር የዘኻኽረና።
0: ኩሉ ስራሕት ልዕሊ እቲ መጠን ግዝፍ ኣለዎ። ወላ ካብቲ ቅድሚ ሕጂ ዝሰርሑ ዝነበርኩ ስራሕ ወላ ዝመፅኑ ዝነበሩ ዝተፈለዩ ስራሕ ወላ ብመንፅርካ ኣብ ትርኢቶ ክመፅእ ከሎ ኣዝዩ ተፈሊዩኒ ማለት እዩ። እቲ ስራሕስ ከምዚ ዓብዪ ስራሕ ምዃኑስ ሓደ ተምሳት ዝሕጅርሎም ንክሎ ኣብ ቆይ መዓልታዊ ሂወቶም ከዓ ስለ ዘይርእዎ ነበሩ ኣብ ብዙሕ ስራሕ ስለ ዘይርአ ዝነበረ ሓደ ፉል ነገር ሓደ ተምሳት ዝሕጅረሎም ክኢሉ ማለት እዩ።
2: ፃዕሪ እዩ፣ ስራሕ እዩ። ስነ ጥበብ በይኑ ርሱ ዝኽኣለ ሞያ እዩ። ምስ ክልተ ሰለስተ ካልእ ፕሮፌሽን ሞያ ሒዝካ ተሰርሖ ኣይኮነ ሙሉእ ግዜኻ እንታይ ዝበሃል ሙሉእ ስራሕ ፉል ታይም ጆብ እዩ። ሙሉእ ስራሕ እውን ከዓ ድሓር ፃዕሪ ዘድልዮ እዩ፣ ፃዕሪ ዘድልዮ እዩ። ድሓር ናይ ሪሰርች ስራሕ እዩ፣ ናይ ምርምር ስራሕ እዩ፣ ናይ ምርምር ስራሕ እዩ። ከመይ ጌርካ ምተዋህዶ ሕብሪ፣ ብርሃን፣ መቀን ኩሉ ኣዋሂድካ ኮምፖዚሽን ትፈጥረሉ ተመክሮታት እዩ። ተመክሮን ናይ ካልኦት ስራሓት ድማ ምክትታል ንረአይ እታ ዕግበት ትበሃል ክትህሉ የብላን። ኩሉ ሳዕ ኣይፈልጥን ዘለኹ ዝያዳ ክፍልጥ ኣለዉ ኒኢሎ መንእሰያት ዝያዳ ክፀሩ ከም ዘለዎም ክዓግቡ ከምዘይብሎም ኩሉ ሳዕ ናይ ኩሉ ድማ ናይቶም ቅድሚኦም ዝነበሩ ገዲም ተጋደልቲ ሰኣልቲ ዝነበረ ስእልታት ከምኡውን ኣብ ዓለም ኣቀፍ ዝተፈልጡ እቶም ዓበይቲ ሰኣልቲ እውን ዝተፈልጡ ናት ምርኣይ ካብ ሉ ካብትክሉ ካብዚ ናይ በዓቲ ስእሊ ጀሚርካ ሸሓት ዓመት ዝገበረ ክሳዕ እዚ ማእከላይ ዘመን ዘሎ ናይ ሃይማኖታዊ ስእልታት ንኡሁሉ ምውካስ ክድል እዩ። ከመይ ገይሩ ከም ዝሰርሖ ሽኡ ካብኡ ተወኪስካ እንዳተሞከርካ እንተማሓሽካ ብዙሕ ስራሕ ዘድልዮ ስራሕ እዩ።
3: እቲ ፃዕሪ ኣብ ቦቱ እንዲ ዘሎ ሰብ ዝፃዕሪ ኩሉ ሻዕ ይዕወት እዩ። ግን ኣነ እንታይ ይብል ንሰብ ተውህቦ እሞ ኣብዚ ዘመናዊ ዓለም ዘለናዮ ኩሉ ነገር ብትምህርቲ እዩ ዝምዕብል፣ ብትምህርቲ እዩ ዝያዳ ዝዓምቑን ዝሰፍሕን እሞ ንስነ ጥበበኛታትና መንእስያት ትምህርቲ ረኺቦም ዝያዳ ዝምዕባልኦም ንቅድሚት ክደፍኡ ምስ ዓለም እውን ክዳረጉ ሲ ድልድል ደረጃኡ ዝሓለወ ቤት ትምህርቲ ስነ ጥበብ ክህልውን ብኡ ከዓ ክሓልፉን ብቴክኒካዊ መዳያቱ በቲ ክእለታዊ መዳያቱ በቲ ፍልስፍናውን ታሪካውን መዳያቱ ክሓልፉ በቲ ዲስፕሊን ናይቲ ቤት ትምህርቲ ስነ ጥበብ ክሕለፍ ዝግብኦ ክሓልፉ ይምነ።

0: ዳዊ ብላ ኩሉ ክተባባዕ ዘለዎ ዋላ ኣብ ሃገራዊ ቤት መዘክር ዘሎ ቅብኣታት ናሓና ናይ ሜዳ ሰዓልቲ ካብኡ እናመፀ የስተማዕር ይዕዘብ እዩ ኣብ ዝረክበኒ እዋናት ከዓ ኣጆኻ እናበልኩ የተባብዐ እየ ሕጂ እውን ኣጆኻ ኣገናዕ ከዓ እብሎ ነዚ ምርኢ ዝምቕራብካ ኣብሎ
1: ዝያዳ ዝያዳ ፅቡቅ ስራሕ እዩ ዝሉ ግን ዝያዳ ድማ ንፅበ ካብኡ ከምዚ ተበጊሱ ኣብዚ ዕድሚ እዩ ከምዚ ዓይነት ኩሉ እዚ ዘድሊ ኣብ ስነጥበብ ዘሎ ኣዋሂዱ ድሃር ዓበይቲ ስእልታት እዩ ኣሳል ኣይተለመደን ከምዚ ንእሽቶ ዩ ምኳኑ ዓበይቲ ስእልታት ድሃር እዚ ሕብርታት ኩሉ ኣዋሂዱ ምስርሑ ሓደ ኣገናዕ ትብሎ እዩ ቀዲትም በርትዕ ስራሕ ዝያዳ ድማ ካባኻ ንፅበ ዝብል መልእክቲ እዩ ዘሎኒ
2: መንእሰይ ዳዊት ብርሃነ ናይ ብሓቂ ካብ ብንእሽቱ ስለ ዝረእኽዎ ክፃዕረኛ ምዃኑ ርኢ ኣለኹ ተውህቦ ከም ዘሎ ተውህቦ ከም ዘለውን ይርኢ ኣለኹ ስለዚ ልክዕ ከም ሓደ ፕሮፌሽናል ብንእሽቶ ከሎሲ ከም ፕሮፌሽናል ለይታ ከይተረፈ እዩ ዝሰርሕ ነይሩ ስለዚ ቲተውህቡኡን ፃዕሩኡን ኣቦቱ እዩ ዘሎ እሞ ፅቡቅ ዕድል ይምነየሉ
3: ስነ ጥበባዊ ዳዊት ብርሃነ በዚ መስተንክር ምርኢት እንቋዕ ሓጐሰካ ንብል ብፈጠራን ኒሕን ተዓዘብቲ ምልዕዓልን ኣብ ዝቕፅለሉ ዘሎ እዋን ድማ ቀጻሊ ዓወት ንምነየሉ ኣብዚ ስነ ጥበባዊ ግዕዞ ብምፅምባርኩም የቐንየልና ክሳብ ዝመጽእ ግዜ ምድህሳስ ንቐጽል ምፍጣር ንቐጽል ስነ ጥበብ ኣብ ህይወትና ዘምጽኦ ጽባቐ ካብ ምድናቕ ድማ ኣይነቋርጽ።

0: ድሓን ተቐኒኹም ከመይ ቀኒኹ ከመይ ቀኒኺ ድሓን ተቐኒኺ እዛ ጓለይ ድሓን ተቐኒኹ
1: ድሓኒ ናባ ሓጎይ ብአ እንዳ ፀኒሕካ
0: ሕጂ እንዲ ከም ዓዲ ዝኣቱ ዘለኹ እንተቀርያም ጓ ብዕለይ ቅልጥብ ቅልጥብ እንዳበልኩ ግዲ መፅ ኮይነሲ ደኺመኻ
1: ዋይ ኣንታ ብሓጎይ ንስኻኸ ክድኣ ከም መዓስ ቋንቋ ትግርኛ ትጋገ ንዓና ቋንቋ ትግርኛ እናመሃርካናስ
0: ኣነ ደኺመ እንዳበልኩስ መልሽክኻ ሕጂ ብዛዕባ ቋንቋ ክትዛረበኒ
1: ንዓዲ ኣብሓጎይ ከረሳዕ ኮ ክነግረካ ኢለኳይ ቅልጥፍ ቅልጥፍ እንዳበልኩ መፅአ እንዲኻ ኢልካ ቅልጥፍ ቅልጥፍ እናበልኩ መፅአ እዩ ዝበሃል ካልእ እውን ኣሎ የዕንቲ ዘይኮነ ኣዕንቲ እዩ ዝበሃል ደዲ መፅእ ዘይኮነ እንተይ ዝመፅእ እዩ ዝበሃል ብዙሕ እቲ ዝእረብ
0: ዓብየት ብልሒ
2: ሃይ ኣርያም ኣይኣም ዌይቲንግ ፎር ዩ ዩ ኣር ቱ ሌት
1: ኤክስኪዩዝ ሚ ናቱ ኣይኣም ካሚን ጃስት ጊቭ ሚ ኣ ሚኒት ግራንድፓ ሰሃይ ቱ ሂም ሂዝ ማይ ፍሬንድ ናቱ
0: ካበይ ካበይ ይኹም ከተዓራርይዎ ዘለኹም ዝቓላት
1: ኣባ ሓጎይ ትግንዮ እንግሊዙ ካብዛ መፅሓፍ ኣሰይ ትምህርቲ ወይ ድማ ኣሰይ ኮሌክሽን እየረኺበዮ
0: ኣንቱም ሰባት ደቅኹምን ደቂ ደቅኹምን ከምዚኦም ክነፍዕልኩም እንድሕር ደሊኹም ኣሰይ ጥምህርቲ መፅሓፍ ዓድግሎም
3: መፅሓፍ ኣሰይ ጥምህርቲ ወይ ኣሰይ ኮሌክሽን ኣብ ሃገራዊ ፌስቲቫል ኤርትራ ኣብ ቀፅሪ ኤክስፖ ተቐሪባትልኩም ኣላ ስለዚ ወለዲ ፌስቲቫል ንገዱ ምስ ደቅኹም ኣሰይ ጥምህርቲ ድማ ዓድግሎም ኢኹም
4: ኣብ ዝበዝሓ ከባቢታት ናይ ዓለምና ኣብ ናይ ህዝቢ ኣገልግሎት ዝውዕላ ማለት ህዝባዊ መጓዓዝያ ታክሲ ዝበዝሓ ዳርጋ ብጫየን ስለምንታይ ብጫ ሕብሪ ክህልወን ተገይሩ ኢልና ሓስብና ዶ ንፈልጥ እዛ ስዕባት ተቐርብ ትሕዝቶ መደብና እምባር ነዚ ዳሃሲሳላን መልእ ትሕዝቱ ናብታ መደብ ከስግረኩም እየ ተኸታተሉ

ናይ ሎሚ ትሕዝቶ መደብና ሓደ ሕቶ ክንምልስ ኢና ተበጊስና ዘለና። ንሱ ድማ ስለምንታይ እዩ ታክሲ ብጫ ሕብሪ ዘለወን ኮይነን ዝብል ሕቶ እዩ። ብዘይ ጥርጥር ንኹሉና ሕቶ ዝኾነና ኣርእስቲ እዩ። በሉ ናብቲ መልሲ ኸነብለኩም። ሚስጢር ብጫ ሕብሪ ኣብ ታክሲ ቅድሚ ምምላስና ታክሲ እንታይ ማለት ምዃኑ ንመልከት። ታሪክ ከም ዝሕብሮ መሰረት ሞተር መካይን ኣብ ህዝባዊ መጓዓዝያ ካብን ናብን ህዝቢ ከመላልሳ ኣብ ዝጀመራ እዋን ንተሳፈርቲ ብመጠን ዝተጓዓዝዎ መንገዲ ክፍሊት ይስላዓ ብምንባረን ኣብ ክፍሊት ዘይምዕሩይነትን ዘይዕጉብነት ዓማዊል ክስዕብ ስለ ዝጀመረ ሓደ ምህዞ ክተኣታቶ ናይ ግድን ኮነ። እቲ ምህዞ ተሳፈርቲ ብመጠን ዝተጓዓዝዎ ርሕቀት ቀሚራ ክፍሊት ተቐርብ ታክሲሜተር እትበሃል ምህዞ ተመሃዘት። ታክሲ ዝብል መፀውዕ ድማ ካብዚ ዝነቐለ እዩ። ብልምዲ ብጫ ዝሕብረን ታክሲ ኣብ ኣሜሪካ እዩ ጀሚሩ። ጆን ሀርትስ ዝተባህለ ኣብ ትካል ምክራይ መካይን ዝነጥፍ ዝነበረ በዓል ፀጋ ነዚ ስነ ሓሳብ ዘበገሶ። ነቲ ኣብ 1907 ኣብ ቺካጎ ዝመስረቶን ናይ ታክሲ ትካል ክምስርት ምስ ሓሰብ እዩ ታክሲ እንታይ ሕብሪ ክህልወን ኣለዋ ዝብል ሕቶ ዘበገሰ። እዚ ናይ ሎሚ እንሪኦ ዘለና ናይ ታክሲ ሕብሪ እውን መበገሲኡ ካብ 1907 ዝጅምር።

ነዚ ዘንቀሎ ሓሳብ ኣብ ዩኒቨርሲቲ ቺካጎ መፅናዕቲ ብምክያድ ብጫ ሕብሪ ተመሪፁ። ዩኒቨርሲቲ ቺካጎ ብዝገበረው መፅናዕቲ ብጫ እቲ ዝያዳ ርኡይ ሕብሪ ምዃኑ ተረጋጊጹ። ብጫ ከም ሕብሪ ብዙሕ መግለፂታት ዘለዎ እዩ። እቲ ሕብሪ ብኡንብኡ ዓይኒ ስለ ዝስሕብን ልዑል ናይ ነፀብራቅ ዋጋ ስለ ዘለዎ ኣብ መዓልትን ለይትን ብቐሊሉ ክረአ ይገብሮ። ብተወሳኺ ብጫ ናይ ፀዓት ኣወንታውነትን ፍጥነትን ስምዒትን የላዕል። እዚ ድማ ንኣገልግሎት ታክሲ ፍጹም ዘሰማምዕ ባህርያት እዩ። መፅናዕትታት ከም ዝሓበርዎ ሓንጎል ወዲ ሰብ ዋላ ኣብ ፅዑቅ ከባቢታት ከይተረፈ ካብ ካልኦት ሕብርታት ብጫ ብቕልጡፍ ይርድኦ፣ ተቐባልነቱ ድማ ኣዝዩ ልዑል እዩ። ሚስጢር ብጫ ሕብሪ ኣብ ታክሲ ንግዳዊ ስትራቴጂ ግን ከዓ ሳይንሳውን ታሪኻውን መሰረት ዘለዎ እዩ። ምንጪ መበገሲ ኣብ 1920ታት ኣብ ኣሜሪካ እዩ ዝፍልም። ድሕሪ እቲ ንመላእ ዓለም ዝጸለወ ቁጠባዊ ቁልውላው ኣብቲ እዋን ዝነበራ ሓያሎ ኩባንያታት ታክሲ ነፍሲ ወከፈን ፍሉይ ሕብሪ ነይርወን። እቲ ኣብ ቺካጎ ዝተኻየደ መፅናዕቲ ምርኩስ ብምግባር ድማ እየን እተን ናይ ታክሲ ትካላት ኣሰር ጆን ሀርትስ ዝወፀ ስነ ሓሳብ ክስዕባ ዝጀመራ። ሰባት ታክሲ ዝጥቀምሉ ዝበለፀ መንገዲ እንታይ ምዃኑ ንምፍላጥ ንሓደ ፕሮጀክት ብምምዋል ዩኒቨርሲቲ ቺካጎ ብመንገድቶም ተመራመርቲ እቲ ብጫ ሕብሪ ካብ ርሑቕ ዝያዳ ከም ዝረአን፣ ስለዚ ድማ መኪና ነዚ ኣገልግሎት እትህብ እንተኮይና ንምፍላጥ ዝቐለሎ ምዃኑ ምስ ተረጋገፀ መላእ ወነንቲ ታክሲ ብጫ ሕብሪ ክቐብኡ ዝመረፁ። እቲ ዘገርም ብጫ ሕብሪ ብደረጃ ዓለም ተፈላጥነት ዘለዎ መለለዪ መጓዓዝያ ታክሲ ኮይኑ

እንተኾነ ግን ብጫ ከም ሕብሪ ሉሉይ ሕብሪ ስለ ዝኾነ ኣብ ፅዑቅ ትራፊክ ከተማ ታክሲታት ዝያዳ ከም ዝረኣያ ገይርወን ኣብ 1900 ስሳታት ከተማ ኒውዮርክ ወግዓውያን ታክሲታት ብጫ ክኾና ዝጠልብ ደንቢ ኣውፅኣ እዚ ስነሓሳብ እውን ናብ መላእ ዓለም ክዝርጋሕ ግዜ ኣይወሰደሉን። ንምዃኑ ኣብ መላእ ዓለም ታክሲታት ብጫ ድየን? ብጫ ሕብሪ ታክሲ ህቡብ እኳ እንተኾነ ኣብ መላእ ዓለም ግን ሕብሪ ታክሲ ዝተፈላለየ እዩ። ንኣብነት ኣብ ለንደን ዓባይ ብሪጣንያ ታክሲ ጸሊም ሕብሪ ዘለወን እየን፣ ምክንያቱ እቶም መበቆላውያን ሰራሕቲ መካይን ጸሊም ሕብሪ ስለ ዝቐብእወን ከም ባህሊ ጸሊም ሕብሪ ኣለወን። ኣብ ጃፓን ቀይሕ፣ ብጫ፣ ቀጠልያ ሕብሪ ታክሲ እዮም ዝጥቀሙ። እዚ ዝኾነሉ ምክንያት ድማ ነፍሲ ወከፍ ኩባንያ ታክሲ ናይ ገዛእ ርእሱ ሕብሪ ክመርፅ ስለ ዝርከብ እዩ። ታክሲታት መብዛሕትኡ ግዜ ኣብ ጀርመን ብጫ ዝሕብረን ኣይኮናን። ኣብ ሆላንድ እውን ሕብሪ ታክሲ ኣዝዩ ዝተፈላለየ እዩ። ኣብዚ ወግዓውያን ታክሲታት ብሰማያዊ ታርጉኦም ከተለልዮም ትኽእል። ይኹን እምበር ብጫ ብዓለም ደረጃ ብፍላይ ከዓ ከም በዓል ኒውዮርክ፣ ሙምባይን ዝኣመሰላ ከተማታት ብሰፊሑ ይጥቀምሉ። ንምርኣይን ኣፍልጦን ንምርካብን ድማ ዝበለፀ ሕብሪ ስለ ዝኾነ ስለዚ ክቡራት ተዓዘብትና ሕቶኹም ተመሊስልኩም ክኸውን ተስፋ እናገበርና ኣብ ዝመፅእ ሰሙን ክሳብ ንራኸብ ሰላም።

0: ብስራት ካብ ማኣዲ ንቕሓት፣ ብስራት ካብ ምንጪ ፍልጠት። ብስራት ዘመኑ ዘመነ ቴክኖሎጂን ዕቤትን እዩ። ዘመኑ ዘመነ ፍልጠትን ንቕሓትን። ነባሪ ስራሕ ሰሪሕኹም ብኽብርን ብታሪኽን ንወለዶታት ዝመሓላለፍ እዮ ክትዓዩ ተሓልሙዶ? ብፍቕሪ ሞያ ተጸሚድኩም ብዓያይነት ክትብልጽጉ ትስፈውዶ? ብልከ ሕልምኹም ክገሃድ፣ ሓሳብኩም ክሰምር፣ ተስፋኹም ክውን ክኸውን እንታይ ክገብር ናበይ ክኸይድ ኢልኩም ኣይትጨነቑ። ናብ ዓወት ዘብጽሓኩም ክውን ሓቂ ኣብ ምርጫኹም ኣሎ። ኢያሱ ትሬይኒንግ ሰንተር ብዓይነቶምን ውፅኢቶምን ዝተረቐቑ ብእዋናውነቶምን ክውንነቶምን ዝበልጸጉ ዝተፈላለዩ ሥልጠናታት ሒዝና ጆባ ኣርሕቡ ተፈደሉ ንብለኩም። ሥልጠና ኮምፒውተር፣ ስነ ሕሳብ ኣካውንቲን፣ ተንቀሳቐስን ደረቕን ስእሊ፣ ቪድዮን ፎቶግራፍን፣ ጽገና ኤሌክትሮኒክስ፣ ምዝርጋሕ መስመር ማይ ድራውሊኮ፣ ኢንጂነሪንግ ግራፊክስ፣ ከምኡውን ጽገና ኮምፒውተር ኤሌክትሮኒክስ ኣካቲትና ኣሎና። ብቴክኖሎጂ ዝተራቐቑ ዋና ውን ፍሉይን ፍልጠት ዝዓጠቑ መምህራና ብናይ ነዊሕ ዓመት ናይ ስራሕን ስልጠናን ልምዲ ዝዋሕለሉ ብሉፃት ምዃኖም ክትምስክሩ ሓፂር ግዜ ይዘድሊ። ኢያሱ ትሬይኒንግ ሰንተር ዋጋና ርትዓዊ፣ ትሕዝቶና እዋናዊ እዩ። ኣድራሻና ፊት ህንፃ ቦሊን መዘናግዒ ማእከል ወይ እውን ፎቶ ሄቨን እዩ። ንዝያዳ ሓበሬታ ብቕፅሪ ቴሌፎን 11 38 25 ደውሉልና። ንዑ ብፅሑና፣ ንዓለም ብረቂቕ ዓይኒ ብጥበባዊ ልቢ ዘርኢ ፍልጠት ቀሪብና ኣሎና። ናይ ዕቤትን ሓይልን ምስጢር ኢያሱ ትሬይኒንግ ሰንተር።
1: ትሕዝቶታት መደባት ሞዛይክኹም ትከታተሉ ዘለኹም ክቡራት ተዓዘብትና፣ ብዝቐርበልኩም ዘለና ትሕዝቶታት ድማ ተዓግቡን ትዛነይን ትብሉ ተስፋ ንገብር። ሕጂ ድማ ካብተን ኣዛነይቲ ዝኾና ትሕዝቶታት መደባት ሞዛይክ መደወይ ክና ሒዝናልኩም ቀሪምና ዘሎና ዝተፈላለዩ ኣዛነይቲ ዝኾኑ ትሕዝቶታት ወይ ቪድዮታት ሒዛልና ቀሪባላ። ናይ ሎሚ መደወይክ ድማ ሳምሶም ኢዮብ ዘዋሃዶ ትሕዝቶ ይክኸውን። ምክትታልኩም ብኽብሪ ንዕድም።

Sabi na mina waka waka Sabi na mina chang lewa anawa.

0: ጥበብ ኣተዓባብያ ደቅና ንደቅና ብምሉእነት እናዕብየሉ ምዕቡል ሜላታት ዘጠቓለለት ኣብ ውሽጢ ሃገርን ወፃእን እትርከቡ ወለዲ እተገልግል ሓዳስ መፅሓፍ ተዘርጊሓትልኩም ኣላ። ፀሓፊ ጴጥሮስ መንግስ። ጥበብ ኣተዓባብያ ደቅና።
1: ክቡራት ተኸታተልቲ መደባት ሞዛይክ ትሕዝቶታትና ናብ ምዛም ገፂ ዝኸይድ ዘሎ ተሪፋትና ዘላ ትሕዝቶ ድማ ተኸታታሊት ፊልም ገፅታ ያ ክትከውን መበል 5 ክፋላ ስዕቡ ክቐርበልናዩ ብሓባር ንከታተል።

0: ከምቲ ንሱ ዝብሎ በዓልቲ ቤት መነባብሮኦም ሕግዝቲ ይኮነት በዚ ድማ መዓልታዊ ና ንጨቃጨቕ እዩ ዝብል
1: ሞዚ ኣብ ስርሑ ፅልዋ ዮምጠል ኣነ ዝደሊ ነፃ ኮይኑ ዝጎይ ሰብ
2: ኣዘራርባ ክንስርዓት ጎርና
3: ትንበልሳ ኣቦ ካብዘ ስራሕ ኮፍ ኢሉ ናባዕለ 1ሰርተ ግዜ ካባካ ይቅበልኒ
1: ናይ ብሓቂ እንታይ ኮይኑ ከምትለኹ ክርትአ ክዘይከኣለ ቁርባ ገፅያ ብብዮ
3: ሉማዓንቲ ይጠቃኻል
4: ከይደ ስራሕ
1: ስራሕ ሞ ሓንሳብ መካፈልፍ እዮ

0: እቲ ማል ዳኣ ምስ ደቀስና መፅኺ
1: ከይተረዳእና ቤት ግዜ ኸዶ
0: ማዕርክ እንደይ ሰቲኽ ነርክ ተረዲእ ክዶ እንተረአ ስንብድ
1: ኖ ኣይ ሰንበድኩን ግን ማዕርኩ ንርኡ ዝኸፍእ ኮይሳተኹን ሓንቲ ቢራ ሰቲኻን 1ሰርተ ቢራ ሰቲኻን እታ ጨና እኳ ሓንቲ እያ
0: ጨና ናይ ቢራ ጥራይ ግን ኣይመስለኒ
1: ሚካኤል እንታይ ረኸ ኹንካ ትማሉም ስመሓስተይ ከማስ ምዃነ ይኮ ነጊረካ ይመስለኒ
0: እወ
1: እሞ እንታይ ርኣ ትብለ ኣለኻ ከይከድኩንትም ክብል ወይስ ንስ እንዳዘናግዓ ስቑ ኢሉ ይክርአኒ ነርኒ
0: ኣነ ከምኡ ይበልኩን
1: ከም እምበር ትብለ ኣለኻ
0: ድሓ ንግደፎ ዝዘረባ ዘንቆልኦ ከማንከይ ሰምዑና
1: ዝተዛረብካም ዝተዛረብካ ሞንቶ ከዓ ኣብስ እዩ ስማዕ ኣንዶ ንስኻ መዓልታ ወሰቲኻ እንዳመፅኻ ኣነ እንታይ ኢለካ ፈልጥ ደ እንታይ ኢለካ ፈልጥ
0: ኣትፈ ቤድሓ ንመበቃ ንግደፎ ኣይተሓዘለ ከምኡ ክብል ኣይነበረ
1: ከይለጥራሕ ሰዓት ኣኺሉ ምስራ

0: ከይዱ ኸ ድሓን
1: ድሓን እዩ ጌሽ እዩ ዘሎ
0: ይድሓን
1: ስራሕ ረኺበ እዩ ዝብል መኪና ሒዙሎ መስለኒ
0: ኣቲ ኣብ ተርሲ ከዓ ብቕሩብ ተስፋሃብዮ ወንቲተ እዩ ትኽእሉ ዘረባ ክተስፋ ደቑርፅ ኣይነኾነ ኩሉ ግዜ
1: በዓል ትፈልጥ ነገር ምድናፅለአ ንበጃ ኸኢላኪ
0: ወንቲ ንስኽ ጭንቃዕ ላላ ንበኪንኪ ወላ መዘናግዕ እንተኾነ ክውፅ ኢልክ ስራሕ ዘይትደልዩ
1: ናይ ስራሕ ካብ ምፃኺ መንዲዳ ስራሕ ኣማፂ ኢለ
0: ኣቲ ስራሕ ረኺብ ከለኸ ክዚ ኢልካ ዓጀጉ ትብል ንፀኒሕኪ
1: ኣንቲ መን ዶ ጉዳሕተትኒ
0: ሓረይ መን
1: ጆን ዓርክ ምክኢለ መቸም ሽም ዝወዲ ዝተተላዒሉ ርእስኺ ክትሓም እንታይ ጌርኪ
0: ግን ንደ ኣነውንስ እዩ ዝገርመኒ ወላ ሓንቲ ዘይገበረ ንክሉስ ናብሮ ክሪኦ ከሎ ሰራቅ ኮይኑ ስለ ስማዕ ናይ ፈክሰኒ
1: ስራሕ ግን ንፍዕ ባይታ ዘቢጥ እዩ ዘምፃ
0: ንሳስ ኣላቱ ሙዚትን ኳሕ ክሰ ክበል
1: እዋ እንታይ ደኣ ሓንቲ ነዛ ነብሰይ ባክእል ክኸውን
0: እንታይ ማለት እዩ ነብሰይ ይኽእል
1: ኣንቲ ሚካሌ ነዛ ነብሰይ ፍቅድ ደብላ እምበር እንታይ ደኣ ኣለና ሕትስ እንታይ ደኣ ምክገብር
0: ነቲ ሓዳር ነቲ ስድራ ማለት ክድ ነብሰይ ይፍቅድ ኸውን
1: ነብሰይ ይኽእል ማለት ኮ ንፁር ይመስለኒ ከመይ ንኡ ነብሰይ ይኽእል ማለት ናብራ ሓዳር ገለ ዝኾነ
0: ኣነስ ሙዚተይ ማዕሪ ሓይም ክለኽ ጥራይ ክመክር ይኽእል
1: ድሓ ንሱስ ንስኻ ምቾትና ነበርካ ኣባ ብሰብ ምሩ ዘይግርም
0: ፅኒሕልክ ገለ እንዲ ክትዛርብ ሸሄዶ ክገብርኪ

0: ናይ ትገድፉን ይኹም ከ
1: ከምኡ ማለት ኣይኮነ ኣነ ኾነ ማይ ከምኡ ዓይነታት ኣሓሳስባ ይብልና ንምንታይ ከም ዘለዎ ክረዳእካ ካ ኣቕሩብ ዕድል ሃበኒ
0: ሕንዳ ሚልየን ዝኽፍል ምስቲ ብደገ ንሰርሑ ኣታዊ ክውስ ክኽእል እዩ
1: ሚለ ማለት
0: ሓደ ሽሕና
1: ጥራይ
0: ተወራ ዘየለየ ኮይ ነበርኩ
1: ከምኡ ማለት እዩ ኣይኮነ ካብኡ ንላዕሊ ደሞ ዘለዎ ስራሕ እንተረኸብ ክ እንታይ ትብ
0: ስራሕ ኣበይ
1: ማይክ ሰራሕተኛ ይደሊ ኣሎ ፎርሹር ከዓ ካብዚ ክትብሎ ፀናሕካ ንላዕሊ ይኸፍል ደሞስ
0: ኣርኩም ዳ እሞ መሸጥ ድኳን ኣነ ክስርሑ ዝኽእል እንታይ ኣሎ
1: እንታይ ፀገም ኣለዎ እሞ ማለት ኩሉ ምስ ጠዋሎ ዝተተሓዘ ስለ ዝኾነ ስከ ፀግመካ ኢለ ይሓስብኒ

0: ይህስ አርገ አሁን ካዳ ትጭንቃላ
1: ኣለኹ
2: ኣታዳ ዓንኬታ ትወልዳ ወደ ከምዚ ድኻ ነርካ ስኸዳ
1: ዮናታን ከመይ ጌይርኸን ቀደመ ይክብሉፅምና
0: ትሄዳኒ ካብቲ ንፈልጦ ፀገም እንታይ ሓድሽ ተፈጥረ ነገር ኣሎ ኣኸማት
1: ካብኡ ዝዓቢ ጉዳይ ሞ እንታይ ኣሎ በቃ ኣነ ክልተ ሰለስተ ሰብ ኮንካ ምንባር ዕቕ ኢለኒ ዕቕ ኢለኒ ትፈልጡ ዲኹም ዕቕ
0: እንታይ ማለት እዩ ክልተ ሰለስተ ኮንካ ምንባር
1: እቲ ልክዕ ዳንኤል እዚ ምሳኹም ዘሎ እዚ ኩሉ ግዜ ኣብ ሓሳብን ትካዘን ጭንቀትን ዘመሰሉ ግዜ ክኸይድ ከለኹ ምስ ሚካል ክኸውን ከለካ ከይፈተኹ ዘይነብሰ ይመስ ምክንያቱ ሞራለ ከይትንክፋ ክብል ካልእ ኮይኑ ዋሳ ስሚክኤል ሓዊ ክራኸብ ከለኹ ከዓ ብንፃሩ ነታ ናትሒቱ ከይርእኒ ኣብ ርእሰይ ሕማቅ ተእዝብቲ ከይሕዝለ ካልእ ሰብ ኹ በቃ በበይኑ ሰብ ምዃን ፀልዮ ሂወታ ፅልእ ንብለኩም ኣለኹ
2: ዳሓንዳሓናታ ዳና ሓዊ ከምኡ ካ ባይ ተስቆቁር ክንዲ መሊስካ ተርርሲ ድሓርካ እንታይ ሞ ዓለም እንታይ መለስ ኣለ ደይ ፈተና ጥራ እያ
1: ነፌስ ነዊዑ ይካል ከማን በኪና ያ
0: ዳኒ ኮም ባይ ትበል ከምኡ እትብል እንተደኣ ኹንካ ንሽግራትካ መመሊስካ ኢኻ ትውስ ኩሎ እምበር ፍታሓይ ትምፃሎም ኢኻ ሕጂ ኩሉ ጉደፎ ተረጋጋ ስተሙ ንስለስክ ስተ
2: ሓቂ ኢዳ ናሓወይ ምክንያቱ ከምዚካ ተሓስብቲ ኮንካ ሽግርካ መመሊስካ ኢኻ ተባዝሎ ንስኻ ዘለካ ምርጫ ምፅማም ትረ ድሓርካ ንመን ኢሉ ኣምላኽ ኣሎ ንዶኒ ታንካ ቃቐልካ ትፅምም
0: ወይ ከዓ
1: እንታይ እንታይ ናቋልፅ
0: ፈርሒናካታታሓ
1: እቲ ትብሎ እንደበሎ እንታ ከንካ ክትፈርሐኒ
2: እንታይ እዩ
0: ማለት ሲ ብኣኻ ዝጀመረ ነገር ኣይኮነን ከምዚናትካ ሽግር ዘጋጥሞም ንፍታሕ ኢሎም በብወገኖም ፍቱን ኢሎም ብሰላም ይፈላለዩ እየ
1: ከማል እዛ ዘረባ እዚኣ ድሕር ሕጂ ከይደግሞ ኣነ ምስ ሚካል ክፈላለዩ ኢልካ ከዓ ከይተሓስብ
0: ኦኬ ዳናሓወይ ሶሪ በ ተጋጊ ሽንቲ ቤት በፂሕ ክመፅ
3: ባልፃእ ከየትካ ንርኣያ ከም ሳንካዮ ሰሚዐ ብሙሉእ እቲ ንብረት ኣዳሊልካ ይክፀንሕ ዝግብኦ ነይሩ ናትካ ስራሕ ፅዒንካ ምፀጥራ እዩ ነይሩ ብዝኾነ ንዕኑ ምርካብ ዘካየድካ ፃዕሪ ኣዝዩ ዝናኣድ
4: ዝኾነ ፀገም ኮይነውሮን

0: ካል እንታይ ኣሎ ዝተረፈ?
1: በቃ ንሱ እዩ እተን ንብረትካ ኣብቲ መኻዚን ኣእቲና ኣለዎ።
0: ፅቡቅ ዝበልዓ ክኸብ ኣሎ
1: ዝተለወጠ የለ ምክየለ ቆልዓ ተሪርኒ እንታይ ሓስብ እንታይ ገብር ክፈልጥ ኣይክእልን። ወረ ንመፃእ እንታይ ክኾን ኣጨኒቕን ኣሎ።
0: ቴድሮስ ናይ ሰነፋስ ዘረባ ይዛረብ ንውላድካ ይሕለልኒ ዋላ ዳ ልዕልኻ ይፍለጦ እምበር ናይ ቆልዓ ነገር ፅቡቅ ገይረ እየ ዝፈልጦ። ጠባይ እንተ ደኣ ማእዚንካይ ኣብ ዝበለፀ ደረጃ ከም ዝበፅሕ ካ ኣባፍለጥ። ከም ወላዲ መጠን ኣብ ዝኾነ ይኹን ኩነታት ተስፋ ክትቆርፃ ይግባአካ ቴድሮስ። ዳሓርካ እዚ ናይ ሓዳርኩም ኩነታት ብሕማቅ ከም ፀለወ ባይዘንጋዕ
1: እዋ ንሱስ ሓቂካ ኢኻ
0: ዝኾነ ናይ ገንዘብ ፀገም ተልዩ ሓብሩ ካልእ እውን ከም ከም ኣስራሕኹም ዘይኮነ ከም ሃውኩም ርእዩ ንበቻ ኣይትሰከፉ።
1: ሕራይ ሚክኤል ሓዋይ
0: ሙሕጂ ይዕርፍ ፅባሕ ተዳ ደልየካ ክትውለልከ
1: ሕራይ ሰላም መዓልቲ በል
0: ሰላም መዓልቲ። ሰሊና ክላስ ከመይ ተጀሚሩ?
2: ድሓኒ ፅቡቅ ተጀሚሩ ናሕጅዳ
0: ፅቡቅ። ኣብዝ ሓለፈ ንሽተይ ተዘራሪብና ነርና ምስለ
2: ብዛዕባ ምንታይ ተዘራሪብና ኢና
0: ርሲዐ ይኮ ይትብል ብዛዕባ ሰራሕተኛ ገለ ምስ ተዘራሪብና ነርና።
2: ኦኬ ፅቡቅ ኣለኻ እቲ ዝብልኩካ ሰብኳ ረኪበ ኣለኹ እንዴ ግን ኣብ ካልእ ስራ ክሰርሕ ስለ ዝፀንሐስ ከምዚ ዝፃፈፍ ነገራት ገለገለ ስለ ዘለዎ ይመስለኒ ኣብዚ ቀረባ ግዜ መፅ ነግረክ ኢሉ
0: ፅቡቅ ኣይስደም ጥራይ
2: ድሓን ምስ መፅኻ ጥዑ ጌርካ ትላለዩ እምበር ትፈልጦ ኮ ኢኻ
0: ዝፈልጦ ተኮይኑካ ፅቡቅ ጥራይ ተቃላጡፍ
2: ብቃራይ ፀገም
0: ንዕበል ሰብ መፅ ኢሉስኒ።
2: ኣቤት ሰላም

0: ሂሙ ዓርከ ዳኒ ተዘይለላሞ ክልተና ማህፃት ማለት እዩ
1: ናበይ ባኺዱ
0: ፈታታይ ፈሪጦ ልካኒ ከምስቲ ብራዘረይ ገለሲ ይቆፀር ኣለኒ ገለብ ነይሩ
1: ከምተይልካ ዳሞ ክልተና ኢና ክንፃት ክንውዕል ማለት እዩ ሞ
0: ኣንታ ስምዓኒ ግን ስምዓኒ ስኢልካ ብዝጠንቀቕ ርዓይ ትበል ተላሚድካ ክኢልካ ምፃ ምሳይ ክትፃወት
1: ስኢልካ እስኪ ትጃሃር እንታይ ማለት እዩ ዝምጃሃር እትጃሃር ጃሃረ ሕማቕ እዩ
0: ሱቕ ስከ ግደፈና ስከ ብቐዳማይሲ መስሓቅ ሰብ ከም ገርኩም ናታ ጓል ትስሕቀኩም ራ ርዳእካ ነይሩ ኣብርኩም
1: እንታ ኮይና ድያ ሞ ትስሕቕ ነራ እዚኦም ስ ሃገር ወኪሎም ተፃወት ኢላ ኩያ ትስሕቕ
0: ነሩ
2: ሰላም ሓንድሮ ክፃወት
1: ወይ ኣተ ከመይ ዳ ሓንእቶ ወዲ ካብዚ ስንስ ክትሕሽ ናውፃናውፃናናይናይናይ
2: ክ ክፃወት ደለ
1: ክፃወቲ ምስንሱ ክልተ ዘይትኩልዳ ትላለ እዩ ትፋለጥዎ
0: ከማልሓ ወይ
1: ኣይክእላኒ
0: ኣማተር ኣብቲ ኣለዎ ካቶም ናይ ህፃውንቲ ኣብቲያ ኣይተርዕቕ
1: ኣጆ ኣነ ምሳኺ ሓራይ ዶ ኣጆ ኣርኢ ንጥራይ
0: ከማልዓወይ ስኮርዕ ዘለኻ
1: ደን እንታይ ደኣ ከይትሳኽኢል
2: መበርከር ዶ ንግበራ
0: ዋ ኣይትረስኒ ክንዕባ ቁርብተ ተለማመድ ገለ
1: ጠንኩያ ትፈርሕ ዘለካ ስኸ መንበርገር እዳበለትካ ባዕለይ ድኮፍለልካ
0: ኣታ ከማል ዓርኪ ክንደይ ተወኺኻ ፈሪሓ ደ ኮንኩም ኣለስ ክትለመድ ኣለዋ ምስ መዳ ትገጥም ዘ
1: ዳሓር ተሳዓይረ ከይትብል ዶ
0: ወዳፈለጥካስምሳኺያ ስኮርሓ ዘለይ ዳሞ
1: ዳሞ ንጀምር

ክቡራት ተኸታተልቲ መደባት ሞዛይክ ዝተመደበልና ግዜ ኣኺሉ ኣብዚ ክንዛዝም ኢና። ብዛቕረብናልኩም ትሕሶታት ድማ ዓጊብኩም ተዘናጊዕኹም ክትኮኑ ተስፋ ንገብር። ምሳላይ ኣፎም ፀጋይ ብምዃይና ብሓባር ፀኒሕና። ዝመፅእ ሰሙን ድማ ብዝተፈለየ ትሕዝቶ ኣብ ተመሳሳሊ ሰዓት ክኸውን ምርኻምና። ክሳብ ሽዑ ሰናይ ቅነ ክኾነልና እናተመንኹ ምስተረፉ መደባት ኤሪቲቪ ብሩህ ቅነ

0: እንታ ሓንቲ ኣል ከመይ ፀኒሕኻ? ከም ብቕሊ ከመይ ተሰጢሕካ ይኮንኩን ኢለካ ከመይ ፀኒሕካ ኢለካ
1: ባዕልኻ ትፈልጥ። ኣነ ሓንቲ ኣል በዓል ስራሕ ቀዳም ቀዳም በጊዕ ዝድብሕ ብኣኻ ተስፋ ኣለም ካብ ስራሕ ፍትሑስ ኣብዚ ክስጣሕ
0: ኣይ ሓንቲ ኣል ኣብሾ መጀመርያ ኣበይ ፀኒሕካካ ይተሓተኒ
1: ታስክበል ንስኻን መስፍን ደላላይን ላንድሮቨርን እሞ ኣበይ ዘይተኣት
0: እዚ ናይ ወሰን ወደይ ዚ ኣብቲ መዋል ህፃናት ርስና እኒ ዝምሃር ሕጂ ሎም ዓንቲ ናይ ምዕፀቦ መደብ ነይሮዎም ዚ ዓብዮም ምሉ መዓልቲ ገቲሮም ናውዒሎም
1: እንታስ ዝገደደ ብእኻ ትሰምዕ ንዓይ ኣብ ዝገቲርካ ስንስኻ ኣብኡ ምስ ህፃናት ኣነ ኮ ትወዲ ጓለ ይርኢኻ ኣለኻ ስድርኡ ገይሾም ኣብኡ ኮ እዩ ዝምሃር ኣነ ኮ ይኸይድ ዝግባአኒ ነይሩ
0: እሞ ከምዚ ኮሽ ፈሊጠ ኣብ ንክትፀቢየ ቀንዓኻ
1: ኣነ ብሰያበይን ብበራሐይን እዚ ኣብ ምስቶም ቆልዑ
0: እንታይ ናበይ ንስሂድካዮ
1: በል እታ ሽፎናን ወርቃን ቁንኣን ክረአየላ ንእሽተይ ምክንያት ትደሊ ኣስመረጥ ንኣንድ የሰዲደያ ንስኻ ክታ ኮንካ ሰበይትኻ እባ ሰብኣይካ ዘይሰዲድካ
0: እዎ እንታይ ደካ ሓሲብካ ኣለይ ኣይ ቁሮፅ ሂጣ እንዲ ግዲ
1: ወይ

0: ንገርና።
1: ውፅኢት ጓል ኢ ደኣ ብኤክሰለንት ደረጃ እያ ትምርያ። ካብ ዝገርመኩም ግና ዋላ ንስኻትኩም ኢኹም ምሳያ ውርፊድኩም
2: ከመይ
1: ማለት ብኣካል ዘይኮነሲ ብመንፈስ
3: እሞኸመይ
1: እቲ ቤት ትምህርቲ ኣዝዩ ፅቡቅ ስለ ዝኾነ ዓመት ዓመት ኣብ ቤት ትምህርቲ ዘጋጥሙ ሰናይ ኮነ ግናይ ነገራት ብውክልና ናይ ካልኦት ትካላት ወይ ከዓ ቤት ፅሕፈታት እናገበረ እዩ መልእኽቱን ማኣሮንትኡን ዘመሓላልፍ።
3: ኣንተ ለምለም እንታይ ክነዘረባጠ ነግነግነግነግ ተብልዮ ብውክልናስ ከመይ ንይበል መልእኽቲ ዝመሓላለፍ
1: ሓዝብሉ ናይ ሎማ ዓመት ተዋስኦም ብኣጋጣሚ ነዛ ቤት ቁርስና ዝማሚን ከም ሞዴል ተጠቂመናላ።
2: ኣተ ከመይ ማለት ክዩ ሞ ንገርና ኣሎ።
1: በዞም ኣብዚ ዘለና ሰራሕተኛት ውክልና ተጠቂመንሲ ኣዛናይን መሃርን ሓባርን መልእኽተን ኣመሓላለፈን ብለኩም ኣለኹ።
2: እንታይ ትብሉ ለኺ ንዓይ ዝውክል ህፃን ኣብኡ ነይሩ
1: ምስ ዕትሩኻ ናካዳድናኸንከዓ እምበር
2: ንዓይ ዝውክል ከ ነይሩ
1: ንዓኻ ምስ ቅጥንኻን ባህርያትካን ዝኸይድ ካራክተርካ እምበር ገጥ እንታይ ኣደኸመኩም ኩሉኻትኩም ተወኪልኩም ኢኹም ኣብዚ ብኸፍኩም ሲ መልእኽቲ መሓላለፍኩም በቃ
4: ዋላ ስኹ ማለት ድ
1: ናተይ ሞ ዘገርሚ
3: ከመ
2: ኬፍ
5: ያ ሰላም ሓቆም ወብ ሰብ ሰናይ ሰብ ግናይ ክብልዎ እሞ እቶም ደቅና ኣይተቕፅዑ መን ከም ደቅና እንዳበሉ ጀሃሩ ወለዲሲ ተምሃሮ ንኾኑ እምበር በቲ ዝቐረበ ለበዋን ድራማታትን እንድዒ ይመስል እምበር ኣሽንኳይ ዶ ሰብ እንሳኸማን ይመሃር
6: ወይ ኣነ ተስፋ ኣለም ኣ መፃወቱ ካባይ ዝሕሽን ዝሕሽን ባ ኮይነ
7: ኣታታኻ ነዛ ዝርባ ሓይክካ ሓይክካ ደም ከተውፃእ ደሊኻ
6: ሓቅኻ ወዲ ዋልካ ስለ ዝተንከፈ ከመይ ቢሉ ክስማዓካ ካብ ናተይ ግን ናይቲ ወዲ መስፈን ንገድድ
7: ከመይ
6: ከንትራይ ስራሕኛናትካ ንክዳን ከዲነንኦ ናልካ ርኢኻ ኣነኩ ባባይ በዲልኒ ኣብ ከይዲ ሓንቲ ዓመት ስለ ዘምሃረኒ ነብሶ ከፈ ማእታ ትምህርተይ ከክልተ ዓመት እናተምሃርኩ እናደጎምከ ይሓሊፈ እዩ ወይ ንሃልካ ብኣሽሙር ቃዕ ዓቢልዎ ሽዑ ባባኻ ክተርፍ ከለካ እንታይ ይብለካ ኣምሰልዎ ስታዲልዎ
7: ተስፋለም ወዲ መስፍን እኮ ሲራ ክምበርት ሰተድ ይሽሙ
6: ኣንታ ምፅናዕ ዲካ ሓሲብካዮ ስሙ ተተቀይረ ወዲ ምኸኒ ክትርፎ እዩ ከምኡ ሰለኮርኢኻ ናብ መስፍ ግምጢ ኢላኩላ ኳ ትዋሒላ ስሒቀቶ ትወደካ ኣነ መስፍ እንኳ ማ ምስ በለካ ናባይ ግምጥላ ይብ
7: ኣብ ኣዲ ክህሉ ነይሩኒ
6: እ ካዳ ክትሕቅ ዘሊኻ
7: ተኸላስ ቅብል ሰሓቀ እያ ይትባላሽወለ ስማዓስኪ እንታ ኾንካ ንስኻ ነተን መምሃራንሲ ስለምንታይ ከምኡ ጌርክን ዘይትብለ
6: ከመይ ብለየ ሞ ከምኡ ክብለ እቲ ሙናት ሓዊ ፅባሕ ንጎኦት ዋለ ኢሉ ክልምነ እንደ ግዲ
7: እቲ ሙናእሱ ሓሙሽተ ዓመት ንገይሩ ዘሎ
6: ወ ትማል ምክኤል ሓሙሽተ ዓመት ገይሩ
7: እሞ ዋላ ንዕኡን ከም ናይ ወዲ መስፍንሲ ሓንቲ ዓመት ጥራኢኻ ክምሃር ፈሪድካ
6: ይኣኽሎ ካብ ክልተ ዓመት ተማሂሩ መትዓኻ ተማደኸውን ከምኡ ኹማ ንሕሾ
7: እንታታኻ ነዛ ተዋስኦ ፀሚድካ ሒዝካ ብወዲያ መን ዳ እሞ ከምብቆኹም ዝገትር ኢልካ ክትሳ
6: ንስኻን ከምዚ ክመኻ እንደየለኹም ደለይቱ
7: ዝቕለጅኻ ኢለካ ዓቕምኻ ተዛርብ ኣነን ደቀይን ደቂ ጓለይ ንሪኢኻ ለካ ክእብዶም ንድሕር ተደልየ ትፋሕ ብርጭቅ ሜሌ ይብአ ኣነ ዘዛናጉዑም ብከምኡ ድማ ርኢኻ ለካ ኣሚጌር ዝበሉ በላሕቲ ኮይኖም ይዓብ
6: ኣነስ ነቶም ደቀይ እንታይ ከምድዎም እንታይ ትፈልጥ
7: ንደቅኻን ንደቂ መስፍን እንተዘይረእኽዎም ግምት
6: ዋይ ገማታ ሃያስክበል ገምት
7: ትበል ኣብ ባሕንጅሩብ ክሻዕት ዩ ክወስደካ እዩ ወይ ድማ ኣብ ፀልማት ክዓፅወካ እዩ ከምትብሎ ግጡ ብከምዚኣ ዝዓበየ ቆልዓ ድማ እምርኡ በሊሕ ክኸውን ኢልካ ከይተሓስቦ ብለካ ኣለኹ እሞ ድማ ሓደ ዓመት ኣብ ኬጂ ዝተምሃረ
6: ኣዋይ ኣዋይ ዛድክነትሓስብ
7: ኣታ መዋረ ዘይጠንበረ ትገብረካ ስማ ኣመዋል ህፃናት ሓደ ዓመት ጥራይ ስለ ዘምሃርካዮ እሞ ድማ ኣብ ገዛ ስለዘይ ትከታተሎሲ ብትምህርቲ ጥራይ ክሓልፈሉ ኢልካ ከይተሓስብ ብለካ ኣለኹ ተደሊኻ ብበጠበጥ እናኸደ ኣብታ ስነ ጥበባባ ካብኣ ከም ዝጠብቕ ጌልካ ኣዕብዮ ብረካ ኣለኹ እንተሓለፍ ክሉ
6: ግደፍ ግደፍ ኣይትበዳዕ ካብ ስነ ጥበብ እንታይ እዩ ክረብሕ ሞ
7: ከምዞም ኣብ ቤት ሙዚቃ ብሓደ ናቕፋ ጥራይ እንዳመላእኻ ክሳብ ግርፃንካ ዝረአ ዘስሕቁኻ ስነ ጥበባውያ እንተኮይኑ ኢልካ እውን ግርም ገንዘብ ተዘይሃለዎ በጥራም ድኻ ኮነልካ
6: ይ ናይ ሆሊውድ ፊልም ክትመሊእ ኢልካ ምስከድካዮም ኣኾልና ድማ ናይ ትግርኛ ፊልም መቕሽሽ ጌርናልካ ለና ዝብሉ በዚ ድኻ ክሓልፈልና ሓሲብካዮ
7: መቕሽሽ
6: ወ መቕሽሽ
7: እንታዚ ኣባ ነውል ኣድኦም ገዲፎም ስሓትንኦም ክናፍቑ ግን እቶም ብቕርሺ ይሰጡ ዘለዉ ሰብ ትካላት ጥራይ ዘይኮኑሲ ዋላቶም ብነፃ ሕራ ኢሎም ዝወስዱ ዘለዉ ዋላ ሳቶም እዮም ከይገኛታ
6: እንታይ ዳ ብነፃ እንደልና ክብሉ
7: ይብሉ ወይ ነብሲ ወከፍ ዜጋ ኣብ ልዕሊ ስነ ጥበብ ናይ ሃገሩ ባህላዊ ወራር እናተኻየደስ ስቂኢሉ ክዕዘብ ፅባሕ ንጎኸ እቲ ሃገር ብዘይ

0: ነት ክተርፍ በል እዚኣ ካባይን ካባኻ ንጀሚሩ ብኣፍ ፀፍ ድኣ እምበር ኣብ ግብሪ ዝትርጉማ ሰብ የለን
1: ብናዕና ይብለካ ኣለኹ ደበ ዝተኾነካ ሓደሓደ እንዳበልና ሓደሓደ እንዳተረፍና
0: ዝኩሉ ጠሪፍካ እዳእሞ ብጥራሕ ከይድ ኮይኑ ናዕና
2: ካብ ዝገርመኩም ንዓይ ጓልያ ወኪላትኒ
3: ያ ሰላም እዚኣስ ክንሪኣ ነርና
4: ዋ ዑስማን ካ ነዛ እንታይ ያ ሰላም ክትብለላ ኢኻ ጓላስ ዶክተር ኢንጂነር ወይ ካልእ ነገር ምተመናኻላ እምበር ኣሳሳይት ክትኮን ክትምነየላ
3: ያ ኣዛሚት እንታይ ኮንክ ያ ኩሉ ስራሕ ከ ማዕረፍ ምዃኑ ኣይትኣምኒ ማለት እዩ ወላ እንታይ ወባዕድን ከኣኒ ናይ ተዋስኦ ትርጉም ኣይፈለጥ ክዮን ዘለኪ ተዋስኦ ማለት እኮ ከምዚ ዘይባህርኻን ዘይጠባየትካን ሒዝካ ናይ ካልእ ሰብ ባህርን ጠባይን ምልባስ ማለት እዩ
4: እምበርከ እዞም ኣፈቐሮ ፊልምታትን ተዋስኦታት ንሪኦም ተዋሳእቲ ከምዝዋስእዎ ድዮም ዝነብሩ
3: ኣይዋ ከምኡ ነይሩ እንተዝኸውን ነይሩ እሞ ኩሉ ሰብ ከምዚ ፀፅብቑ ሃብታም ንጉስ ዶክተር ገሎ ኮይኑ ተዋስአ ነይሩ ማለት ኮይኑ
2: ካብ ዝገርበኩም ሲ ጓነይ ክትዋሳእ ከላ ቅምጥ ኢላ ንዓይ ምምሰላ እዩ በቃ ኣነ ዝዋሳእ ዘለኹ ኮይኑ ተሰሚዕኒ
5: ኣንተ ከመይ ከመይ ማለት ክ
2: እቲ ባህረይን ኣዘራርባ እዩ እቲ ዝገብሮ ምንቅስቃስ ኮፍያ ኮቢላቶ ጣንዓ ክዝበክለት ሞ ምስ ጋውና ምስ መኮስተራ ምስ ጓንታ ከይተረፈያ ቀሪባ በቃ
6: ዘይከመስከይ ትዛረብ ሃራይቲ ኣዘራርባ ክስ ጓልቲ ስለዝኾነት ፈሊጣቶ ንበል እቲ ብዚ ስራሕ ትገብርዮ ስከመይ ገራ ፈሊጣቶ
2: እሱ ዲሞ ገሪምኒ
4: ለሊኖ ኣይትገደሚ ናይታ ተዋስኦ ደራሲትን ዳይረክተርን ኮ በዕለ እዩ ነረ
2: ሚካል እታ ኣብ ናይ ርስትና መዋለ ህፃነት ዝረኣናያ ተዋስኦ ስናት ከያ
4: እንተ ሓሰብ ከይ ኸትለላ ኩሉ እቲ ኣዘራርቦኦም ኣቀራርቦኦም ጠባዮም ኣስማቶም ብኸመይ ፈሊጦም ወልክ ዳ ተሓስቢ
3: ያ ለማልም ክትግምት ነረኪ እንተ ሓሰብኩ ይኸ ራእይ ሞ ጓልክ ኣብዚ እንዳዝማመጫ ዘይትፈልጥ ኩሉ ምንቅስቃስማት ስከመይ ገይራ ከተምፅኦ ትኽእል ኢል ትሓስቢ
2: ሓቅኻ ዑስማኒ ኣነ ብትናተይ ጥራይ ስለ ዘረሃብኩ እዮ እምበር ወረ ናይ ኩልካትኩም ኣዘራርባን ምንቅስቃሳት ኩን እኮ ካባና ዝነብሮም እንተዘይረኺቦም ስ ከመይ ገይሮም ከምፅዎ
4: ግን ሚኮ እዚ ሓሳብ እዚ ሳ ምንታይ ተበጊስኪ ክሓሲብክዮም
7: ሓቂ ሓይሽ እቲ ሓሳብ ናተይ ዘይኮነ ናይታ ተሓጋጋዚ ዳይረክተር እንድዩ እታ ቤት ትምህርቲ ከዓ ንመበል 19 ግዜ እያ ተመርቕ ነይራ ኣነ ድማ ናይታ ቀዳሜት ዓመት ተመራቂት ስለ ዝኾንኩ ክሳብ ሕጂ ካብታ ቤት ትምህርቲ ተፈለኹን
4: እንታይ ዓመት መፀ ተውዕልዮ ማለት ድዩ
7: እዋ እቲ ቤት ትምህርቲ ነቶም ኣመሪቑ ናብ መባእታ ዘፋነዎም ተምሃሮ ናብ ዝኸዱ ኣብያታ ትምህርቲ እናኸደ ይበፅሖ እሞ ተኸታቲሉ ነቶም ኣብ ደረጃ ዝርከቡ ድማ ናይ ኣፍልጦ ሰርቲፊኬት ዓመት መፀ እዩ ዝህቦም ኣነ ድማ ካብ ዩኒት ቀዳሜት እንዳወፀኹ ትምህርተይ ስለ ዝወዳእኩ ክሳብ ሕጂ ምስታ ቤት ትምህርቲ ይርክብ ኣለኒ ማለት እዩ
3: ያ ሰላም እንሻላ ያ ጀማዕት ክር እዚአን ብመለአን ኣብያተ ትምህርቲ ናይ መዋለ ህፃናት ከምዛ ናይ ርስትና እንድሕር ገይረን እንሻላ ያ ጀማዕት ክር ንመን ኢልዎ መፃኢ ናይ ደቅና ብሩህ ክኸውን እዩ
7: ብልክዕ ከምቲ ኣብ ስፖርት ንሃገራዊት ጋንታ ተረከብቲ ክኾኑ ኢሎም ካብ ብንኣሽቶኦም ናይ ግራስሩትስ ዘሰልጥንዎ ኬጂ ድማ ናይ ትምህርቲ ግራስሩትስ እኳ እዩ
6: ኣሕዋይ በዓል ንሕና ስድራና ኣብ 4ባዕተ ዓመትና ምስ ትምህርቲ ስለዘየላለዩና ናይ ኣፍልጦ ይኹን ናይ ተመክሮ ሰርቲፊኬት ደ ይብልና ተሪፍና መወዳእትኡ ከዓ በቃ ብዳዝማ ወይተር ኮይና ተሪፍና
4: እንዳልካ ሰታ ወዲ መስፍን
6: እንታይ እዛ ወዲ መስፍን ትብል ሳጓሞት ልገበኒ ከርአ ከይኣትዕቶ
4: እሞታናትካ ጠባይ ንወዲ መስፍን ዝሃበት ሚካልያኮ ፀላኤትካ

0: ምሕፀን ኣብ መደምደምታ ብኸይሩን ኣድናቐትን ብተመስጦ ብምስማዕኩም ክብሬት ይሃበለ ራሕቲ ዘለዎ ምህርቲ ዝሕፈቶ ጥሉል ክራማት ንኣረፍቲ እዋን እምነ ኣብ ምምዕባል ህፃናት ሓጋሲ ኢልኩም ክትረኽቡኒ ምስ እትደልዩ ፕሮፌሰር ልቕማን ቢላል ኣቴሁዳትኩም ኢልኩም ርኸቡኒ ቀዳም 27 ሰነ 2026 ስኔማ ሮማ ኣዝመራ ይቐንየለይ።
1: ያ ሰላም ያ ጀማዓት ኸር፣ እዞም ናይ ሕጂ ወለዶ ብጣዕሚ ዕድለኛታት እዮም።
2: ኣሰይ ኣቲ ዝሃገርና ስሙ ዓድራ እዩ ዘለዎ ማለት እኳ
3: ይበለጥ ብሰንኪ መግዛእቲ ውሕዶ ተወፅእና ኢና እንግሊዝ እንተኾነ እዚ ንኻል ሰልዱ ንትምህርቲ ከምዝኣሽረቦ ካብ ራብዓይ ክፍሊ ሓደ ሰብ ከይሓልፍ ኢሉ ኣጊዱና እቶም ካልኦት ገዛእቲ ድማ ብሰንኪ ዕግርግር መምሃር ከልዮምና
4: ኣታባዓል ናሕናኢና ሞሊቕና ካብ ፍልጠት ነፃ ኮይና እምበር በዚ ተፈጢሩ ዘሎ ዕድል ክጎርመኩም ኩላ ሓሊፋትና ክከይዳ
2: ሰተ ብዛዕባ ነብስኻ ከየማረርካሲ ብዛዕባ ዝበዝሐ ሰብ ሕሰብ ሓቃላ ሄሉ ሰማእታትና እውን ንነብሶም በጅ ኣሕሊፎም ብምሃብ እኳዮም ንዓና ብርሃንን ናፅነትን ኣምፅኦምልና
3: እወ ካብ ትምህርቲ ዝዓቢ ብርሃን ደሎ እዩ
4: ግደፋና ያ ንገሊኣ ከም ባውዛን ከም ገንበል ኳዕ እብለላ ንባዓልናና ከዓ ከምዚ ባትሪ ድወዳእት ላምፓሊና ጭልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምልምል

0: ኣብ ዘለዎ ሞያ ምጉያይ ኣይዕውትን እዩ።
1: ልክ ዕዋ ቢንያም ግርማ ኣብ ሳይክል ተዓዊት ኢልካ ደድሕሪ ሳይክል ምጉያይ፣ ኣሌክሳንደር ኢሳቅ ኣብ ኩዕሶ ሃቢቡ ኢልካ ደድሕሪ ኩዕሶ ምጉያይ፣ ስነ ጥበብያ ትብላዕ ዘላ ኢልካ ፊልም ክሰርሕ ጎነፍነፍ ምባልካ ኣይዕውተናን እዩ።
2: እዋ ተውህቦ ትዕድሎ ኢኻ እምበር ተቃሊስካ ተምፅኦ ስለ

0: ኣባል ህፃናት መሰረት ስለ ዝኾነሲ መምሃራኖ ባዕላትን ኣለልየን ክውዝዖኦም ከለዋስ ዓይነ ዓንቅፅን እዩ ዝበሃል ዘሎ ሓቂ
1: እወ ክንደይ ወለዲ ድኦም ደቆም ፍሉይ ተውቦ ከለዎም ኣብ ክንዲ ምልላይ ግደፉ ትምህርትኩም ጥራይ ግበሩ እናበሉ ሓደ ግ ዘትርፍዎ
2: ኣብተን ዝማዕበለ ሃገራት ኮ ሓደ ተምሃራይ ንመጀመርታ ግዜ ኣብ ኬጂ ምስኣተወ ኣብ ሓደ ዓብ ኣዳራሽ ናይ ዝተፈላለዩ ሞያታት መሳርሒታት ዘለዎም ሽ የእትውዎ ሽዑቲ ህፃን ጎይ ንሓንቲ መሳርሒት ምሰላዓለ ንዓ ምስግቧ ዳሓር ማዕረ ማዕረ ትምህርቲ ድማ ንዓ ምህርዎ
3: እወ እቲ ህፃን ተቐዳዲሙ ሴቴስኮም እንተዳልዒሉ ዶክተር ናይ ምዃን ተውህቦ ስለ ዘለዎ ንሳቶም ከዓ ናብኡ ይደፋፍእዎ
2: መሳርሒ ሙዚቃ ተልዒሉ ኸ ጎኒ ጎኒ ትምህርቱ ሙዚቃ ከምዝከታተል ገብርዎ
4: ደንጎ እዳተልዒሉ ከ ዳኣ ውትኸውን ማለት ድ
5: እዋ ስቲኖ ከመይ ዝበለ ነዳቃይ እንበርኸውን
6: እዋይ ጥበ ኣታ ንሕናኩም ከራር ንዝሓዘ መንጢልና ንሰብረሉ ክዋሳኣይ ንዝበለ ድማ ናብታ ቤት ትምህርቲ ኸና ንሰማዓሉ
5: እዚኣ ኮ እቲ ናብ ካልእ ሞያ ዝዘንበለ ኣብ ትምህርቱ ይሓምቕ እዩ ትብል ዘረባ ስለ ዘለኩ እያ
1: እወ ግና ብግብሪ ተመፂና እቶም ናብ ካልእ ሞያ ዝነጥፉ እቲ ሞይኦም ግድነቲ ትምህርቲ ይሕግዞም ኮይኑ ዋ ነለ ሕጀ ከምዚ ናይ ጓደይ ክደርፉን ክዋስኡን ውዒሎም ሲ ብልጫ ክወስዶ ካርኢና እዮም
4: ዋይ ንዓይ ኮስ ድራይ ማራዩ ማለት እዮም ቀዳማይ ዓመት መዋል ህፃናት ምስተምሃርኩ ከም ካንጋሮ ስለዘዝለሉኒ ኣብኡ ተውቦ ይከየል ኣለኹ ናብ መባእታ ስለዝኣተኹ ዘሎ ክሳብ ሕጂ ቢቲቪቶ ዝኾነ ሂወት መር
7: ሰተ ወደይ ክትከውኒ ይርካ ኣነ ንወደይ ተመምሃራን ተዋሳዕ ምሰሎ ሕራ የለ ንኽነክስ ድማ ሙሉእ ናፅነት ህበዩ
6: ንኽነክስ ናፅነት ይበዮ እንታ በጅኻት ግና እንታ በጅኻትኩም ኩላኻትኩም ከንክን መንጨትኦ ንቆፅ በጭብጭ ኣሎ እቶ ሙያ ወዳትካ በጅኻትኩም ንበል ሓስቡ ረጥዎ
7: ኢኸምካ ወደይ ተብኡ ስለዝኾነ ፍጥር ክብል ከሎ ስነጥበብ ይድብ ነሩ ወዲ ጓልካ ድማ ከም ወደይ ክኾነልካ ኢልካ ኣዞይ ተህውወት ኢኻ በጥበጥ ከምዝኸይድ ከይትገብሮ ተጠንቀቕ ስነ ጥበብ ናይ ወደይ ኣመጣ
6: እወይ ግምጥል ግምጥል ንስኻደ ኮንኮም ከምዚ ኢልካ ወደይ ኣብ ናይ ስነ ጥበብ ባዕሊ ከየእትዎኦ ትብል ንበር እሞ ግምጥልጥል ንስኻ ኮይ ኸን ዓይ ጋጊኻ ንበር ኣነ ኹም ይሓስብን እየ ነ ሕጂ ውፃእ ብለካ ኣለኹ ገማጥለካ
7: ንዋፃኒ ሓንጣል ወደይ ብስነ ጥበብ ሓሊፉሉ ህቡ ምስ ኮነ ኣነ ንቁቁል ከምዚ ኢለ ንስኻ ድማ ከምዚ ካብ ንላዕሊ ካዓይርካ ንረአ ይረአየኒ ቻው
6: ወይ ዝኸርምን ዘይከርምን ማይ ለመነ ዝበሃል ድኣ ከምዚ እንድዩ ተስፋ ዓለም ሃላይ ግምጥል ግምጥል ባይ

0: ሓረስታይ መሓመድ ኬር ሙሳ እዩ ዝበሃል። መቐማጡ ድማ ኣብ ዞባ ደቡብ ንኡ ዞባ ዓዲቐይሕ ምምሕዳር ከባቢ ሓይነባ እዩ። ሓይነባ ዝብል ስም ዝተዋህባ ቀደም ብብዝሒ ኣብቲ ከባቢ ናይ ጸባ ጠሪት ብምንባርን ብቋንቋ ሰሆ ድማ ብዙሕ ጸባ ማለት ምዃኑ ሓረስታይ መሓመድ ኬር የዘንቱ። ሓረስታይ መሓመድ ቅድሚ ናብ ልምዓታዊ ስራሓት ምውፋሩ መራሕ መኪና ኮይኑ ይሰርሕ ነይሩ። ብመንገዲ ቴሌቭዥን ይኹን ድምፂ ሓፋሽ ዝፍነው ዝነበሩ መደባት ፍረፃዕሪ ናይ ኣብነታውያን ሓረሶት ይከታተሎም ምንባሩ ቅዱስ ቅንኢ ብምሕዳር ድማ ኣብ ከባቢ ሓይነባ ሕሽመለይ ኣብ ዝተባህለ ቦታ ኣብቲ ከባቢ ሓንቲ ንእሽቶ ማይ ዝሓልፋ ሩባ ልምዓታዊ ስራሓት ከካይደላ ከም ዝኽእል ተዓዘበ። ንዝምልከቶም ኣካላት ብምሕባር ድማ ንኸልመ ፍቓድ ተዋሃቦ። ነቲ ብስንጨሮታትን ጎቦታትን ዝተኸበ ቐላጥ ቦታ ብእተፈላለዩ መሳርሕታት እናተጠቕመ ድማ ነቲ ጎቦ ዝነበረ ናብ እተዳላደለ ቦታ ሕርሻ ብምቕያር ሕርሻዊ ንጥፈታትን መደብ ምድራብን ንምክያድ ተተሓሓዞም። ሓረስታይ መሓመድ ኬር ሙሳ ነቲ ዝጀመሮ ልምዓታዊ ስራሓት ብኸመይ ከስፍሖ ከም ዝኸኣለን ዘካየዶ ፃዕርታትን ክገልጽ እንከሎ
1: ደርጋ ይከታተል ነይረ። ከምዚ ኣብ ቴሌቭዥን ይኹን ብሬድዮ ይኹን እቲ ዘሎ ነገራት ሕጂ ደርጋ ኣብቲ ከባቢና ከዓ እዚ ቦታ መሪፀ ማለት እዩ። ክመርፅ ከለኹ ሓደ እዚ ወሰን እዩ፣ እቲ መጀመርያ ማይ ከዓ ትመፀሉ ቦታ እዩ። ኣብዚ ሕጂ ከዓ ክትርእዋ ይኹም ፈልፋሊት ቦታ ኣላ፣ ካብ ከውሒ ትወፅእ ማይ። እዚኣ ማይ ኣብ ብርኽ ዝበለ ቦታ ስለ ዘላ እቲ ሕርሻ ከዓ ትሕቲኣ ስለ ዝኾነስ ናይ ግድን ካብኡስ ብቱቦ ገይረ ባስካ ገይረ ናብ ካብ ውህልሎ ከለኹስ ብቲ ዘተባህለለ ማይ ከዓ እንዳርጋ ሓንቲ ንእሽተ ቃፅዑን ክተስትየለ ተኽእል እያ ዝብል ሓሳብ ብኡ ተበግሰ ማለት እዩ።
0: ሓረስታይ መሓመድ ኬር ቅድሚ ሎሚ ፍርያቱ ንምፅዓን መኪና ናብ ግራቱ ክእቱ ዝነበሮ ተኽእሎ ፀቢብ ብምንባሩ ብወፃኢታቱ መገዲ መኪና ብምፅራግ ኣብዚ እዋን ሕርሻዊ ፍርያት ብቐሊሉ ክፅዕን ከም ዝኸኣለ ይገለጽ።
1: እዚ ከምዛ ትሪኣ በቃ ጎቦ ኣብ ኸሉ እምበር ዝኾነ እንታሽማ ይነበሮን ንዚ ቦታ ኩሉ ኩዒተ ገዛዊ ተሰሪሐሉ ካብኡ ዝተረፈ ከዓ እቲ ሕርሻ ብምሉ እና ኩዓትኩ ቤታዓቲ እምን እናነደኩ ላዕሊ እቲ ጎርቢ ከዓ ኮኩዒተ ብባደላን ብኣፍራዛን ብዓረብያን እናደልደልኩ እዚ ከዓ ኩሉ ነገር ከዓ ዓይምኹም ካርእየኩም እዩ። ብከምዓ ጀመረ ማለት እዩ ኣብቲ ዝሓለፈ ሕጂ እቲ ኩሉ ግዜ ከዓ ካብኡ ዘውፃኮ ናብቲ ጀርዴን እየ ዝመልሶ ዘነበርኩ ናብዚ ባይዛኣቱ ነገር ኣይነበረን ጥራይ ንዑ ካብ ክፈሐሉ ዝብል እዩ። ባስካ ከዓ ከምዛ ዝብለካ ብዘይ ሓደ ሞቶር እቲ ባስካ ሜልአ ከዓ ካብኡ ብማይ ይፍኑ ድሕሪኡ ከምኡ እናበልኮ ከምኡ እናበልኮ ኣቕፊሐ እዚ ትሪእዎ ዘለኹም ብፅሐ ማለት እዩ።
0: ሓረሳይ መሓመድ ኬር ብዓቕሙ

0: ቅርፂ ናይቲ ቦታ ድሕሪ ምድልዳል ኣብ ከመይ ዓይነት ልምዓታዊ ስራሓት ተዋፊሩ ይሰርሕ ከም ዘሎን ኣብ ምዕቃብ ሓመድን ማይን ዘካይዶ ንጥፈታትን ብከምዚ የብርህ።
1: ወ ኩሉ ግዜ እዚ ማይ ንክትሕዝ ጭቃ ሓዝ ይብልዎ ሓመድ ሕዚ እዩ ዝበሃል። ሕጂ ቀዳሚነት እቲ መሬት ምድልዳል እዩ። እቲ መሬት ከድልድል ግን ቀዲመ ግምር ካብቲ ማይ ወሲደ ማለት እዩ። ዘርኢ ከምሩ ዘርኢ እውን ጀሚሮም ማለት እዩ። ብኡ ከዓ ብዓቂ ድሕሪኡ ናቲ ፃማይ ክረክብ ዝኽእል እቲ ዘርኢታት ከዓ ከምዛ ዝበለካ ዘለኹ ቀዳሚነት ንሕና እቲ ንረክበሉ ድንሽ ድሕሪ ድንሽ ከዓ ኣሎ ካሊእ ሰላጥ ኣሎ ኮሚደር ኣሎ እዚ እንታይ ከትብሎ ካውሎ ፌር ኣሎ ካብብሽ ኣሎ ዝኪን ኣሎ ሕጂ ካ ዋላቲ ጅርጅር ጀሚርና ኣለና።
0: ሓረስታይ መሓመድ ኬር ኪነቲ ኣብ ልምዓታዊ ሕርሻ ምንጣፉ ኣብ ምርባሕ ንህብን መዓርን ይነጥፍ።
1: ኣብዚ ነይ ሕጂ ከዓ ነርጋ ሕጂ እዚ ዓመት እዩ ንህቢ ከዓ ጀሚረ ኣለኹ ፅቡቅ ከዓ ይካየደልና ኣሎ። ሕጂ እቲ ንህቢ ንበዓሉ እቲ ቀደም ዝፀናሕና ብኣቦታተና ንፈልጦ ነበርና ብቆፎ ባህላዊ ቆፎ ገርካ ኣብኣድኻ ኣብ ሓንቲ ቦታ ይኮፍ ዝብል ዘነበረ ሕጂ ግን ብመንኬና ጉዒዝካ ካሊእ ማለት ብሓቂ ፃማካ ትረክበሉ እዩ ዘሎ።
0: ሓረሳይ መሓመድ ኬር ኣከባቢኡ ብሓምላይ ንምሽፋን እውን ኣብ ምግራብ ብሰፊሒ እዩ ነጢፉ። ንሱ ብዛዕባ እቲ ዘካየዶ ስራሓት ምግራብ ከብርህ ንከሎ
1: እዚ ትሪዮ ዘለኹም ቀለምንጦስ ከዓ ቁፅረን ደርጋ 1005 ቤትን ክበፅሓየን እቲ ቦታ እናዓረኹ እናተኸልኩ እናዓረኹ እናተኸልኩ ሕጂ ደርጋ ኣብ መንጎ እዚ ክፍተት ዘሎ ቦታ ክረክብ ከለኹ ዓብይ ተክለኒ ማለት እዚ ኣካባቢሒ እቲ ቦታና ደርጋ ሕጂ ድሕሪ ዝስ ካብ እናደየ ከዓ እቲ ፃዕሪ ኣብ ዝብል ዘለኹ እምበር እቲ ዘተዋሃበኒ ወይ ዘላሃኒ ቦታ ብሙሉ ደርጋ ሸፊነ ማለት እዩ። ድሕሪ ሕጂ ሲ እቲ ብዝለመትኮ ፃዕሪ ከዓ ናበየ ክፅዕር ዝብል ሓሳብ እዩ ዘለኒ።
0: ስርሑ ንምዕዋት ምኽርን ሓገዝን ሰብ ሞያ ከም ዘይተፈለየ እዩ ዝገለፅ።
1: ብሓቂ ከም ኩሉ እቲ ብትምህርቲ እቶም ክእልታት እውን ይመፁ እዮም። ደርጋ ዝመፁ እውን ናይ ሶሙን ድዩ ናይ ደርጋ ልዕሊ 10 መዓልቲ ድዩ ትምህርትታት እውን ይዋሃበና ብምሉ ክዋሃበና ከሎ ናቱ ሕማማት ኣየናዩ ከጥቃዕ ዝኽእል ብኣየናዩ ከዓ ክተከላኸል ትኽእል ኣየናይ ኣየናይ ከዓ መድሃኒቱ ምዃኑ እንደገና ከዓ ንሕና ቅደም ከዓ እዚ እንታይ ከትብሎ መዳበርያ ኣብ ዕን ኢና ንትኮነር እቲ መዳበርያ ከዓ መሊሱ ነቲ መረት እውን ኣስጋይሙ ካብ ምዃኑ ብምሉ ተኣረድዮምና። ሕጂ እዚ ሓደ እቲ ጥቕሙኡ ብመን ንረኽብና ማለት እዩ ብሕርሻ ትምህርቲ ሕርሻ ኢና ንረኽብና እዚኦም ክኢላታት
0: ንሱ እቲ ዘፍርዮ ፍርያት ኣብ ከባቢኡ ኪኖኡን ዝፃወቶ ተራ ማዕርክ ክንደይ ምዃኑ ክሕብር ንከሎ
1: እዚ ዓብዪ ብርክቶ እምበር ንና ከምዛ ንብለካ ዘነበርና ተቀድም ደርጋ ብሻንጣ ካብ ሰብ ገዚእና ኢና ንኸይ ነርና እምበር ክደት ንዕዳጋ ክንረጋግን ንፍልጦ ይነበርና። ሎሚ ግን ብኣይ ይኹን በቲኦም ኣሕዋትና ብናይ ሓይነባ ደርጋ ልዕሊ ፍርቂ እንተበልና ሲ ይብለካ ምግና ናይ ኮነን ነዚ ብምሉ ንእዞ ባዕዲ ቀይ ሒዝዎ ዘሎ ሸፊኑ ካብኡ ንላዕሊ እውን ደርጋ እቶም ሸቃጦ እውን መፂኦምና ኣብ ግራውቲ እውን ከም ዘሎ ገዚኦም እውን ንኣስመራ ናይ በዓል ደቂ ባሕሪ ዝወስዱ እውን ክንደይ ኣሎ ማለት ብምሉ ልዕሊ ዓዲ ቀይሕ እውን ከይዱ ንሰንዓፈ ድዩ ንደቂ ማሓደ ድዩ ብምሉ ይኸይድ ብኣይሱዙ ገይሮም ትግራት ኣቡ ከሎ ብጅምላ እውን ዝገዙ ነጋዶ እውን ይመፁ ኢና ሕጂስ ካብቲ ከተማና ሓሊፍና ሲ ናብ ካሊእ እውን ነብሎ ኣለና ማለት እዩ።
0: ንካልኦት ሓረስቶት ዘተሓላልፎ ተመክሮ እንተለዎ ተሓቲቱ ክምልስ እንከሎ
1: ወ ብሓቂ ሕጂ ብዓቅሚ ኩሉ ሰብ ካብታ ዘነበረታ ጎርቢ ጥራይ ቦታ ይርከብ እሞ ትኩዓት ቦታ ይርከብ በርዚ ኮፍ ዝብል ሰብ የለን ይኩዕቱ እዮም የክፍዑ እዮም እቲ ቦታ እቲ ጎርቢ ኩዒትካስ

መዲካ እቲ ምረት ክገፍሕ ከም ዝኽእል ኣብ ግብሪ ክምውዕል ከም ዝኽእል ስለ ዘረኣዩ ብምሉ ቦታ ይርከብ እምበር እቲ ሰብ እናኳዓተ እዩ ዝኸይድ ዘሎ ዝኾነት ንእሽተ ቦታ ሲ ሎሚ ኣብ ግብሪ ዘይትውዕል ቦታ የላን

0: ብዘካየዶ ፃዕርን ሓርኮትኮትን እንታይ ፃማ ረኺቡ? ኣብ መናባብሮ ኸ እንታይ ዘምፀለውጡሎ? ባዕሉ ከብርህ እንከሎ ብከምዚ ይገልፆ።
1: እቲ ናይ ቅድም ኩሉ ግዜ ካብታ መረት መማረት ኢና ንመሰድ ንምልማዕ፣ ሕጂ ግን እቲ ምልማዕ በፂሑ ናብ ፃማና ናብ ዝባና ዝኣትው ይኮይኑ ዘሎ ናብ 30 ዝቐርባ 20 ገለን ዝኾና ማለት ቆፎታት ምስ ንህብአን ገዜ ኣለኹ ማለት እዩ። ካልኣይ ከዓ ንባዕለና ኣብፅሑና ረቢካ ሕጃ ንኸይድ ኣለ ካል እውን እንሻላ ትሕዝቶ እውን ኣብ ባንኪ እቲ መንግስቲ ይፈልጦ እዩ ንኣለና ኢና በዙሕ ኢና ተዓውትና ይብለካ። እምበር እቲ ስደት ፈቲና ካብኡ ዘረባብና ነገር የለን። ዋላ እቲ ስደት ኣብ ስደት ዘለዉ ኣሕዋትና እውን ናብዚ ብዳርጋ እጃዛ ኢሎም ክመፁ ከለዉ ክሳብ ክንደይ እቲ ፀበማ እውን ንፈልጥ ኢና። ግን ኣልሓምዱላ ንሕና ውሽጢ ዓድናስ ብሓቂ ንረቢ ቀዳመነት ካልኣይ ካ ድሕሪ እቲ ረቢና ከዓ ብመንግስትና እናመስገና ኩርዕና ብክብርና ከዓ ንዕወት ኣለና ማለት እዩ።
0: ኣበይ ፅሕፈት ሕርሻ ንእዞባ ዓዲ ቀይሕ ክኢላ ኣሕምልትን ፍረታትን ኣቶ መንግስቲ ኣባርኣያ ብዓይኒ ሞያ ሕርሻ ንሓረስታይ መሓመድ ኬር ሙሳ ፍርያቱን ብከምዚ ስዕብ ይገልፆ።
2: ኣብነታዊ ሓረስታይ እዚ ኣብ ንእዞባና ካብቶም ብሉፃት ሓረስቶት እዩ። ብሉፅ ከብሎ ዝኽኣለ ምክንያት ብዙሕ ረቋሒታት ኣሎ። ገለ ካብኡ ክዛረብ ንሕርዳ ኮይነ መጀመርያ እዚ ቦታ ከምዚ ንሪኦ ዘለና ጎቦታትን ስንጭሮታትን እዩ ነይሩ። እዚ ግን ኣብቲ መጀመርታ ሕልሚ ስለ ዝነበሮ ክቕይር ኢሉ እውን ባህጊ ስለ ዝነበሮ ኣብዚ ሕጂ ንሪኦ ዘለና ናይ ልምዓት ቦታ ቀይርዎ ንሪኦ ኣለና። ካልእ ብዓቕሚ እውን ፍረታት እውን ይፍትን። ፍረታት ከም ዘይቱን ኣለዎ፣ ሜለ እውን ኣለዎ። እዚኣቶም ብዓቕሚ እውን ይነጥፍ እዩ። ስለዚ ሓመድ ኬረ ብጣዕሚ ክምስገን ዝግባእ ሓረስታይ፣ ኣብነታዊ ሓረስታይ፣ ፀላዋ ሓረስታይ እዩ። እቲ ደረጅኡ ኣብቲ መጀመርያ ዝነበረን ሕጂ በፂሕዎ ዘሎ ደረጃ ኣብ ስራሕ ጥራሕ ዘይኮነ ዋላ ርእሱ እውን ተቐይሩ ንባዕሉ ተቐይሩ ከዓ ንዓና ዓብ ብልጫ ዝኾነና ከዓ ብዙሓት ንዕኡ ዝመስለ ሓረስቶት ስለ ዘፍረየ ብጣዕሚ ፀላዋ ሓረስታ እዩ።
0: ኣብ መወዳእታ ሓረስታይ መሓመድ ኬር ንካልኦት ሓረስቶት ካብ ዘተሓላልፎ መልእኽቲ
1: ሓረስቶት ምቲ ቅድም ዝበልኮዎ ሲ ብሓቂ ኩሉ ግዜስ እቲ ሓደ ዋላ ነቲ እኽሊ ክንዘርኦም ከለና ዳርጋ 20 ኪሎ ዘተዋሃበትና ብመስመር ስለ ዝዘረኣና ብመስመር ናብ ናይ ምዝራእካ ክንደይ ፍሬ ከም ዘረኸብና ኣሉ ከዓ ኩሉ ሰብ ርእዩ። ዳርጋ ልዕሊ 6 ኩንታል እውን ረኪብና ብምሉ ኣልሓምዱልላ። ካልኣይ ከዓ እዚ ብምንታይ ኢና እቲ ምክሪ ዘረኸብና በቲ ናይ ሕርሻ ማለት እዩ። ካልኣይ ከዓ እቲ ንብሎ ዘለና ናይ ኣሕምልቲ ይኹን ናይ ካልእ ይኹን ብምሉ እቲ ምሁር ዝህበካ ትምህርቲ ንዕ ተኸትልካ ናይ ምኻድ ያዕውተካ እዩ። ብዛዕባ ስሩሕ ምባል እንተኮይኑ ብሓቂ ኤረትራዊ ዳ ኩሉ ግዜ ህርኩት ብምኳኑ ካብይ ሓደረታ ያድልዮምን ይኸውን። ግን ነነ ዝሕብሮም ሓደ ብምክሪ ሞያታት ናይ ሕርሻ ንክኸዱ ብኣየ ዝድምድሞ በቃ ካዲ ወላ ሓንቲ

ኣትካ ተልትና ካብዚ ምቕፃል እታ ኣካል ናይ ዝመደብ ዝኾነት ብክኢላ ምድላዊ መግቢ ኣስመረዳምር ከምኡውን ክኢላ ስነ መእዛ መግቢ ሕሩይ በረኸት እናተደለዉ ትቐርብ ንኡስ መደብ መእዛ ፍረፃሕር ኢና ሒዝናልኩም ቀሪብና ዘለና ሰናይ ምክታል እዩ።

ዝኸበርኩም ተኸታተልቲ መደብና መደብ መኣዛ ፍረ ፃሪ ከምዚ ትርእና ዘለኹም ሎማዓንቲ ምዞም መሳርሕቲ ኬና ይህን ምሂን ክንበሃል ናይ ስራሕ ቡና ሰተና ኢና ቅርሱ ውን ቀሪብናያ ዘለና ከዓ እዚኣ ሃብታም ቅጫ ኢና ንብሎ ሃብታም ቅጫ ብተምሪ ሓሪፅ ስርናይ ጥሑም ባልዶንጓ

0: የእቲና ኢና ሰሪሕናዮ ዘለና እንጣጢዕ ከዓ ከምኡ ማለት እዩ ጥሑ እንጣጢዕ እውን እቲና ኣለና ኣርጉድ ኣቢልና ከም ዝትርእይዎ ዘለኹም ጌርና ሰሪሕናዮ ኣለና። ካልአይቲ ከዓ ኣብዚኣ ኣላትና እዚኣ ከዓ ካልአይቲ ሃፍታም ቅጫ ርቕቕ ዝበለት ማለት እዩ ርቕቕ ኢላ እዚኣ ከዓኒ ስምስምን እንጣጢዕን ነታስር ናይ ሓረጅ ስምስምን እንጣጢዕን ወሲኽና ሰሪሕናዮ ኣለና። እዚ ከዓ ከምቲ ኩልህና ንሪኦ ዕምባባ መሸላ ምስ ፍሉይ ኢና ቀሪብና ዘለና።
1: ሕራይ ኣስመረት እዚ ኣዳለኽዮ ዘለኺ ኣዝዩ ምቁርን ጥዑምን እዩ። እንተኾነ ግን ኣብዛ ሓንቲ ዘዳለኽያ ቅጫ ክጥዕማ ከም ዝፀናዕኹ ኣዝያ ምዒራት እንታይ ክእቲ ይክላ ቁሩብ መብርህብ ዛዕባእተ ትብኒ
0: ፅቡቅ ኣለካ ብርሂነይ። እዚኣ ቅጫ እዚኣ ደይ ሓቀይ ሽኮራዊ ጥዕማትካ ደላ እዚኣ ክንስንክታ ኮለና ተምብር ተጠቒምና ነርና ኢና። ስለዚ ዝኾነ ይኹን ዓይነት ሽኮር ብላዕላላ ኣየተናን እቲ ተምብር ጥራይ ንባዕሉ ግን ሽከራዊ ትሕሶ ስለ ዘለዎ ንሱ እዩ ከምዚኣ ጥዕሞ ደሎ ኮነ ኢልናይና ከዓ በበይኑ ጌርናዮ። እዚ ሓደ ወላ ሓደ ሽኮር ዘይብሉ እታ ሓርጭ ስርናይን ስምስምን እንጣጢዕን ጥራይ ጌርና ሰንኪትና ኣለና። እዚ ከዓ ሽኮራዊ ትሕዝቶ መታን ከልዎ እቲ ናይ ተምሪ ጥዕናዊ ረብሓ ናይ ተምሪ መታን ክንረክብ ኢልና መዓዛ ክንወስኸሉ ኢልና ኢና ተምሪ ተጠቒምና ዘለና። እዚ ከዓ ዝያዳ ብፍላይ ንቆልዑት ኣብ ጣዕሞት ካብ በይና ባኒ ጥራይ ወይ በይና ተቐጫ ጥራይ ሰንኪትና ንህቦም እታ ተምሪ ምስኣታእትያ ታንጣጢዕ ምስኣታእትያ ህፍትን ትብለሎም ሞ ባሎንጋ እውን ስለ ዘለዋ ስለዚ እቲያ ትሕዝቶኣ ሃፍታም ዝኾነ ትሕዝቶ ይበልዑ ተቐጫ ማለት እዩ። ዝያዳ ንቆልዑ ተመራፂ ወይ ከዓ ንስፖርታውያን ገለ ምስ ፀባ ወይ ምስ ሻሂ ቁርስ እውን ጥራይ ኣይኮነን ዝድለ ማለት እዩ። ኣብ ቁርስ እውን እውን ከምኡ ሽኮራዊ ትሕዝቶ ዘለዎ ከም በዓል ኬክ ቶርታ ዶኾነ ፓስተ ቶርታ መሳሊ ድዩ ዶኾነ ሕብስ ብሽኮር ዝለመደ ንስናና ሕማቕ እዩ ንካልእ ጥዕናዊ ሳዕበይን እውን ስለ ዘምፅእ ካብቲ ልምድቲ ንኸነውፅኦም ከዓኒ ብባህርያዊ ሽኮር ማለት እዩ ናይ ባዕሉ ሽኮር ዘለዎ ተምር ተጠቒምና ኢና ሰሪሕናዮ ዘለና። ስለዚ ኣብ ዘሎ ብምሉእ ባህርያዊ በዓልና ዘዳለናዮ ኣብ ቀረባ ኣብ ከባቢና ንረኽቦ ትሕዝቶ ኢና ኣዳሊና ዘለና። እዚ ቁርስ ቡና ህፍትም ኣቢልና ዝሰራሕናዮ ቅጫ ጌርና ኢና ንቋስዮ ዘለና። ነዚ ቡና ንኣገባብ ኣሰራርሑ ዝምልከት ከዓ ናብ ስቱድዮ ክመልሰኩም እየ። ቅድሚ ናብቲ ኣገባብ ኣሰራርሓ መፃውና ንዑ ዘድልየና ጥረ ነገራት ክንርኢና ንሃብታም ቅጫ ምስራሕ ዘድልየና ነገራት ስርናይ፣ ተምሪ፣ ባልዶንጋ እንጣጢዕ ኢና ቀሪብና ዘለና። ዓቐኑ ከዓ ንሽዱሽተ ሰባት ሓሲበ ስለ ዝሰርሑ ዘለኹ ሓደ ኪሎ ስርናይ፣ ፍርቂ ኪሎ ፍሪኡ ተኣልዩ ዝተኣለኸ ተምሪ ትርክስ መታን ክብል ማለት እዩ። ባልዶንጋ ኣብ ማይ እቲ ናይ ሓዲርና ዕልፍ ናይ ሓዲርና ንጉሆ ኣብሲልና ከዓ ጢሒናዮ ባልዶንጋ 200 ግራም እንጣጢዕና ከዓ ከምቲ ልሙድ ማለት እዩ ከምቲ ኩሉ ሰብ ዝጥቀመሉ ተቆሊ ዝተጣሕነ እንጣጢዕ ኢና ተጠቂምና ዘለና። ጨው ከም ኣድላይነቱ ማይ ከዓ ንመቐምጠዕ ዝኾነና ሕጂ ናብ ኣገባብ ኣሰራርሓ ክንኣቲና መጀመርያ ጨው በዚያ ታሕቲ ተጠቂመ ኣለኹ ዘዳለናዮ ሓርጭ ስርናይ ሓደ ኪሎ፣ ተምሪ ፍርዩ ተኣልዩ ዝተኣለኸ ተምሪ ዝተጣሕነ ባልዶንጋ 200 ግራም ባልዶንጋና ኣብ ማይ ተኣልዩ ሓዲሩ ዝተርከሰ ከዓ ኣብሲልናዮ ብማይ ጥራይ ጌርና ማለት እዩ። እዚኣ ከዓ እንጣጢዕ 200 ግራም ሕጂ ብሓንሳብ ሓዋዊሰ ክቆምጦ እየ።

ብዘለና ማለት እዩ ወይ ኣብ መጎጎ ወይ ኣብ መቕሎ ኣብ ባዴላካ ከምቲ ዓቕምና ዘለናዮ ከዓ ኣብ ከምኡ ጌርና ንስንክቶ ፅቡቅ ጌርና ምዚ ጌርና ሕሲ ክነብሎ ኣለና ኩሉ ክሰማማዕ መታን ባሃድ ማለት እዩ ራይ ቅጨና ፅቡቅ ተዳዊስ ከምዚ ኢሉ ተቕንጥ የልና ኣሎ ኣብ መቕሎ ተኮይኑ ኣብ መጎጎኮ ሓንቲ ቅጫያ ትኸውን ኣብዚኣ ግን ቁሩብ ንእሽተይ ስለ ዝኾነ እዛ መት ሓዚትና መላሊስና ክንስንክት ኢና ባዴላና ኣሲምሎ እዚ ኣብኣ በብንእሽተይ ንዓተልናኣ ጌርና ክንስንክት ኢና።

0: ጨና ሾሊቃትልና ኣላ እንዚኣ ኸይና ተሰንኪታ ኣላ ገልቢጥና ኣለና ተቐጨና ደሪቓትልና ኣላ ከምዚኣ ኢላ ወፅ ኣላ ብከምዚ ገባብ ኢና ነዳልዎ ዝኸበርኩም ተኸተልትና ከምዛ ትርእዋ ፅናሕኩም ሃብታም ቅጫ ኢና ሰንኪትና ቅጫ ኩላና ንስንኩቶ እኳ እንትኾንና እዚኣ ግን ዝያዳ ይህብቲ ማቢልኒ ኣለና ምክንያቱ ትሕዝቶ ወሲኽና ኣላ ስለ ዘለና ኢና ሃብታም ቅጫ ኢልናያ እዚኣ ከዓ ኩሉ ግዜ ከም ቁርሱ እውን ክንጥቀመላ ንኽእል እንተደሊና ከም ንግሆ እውን ምሻሂ ወይ እውን ምፀባ እናካፈና ክንምገቦ ንኽእል ዓይነት መግቢ እዩ ሕጂ ግን ከም ቁርሱ እውን ኣዳለያ ደለኹ ሕጂ ከዓ ሃፍታም ቅጫ ብስምስምን እንጣጢዕን ወሲኽና ንሓርጭ ስርናይሲ ስምስምን እንጣጢዕን ወሲኽና ክንርኢና ብሓባር ንከታተል ኣራይ መጀመርያ ንጥቀመሉ ዓቐን ክገልፅ እየ ሓርጭ ስርናይ 200 ግራም ስምስም 200 ግራም እንጣጢዕ 200 ግራም ስምስምን እንጣጢዕን ቅሉው ጥራይ ኣቢልና ያውኡ ከለና ኣብ ሓዊ ቁርብ ፅልውፅሉ ኣቢልና ኢናውፅኢናያ ዘለና ከይተጣሕነ ከምዛ ትሪእዎ ዘለኹም ብጥሩይ ኢና ተጠቒምና ዘለና ጨው ከዓ ከም መድላይነቱ ኣነ ቁርብ ተጠቒመ ኣለኹ ካልኦት ከዓ ከከምቲ ንደልዮ ማለት እዩ ስለዚ ሕጂ ናብ ኣገባባ ኣሰራርሓ ከኣቶ የ መጀመርያ ጨው ሓርጭ ስምስም እንጣጢዕ ብሓንሳብ ሰለስተን ከነዳልዎን ኢና እዘን ተጠቒመለን ዘለኹ ጥረ ነገራት ሰለስትዩ ሓደ ዓይነት ዓቐን ኢና ወሲድና ዘለና እነዳልዎ ዘለና ከዓ ንቁርሱ እውን ዝኸውን ቀጢን ቅጫ እዩ ርቕቕ ዝበለ ማለት እዩ ግዜ ወስድኒ ኣዝያ ቀላያ ንምስራሓ ንክትበልዓ ጥዕንቲ ተለወሳት ወዲ ኣላ እቲ ሓርጭ ከምዚ ንመታሓሓዚ እዩ ኮይንዎ ደሎ ልክዕ ክንዲኡ ኢና ዓቐን ተጠቒምና ዘለና ሽዑ ከምዚ ዓይነት ኢሉ ክረቅቕ ኣለዎ ከምዚ ትርእይዎ ዘለኹም ምቕጣኑ ማለት እዩ ተቢሖቕና ከምዚ ክኸውን ደለዎ ምክንያቱ ረቂቕ ቅጫ ኢና ደሊና ደለና ፈርሲ ዘለዎ ስለዘይ ኮነት ንስንክቶ ዘለና ቅጥን ክብላ ኣለዎ ሓርጭና እንጥቀመሉ መሳርሒ ኣብ ዝኾነ ኣባዴላ ክንጥቀም ንኽእል ኣብ መቕሎ ኣብ መጎጎ ከም ዘለናዮ ዓይነት ወይ ከም ዘለና ከም ትሕሶና ኣብ ገዛና ብዘለና ክንጥቀም ንኽእል ኢና መሳርሒ ና ረሲና ትለያ ኣላ ወይ መቕሎይ እጂ ከምዚ ኣየረ ካሳየ ግዜ ትወስድኒ ኣራይ ቅጫና ከምዚኣ ኢላ ማያ ስቲ ምስ በለታ ክንግልብጣ ንኽእል ማለት እዩ ከምዚኣ ኢላ ከዓ ድርቕ ትብለና ንቲ ወገና ዝኸበርኩም ተኸተልትና ከምዚ ትርእይዎ ዘለኹም እታ ቀዲማ ዝተሰንከተት ቅጫ ንሳ ሩጊድ ቅጫ እዩ ነይሩ ርጉድ ዝበለ ረቂቕ ምስ ንደሊ ከዓ ብከምዚ ዓይነት ኣገባብ ካልእ እንታይ ፍልይነቱ ንሱ ዝተጣሕነ ዩ ነይሩ ብምሉእ እቲ እንጣጢዕ እውን ዝተጣሕነ ትባልዶንጋ እውን ከምኡ ዝተጣሕነ ዩ ነይሩ እዚኣ ተጠቒምናላ ዘለና ስምስምን እንጣጢዕን ክልትዩ ብጥሩኡ ኢናእቲናዮ እዚ ከዓ ዝያዳ ነቲ ማእዛዊ ትሕሶና ይህፍቲ መልና ብዝያዳ ክኢላታት ክሕብሩና እዮም ግን ረቂቕ ቅጫ ናይ ቁርሲ እውን ኢና ንሰንኪትና ዘለና እዚያ ናይ ሕጂ እጂ ደሪቓትልና ያ ሓንሳብ እዚ ለስለስታ ክሳብ ዝለግስ ብዘይሃፋ ቁርባ ፀቢዓ ድረቕ ትብል ክንገድፋ ኢና ምክንያቱ ንቁርሲ እውን ከምዚ ኮርቶም ኮርቶም ዝብል ወይ ኮሾም ኮሾም ዝብል ቅጫ ስለ ደሊና ደለና እጂ ደሪቓትልና ያ ንቐደም በሉ ዝኸበርኩም ተኸተልትና ከምዚ ክትዕዘቦ ፀናሕኩም ኣገባብ ኣሰናኽታ ቅጫ ናይ ሃብታም ቅጫ ነዚ ዝረአኹምዎ ዩ ነይሩ ንማእዛዊ ትሕዝትን ጥዕናዊ ረብሓታትን ኣመልኪቱ ከዓ ክኢላ ስነ መእዛ መግቢ ሕሪ ምሳይ ኣሎ ክሕብረናይ ብሓባር ንከታተል ሕሪ ናባኻይ መእዛዊ ትሕዝትን ጥዕናዊ ረብሓታት ነታ ሓረጅ ምስ ወሰኽናላስ እንታይ ለውጢ እዩ ዘምፅእ ክሕብረና
1: ያንኤልያስና ናይዚ ኣብ ቅድሜና ዘለሎ ማዓንቲ ከም ቁርሲ እውን ኣዳሊንያ ዘለና ክንርኢ ከለና ሓደ ካብቲ ልምዳዊ ዝኾነ ቁርሲ ንቆርሶ ፍልይ ዝበለ ነገር ኣለና እዚ ክንብል ከለና ካብቲ ኣብ ዝኾነ ግዜ ቁርሶ ክንቁርስ ከለና ካርቦሃይድሬት ዘለዎም ትሕዝቶታት መግቢ ጥረይና ንበልዕ ኣብዚ ማኣዲ እዚ ክንርኢ ከለና ግን ሓደ ካብቲ ፍልይ ዘብሎ ነገር ሰለስተ እቶም ዘሊና ነብስና ዝጠልቦም ብብዝሒ ዘሊና ትሕዝቶታት ናይ መግቢ ሎም ማዓንቲ ረኪብና ይባልና ክንገልፆም ከለና ብዘይካቲ ካርቦሃይድሬት ኣለና ኣብዚ መግቢ ፕሮቲን ኣለና ተወሳኺ ድማ ስብሒ እውን ኣብዚ ንጎዚ ኣብዚ ቁርሲ እዚ ረኪብና ኣለና ማለት እዩ እዚ ክንሪኦ ከለና ዝቕጫ ዝናይሎ ማዓንቲ ሓደ ካልእ ፍልይ ዘብሎ ነገር ከዓ እቲ መጠን ዝህበና ሓይሊ እዩ ከባቢ ኣብ ሓንቲ ንሓደ ውልቀ ሰብ ክበልዓ ዝኽእል ዓቕሚ ማለት እዩ 250 ግራም ከባቢ ክኸውን ይኽእል ካብዚኣ ክበልዕ ከሎ ከዓ ከባቢ 508 ዝኾውን መጠን ሓይሊ ካብዛ ቅጫ ይረክባልኹ ማለት እዩ ስለዚ ብዘይካ እቲ ሓይሊ ዝህበኒ ንብሎ ዘለና ተወሳኺ ድማ እቶም ዝተፈላለዩ ዓይነት ሰለስተ ዓይነታት ብነብስና ብብዝሒ ዝጠልቦም ትሕዝቶ መእዛ መግቢ ከዓ ንረክብ ኣለና ማለት እዩ ተወሳኺ ሓደ ካብቲ ፍልይ ዘብሎ ኢና ንገልፆ እዚ መግቢ እዚ ከዓ ዘለዎ ናይ ማዕድናዊ ቫይታሚናዊ ትሕዝቶ እዩ ካብቲ ናይ ማዕድናዊ ትሕዝቶ ክንርኢ ከለና ዘለና ኣብዚ መግቢ እዚ ክንርኢ ከለና ካልሽም ዝበሃል ትሕዝቶ ሓደ ፍልይ ንመዓልቲ 1000 ግራም ሚሊግራም ወይ ከዓ ሓደ ግራም እዩ ንመዓልቲ ዘለና ካብዛ ቅጫ እዚኣ 100 ግራም እንድሕር ኣነ በልዐ ኣብቲ መግቢ እዚ ማለት እዩ ከባቢ ፍርቂ ዝኾውን ናይቲ መዓልቲ ዘሊ ንበሊዐ ኣለኹ ማለት እዩ 200 ግራም ናይ ዛቕጫ ተበሊዐ ከዓ እቲ ንመዓልቲ ዘለኒ ካልሽም ረኺበ ኣለኹ ማለት እዩ ካልሽም ክንዛረብ ከለና እቲ ንምህናፅ ኣፅንቲ ናይ ኩሊት ምንቀሳቓስ እውን ብፅቡቕ ትግባረ መታን ክትንቀሳቐስ ዝሕግዘና ሓደ ማዕድናዊ ትሕዝቶ እዩ ካልእ ክንርኢ ከለና ድማ ተወሳኺ ናይ ሓፂን ትሕዝቶ እዩ ወይ ከዓ ብኣይሮን ኢልና ንፅውዋ እዚ ድማ ካብ 14 ክሳብ 50 ዝዕድሜን ደቂ ኣንስትዮ ዘለየን መጠን ትሕዝቶ ክንርኢ ከለና ካብ 15 ክሳብ 18 ሚሊግራም ንመዓልቲ እዩ ዘለየን ካብዛ ቅጫ እዚኣ 100 ግራም እንድሕር በሊዐ ከባቢ 14.8 ዝኾውን ሚሊግራም ከዓ ሓፂን ይረክብ ኣለኹ ማለት እዩ ስለዚ እቲ ንመዓልቲ ዝዘልያ ንሓንቲ ጓል ኣንስተይቲ ካብ 14 ክሳብ 50 ዕድመ ዘላ ማለት እዩ ኣብዚ መግቢ እዚ እንታይ ገይራላ ረኺባቶ ኣሎ ማለት እዩ ብዛዕባ እቲ ዝህበና ጥዕናዊ ረብሓታት ክንርኢ ከለና እዚ መግቢ እዚ ድማ ሓደ ቀዳማይ እቲ ፅቡቕ መንቅስቃስ ናይ ኦክስጅን ኣብ ደምና ከም ዝህሉ እዩ ዝገብር ካልኣይ ንምስራሕ ዋይታት ደምን ሄሞግሎቢን ዝበሃሉ ይርከበና ሳልሳይ እቲ ዘርኢ ወዲ ተባዕታይ ኣብ ምብዛሕ ይጠቕመና እዚ እውን ሓደ ካብቲ ዝበለፀ ዝኾነ ትሕዝቶ ናይዚ መግቢ እዚ ይገብረሉ ማለት እዩ ካልእ ተወሳኺ ክንርኢ ከለና ክተርፍ ዘይብሉ ነገር ድማ ኦሜጋ ስሪ ዝበሃሉ ዓይነት ስብሒ ኮይኖም ግን ከዓ ከም ኮሎስትሮል ዝፈጥሩ ዘይኮኑ ማለት እዩ ጠቐምቲ ዝኾኑ ኣብቲ ሳላት እንጣጢዕ ምሕዋስና ኣብዚ መግቢ እዚ ንረኽቦ ኣለና ማለት እዩ እዞም ኦሜጋ ስሪ ፋቲ ኣሲድስ ወይ ከዓ ዓይነት ስብሒ ና ጠቂስና እዮም ዘለና እዚኣቶም ሓደ ካብቲ ዝበለፀ ጥቕሞም እንታይ ድሕሪና ድማ እቲ ንምዕባል ናይ ኣእምሮ ወዲ ሰብ ዝጠቕሙ ዓይነት መግቢ ብምዃኖም እዩ ወይ ከዓ ብሓፈሻ ስርዓተ መትኒ ማለት እዩ ስለዚ ኣብዚ መግቢ እዚ ብዘይካ እቲ ንግሆ ወይ ከዓ ኣብቲ ጣዕሞተይ ግዜ በቃ ሓይሊ ክኾነኒ ምቆት ክኾነኒ ኢለ ጥራይ ዝበልዖ መግቢ ተወሳኺ ድማ ንምዕባል ናይ ኣእምሮይ ናይ ምዝካር ክእለተይ ከም ዝበልናዮ ዘርኢ ወዲ ተባዕታይ ንምብዛሕ ከምቲ ናይ ደቂ ኣንስትዮ ክንገልፆ ዝፀናሕና ትዘልየን ሓፂን ንመዓልቲ ረኺብና ኣለና ኩሉ ነገር ኣማሊእና ኣብዚ በዚ ውሑድ ዝመስል ግንካ ዝበለፀ ትሕዝቶ ዘሎ መግቢ ንረክብ ኣለና ማለት እዩ
2: ክቡራት ተኸታተልትና እዚ ኣከታቲልና ናባኹም ከነብሎ ዝፀናሕና መደብ ኣብ ዝተዛዚሙሎ ከም ወትሩ ኣብ መደባትና ሕቶዊ ርእቶም ዝህልወኩም ኣብ ታሕቲ ቀሪቡ ብዘሎ ኣድራሻና ክትረኽቡና ትኽእሉ ኢኹም ነዚ መደብ እዚ ንምድላው ዝተሓባበሩና ኣስመራ ስታር ሆቴል እናመስገና ሰላም ቅነ ንኩልና ውሕስን መእዛውን መግቢ ንኩሉ ኣብ ኩሉ

0: ንሕና ፍት እንተበልካ ኣብቲ ባሕሪ ክሳብ ክሳትካ ትበፅሕ ገለ ተተሓሒዙ ኣብኡ እንዳወቕዓት መሊሻ ካልኣይ እንዳደገመትካ እንዳተመትካ ኣብቲ ፍርቂ ወዲኣ ንሳ ንፍርቲ ወዲአን ኩሉ ስታዮ ሰብ ሓንቲ መስርዕ ድያ ገለ ፀኒሓ ብጥኦ ሽዑ ንዓና ምእራይኣት እያ መሊሽካ ካብ መጓእቲ ናብ መጓእትን ናብ መስዋእትን ከዓ ኣጋጢሙ ዝኸብ
1: እቶም ሰለስተ ወዲ መሓመድ ተልኳ ሓደ ስዚ ሙሉእ ነብሲ ተቓፀለ ተስፋኣለም እዩ ሽሙ የማነ ተሓኪም ሕጂ ንሰለስትኦም ነቶም ሓደ ናሃና ኣብ ባሕሪ ዘሎ ነቶም ክልተ ላዓል ዘለውን ጉቡእ ሓመድ ድበ ግበረሎም
2: ገዚፍ ዋጋ እዩ ተኸፊሉሉ ወርቃዊ ሓንጎል ዝነበሮ ብትመራት ባደላ እንዳተተደፍነ ካልእ ክሰርሕ ካልእ ራእይ ዝነበሮ ብዓብዪ ግን ራእዩ ናፅነት ኮይኑ ማዕረ ከምዚ መስዋእቲ ከፊልና ማዕረ ከምዚ ጌርና ክሳራ ኸድና ነርና ተንኾን ምስንካለይ መጓሃየኒ ነይሩ ሕጂ ግን ኖርማል ብእግረ ይኸይድ ነረ ድ ኣይከይድን ከማል ደስ እየ ምክንያቱ ተቐቢለ እዩ ስለ ዝኾንኩ ዕላማ ከዓ ስለ ዝሃርና ማለት እዩ ድሕነ ምናልባት ኣይወለድኩን ኢለ ግን ወላ ሓንቲ ይሕበን እምበር ኣይ ሓዝንኒ ምእንታይ ኢሉ ኸማ ንሓሊፉ እቲ ንደልዮ ግን ናፅነት ተረኺቡ
3: ንሕና ንነብሮ ክንከይድ ከለና ርዓኖ ክንከይድ ከለና ሓይሊ ባሕሪ ኣበይ ንሰዶ ሕጂ ዘዋፃፅዓካ ግበር ኣነ ድሕሪ ወርሒ ዝመፀካ በርከ ንጎቦታት ወፂአ ንጎቦታት ለኻኺመ ንዋደ ለኪመ በይሉሉ ኢና ንረኸብ ሕጂ ድሕሪ ክንደይ ክትወፅ ኣለካ ማለት እዩ እንተ ቐልጠፍካ ሰለስተ ሰሙ እንተ ደንጎኻ ድሕሪ ወርሒ ርክብ ኣይተጥፊ ኢልከ ንስኻ ካብ ፀረ ኣየር ካብ ነፈርትኻ ደሴታትካ ተሓባእ ሰርቢስካ ግበር ኣብ ደሴት ኮንካ ተባታተን ዳዓር ክፅዋሓከ ኣበይሉልካ እሳ ውድእ ምሰበልናኻ ኣኼባ ክንገብር ኢና
4: ገለ ክፋል ናይቲ ሰራዊት ንበዓል ዋዲ ዝኸይድ ንደንከል ዝኸይድ ናብኡ ክሳ ገይሩ ንሕና ኣብኡ ሓዲርና እዚ ረግረሲኒ ምስ መፀ እታ ፅዒና ተዝነበረት መኪና ከዓ በተን ነፈርቲ ትህረም ማለት እዩ መግቢ ይነበረና ኣጋጣሚ እታ ዝፍልጥ ክሳይ ትገብራ ሕጂ ኣብቲ መግቢ ዘይብሉ ሰዓት ናይ ፀላኢ ቦሶ ረኺብና ቦሶ ምስ ረኸብና ፅልሚቱ መብራህቲ ውላዕ ኣቢልና ተረኣና ፍርቂ እቲ ቦሶ ሓሰኻ እዩ ፃዕዳ ሓሰኻ ፍርቁ ከዓ እቲ እኽሊ እዩ

0: ንበዓል ረስኒ በዓል ዝነበርዎ ዞም ማእኸልናስ በዓል መሓመድ ስዒድ ጠቕላላ ክስታ ከይትገብሩ ላምባዲና እንተ ወሊኹም ኣብ ጥቃና ፀላኢ ስለ ዘሎ ክስታ ከይትገብሩ ላምባዲና ከይትበሎ ኣብ ሓደጋ ከይናኣቱ ተባሂልና ሓደ ወታደር ኢና ሸዓል ማርኸ ሕራይ ተባሂሉ በቲ ሽኮር ዝተረኽበ ገይሮም ብፀልማቱ ጥሕንን እተሓሰኽኡን በሊዓ ሰብቲ ዓንጊላ ማለት እዩ ኣብኡ ሓዲርና ኣብኡ ምስ ሓደርና ንግሆ ድኸዳ ሰለስተ ታንክታት ነረ ንዓአን ንምንዳይ ኣብተን ታንክታት ምስከድና እቲ ሓንቲ ታንኪ ነተን ክልተ ታንኪ ካቴና ሃሪማ ኣብኡ ተበቲኸን ንሕና ነተን ታንክታትን ሰብናን ሒዝና እንታይ ንገብር ንዕዲ ንምለስ ኣብታ መስጊድ ንኸውን
1: ኣብበዓር ንብሮ ኣቲ ዝባናት ናይ ወላውን ከቢድ ወተሃደራዊ መካናይዝ መሊእዎ ይፀኒሕ ትገበሩ ነዚ ምንስባር ዝገበርኒያ ከቢድ ኩናት ኣብኡ ዝተፈፀመ ዓወት ከዓ ነቲ ካልእ ዓወት ኣቀላጢሂዎ እዩ ካልኣይ ኩናት ዋዲ እዩ
2: ኣርዓመን በርዓመን ምስ ወዳእና ምሸት ሰዓት 4-5 ይኸውን ወዲእታይ ግርግራዕ ንመረ ውጩ ዝፅዋዕና ንዓይ ውድ መሓመድ ነይሩ ፀዊዑና መልእኽቲ ናይ ውድ ፍሬም ዝመፀ ተእሚውልና እታ መልእኽቲ ናይ ውድ ፍሬም እንታይ ትብል ሕጂ ሃንደሳ ካልእ ስራሕ ስለ ዘለዎም ካብ ዘለዎም ኣውጊ ከይኣት ካልእ መደብ ስራሕ ስለ ዘለዎም ትብል መልእኽቲ መፅኣትና ስለዚ ካብ ዘለዎ መዓልቲ ጀሚርኩም ኣሃፍታትኩም ጀካተን ሕጂ እንታ ሃንደሳ ድልው ስራሕ ነሩ እቲ ሓደ እቲ ሞያዊ ስራሕና ንሰርሑ በቲ ካልእ መዳይ ድማ ተዋጋይ ኣሃዱ ነርና ንክልቲዮ ማሊና ከንስለ ዝነበርና ካብ ዘለዎ መዓልቲ ቱሞያ ናቶም ጥራይ እንተ ዘይኮይኑ ኣብ ካልእ ውግ ከይሳተፉ ተባሂልና ብኡ መሰረት ዓቅምታትና ንድሕሪት ክኸውን ከም ዘለዎ ጌርና ኣዋሂድና ድማ ሓንቲ ሓይሊና እንዳ ሓደ ሎሚ ድሕሪ ፈቲሻ ንፅባሕታ ድማ ሓደ ሓይሊናትና እና ሰለስተ ትፍትሽ ንቕድሚ ትሓልፍ ብኸም ኣህታትና ስዕና ኮፍ ኢና
3: ናይ ፀላኢ ክሳራታት ክትሪኦ ከለኻ 10 ታንክታት ተማሪኸን 10 ተቓፂለን 37 ዝተፈላለየ ዓይነት መካይን ከዓ ገሌን ዝተቓፀላ ገሌን ኣብ ርሓና ዝኾነ ማለት እዩ ዝተማረኻ ማለት እዩ ሓንቲ ታንክን ሓንቲ ቦጥን ካብቲ ውግእ ሃዲበን ንዋዲ ንበይሉ ዝኸዳ እዩ ማለት እዩ ኣብዚ መጥቃዕቲ ዝተኻየደ ነፋሪት ተወቒዓ ነራ ዝኩሮ ንዕርኮንኩም ኣበይ ዓሊባ ስዱሑ ኢላ ከባቢ በዓል ወዲ ገጡ ዘለዋ ክረጋግፁ ክዱ ተባሂሎም ምስ ሓይልታት ኣረጋጊፅ መፅኦም ስዱሕ ኢላ ከዓኒ ህዝባዊ ሓይልታት ቀዳማዊ ወገና ኣኼባ ዝገበሩለ እያ ካብ ስዱሕ ኢላ ተበጊሶም ጢሜት ስለ ዝነበሮም ካብ ህዝቢ ኣጣል ሓሪዶም ዝበልዑሎም 12 ኣባላት ዘለዋ ህዝባዊ ሓይልታት ሓርነት ኤርትራ ትብል ስሉስ ኩርናዕ ዘለዋ ማሕተም ናይ ህዝባዊ ግንባር ንሳ ዝነበረታ ነረቶም 12 ሰባት ናይ ህዝባዊ ሓይልታት ቀዳማይ ወገን ብየመን ዝመፁ እዮም እቲ ህዝቢ ዓቂብዋ ፀናሓና ኣብ ኣርዓኖ በራሕለ እዩ ዓቂብዋ ብጎማ ብገለምታት ገለ ዓቂብማ ፀኒሖም ን21 ዓመት እያ ዓቂባ ፀኒሖም ኣብኣ እንታይ ትብል ነራ ዝኾነ ናይ ህዝባዊ ግንባር ዝረኸብኩም ሰብ ነዘን ዝበልዓናየን ክህቡኹም እዮም ክኸፍልኹም እዮም ማለት እዩ ሕጂ እቲ ህዝቢ ዓቂብዎ ክነግረካ እቲ ህዝቢ ምስ ዓቀባ ንካሪካሪ ሂብዎ ካሪካሪ ከ ኣየንበባ ምስ በዓል ውጪ ኮይኖም ካብቶም 12 ናይ ህዝባዊ ሓይልታት ቀዳማዊ ወገን ዝነበሩ እቲ ሓደ ካሪካሎ እዩ
4: ክብድ ዝበላ ሓይሊ እዩ ነይሩ ኣብ ኣርዓና ተዘርጊሑ ዝነበረን ምስቲ ካብ ሚለን ካብ ውሽጢ ሃገርን ብመፀና ዝነበረ ሓይሊ ረዳታኡ ከቢድ ሓይሊ እዮም ኣብኡ ከዚኖም ዝነበሩ ስለዚ እቲ ወሳኒ ቦታ እዚ ናይ ነብሮ ተራራን ኣርዓኖን ዝበሃል እሶም እዮም ቶም ወሰንቲ ካብታ ጎበዚኣ ንድሕሪ ኣፅጊፍካዮም ንዋደ ኣኺልዋ ኣብ ትሕቲ ቁፅፅር ኣትያ ኣላ ዘንከል እያ ማለት
5: ውግእ ዋደየን ከባቢዮን ውግእ ዋደየን ከባቢዮን ነቲ ካብ ዕለት 31 ወርሒ 3991 ክሳብ ዕለት 2 ወርሒ 4991 ናሳት 58 ሰዓታት ኣብ ንእዞባ ደንካልያ ንግስጋሴ ህዝባዊ ሰራዊት ክዓግት ዓሪዱ ዝነበረ ጸላኢ ንምድምሳስ ዝተኻየደ መሪር ውግእ ዝገልጽ እዩ ዋዴ ካብ ዓሰብ 120 ኪሎ ሜትር ሓውሲ ሰሜናዊ ምብራቅ ርሒቓ እትርከብ ዓዲ ኮይና ጸላኢ ድሕሪ ውግእ ማብራ ኣርዓኖን በርሓለን ኣብ ከባቢ ዓሰብ ዝነበረ ሰራዊት ወዲቡ ካብ ከባቢ ኣስመራ እውን ሓድሽ ሓይሊ ን17 ክፍለ ጦር ምስ 4 ብርጌዳቱ ብነፈርቲ ኣምፅኡ ብምድራብ ከም መከላኸሊ ሒዝዋ ነይሩ ጅግና ህዝባዊ ሰራዊት ኤርትራ ብዕለት 29 ወርሒ 3991 ንጸላኢ ኣብ ማብራ ኣርዓኖን በርሓለን ምስ ደምሰሶ ዝተረፈ ውሕድ ዓቕሚ ጸላኢ ንዋደይ ገጹ ስለ ዝሃደመ ነዚ ዛሕዛሕ ኢሉ ዝሃደመ ኣርኪበን ዝቕርማን ንቐጻሊ ዋደየን ምጥቃዕ መበገስ ቦታታት ሒዘን ዝጸንሓን ክልተ በጠሎንታት ምስ 3 ታንክታት 3 ራሻሻትን ብዕለ 33991 ንጎ እግሪ እግሪ ጸላይ ስዒበን ንዝሃድም ሰራዊት ቀሪመን ንድሕሪ ዝካየድ መጥቃዕቲ ዋድየ መበገስ ዝኸውን ክሳድ ናይ ዑካረ ተቋጻጺረን ሒዘኖም
4: ን17 ፍለጦር ኣብዚ ቢዘን ዝነበረ ብዙ እዩ ሓፍ ኣቢሎም ዋደምፅዎ ፅቡቅ ናናጀ ካብዚኣ ክንናገፍ ኣለና ካብዘን ጎላጉል ናይ ንክልቴና ወሳኒ ስለ ካብዛ ካልኣይ ዞን ወሳኒታን ህዝባ ጉንባር እጂ ስራሓት ደርጊ ብዕምቆት ካብ ነብሮ ምስ ወረደ ካብዚ ኣርዓኖ ዝበሃል ቦታ ዝጎላጉል እዚ ዓበይቲ ጎቦታት ካብኡ ምስ ፀደፈ ሰራዊት ኢትዮጵያ ካልኣይ ኣቤታዊ ሰራዊት እጂ ሓድሽ ምላዓዓል ይፈጥሩ እሱ ከዓ እንታይ እዩ 17 መጀመርታ ሰጊድዎ እንደገና ን22 እንደገና ንስፓርታ እንደገና ን21 ሓሙሽተ ሽዱሽተ ክፍለጦራት ብምሉኦም ናብዚ ካልኣይ ኣቤታዊ ሰራዊት ኣብ ከብዲ ኤርትራ ዝነበረ ንወያነ ከያ ተዓናቕፈልና እንኳዓ ናብ ወያነ ከደ እንኳዓ ደንከልያ ወረደ ኢና ንብል ዝነበርና ንሕና
5: ጸላኢ ንረዳት ኢሉ ናብ ኣርዓኖ ገጹ ዘንቀሳቐሶ ናይ 503 ሞተራይዝድ ብርጌድ 2 ሻለቃታት ምስ ወገን ኣብ ዕኳረ ተራኺቡ ውግእ ገጢሙ እንተኾነ ወገን ኣቐዲሙ ነቲ ክሳድ ሒዝዎ ስለ ዝጸንሐ እቶም 2 ሻለቃታት ዋላ እኳ ናይ ነፈርቲ ደገፍ እንተገበረሎም ከየድምዑ ተጸፊዖም ተመሊሶም ኣብዚ ውግእ እዚ 4 ኦራልን 2 ታንክታትን ብጡዕያትን ክስልማ ኸለዋ ሓንቲ ኦራልን 2 ታንክታትን ሓንቲ ነፋሪት ሚግ 21 ድማ ተቐጺለን
3: ጸላኢ ውርድ ኢሉ ካብቲ ናይ ነብሮ ቁልቁል ናብ በዓል ዋደ ዘውርድ ኣሎ ስለዘይጥዕሞ ነቲ ዝነበረ ዓበይቲ ጉቦታት ገዲፉ ኣብ ከባቢ ዋደ እዩ ዓስኪሩ ስለዚ ንሕና ናይ 2 መዓልቲ ምውድዳብ ድሕሪ ምግባር ብቐጥታ ንዋደ ከነጥቅዕ መደብ ወፅዩ ንሕና ኣንጊህና ናብ ዋደ ገጽና እናኸድና ከለና ነቲ ሒዝንያ ዝነበርና ቦታታት ንምሓዝ ናይ ስፓርታኪያ ዝበሃል ኣሃዱ ናይ ጸላኢ ማለት እዩ 2 ብርጌድ ኣብቲ ጎልጎል ተራኺብና ጋና ኪቦ ዝበሃል ቦታ ኣሎ ኣብኡ ተራኺብና እቲ መጀመርታ ወፍርና ምስ እዩ ውዒሉ ኣዝዩ ማለት ክከላኸል ውዒሉ ንሕና እውን በቲ ዝሓዝናዮ መደብ መሰረት ንዑ ደምሲስካ ንዋደ ገጽካ ምኻድ ከም መደብ ስለተታሕዘ እቲ ወፊሩ ዝነበረ ናይ ስፓርታኪያ 2 ብርጌድ ዳርጋ ብመሰረቶ ደምሲሱ እንተበልካ ምግናን ኣይኮነን
5: ድሕሪ ውግእ ዕኳረ ብዕለ 33991 ኣጋምሸት ኩሉ ኣህዱታት ወገን ጉዕዞ ግስጋስዩ ንዋድየ ጀሚሩ እንተኾነ ባህርያዊ ቀማምጣ ቅርፂ ናይቲ መሬት ንጉዕዞ ዝዓናቕፍ ኣውራ ቅድሚ ናብ ጸላይ ምጽጋዕኻ ዘሎ መሰጋገር ዘይብሉ ኣጻድፍ ሩባታትን ዓበይቲ ደንደሳትን ብእሳተ ጎመራ ዝሓረረ መሬት ምርጋጽ ዝኸልኣካ ለማጽ ከቢብ ኣእማን ዝበዝሑ ብምንባሩ ጸላም ተደሪብዎ ሰራዊት ወገን ኣብ ጉዕዞ ሓዲሩ ሰዓት 4:30 ናብ ዕለ 31/3991 ዘውግሐ ዋድየ በጺሑ ተጋዳላይ ህዝባዊ ግንባር ነዚ ዝተጠቕሰ ባህርያዊ መሰናኽላት ድሕሪ ምስጋር ብዛዕባ ናይ ጸላኢ ኣተሓዛን ኣሰላልፋ ሰራዊትን ዝፍለጥ ነገር ስለ ዘይነበረ ብኣካይዳ ድሙ ሃስስ እንዳበለዩ ምስ ጸላኢ ተራኺቡ ውግእ ጀሚሩ ናይ 0 ሰዓት ሰዓት 4 ባዶባዶ ወጋሕታ ክኸውን ተመሪጹ እኳ እንተነበረ ብምኽንያት ባህርያዊ ናይ ጉዕዞ መሰናኸላትን ወገን ፍልጠት ናይቲ ቦታ ስለ ዘይነበሮን እቲ ውግእ ሰዓት 5 ባዶባዶ እዩ ተጀሚሩ
3: ድሕሪኡ ኣብ ከባቢ ዋደ ክሳብ ዕለት 3 መወዳእታ ናይ 3 መዓልቲ ኢና ተዋጊእና ኣብዚ ዝነበረ ውግእ ኣዝዩ ተሪር ምክንያቱ ጸላኢ ከም ድላይ ዝዝርግሓሉ ቦታታት ነይርዎ ንሕና ግን ኣፍልጦ ናይ ቦታ ስለ ዘይነበረና ንባዕሉ እቲ ሜካ ውሃብ ደገፍ እውን ንየማነ ጸጋም ክዝርግሓሉ ዝኽእል ቦታታት ብዘይምርካቡ ኩሉ እቲ ሰብ ብሰብን ትናሃና ኣጋር ሰራዊትን ምስ እቲ ሜካ ናይ ጸላእን እዩ ግጥም ቀኒዩ ዝኾነ ግን ንሸነ ኸማን ንምዕራብ ገጹ ክመጥጥ ፈቲኑ ኣይሰለጦን
5: ኣብዚ ውግእ ተሰሊፉ ዝነበረ ዓቕሚ ወገን ጠቕላላ ዓቕሚ ኣጋር ሰራዊት ናይ 9 በጠሎንታት ከምኡ ውን በጠሎን ሃንደሳ ውድብ ሓዊስካ 2575 ኣጋር ከቢድ ብረት 76 መካናይዝድ ክፍለ ሰራዊት 74 568 ብድምር 3219 ነይሩ ናይ ወገን ዕጥቂ ካብቲ ኣቐዲሙ ዝተገልጸ ዝፍለ ይነበረን ኣብዚ ናይ ዋድዮ ኩናት ተሰሊፉ ዝነበረ ዓቕሚ ጸላኢ ብጠቕላላ 17890 ነይሩ ኣብ ብውግእ ዋድየ ጸላኢ ዕረፍቲ ዘይብሉ ደገፍ ደብዳብ ነፈርትን ሄሊኮፕተራትን ይገብር ነይሩ ውግእ ምስ ተጀመረ ጸላይ ኣብቲ ከም ቀዳማይ መካ

0: መከላኸሊ መስመር ዓሪዱሉ ዝነበረ ቦታ ጥራይ ነይሩ። እቲ ኣብ ቀዳማይ መከላኸሊ መስመሩ ዓሪዱ ዝነበረ 503 ሞተራይዝድ ብርጌድ ብዙሕ ከየትከለ ቀልጢፉ ተበቲኑ ስለ ዝሃደመ እቲ ውግእ ኣብቲ ቀንዲ መከላኸሊ መስመሩ ገይሩ ዝዓረደሉ ናብ ብዋዴ ዝቕልቅል ክሳድን የማነ ጸጋሙ ዘሎ ሰንሰላታዊ ኮራቤት ኣተኣሳሲሩ ዝሓዘ መዛግብ ቀጺሉ። መጥቃዕቲ ወገን ብኽልተ ኣንፈት ዝቕጽል ዝነበረ ኮይኑ እቲ ብሸነኽ ጸጋም ዘጥቅዕ ዝነበረ ናይ ወገን በርጌት ነቲ ብቕድሚት ዝነበረ ናይ 503 በርጌት ቀልጢፉ ምስ በታተኖ ንረዳት ዝመጸ ናይ 17 ክፍሎ ጦር እውን ከቢድ ክሳራ ኣሰኪሙ ከባቢ ሰዓት 10 ባዶባዶ ዕማሙ ምስ ወድአ ነቲ ካብ ዋዴ ናብ በይሉል ዝወስድ ናይ ቀደም ጽርግያ ጸጋማይ ክንፍን ተቋጻጺሩ ኣብ ተዛማዲ ዕረፍቲ ውዒሉ። ብሸነኽ የማናይ ክንፊ ግን 17 ክፍሎ ጦር ብርጌዳቱ እንዳቀያየረ ሓያልን ናይ ምክልኻል ስልትታትን ማዕበላዊ ምድረ በዳን እናተጠቐመ ዕለ 31/3991 ንናህሪ መጥቃዕቲ ወገን ዓጊትዎ ውዒሉ። 17 ክፍሎ ጦር ኣብዚ ዕለት እዚ ልዑል ናይ ነፈርትን ሄሊኮፕተራትን መዳፍዕን ደገፍ ይረክብ ስለ ዝነበረ ንናይ ምክልኻል ዓቕሙ ኣድልዲልዎ ውዒሉ። ኣብዚ ናይ ዕለ 31/3991 ውግእ ጸላኢ ንየማን እንዳመጠጠ ንናይ ወገን ዓቕሚ የርቅቆ ስለ ዝነበረ ነዚ ናይ ጸላይ ስልቲ ንምምካን ብሓድሽ ተጠናኸረ ሓይሊ ንምጭፍላቑን ብምሕሳብ ወገን ካብ ጸገማይ ክንፊ ክልተ ሓይሊ ካብ ኣርዓኖን በርሓለን ንሓለዋ ድሕሪት ተባሂላ ተሪፋ ዝነበረት በጠሎን ብምስሓብ እቲ መጥቃዕቲ ንዕለት 1/4/991 ተወዲቡ ክቕጽል ተመደበ። ዕለ 31/3991 ግን ኣብ ሓያል ምክርኻር ተዋዒሉ።
1: መወዳእታ እውን ተሓሽጋ ተሪፋ ዝነበረት ናይ እንዳ 88 ባዕሉ ድፍተስፈይዳ ሓዝዋያ ንዓ ሒዝካ ርክባ ኢሎምን እውን ንዓ እውን ሒዘ ርክበ ዝኾነ ጸገማይ ግንባር ብየማናይ ግንባር ናሒዝና ነርና ኣሃዱና ያ 16 እውን የማናይ ግንባር ያሒዛ ነይራ። ኣብዚ ውግእ ምልምዕል ተውዒልና ኣይሰለጠናን ሓዲርና ሙን ለይቲ ኮታሓ ክንብል ምክንያቱ እቲ ቦታ ኣዝዩ ግል ዓይነት እስትራቴጂ እዩ ካስብሎ በቃ ገርመኩም እዩ መንደኻዱኽ መንደኻዱ ከምዚ ኖርማል መንደኻዱ ክንፈልጦ ዘይኮነስ ኣፃድፍ መንደኻዱኹ ሓንቲ ሕልፍቲ ላሙ ካብኡ ዝኸፈት ጉድጓድ ፀንሓካ ሕልፍቲ ላሙ ካብኡ ዝኸፈት ጉድጓድ ፀንሓካ ተሸሚመ ተኳታ ክቕፅላ ዘይከላ ይኮነ ብሬትስ ክትቅፅል ዘይትቕልጥ ኮይኑ ኮታ ክብሉ ሓዲሮም በዓል ማኦ ኣዝየን ገዛእቲ ተረትረ ነረን ንሰሙን ሕተ ክክብሉ ሓዲሮም ኣይሰለጦምኒ መሬት ምስ ወግሐ ኩሉ እቲ መሬት ክረአየና ጀሚሩ ምክንያቱ ቲ መሬት ንሕና ኩልና ሓደስቲ ኢና ንፈልጦ ነገር የብልናን ድሕርና ቅድሜና ዘሎ እንታይ እዩ እቲ ፅርግያ ናበይ ገፂ ዝኸይድ መገዲ ዓሰብ ናበይ ገፂ ዝኸይድ ንኸሮ ዘለና ኣንፈት ናበይ ገፅና ንኸድ ወላሓንቲ ንፈልጦ ነገር የብላ ንቅድሜና ጥራይ ተኽሲ ዘለዎ ቦታ እንዳተመርሓካ ጥራይካ ትኸይድ ከምኡ ስለ ዝነበረ ካብቲ መንደኻዱ መሬት ምስ ወግሖ ስለ ዝወፃና ኩሉ ስለ ዝተረኣየና ጎናዊ ኩናት እናገበርና መወዳእታ ነተን በረኽቲ ብንቋፀረን ክኢልና ኣብዚ ጸላኣይ ንገዛ ርሱ ካባና ዝገደደ ኣፍልጦ የብሉን ተመክሮ ናይቲ ቦታ የብሉን ንሱ እውን ናብ ዝኸፍአ ውግኣቱ ከም ዘሎ ሽሞም ከም ዘሎ እውን ብዙሕ ዝርድኦ ነይሩ ኢልካ ክትዛረባይ ትኽእልኒኻ።
0: ዕለት 1/4/991 ብመሰረት ዝተመደበ ሰዓት 16 ባዶባዶ ክጅምር እኳ ተሓሲቡ እንተነበረ ባህርያዊ መሰናኸላት ንጉዕዞ ሰራዊት ወገን ስለ ዘደንጎየ ሰዓት 16:30 እዩ እቲ መጥቃዕቲ ጀሚሩ። ኣብቲ ውግእ ወገን ብየማን ንዘግፍሕ ዝነበረ ጸላኢ ብምምላስን ካብቲ ከም መከላኸሊ ሒዝዎ ዝነበረ ታባታት ብምውራድ ከም ዝጽረግ ገይሩ። ናይ የማናይ ግንባር ጸጋማይ ሸነኽ ግን ከምቲ ዝድለ ክሰልጥ ስለ ዘይከኣለ እቲ ብየማን ዝዓጸፈ ናይ ወገን በርጌድ በቶም ናይ ጸጋሙ ዝነበሩ ኣህዱታት ጸላኢ ብድሕሪት ክህረምን ነፃ ኣውፂዎ ንዝነበረ ቦታታት ድማ ጸላእ ስለ ዝተቋጻጸሮ ክምለስ ተገዲዱ። ብኣጠቓላለ ዕለት 1/4/991 ብየማን ሸነኽ ዝተኻየደ መጥቃዕቲ ሙሉእ ለይቲ ኣብ ምክርኻር ተሓዲሩ ውፅኢት ኣይተረኽቦን። ኣብ የማናይ ሸነኽ ዘይመዕወትኡ ምኽንያት ጸላኢ ልዕሊ ዓቕሚ ወገን ስለ ዝነበረ ንጡፍ ናይ ምክልኻል ስጉምቲ ብምውሳድ ዘይተኣሳሰረ ወይ ዝረቐቐ ቦታታት ናይ ወገን እናመዝመዘ ወገን ንዝወስዶ መጥቃዕትታት የጋናድቦ ስለ ዝነበረን ብተወሳኺ ሕማቅ ቅርፂ መሬትን ጸላምን ጉልባብ ተጠቒሙ ይተዓጻጸፍ ስለ ዝነበረን ወገን ብቐሊሉ ክዕወት ኣይከኣለን።
1: ኣብ ዓሰብ ማይ እንተዘይሒዝካ ግንባር ናይ ዓሰብ ማይ እንተዘይሒዝካ ጠፊኢኻ ሞይትካ ኣለኻ ማለት እዩ። ንሕና ኣይተረዳእናን ጸላእ እውን ኣይተረድኦን። እዚ ናይ ገሓሪ ቦታ ዛራ እዩ መዓት ማይ ዘይተኣደነ እዩ ጥርግያ ብገሓሪ ክንቆርፀን ከም ዘለናን ንሕና እውን ኣይተረዳእና ጥርግያ ድኣ ተቋፂርና እንዲያ ዘለና ትሕትና እንዲ ዘሎ ምስ ተባሃለ በልክሱ ገርዋ ሕዝዋ እያ ተባሂላ እታ ፅርግያ ሓዝዋ እያ ተባሂላ ጸላኢ ገና ከየ ዝለቕ ከሎ ማለት እዩ እታ ፅርግያ ምስ ሓዝና ጸላኢ ተባህዲ ኢሉ
0: ማዕረ ማዕረ ናይዚ ብየማናይ ክንፊ ዝተኻየደ ስራሕ ብጸጋማይ ክንፊ ይቕፅል ስለ ዝነበረ በለት 1/4/991 ነቲ

0: ባሕር ወሳኒ መበገሲ ክኸውን ዝኽኣለ ቅርፂ መሬት ማለት በይሉል ዝቋፃፀር ብርኽ ዝበለ ቦታታት ሒዞም ሓዲሮም። ብኣጠቓላሊ ዕለት 1/4/1991 ካብ ሰዓት 16:30 ዝጀመረን ንሙሉእ ለይቲ ዝቐፀለን ውግእ ብፀገማይ ግንባር ድሓን ኣንፈት ክርኢ ከሎ ብየማን ግን ምዕባለ ኣይነበሮን። ብድሕሪዚ ዋላ እኳ ሰራዊት ወገን ኣዝዩ ተዳኺሙ እንተነበረ ተጋዳላይ ህዝባዊ ግንባር ስኑ ነኺሱ ነዚ ኣብ ዋዴን ከባቢኣን ዝነበረ ሰራዊት ክድምስሶ ስለ ዝነበሮ ወገን ዘድሊ ምውድዳብ ገይሩ ንዕለት 2/4/1991 ወጋህታ ዘየዳግም ወሳኒ መጥቃዕቲ ክወስድ ወሲኑ።
1: ኣብ ዋዲ ከዓ ካልእ ሓደጋ ካ ፀኒሕና 17 ክፍሎ ጦር ብነፈርቲ መፅኡ ንዓሰብ በዚ ቢዘን ገለመለዩ ነይሩ ዋደ ጣና ከይዱ ሒዝዋ ፀኒሕና ፍሉይ ነገር ዝገብሮ ከዓ እቲ 17 ክፍሎ ጦር ምሳና ነዊሕ ዓመት ስልትና ዝፈልጥ ኣካይዳና ዝፈልጥ ተመክሮ ዘለዎ ኣህዱ እዩ። እቲ ቅድሚኡ ካብ እቲ ሓምሻይ ክፍሎ ጦር ጀሚርካ ዋላ እዚ ሞተራይዝ ንብሎ ዘለና ዋላ እዞም ብርጌዳት ብምልኦም ብኢትዮጵያ ድመፁ ስለ ዝኾኑ ንዓና ይፈልጡናን እዮም ከምኡ ስለ ዝኾኑ ከዓይና ብቀሊሉ ነቃብፆም ነርና ማለት እዩ።
0: ወገን ንዕለት 2/4/1991 ከካይዶ ዝወጠኑ መጥቃዕቲ ንናይ ጸላኢ ክፉት ቦታታት ብምዝማዝ ንናይ ዕደላ ቀንዲ መስመሩ ዝኾነ መስመር ዋዴ በይሉል ብምቑራፅ ንብምሉእ ግንባር ኣብ ስጋኣትን ሓደጋን ንምውዳቕን ንምድምሳሱ ዝዓለመ እዩ ነይሩ። ብመሰረት ዕለት 2/4/1991 8:30 ብፀጋማይ ክንፊ 2 ቦጠሎን ዝኸውን ኣጋር ምስ 6 ታንክታትን ገለ ዓቕሚ ናይ ረሸሻትን ኣሰሊፉ ነቲ ሓሞትን ተፀዋርነትን ዝሓትት ናይ ቆረፃ ስጉምቲ ወሲድዎም። ሰራዊት ጸላእ እውን ተዳኺሙን ሞራሉ ተተናኺፉን ስለ ዝነበረ ጸኒዑ ከይተኸላኸለ ንመጥቃዕቲ ህዝባዊ ሰራዊት ምፅዋር ስይኑ ሒዝዎ ዝነበረ ቦታ ገዲፉ ቀልጢፉ ተበታተነ።
2: ኣብ ዋደ ዝነበረ ውግእ ኣዝዩ ተሪር ነይሩ። ጸላእ ዝኣክል ዓቕሚ ምፅኡ ዝኣክል ውዳበ ገይሩ ንሕና ድኻማ ኣለና፣ ናይ መስዋዕትን ናይ መውጋዕትን ኣሎ፣ እቲ ባህርያዊ ኩነታት ኣሎ። ብኣንጻሩ ግን እተን ካብ ከበሳ ከእታት ኤርትራ ዝመፃ ናይ ጸላኢ ክፍላተ ሰራዊት ታሃሴን ካብ ዝሑል ናብ ውዒ ስለ ዝመፁ ሳቶም ኣየበሉን ክፀንሑ ይከኣሉ ንዕና ንሓይሽ ተፃዊርና ማለት እዩ።
3: 31/3 ክሳብ ዕለት 2 ናይ 3 መዓልቲ ውግእ ነይሩ። ኣብዚ ናይ 3 መዓልቲ ውግእ ኣዝዩ መሪር ውግእ መሪር ውግእ ነይሩ። ተናሰላልፋና ከዓ ልክዕ ብመሰረት ኣቋማና ስለ ዝነበርና ንዕና ብፀጋም ኣይተሰሊፍና ነርና።
4: ዋደ ክትወርድ ከለካ ምናልባት እቲ ቦታ ናይ ጋሓረ ናይ ቮልካኖ ክሳይ ዘባላሽዎ ሰናን የእማን እዩ። ብፍላይ ንመካናይ ንክትወርድ ብጣዕሚ ፀገም እዩ ቢልና ማለት መንገዲ ፀባብ እያ ዋላ ንሳቶም ከማ ከመይ ገሮም ሓልፋ ከምዝነበራ ገዲምና ይዳሕራ። ኣብኡ ምስ ወረድና ናይ 3 መዓልቲ ዳርጋ ውግእ ኣካይድና ውግእ እናካየድና ግን 17 ክፍለ ጦር ካብ ኣስመራ መፅኡ ነታ ቦታ ናይ ዋደ ዓፂዋ። ኣብዚ ከቢድ ማለት እዚ እቶም ኣህርታት ገዳይ ናይ መስዋእትን መውጋእትን ኣጋጢሙ ክሳራታት መፅኡ ዋሕዲ መፅኡ ኮታ ጫቕጣቕ ኮይኑ ጫቕጣቕ ምስ ኮነ እሞ እንታይ ንግበር ተባሂልና ማለት ምስ በጫ ይውፁ እሞ ከም ዘለ ካብዚኣ እንተ ንምዝላቅ ኮይኑ ድኻማትና ሓቢርና ጸላኢ ግዳይ ኣብዛ ጎልጎል ክትርፈና እዩ ሕራይ ትእግረኛ ዝውፃእ መካና ዝ ግን ዝወፅእ የለን ኣብ ክንዲ ከምኡ ግን ዕድል መሃበና ፈተነታት ክነካይድ ኢልና
2: ትውግእ ሕማቕ ነይሩ። ኣብ መወዳእታ ከም ውፅኢት ናይቲ ሕማቕ ተሪር ምንባሩ ነዝልቕዶ ንድፋእ ዝብል ሕቶ ክትዕ መፅ ማለት እዩ። ጅና ኣብዚ እውን ንሕና ተኸፋፊልና ውጩ ተዋጢሩ ንሕና ገሌና ገሊኣት ንዝልቕ ኢላ ገሊኣ ከዓ ንኸመይ ግርና ክነዝልቕ ዳ ንሕና ንካብቶም ተቃወሙ ነይረ። ምክንያቱ ቀዳማይ ነገር ሰዓት 4 እዩ ነዝልቕ ዝበሃል ዘሎ ስዋኣትና ይቀበርናን ንሕና ከ ማህሰይቲ ነርና ናይ ስዋኣት ነሮምና ታሽሙ እዚ ደይተቐብሩ ውጋኣትና የልዓልናን ሽዑ ከዓ 5 ኦራል ቦምባን ጥኢትን ኣራጊፍና ምስ ራገብና ተን ኦራላት ከዓ ኣዝየን ንድሕሪት ከይደን ናብ መሕቢአን ኣግራብ ኣቴንን መዓስየን ሰን ክመፃ መዓስና ክንፅዕን ጥኢትን ቦምባን ክንፅዕኖ መዓስና ውግኣት ከነግሕዝ መዓስና ስዋኣት ክንቀብር ወጊሒ እዩ። ኣብዚ መውዓል ጥራሕ ዩ ደዋፅእ እጂ ኩሎም ቶም ምሳይ ዝነበሩ በዓል ቋንቁ ነይሮም በዓል ሃብቱ ነይሮም ሃብቲ ግረንድራስ ቋንቁ ሓደ ይርእቶና ነይሩ ማለት ክንውዕል ኣለና ምርጫ ዝበሃል ነገር

በቲ ተኸስተሃይለ ፈፂምና ንውዕል ኣይንኽእልና ከነዝልቕ ኣለና ፅባሕ ንጎ ካልእ ሽግር ክመፅ እዩ ናይ ዝመፅእ ሽግር ተሓተቲ ስኹም ኢኹም ኣብዘይንኣምነሉ ውግእ ተእትውና ኣለኹም ገለመለ ብዙሕ ዘረባታት ነይሩ ኣብ መወዳእታ ድሕሪ ክንደይ ክትዕመቸም ሕጂ ምዝላቕ ግን መሬት ወጊሕ እዩ ዛል ሓጥሓጥ እንዳበልና ብሄሊኮፕተራት ገይሩ ክክስትረና ክውዕል ብኣንቴነብ ገይሩ ሰራዊት እንዳውረደ ቅድሜና

0: ዋደ ብኣርዓኖ በርዓኖ ደውረደ ሩባ ንጎላጉል ንበይሉ ዝወርድ ኣሎ ኣብዚ እታ ሩባ ትረአየና ነራ ሕጂ ከም ምርጫ ምናልባት ነዚኣ ንመፅናዕቲ ኣካይድና ትሕልፍቲ ኮይና በዚኣ ንክንገጥሞ እቲ መደብና ነይሩ ብኡ መሰረት ሕጂ ንመጀመርታ ንወዲ ገብረኣብ ርክብና ወዲ ገብረኣብ ከምዚኣ ከምዚኣ ኣላ እሞ ኣህርታት ተወፂዑ ኣሎ ኣኽር ከዓ በፂሑ ኣሎ ዘይ ፈተና ትበሃል እዛ ናይ ሃንደሳ በጦሊ ጥራያ ካልእ ግን ኩሉ ፈቲኒ ስለዚ እንታይ ንግበር ከም ርእቶ ግን ንሕና እንታይ ኣላህና እዛ ናይ ሩባ ከድኩም ኮለላ ተገበርኩምላ ዝሓሸ እዩ ኢልና ሕራይ እሞ ኣነ በዚ የማናይ ስለ ዘለኹ ፈንጂ ንገሮ ኢሉ ንፈንጂ ከዓ እታ መልእኽቲ ሂብናዮ እታ ኩላታ ናይ ታኩነታት ናይ ኣጋር ኣህርታት ኣጋጥሞ ዘሎ ሽግር ኩላ ሓቢርናዮ ቀልጢፍኩም ኮለላ ኣካይድልናዮም ኮለላ ከካይዱ ማለት ካብ ታንከኛ ካብቶም ሓለፍቲ ካብተን ኣጋር ኣህርታት ሰድዮ
1: 17 ዓመት እዩ ምስ 17 ወላ ሓንቲ ከገላግሎም ኣይከኣለን ናህሪ ስለ ዝነበረና ዝኾነ ዋጋ ከፊልና ኣጥቅዒናዮ ዳሃድም ሃዲሙ እታ ዝያዳ ዝሓገዘት እዛ ቦጠሎኒ ናይ ምስ እዛ ፀገምና ዝነበረት ቦጠሎኒ ምስ ሜካ ቆሪፆም መስመር ናይ ጋሓረ ስለ ዝቆረፅዎ ፋሓብቲ ንኣትይዎ ዝሃደመ ሃዲሙ ዝተማሃረ ተማሪኹ ንቡሬ ገፆም እዮም ሃዲመን ማለት እዩ
2: ኣብዚያ ማናጃ ዝበሃል ነይሩ ከመይ ዝበለ ጅግና ማናጃ ምሳ እዩ ነይሩ መራሕ ቦጠሎኒ ኣነ ክፍትን እየ ኢሉ ናበይ ክትፍትን በቃ ካብዚ ኣብዚ ክንውዕል ስለ ዘይንኽእል ኣነ ክፍትን በዛ ዘለኹዋ ጥራይ ሕራይ በሉኒ ኢሉ ፈትን ኢልነ ምስ ፈተነ በቲኑ ገዲፍዋ ፀላይ ፋሕፋሕ ኢሉ
0: ሰዓ 7 ተበግሾም ኣብ መወዳእታ ከዓ ሰዓት 1 ለይቲ መፅኦም ለይቲ መፅኦም ጭር ትብል ንፈንጂ ይረኽቦ ይ ፈንጂ እዚ ቦታ ታንክታት ዘይኮነ ብዙሓት ታንክታት ከሰልፍ ይኽእል እዩ ስለዚ ምስጋር ንምኻድ ፀገም ዝበሃል የብሉ ስለዚ ከነፅቅዕ ንድሕር ኮይና ግን ካብ የማናይ ታንክታት ትወስኸልና ብል ንወዲ ገብረኣብ ረኽቦ ንወዲ ገብረኣብ ረኺበስ ታንክታት ትወስኸሎም ብሎ 4 ታንኪ ምናልባት ኣብቲ ክስታያ ቴክኒካዊ 3 መፅና ናይ ድብሉ እታ ኩናት ሰዓት 7 ንግሆ ክጅመር ክስታይ ንገብር ፀላኣይ ሕጂ ኩሉ እቲ የማናይ ጎቦታት ተቋፃፂርዎ ስለ ዘሎ ንዓና ስንጠቕ ኣቢሉ ናብ ዝነበርና ይኹን መልሰና እዩ ድህንደድ ዘሎ ንሕና ከዓ ብሸነኽ የማን ብድሕሪ ኢና ንመፅእ ዘለና ኣብዚኣ ንግሆ ሰዓት 7 እታ ኩናት ትጅመር እታ ኩናት ምስ ጀመረት መጀመርታ እናተንቀሳቀሲ ኩናት ተን 7 ታንኪ ይቃፀላ 7 ታንኪ ኩለን ሓዊ ምስተበለ ፀላኢ ፍፁም ራዕዲ ኣት እዚ 17 ክፍሎ ጦር ከዓኒ ማለት እቲ ኩነታትና ምስ ረኣየ መጥቃዕቲ ኣካይዱ ከብለና ክመልሰና እዩ ዝሓስብ ዘሎ ከምዚኣ ምስ ኣጋጠመ 7 ታንኪ ቀፀላ እንደገና እታ መጥቃዕቲ ብድሕሪ እትመፆ ክፍሎ ሰራዊት 17 ካብዛ ጎቦ ከምዛ ሃመማ ተፀሪጉ ዕዝር ይብል ማለት እዩ
2: 17 ክፍሎ ጦር ብምሉእ መፅእ ነይሩ እቲ ብድፋዕ ዘሎ ሰራዊት ካሃድም ምስ ረኣዮ ሓንቲ ነገር ከይገበረት ክኢሉ ንቡሬ ገፁ ኸይዱ ኣብኡ ብፅምኢን ብጥሜትን ብምሉእ ረጊፉ ሓንቲ ጥኢት ከይቀተልናዮ ከይሃረምናዮ ማለት እዩ ብምሉእ 17 ክፍሎ ጦር ካብ ኣስመራ ይመፅ እዩ ስለዚ ካብ ኣስመራ ዝመፁ 3 ክፍለ ሰራዊት 21 22 17 እንደገና ተደረብቲ ብርክት ዝበሉ ብርጌታት መፅኦም ዕላማን ድሌትን ናይቲ ውድብ ከዓ ተተግቢሩ ማለት እዩ ልዕሊ እቲ ዝተገመተን ዝተደልየን ድሕሪኡ ንሕና እንደገና ንበይሉል ቀፂልና ማለት እዩ
0: እቲ ኩነታት ናይ ፀልማት እውን ስለ ዝርከበ መብዛሕትኡ 17 ካብ ንሕና ድቐተልናይ ኸማን ብቦምቡኡ ድሞተ በዝሓ ትጎላጉል ስለዚ እታ ናይ ዋደ ከዓኒ ብከምዚኣ ንዕወተላ ምናልባት ኣብኡ 7 ታንኪ ንማርኽ 222 ከምኡ ቡንቦታት ኮታሳይ ንብል ዝኾነ እቲ ዋደ ዝበሃል ግን ንዕወተሉ ማለት እዩ ሓንቲ ብዚኣ ሕጂ ኣባ ነንሕድና ጫቅጣቅ ደበለትና ንሕና ፀላኢ ተዳኺሙ ከሎ ሰራዊት ዋላ ብብሑድ ገርካ ክሰዓብ መደብ ነርና ፀቂጥና ተዛሪመዮም ግን ንሕና ምስ ዝደቐነናዮ ክሳራታት ጉድሎታት ስለ ዘለና ከምዛ ዘለናዮ ከለና ንኩናት ክንቅፅል ኣይንኽእልና እንተደሊኹም መፂኹም ኣብ ዋደ ኣኼባ ግበረልና ሞ ገምጋም ትገብሩ ኢሎምና መፂ ናብቲ ዋደ ምስ ረኸብናዮም ብልክዕ ማለት እቲ እንታይ እዩ እቲ ድሌትን እቲ ኩንነትን በበኑ ነይሩ እቲ ድሌት ንሕና ተቐፂሉ ማለት ንፀላኢ እንተ ተዳኺሙ ከሎ ስዒብካዮ ብዕጥፊኢካ

0: ትዳኹሞ እንተ ደኣ ደሲዕብካ ከዓ ተወዲቡ እንደገና ካልእ ሽግር እዩ ዘምፅአልካ ብዝኾነ ክንስዕቦ ይከኣልናን ዋደ ማለት ናይ ክልተ መዓልቲ ዕድል ናይ ምውዳብን ናይ ምፅጋንን ንብል ዋደ ወዲእና ንግሃረ
1: ስለዚ ኣብ ናይ ዋደ ሓደ ክብድ ዝበለ ናይ ሰለስተ መዓልቲ ኣውዒሉ ኣብቲ ስልታዊ ሰራርሓና ኣብቲ ሆሮሩማ ገፅካ ሕጂ ናይ ንኣብነት በዓል ስሉሒ ኢላ ካብታ ማይ ንሕርምሲስኪያምሲ ፈፂምካ ግስም ዝበለ ሳህራ እዩ እዚኦም በዓል 17 ኣብዮም ጠብዮም በሰብ ቀቲልካ ከምዘይውዳእ ክትፈልጡ ኣለኩም ማይ ፀሚዑ ህልም ዝበለ ደዘርት ምስ ዘርቤኻዮ ኣኺልዎ ዳሓርካ ትጎልጎል ከምዝምሰለ ከዓ ማይ ደላ ቅድሜካ ይድመስለካ ፈለቕ ፈለቕ እዩ ድብል ማይ ክረክብ ማይ ክረክብ ኣምሓራ ከምዛ ትፈልጥዎ ከዓ ይትኽእል እያ ስለዚ ንሕና ቀቲልና ወዳእናያ ሰራዊት ኢትዮጵያ ኣብቲ ጎልጎል ምስ ሰደድንያ በዓል ሰላማ 17 ክሎጦር እቲ ዝሓየለን እቲ ዝበዝሐን እዩ ነሩ ብዙሒ በዛ ናይ ዋደ በዚኣ ምስ ፈደስናዮ ዋላ ሓደ ሰብ ኣርኪብና ዝቐተልናያ ነገረ ሰራዊትና ካይባታተለይ ሓጥራይ ስቕበል እዚ ሰራዊት እዚ መላስ ኣብያት ቁርባ ቡሬ ኣብ 71 ንኣትዩ እምበር ዳኣት ዋ ሓደ ኢልና ታጎልጉ ኩላ ትርኢ
2: ደንከል ከቢድ እዩ ትሑፃ ፍረስኒ የንድደካ እዩ ኣብኡ ደቂስካ ክትዋጋእ እቲ ቀፀላ እምኒ ኣብኡ ደቂስካ ክትዋጋእ ኣዝዩ ከቢድ እዩ 244 ተዓቕሚ ሰብና እዩ ኣብቲ ተዋጋእ ሰራዊት ተን ሓሙሳ ደቂ ኣንስትዮ እየን እቲ ክፍልታት 26 እዩ 5 ደቂ ኣንስትዮ ኣለዎ ካብቲ 26 55 እየን ናይ ተኣሃዱ ኣብ ኩሉ ትስራሕ ከዓኒ ዓይሚመን እየ መግለፂ ክትረክበለን ደለካ ሳ ትረክበለን ኢካ መግለፂ ኣነ ግን ብርሃን ይብለን ንብርሃን ሲ ካልኣ የብሉን ብርሃን ደቂ ኣንስትዮና ሓያላት እየን ኣዴታትን ሓያላት እየን ስለዚ ምስ ከምዚ ነተን ደቂ ኣንስትዮ ኣብቲ ዝነበረ ኩነታት ዕውት ስራሕየን ሰሪሐን ብሓባር ንኩሉ ነቲ ክስገር ዝግበቃሰ ገይረን እየን
3: ኣዋዲ ማይ ፅምእ ነሩና ማይ ምስሰተና ብምሉእና ደም ኢናሸና ፀላእይ ኣብኡ እንተተጥቃዓና እንተትመፀና ነይሩ ሲ ወላ ሓደ ሰብይ ምተወግአን ኣብቲ ማኪና ሽዑኡ ተደርቢና ንፅባሒቱ ሽዑ ኮይናት ኮይኑ ኣብኡ መሪር ኩናት ሓደ ብርሃለይ ዝበሃል ካብቶም ሓደስቲ እዩ መድፋዕ ጅብሬን ይኸዓ ነይሩ ሓድሽ ኮሎስ መድፋዕ ጅብሬን ነይሩ ኣብኡ እሱ በዚ ኣይቱ ተሃሪሙ ውጢኢት እቲ ደም ንውሽጢ ዝኣቱ ነይሩ ሽዑ እንታይ ይብለኒ ጓል ሓለፋ ምሽ ንኩሎም ተድሕን እዮም ነርኪ ኣድሕን ንባ እንዳበለ ሽዑኡ እሱ ተሰውዩ ማለት እዩ ኣብኣ ተሰውዩ ሓደ ሱ ተሰውዩና ውጉኣት ከዓ ነይሮም እቲ ኩናት ኣብኡ ነበረ መሪር እዩ ነይሩ ብጣዕሚ መሪር
4: እቲ ብፀጋም ወገን ዝተወስደ ናይ ቆረፃ ስጉምቲ ነቲ ብየማናይ ክንፊ ፀኒዒ ዝከላኸል ዝነበረ ሰራዊት ፀላኢ ስለ ዘሰንበዶ ንሱ እውን ብዘይተወደበ መልክዕን ኣንፈትን ክሃድም ጀሚሩ ታንክታት ወገን ኣብቲ ዝሓለፈ ናይ ክልተ መዓልቲ ውግእ ብሰንኪ ዘይምቹእ ቅርፂ መሬት መተዓፃፀፊ ዕድልን ናይ ተኽሲ ሜዳን ስኢነን ተሳትፎን ተደሪቱ ድሕር ምፅናሕ ነተን ዓቕለን ኣፅቢበን በቲ ዝተቆርፀ መስመር ካህድማ ዝፍትና ዝነበራ ታንክታት ፀላኢ ኣብ ናይ 2500 ሜትሮ ርሕቐት ብዘደነቕ ናይ ጨመተ ብልሓት ታንክታትን ሓንቲ ኣንፊብያንን ኣትሪፉሉ ሽዑ እዚ ናይ ጨመተ ብልሓት እዚ ኣብ ተመክሮ መካናይዝድ ወገን ፋል ማይ ከይኮነ ኣይተርፍን ተባህለ
1: ቀዳማይ ነገር ኣብ ደንከልያ ማይ ድሓዘ ይድዕወት ሸገርገር ገለ ዝበሃል ነገር እንተልልካ ጠፊእካ ዓሪድካ ማለት እዩ ስልጣዊ ካያይዳኻ እንታይ ክኸውን ኣለዎ ንኩሎም ዑራን ኩርባን ሰራዊት ኣይግበርን በዕሎም እዮም ድሕለዉ ተማፀኒ ነቶም ወሰንቲ ዝበሃሉ ማይ ዘለዎም እንጀራ ዘለዎም ሎጂስቲክስ ዘለዎም ናብኦም ኣምሪሕካ ንኦም ጠቅ ቢልካ እቲ ኩሉ ሰራዊት ኣብ ርባን ኩርባን ፅርሐ እንታይ ዝኾንሻ እዩ ናባኻ እዩ ማይን እንጀራ እንደልዩ ይመፅእ
5: ክንዲ ብፅርጋ ክመፅእ ትፈትን ናበይ ገፅ ሃዲሙ ንበረኻ ሃዲሙ ንበረኻ ምስ ሃደማ ምንታይ ኣትዩ ኣብ ሆሮርማ ናይ ክልቦ ዲሶሎን ገለበለን ይኣትዩ 17 ጠቕላላ ከም ሰራዊት ቀቲልና ኣይወዳእና እዮን ባህር ቀቲልዎ ኣብዚኣ ንሱ ዘምሰሰልና ንሕና ዋዲ ኣእቲና ብዘይ ገለ ፀገም ዋዲ ዒላያ ዘላታ ታማይ ተቆፃፂርና ጋሓራ ከዓ ብዓብዪ ትዛራ ከዓ ሰራዊትና ተቆፃፂርዎ
1: ስለዚ ካብ ጉይ መዓል ክሳድ መሓዝ ዝብል ምስላ ናይ ህዝባዊ ጉማር ኣሎ ናይ ህዝብና ኣሎ ንስኻ ንኩሉ ነገር ክሕዘየ ትብል ትኾንካ ጠፊእካ ማለት እዩ ነቶም ኣለዉ ዝበሃሉ ኣፅኒዕካ ንዖም ዕምት ኢልካ ንዖም ዳርእሽካ ተወዲያታ ጉዳይ ካልእ ክትማርሕ ኢካ ትውዕል እምበር ካልእ ኣብ ሽግር ዘይኮነስ ንስኻ ፈታሕ ሽግር ኮንካ ኢኻ ትርከብ ማለት እዩ ስለዚ እቲ ካልኣይዞን ዝበሃል ኣዋደይ ተዛዚሙ

ካብ ሚኒስትሪ ምክልኻል መሰናድኦ መደብ ዋልታ ዝዓዘዘኒ ዝኸበረን ሰላምታና ተቐበሉ ከመይ ቀኒኹም ዝኸበርኩም ተዓዘብትና እምበኣር ከስንለሞ እውን መደባትና ሓደ ድሕሪ ሓደ ተሰሪዑ ናባኹም ክነቕርቦ ኣብ መስመር ኣለና። ክሳዕ መወዳእታ መደብና ምሳና ሕቢርኩም ክፀንሑ ብክብሪ ንዕድም። ፈለማ ተሰሪዑ ዘሎ ትሕዝቶ መቐፀልታ ናይ ዝሓለፈ ኮይኑ ናብ ግንባር ሓልሓል ገፂ እዩ ክወስደና። ኣብ ዝሓለፈ ቅንያት ክፍለ ሰራዊት 96 ነበር ናብ ግንባር ሓልሓል መብፃሕ ገይሮም ነይሮም። ንሎሚ ንሰብ ውዕሎ ህዝቢ ሓልሓልን ተዘክሮታቶምን ዘካፍል መደብ ይክኸውን። ምክትታልኩም ቀፅሉ።

ኣብ ዝሓለፈ ቀዳማይ ክፋል ናይዚ መደብ ንንጹር ዓላማ ናይዚ ጉዕዞን ንጦብላሕታ ኣባላት ክፍለ ሰራዊት 96 ነበር ከምኡ ውን ንድሙቕ ስነ ስርዓት ኣቀባብላ ህዝቢ እቲ ከባብን ዝምልከት ሓደ ትሕዝቶይ ቀሪቡ ነይሩ ንሎሚ ከዓ ንዕዙዝ ውዕሎታት ህዝቢ ኣስማጥን ከባቢኣን ኣብ ግዜ ብረታዊ ቃልስና ዝምልከት ዝተዳለዉ መደብ ኮይኑ ህዝቢ ኣስማጥ ዕምሪ መግዛእቲ ኣብ ምሕፃር ነብሱን ጥሪቱን ወፍዩ ምስ ተጋደልቲ ህዝባዊ ግንባር ኢድንጓንትን ኮይኑ ንዝሐለፎ መሪር ህይወት ዘዘንቲ ክኸውን እንሆ

0: ኣብ ውሽጢ ዘይተጸዓዲ ባህርን ባህልን ህዝቢ ኤርትራ ክልተ ግዜ ጥራሕ እዩ ክምብርከኽ ዝረአ። ናብ ፈጣሪኡ ክሰግድን ተንበርኪኹ ክትኩስ እንከሎን በቃ። እዚ ኣብ ዝሓለፈ መዋእል መግዛእቲ ጐሊሑ ዝተንጸባረቐ ብርቂ ተርእዮ እዚ ህዝቢ እዚ እዩ። ካብ ተመክርኡ ይነቅሕ ይምሃር፣ ኣብ መኸተ ይብድህ፣ ኣብ ፖለቲካዊ ብልሑ ይውደብ፣ ሰሚሩ ይዓጥቕ፣ ዓጢቑ ብጽንዓት ይቃለስ፣ ተቓሊሱ ወይ ቃልስ ይዕወድ ድማ ህዝቢ ኤርትራ። እዚዩ እቲ ህዝቢ ካብ ዝሕቆ እዙዩ ድማ እቲ ተጋዳላይ። ካብዚ ተበጊስ እዩ እዚ ክፍለ ሰራዊት ምስ ህዝቡ ውዒሉ ክሓድር ገጽ ንገጽ ክረአአ፣ ታሪኻዊ ሓላፍነቱ ድማ ምዃኑ ኣሚኑ ናብዚ ቦታ ምብጻሕ ዝገበረ። ህዝቢ ኣስማጥን ከባቢኣን ብኣርከስ ኣብዚ ኣጋጣሚ ዝተረኺቡ ንሕሉፍ ቃልሱ ንድሕሪት ምልስ ኢሉ ብኸምዚ ዝስዕብ ከዘንትዩ ንከታተል።
1: ልደሽ እልህና ከም ውላድ ኣምዒትና ወውላድ ኣምዒትና ትከማን ዶለላ ንርእዮም ታ ኣብማ ኣብ ሓሊምኒ ትከበቶም ወይማ ወይባህታብ ንብሎ ውላጅድ ሓነተውና ንብላን
0: ኣባል ሽማግለ ብድሆ ዝነበረት እያ። ህዝብን ተጋደልትን ከም ማይን ጸባን ሓቢርና ንሰርሕ ነርና። እሳቶም ኣደይ ኣቦ ይብሉና፣ ንሕና ኸዓ ደቀይ ድሓንእተው እናበልና ሓቢርና ንንቀሳቐስ ነርና። ዓብዪ እምነት ኣብ ሓድሕድና ነይሩና።
2: ካብ ናቕፋ ክልተ ሓይሊ ሒዝና መጺእና ኣብዙ እዚ ቦታ እዚ ናይ ተጋደሎ ሓርነት ነይሩ። ህዝባዊ ግንባር ኣይትፍለጥን ነይረ፣ ቁዒ ነይሩ። ብሃሆት ምስ መፀና ህዝቢ ሃሆት ኣነን ብርሃነን ወሲዶም ኣብ ሓደ ቦታ ኮፍ ኣቢሎምና እተን ክልተ ሓይሊ ባዕሎም ተረኪቦምን ኣበይ ሓውዕዎም ኣበይ የብልዕዎም ኣበይ የስዎም ኣይንፈልጥና ለይቲ እተን ኣሃዱ ቅትሪ እኽሊ በትካ ቃንጫ ዓፅዳ ምስኦም ስርሕ ውዕላ ኣብ ዝግራውቲ ምሸት ሰብ ዘይፈልጦ መደቀሲ የብፅሕዎም ካብ ሃሆ ጀሚና ክሳብ እዛ ኣስማት እዛ ዘለና እዛ ኣፍጃምራት በፂሕና ባዕሎም መርሑና። ስለዚ ምትእስሳር ናይዚ ህዝቢ እዚ ምስ ህዝባዊ ግንባር ካብ ንውሕ ግዜ

0: ዝመፀን ምሳና ከቢድ መስዋእቲ ዝኸፍል ዝነበረ ቀዳማይ ውድባዊ ጉባኤ እዚኦም ኣብ ማእኸል ጀብሃ ከለዉ ካብዚኣ ከይዶም ተሳቲፎም በዓል ሙመድ እድሪስ፣ በዓል እድሪስ ድራዕ፣ በዓል ዓብደላ ፍሩጅ፣ በዓል ማሕሙድ ኣድም ኩሎም ሓለፍቲ ናይ መንጠቃ ናይ ጀብሃ ነይሮም፣ መስኡሊን ናይ ጀብሃ ነይሮም። ብረት ተሰኪሞም ነይሮም። ገሊኦም ኣቁርደት ንኸይድ ኣለና ኢሎም፣ ገሊኦም ሶዳን ንኸይድ ኣለና ኢሎም፣ ገሊኦም ከረን ንኸይድ ኣለና ኢሎም ካብዚ ፋሕ መፂኦም ተሳቲፎም ኣብዚኣ ተመሊሶም። ስለዚ ተራን ምትእስሳርን ምትሕቃፍን እምነትን ናይዚ ህዝቢ እዚ ኣብዚ ግንባር ዝሓዝናይ ዝበቐለ ከም ዘይኮነ ከበርህ ስለ ዘለኹ እየ ተቕሶ ዘለኹ።
1: ኣነ ዝከርኒ ሓን እግሪ መንገድኹም ሓንቲ ንእሽተይ ሕክያ ክነግረኩም። ናይ ተጋደልቲ ተጋድሎ ሓርነት ኤርትራ በዚ ከባቢ ተንቀሳቂሶም ድሓር ሰለስተ ሰብ እዮም ነይሮም። ሓደ ገባር ክመፅር እዮም እዚ ከዓ ምርኤካ ምስዓካ ኢሉስ መስጢራት ክወስደልና እዩ። ስለዚ ኣነ ክዛረበ ስኹም ስቕ ጥራይ በሉ ኢልዎም ነቶም ብፅወጡ ድሓርስ ስቕስቕ ኢሎም ሰላም ዓለይኩም። ዓለይኩም ሰላም። ከመይ ኣለኻ? ከመይ ኣለኹም? እዞም ድቀይ ቤን መፂኹም? እዞም ድቀይ ኢልዎም ዛረባ ከቋርፀሎም ደልዮም ብሰማይ መፂና ኢሎም ድሓር ከምኡ ምስ በልዎ ገሪምዎ እቲ ዛረባ ወይለይ ወይለይ ካብ ሰማይ ዝመፁ ንመጀመርያ ግዜ ብሂወትና ንርኢ እዞም ድቀይ ማይ ስኢና ኣለና ከበር ናይ ማይ ሃቡና ብሰማይ ከም መፅኹም ኢልዎም እዛ ሰብኣይ እዚ ኣይትርፍና ኢሎም ገዲፎሙ ፍንቲ ትብሉ ድሓር ሓበሬታ ኣድልይዎም ራእዩ ሕጂ ትምትእሳር ሓበሬታ ኣድልይዎም ምልስ ኢሎም ይባ ኢሎም በዚ ክንሰግር ደሊና ህፁፅ ስራሕ ኣለና ናይ ፀላይ ምንቅስቃስ ብዚ ቅድሜና ከመይ ኣሎ ኢሎም ብኡ ስለ ዝመፀ ፀላይ ካብ ንጎ ወፊሩ እዚ ትርእይዎ ዘለኹም ኩጆታት ኩሉ ፀላይ ተዘርጊሕዎ ኣሎ ኢልዎም ድሓር ቅሩብተይ ቤን ክንመልቕ ንኽእል ኢሎም ሓንቲ መንገዲ ክፍቲ ዘለባታ ዝመፀኹም ኣየዞም ድቀ ኢልዎም ራእዩ ሕጂ እንድሕር ከተተሓባበሮ ዘይደሊኻ እቲ ህዝቢ ካ እውን ኣይተሓባበረካ ኒናትካ ዋላ ከሎ ስለዚ ጉዳይ ህዝቢ ምስ ህዝቢ እዩ ዝስራሕ።
2: ብዛዕባ ኣብ መፃፅኣ ክፍለ ሰራዊት 96 ኣብ ግንባር ሓልሓል ኣመልኪቱ ዑስማን ጅምዕ ከምዚ ይብል።
3: ክፍለ ሰራዊት 96 ትላዓድሊ መጡና እንዳሃለው ኦሮ ነፈር ከም ሓሙስ ነፈር ንኦሮ
2: ናብዚ ቦታ ክመፁ ከለዉ ሓደ ተጋዳላይ ክንዲ 5 ሰብ ኮይኑ እዩ ዝሰርሕ ነይሩ። ማለት በቲ ሓደ ኢዱ ከላሽን ዓጢቑ ከም ተጋዳላይ፣ በቲ ሓደ ኢዱ ከዓ መምህር፣ በቲ ሓንቲ ኢዱ ከዓ ከም ዳኛ ንህዝቢ ዝዓርቕ፣ በቲ ሓንቲ ኢዱ ከዓ ኣብ ምውዳብን ምጉስጓስን ህዝቢ ንምንቃሕን ንምዕጣቕን። እዚ ሓደ ሰብ ከሎ ከም 5 ሰባት እንዳሰርሐ ይኸይድ ነይሩ። ካብዚ ሓሊፉ ካብ ድዝከረኒ 1983 ኣብ ከባቢ ኣክዋር ውግኣት ንምሽካም መፂና ከለና ሓደ ካብቶም ውግኣት ማይ ኣስዩኒ ኢሉና ንሕና ከዓ ብተጋደልቲ ዝተዋህበና ሓበሬታ ንውጉእ ማይ ኣይተሃብዎ ዝብል ነይሩ። ስለዚ ማይ ከሊእናዮ ጽንሕ ኢሉ ግን ቻው ኢሉና ኣነ ኸይደ ዓወትኩም ናይ ግድን እዩ ጉዕዞኹም ቀጽሉ ኢሉና ብጉር ከዓ ተሰዊኡ ኣብታ ቦታ ምስቶም ብፀቱ ገዲፍና ናብቶም ካልኦት ምስ ህይወቶም ዝነበሩ ኣልዒልና ተበጊስና። እዚ ዘረባ እዚ ናይ ሓደ ናይ ኣፍልቡ ከቢድ መውጋእቲ ኣጋጢሞ ዝተሰውአ ውጉእ ዝበለና ክሳብ ሎሚ ዘይርስዖ ክጠቕሶ ዝደለኹ ዘረባ እዩ ነይሩ።
3: ክናዮም ስያሳት በልሐ ደያላትነ ኣባይካ ምንቱ ወፈታይካ ምንቱ ኣዋላይ ኣባይ
2: ጸላኢና ኣብ ምልላይ ቀዳማይ ጸላኢ መን ምዃኑ ካልኣይ ጸላኢ ድንቁርና ምዃኑ ሳልሳይ ከዓ ድንቁርና ዝመንቀሊኡ ዝተፈላለዩ ማሕበራዊ ፀገማት እዮም ነይሮም። ነዚኣቶም በቲ ዝተኻየደ ጎስጓስን ምንቕቓሕን ኣብ ሕብረተሰብ ብዙሕ ለውጢ ከም ዘምፅእ ተገይሩ። ኣብ እዋን 1984 ዝነበረ ድርቅን ጥሜትን ኣብ መንጎ ተጋደልትን ህዝብን ዝተረእየ ምትሕባርን ይገልጽ።
1: እቲ ህዝቢ ምስ ሰብሩ ኢድን ጓንትን ኮይኑ ኣብዚ ከባቢ እዚ ዝነበረ ሓያል ጥሜት ብሓባር ክፀረጎም ነይሩ። ኣነ ትማል ኣይጠቐስዎን እምበር ይዝከረኒ እዩ ህዝቢ ዓካ ዓካ ኣርዩ ጥሒኑ ክቕርበለ ይዝከረኒ። ኣብዚ ከባቢ እዚ ሓላፊ ናይ ህዝባውን ዞባውን ሰራዊት ተባሂለ ተመዲበ ንሽዱሽተ ወርሒ። ስለዚ ከምታ ዝበልክዋ እቲ ህዝቢ ንባዕሉ ካብታ ሳውራ ደገ ዝነበረ ሰብ ኣይነበረን፣ ኩሉ ምስተ ሳውራ እዩ ተጠሚዩ። ምስ ሰውሩ ስለ ተጠመረ ምዚ ክፍለ ሰራዊት እዚ ከዓ ንነዊሕ ግዜ ክዝክፍለ ሰራዊት ሓሙሽተ ዓመት ስለ ዝዓረደ ብዚ ከባቢ እዚ ህዝቢ እዩ፣ እዚ ሰውራ እዩ፣ እዚ ተጋዳላ እዩ ኢልካ ክትፈልዮ ዘይትኽእል ብሓባር ሓደ ጥምረት ኮይኑ ብሓባር ክፅዋእ፣ ብሓባር ክጠሚ፣ ብሓባር ክፀግብ፣ ብሓባር ክቅደን፣ ብሓባር ክዓርቕ፣ ብሓባር ክሕከም ኣብ ሓንቲ መኣዲ ዝሰፈረ እዩ።
2: ተሳትፎ ህዝቢ ኣብ እዋን ውግእ ብዘይ ፀጥታዊ ኣፈላላይ ክሳብ ሰላማዊ ህዝቢ ብበትሪ ኣፅዋር ዝማርኸሉ እዋን ነይሩ።
3: እቦ ምሁራ ስለሓካትላ ከደነት በዓላ ንሰላም ነሰራ እቦ እንደማረኸቦም ድባ ለሎመጥዎም ዓላ
4: ኣብ ዝኾነ ምንቅስቓስ ናይ ፀላኢ ኣብ ውሽጢ ሓፂር ግዜ ህዝቢ ካብ ናብ እናተቀባበለ ንጥፈታት ናይ ፀላኢ ናበይ ገፁ ብል ኣሎ ክንደይ ይዓቕሙ ኣሕብረና ነይሩ። እዚ ዓይነት ስራሕ ዝሰርሕ ህዝቢ ኣዕጢቑ ዓጢቑ ኣጆኻ ድብል ስለ ዘሎ እዩ እገርመኩም ኢ ካብዚ ከባቢ መለብሶ ንውሽጢ ደንጌረን ኣቲኻ ክትከይድ ክንደይ ይዕንቆቱ ህዝቢ ንድዕርዲ ሓቂሱካ ህዝቢ ንድዕርዲ ሓርዒዩካ ድሓን ውዓል እዩ።
5: እዚ ብሆን ክተፀፀናሀ ናይ ህዝቢ ተራና ኣብዚ ካብ መጀመርያ ክንብገስ ከለና ብርጌድ ከለና ትሒዝና ካብ ሰቐላ ጀሚርና ደንበ ጴጥሮስ ከምኡ እንዳልና ደብርሳላ ከምኡ እንዳበልና ውን ንኮሶቅ ክንሰግር ከለና ኮሶቅ መብዛሕትኹም ትፈልጥዎ ትኮይኑ ኣብ ውሽጢ መስመር ፀላኢ እዩ ዘሎ። ስለዚ ከምቲ ዓንተ ወይ ዝብሎ ዝፀንሐ ህዝብና ደጀና ስለዝኾነ ምስጢርና ሓሊፉ ስለዘይህብ ብዓንዶ ርእሱ ትቃልሱ ናቱ ምኳኑ ንሕና ከዓ ደቁ ምኳንና ስለዝፈልጥ ካብታ ዝደቐቐት ክሳብታ ዝለዓለት ሂወትና ዓብቂቡ ሓብሒቡ ዝኸይድ ዝነበረ ህዝቢ እዩ።
2: ብርግፅ ሕቆ እቲ ህዝቢ እዩ እቲ ፅንዓት ንብሎ፣ ሕቆ እቲ ህዝቢ እዩ እቲ ገለ ምስጢር ኣሎ ንብሎ። እዚ ጥራሕ ኣይኮነን እንተላይ ድምር ውፅኢት ናይቲ ኦሮማይ ኣይከውን እዩ ዝተባህለ እሞ ዝበርቕ ዝነበረ ክስተት ዓወታትና ሳላ ሕቆ እዚ ህዝቢ እዚዩ እንተተባህለ ምግናን ኣይኮነን።
4: ስንቂ ካብ መለብሶ ንባዓርኪ ዳኣቱ ነይሩና እዚ ከዓ ብኣድጊ ተፃዓኒ እዩ ዝኸይድ ነይሩ። ፀላኢ ኣብ ረባ ሰበ ረኺብዎም ኣብ ትሕቲ ቁፅፅሩ ከኣትይዎ ትሕዞሞ ዝነበሩ ትሕዝቶ ኖርዌይ ፕሮቲን ዓደስ ሽኮር ዘይቲ ምስ ከዓ ባትሪ ናይ ሬድዮ መራኸቢ ዝኾነና ነይርዎ። እዞም ሰባት እዚኣቶም ግን ንፀላኢ እዚ ካብ ሓጋ ዝረድኤት ደምፃና እዮ እምበር ናይ ወንበዴታት ስንቂ ኣይኮነን ኢሎም ኣቕቢፆሞ ኣጋጣሚ ምስቲ እዋንቲ ፀላኢ ኣብ ሓጋ ዝኮም ዓይነት ረድኤት ትህኒ እዮም በታ ዳሓዝዋ ንፀላኢ ምስጢር ከየም ለቁ እዚኣ ቃልና ስለ ዝበልዎ ነተን ንብረትን ነተን ኣዱግን ይሃጊሩ ነቶም ሰባት ግን ሰዲድዎም እሶም ከምዚ እዩ እንተዝብልዎ ነይሮም ንፀላኢ ንዓና ዓብ ክሳራ እዩ ነይሩ። ፀላኢ ዋላ እኳ ግምት እንተነበሮ ኣብ ከባቢ ኮሶክ እህልው እዮም ዝብል እንተኾነ ፀላኢ ግን ንዓና ዋላ ሓንቲ መዓልቲ ኣብ ኮሶክ ረኺብና ይፈልጥን እዩ። ምክንያቱ ኣብ ትሕቲ ሕቁፊ ህዝቢ ስለ ዝነበርና እታ ውቱ ኣብቲ ጉጅለ ዋርድያ ይተውፅእ ሓለዋ ይትገብር ህዝቢ ሓለዋ
6: ህዝቢ ከባቢ እዚ ከባቢ ግንባር ሓልሓል ዘርኣዮ ናይ ተሳታፍነት ናይ ስራሕ ንምጥቃስ ካብ መጀመርያ ብጉልበቱ ብንዋቱ ብሂወቱ ኣብ ኩሉ ነገር ተሳቲፉ ከም ዝነበረ እዩ ዝግለፅ።
4: ከምቲ ቀዲመ ዝተቆስክዎ ፀላኢ ካብ ሓልሓል ክበገስ ከሎ ናበይ ገፁ ኣንፈቱ ነይሩ ተሓቢኻ ኣብ ዕሙቕ ዘለ ተሓድር ንጉሆ ተሲኦም ነታ ጎቦ ብሙላእ እዮም ዝኸልዋ ነታ ጎቦ ብሙላእ ክኸሉ ኢሎም ከዓ እንተ ደኣ ፀላኢ ምንቅስቓስ ኣርእዩ እንተ ብህበይ እንተ ብኣድጊ ገይሮም ከዓ የረድኡካ መዋእ ትኸውን እንተዘይኮይኑ ከዓ መሬት ኣማና ኣሎ ምስ በሉካ ትወፅእ
6: ብጉልበቶም ካብቲ ዝበልካዮም ንላዕሊ ኣብቲ ድፋዕ ብጉልበት ተወዲቦም ክሰርሑ ከለዉ ዘይበልካዮም በዓላቶም ወርወር ሰሪሖም ክሸታት ገይሮም ከመይ ገይሮም ውጋኣት የምፁ ብዝተወደበ መንገዲ ኣዝዮም ንጡፋት ከም ዝነበሩ እስኻ ሓንሳብ ሓበሬታ ጥራይ ምስሃብካዮም ዋላ ሓንቲ ነገር ድምፂ ኣይትሰምዕን ኢኻ ክንቀሳቀሱ ክሰርሑ ከለዉ መሳጢ ዝኾነ ነገር ክሳብ ከይዶም ኣብቲ ድፋዓት ውሽጣኣትዮም

0: ውጋት ምውፃእ ይኹን ከምዚ ወዲ ፍሩጅ ዝበሎ ክሳብ ዝኾነ ሰማእታት ምቕባር ገለገለ ብምሉእ ነገር ብጉልበት ምስታፎም ካልኣይካት ሰራዊት ካብ ድፋዕ እሳቶም ስለ ዘለዉ ንድፍዑ ገይሩ ከም ዘይወፅእ ብምግባር ዓብዪ ስራሕ ይሰርሑ ነይሮም። ክትገልፆ ይትኽእልን ኢኻ ኣዝዩ ብዙሕ ስለ ዝኾነ
1: ኣነ እንታይ ክብሉ ዝፈቱ ነገር እቲ ታሪክ ንወርስ ነርና ኣቦታትና ከምዚ ከምዚ ይኸውን ነይሩ ይብሉና ነይሩ። ኣብ ግዜ ሰውራ ከምዚ ነይሩ፣ ንሕና ከምዚ ንሳተፍ ነርና፣ ሰራዊት ከምዚ ይገብሩ ነይሮም። ሕጂ እንታይ ኢሎም ያዕልሉና ነይሮም? 96 ክፍሊ ሰራዊት ምስ መፀ ሳብዚ ሓደ ተጋደላይ ከም 5 ተጋደላይ ኮይኑ ይመፅዩና። በቲ ሓደ ወገን ብብረታዊ ቃልሲ ንናፅነት ዝቃለስ ሰብኣይ፣ በቲ ካልኣይ መምህር ኮይኑ ካብ ድንቁረና ዘውፃእና፣ በቲ ሳልሳይ ዶክተር ኮይኑ ንዓና መድሃኒት ዝህብ መከላከሊ ካብ ሕማማት ዝነግረና፣ ነቲ ሳልሳይ ፊ ከም ናይ ንቅሓት ዝፈጥር ናይ ሰሚናራት ዝገብሩልና ገሌ ኮይኑ፣ በቲ ሓምሳይ ወገን ከ ኣብ ኩናት ማለት ኣብ ኩነታት መነባብሮና ዝሕግዙና።
2: ካብቲ ዘገረመንን ዘተሓሳሰበንን ህዝብን ሰራዊትን ከመይ ሓደ ነይሮም ወይ ተጣቢቆም ይኸዱ ምንባሮም እዩ። ኣቐዲመ ንሓድሕዶም እነተሓጋገዙ ይቃለሱ ምንባሮም እሰምዕ ነይረ። ሕጂ በዕላቶም ኣብዚ መፂኦም ክዕልድና ከለዎ ግን ዝያዳ ተገሪመ።
1: ሕጂ ኣነ ከም ተምሃራይ ኣብቲያ ደስ ትብለኒ እንታይ እያ እቲ 5 ነገራት ሒዞም መፂኦም እዮም። ገና እቲ ሓቀን እያ ኩሉ 5 ነገራት ሓደ ተጋደላይ ኩላቱ ተዓዊቶምሉ እዮም። ናፅነት ኤርትራ መፅያ ንሕጂ ንሕና ኣብ ናፅነት ንምሃር ኣለና። ካሊእ እቲ መሰረት ናይ ትምህርቲ ገይርኖም ኣብቲ ንውህ ዞባ ኣስማት ኣብ ዝተፈላለየ ሕጂ ዳርጋ 8 ኣብያት ትምህርቲ ገለ እዩ ዘሎ። ኣብዚ ፀኒሕና እዩ ኣሕዋትና ተማሂሮም ይምህሩና ኣሎ። ሕጂ እውን ንሕና ንምሃር ኣለና። ክንምህር ኢና ክዓብዩ ማለት እዩ።
3: ክልተ ነገር ተዘክሮ ኣለኒ ምስ ክፍለ ሰራዊት 96 ኣተሓሒዞ ማለት እዩ። ሓንቲ መጀመርያ ኣብቲ ንእሽተይ ዝነበረ ኩሉ እዋን ብልክዕ ኣባላት ናይ እዚኣ ክፍለ ሰራዊት ብሓንሳብ ኮይና ንሶም ዕብዮኒ ወላ ኣስማቶም ክጠቅስ ይኽእል። ብዝያዳ ካብቶም ኣሃዱ ሃማኖቶም ኣሃዱ ሃንዳሳ ዝነበረት በዓር ዘኔ ኣባቡ ዝነበረ ጥቃጥቃ ስለ ዝነበረ ኩሎም ዝተዘክሮ ዘለኒ። ስለዚ ኣብዚ እዋን ተመሊሶ ክሪኦ ከሉ ከዓኒ ኣባል ናይ እዚኣ ክፍለ ሰራዊት ኮይኑ ስማዕኒ ንሶም ስለ ዝዕብዩኒ ወላ እቲ ትምህርቲ ቦርዲ ንብሎ ዘለና ኣብ 1981 ሓደን ክይመር ከሎ ኣብዚ ኣብ ኣስማት ኣዳይ ኣብ ጋላቢ ዝበሃል ቦታ እቶም መስረቲ ስ ንሶም እዮም። ስለዚ ኣነ ውፅኢት ናቶም እዩ
4: ሕና ዘ ዋላ ግነዘከሮ ይቀዳርና ኒ ብለና ከምሰለ ሰማዕኒ ላኪን እቶም ኮይኒ ከምሰለ ኣቡና
2: ከም በዓል ወዲ ፍሩጅ ዑስማን ጅምዕ ወዲ ደጋን ካልኦትን ክዝከሩ ከለዉ ሰሚዕና እንተደኒቕናን ንሕና እውን ኣብቲ ግዜቲ እንተንነብር ሞ ናይ ገዛእ ርእስና ታሪክ ሰሪሕና እንተንኸውን ኢና ንብል።
3: ክብርታት ናይቲ ህዝባዊ ግንባር ዝነበረ ኣብቲ ምንቃሕ ናይቲ ሕብረተሰብ ዝነበረ ኩሉ ሽዑ ተቐስመ በዚኣ ክፍለ ሰራዊት እዚኣ ኣነ ከዓ ዕድል ገይረ ብኡየ ተሓቢበ ዓብየ ማለት እዩ። ስለዚ እቲ ኩሉ ኣብዚኣ ነገር እዚኣ ዘብፅሓኒ ኣብቲ መሰረት እንዳኻትሪኢ ኣብቲ መጀመርያ ነገር ንሶም እዮም። ሕጂ ኣብዚኣ ናይ እዚኣ ሕጂ ከኣሎም ዓመት ኣነ ዳይሬክተር ኮይኑ ኣሎ ኣጋጣሚ ኮይኑ እዚ ኩሉ ሓገዝ ተበርኪቱ ዝተሰርሒ ዘሎ ዋላ ቅድሚ ሕጂ ይምፁ ኣብዚኣ ናይ ሎም ዓመት ከዓ ምስቲ ኣማፃፃናተይ ኣብዚኣ ሚያዝላ ናይ ቮሊቦልን ባስኬትቦልን ተሰሪሓ ዘላ ልክዕ ነቶም ተምሃሮ ከተገልግል ትዕድል ኣነ ዓብይ እዩ ዝረኣየኒ።
1: ሕጂ ኣብታ ምምፅኦም እቶም 96 ክፍሊ ሰራዊት ኣብዚ መፂኦም ብኣፎም ነግሩና ከሎ እቲ ታሪክ ከምዚ ገብል ነርና ኣነ ኣብ ጎቦ ሮታ ነረ፣ ኣነ ኣብ ጎቦ ሻካ ነረ፣ ኣብ ኣስማት ኣዳይ ነርና፣ ኣብ ዋንኪ ኣብታ ቀያ ነረ፣ ኣነ ከም ዶክተር ነ ነገረ ይብሉ ከሎም ሲ ብጣዕሚ እዩ ደስ እዩ ዝብለና ማለት እዩ። እቲ ሓቀን እያ ታሪክ ረኪብና ንሕና ኣቦታትና ባዕሎም መፂኦም የዕልልዎምና ከምዚ ኢሎምና ዝብል ብጣዕሚ ደስ ይብልና ማለት እዩ።
5: ኣብዚ ዝነበረ ህዝቢ ብሓፈሽኡ እቲ ዘንትውልኩም ነበሩ ናይ ጢሜት፣ ናይ ዕርቃን፣ ናይ ድኻም፣ ናይ ብላዕሊ ነፈርቲ ብታሕቲ መዳፍዕ ብሓባር ሰብ ኣብዚ ትቋደሶ ነራ
6: 380 ነፈርዓና
2: 380 ሰባት ዝበዝሕ ህዝቢ እዩ ነይሩ ኣብኡ ተኣኪቡ ነይሩ። ንጎ 99 እተን ነፈርቲ መፅአን ልክዕ ነቲ ኣብ ትሕቲ ክልተ ገረብ ኮፍ ኢሉ ዝነበረ ህዝቢ ኣብ ርእሱ ቦምቧታት ኣንጢበናሉ። ብዙሓት ሰባት ተቐቲሎምን ተወጊኦምን። ኣነ ንባዕለይ ሓደ ካብቶም ዝተወጊአ ነይረ።
5: ናይቲ ህዝቢ ሓያል ዝኾነ ውዳበ ብመንገዲ ክፍሊ ህዝቢ ተኻይድሉ ነይሩ ማለት እዩ። ስለዚ ብጀካ

0: እቶም ብባይቶታት ወይ ከዓ ናይ ብድሆ ሽማገሌታት ተወዲቡ ዝነበረ ነቲ ሓፋሽ ህዝቢ ሓቂፉ ዝኸይድ ምስቲ ግንባር ዘተኣሳስሮ ዘይተወደበ ዝተረፈ ሰብ ኣይነበረን። ወይ ህዝባዊ ሰራዊት እዩ ነይሩ፣ ወይ ህዝባዊ መሊሻ እዩ ነይሩ፣ ወይ ከዓ ኣብቲ ናይ ብድሆታት ነቲ ዝነበረ ውዳቤታት ዝመርሕ ነቲ ናይ ሳውራ ዝደልዮ ጠለባት ዘማሊ ኣብ ኩሉ ሸነኻት ብሓባር ኮይኑ እቲ ብረት ሒዙ እቲ ከዓ ነቲ ብረት ሒዙ ዘሎ ዘደሊ ነገራት ክቐርብ እምዳድ ድዩ ስንቂ ድዩ ዕጥቂ ድዩ መግቢ ድዩ ክቀራርብ ዝኽእል ካ እቲ ህዝቢ ምስ ሰውርኡ ከምዚኣ ገይሩ ተሓቋቂፉ እዩ ኣብዚ ከባቢ ዝሰርሐ ነይሩ።
1: ከይስውኦ ኣብ ሕክምና ከብፅሓኒ ካልኦት ነይሮም ምስኡ ማለት እዩ ካልኦት ነይሮም ድስከሙ እጎይ እዩ ዘሎ እቲ ደመይ ከዓ ነጥቦ ኣሎ ዶ ብዕድመስ ዓብይ ኮነን ካባ ያፀቢቑ ግን ኣብሽርካ ኣብሽርካ ወይልየ ኣብሽርካ ኣብሽርካ እንዳለ ሞራል ህበኒ ሕጂ እቲ ሞራልት እንታይ ኮነኒ ንዓይ ካብቲ ዝነበረኒ ከቢድ ከምዚ ድዘረኒ ማለት እዩ ደሚ ከይድ ኣሎ እቲ ናይ ነርቪ ተኣሽሙ ክስታይ ገብ ጌና ሃለዋተይ ንኸጥፍእሲ እጓየ እዩ ዘሎ ማለት እዩ ተኣካላት እሱ ግን ሞራል ህበኒ ዳሓን ለየኩ ይባ ዳሓን ኣለኹ ዳሓን ኣለኹ እንዳልኩ ከዓ ኣነ ኸይድ ከምዚ እንዳሉ ተረዲኻኒ ደመይ እንዳነጥቦ ንዓይ ሞራል እንዳገበረ እዩ ሕጂ ናብዚ ሕክምና ደብፅሐኒ
0: ሕጂ እንታይ እዩ ትሕቶ ከባዶ ኣይኮነን መፅኡ ህዝባዊ ግንባር ብመሰረቱ ህዝቢ ከይሓዝካ ኣብ ዓወት ክትበፅሕ ከም ዘይትኽእል ይፈልጥ ኣፀቢቆ ስለ ዝነበረ ካብቲ ቀዳማይ ተመክሮ ህዝቢ ተኣዛዛይ ጥራይ ዘይኮኑ ዋና ናይቲ ጉዳይ ዋና ናይቲ ቃልሲ እዩ ዋና ናይቲ መግዛእቲ ንምስጓግ ዝተዓጥቀ ህዝቢ እዩ ውሉዱ እዩ ዘዕጢቕዎ ዘሎ ጓና ኣይኮነን ካብ ርሑቕ ዝመፀ ኣይኮነን ውሉዱ እዩ ስለዚ ምስ ውሉዱ ብሓባር ኮይኑ ነቲ መግዛእቲ ክገጥም ግጥ ኢሉ ዝተዳለወ ህዝቢ ብመንገዲ ናይ ህዝባዊ ግንባር ጥርናፈን ውዳበን እዩ።
2: ስለዚ እዚ ናይቲ ህዝቢ ታራ ነቲ ሰሪሕናዮ ኢልና ንንየተሉ ስራሕ ናት እዩ ውፅኢት ናት እዩ
0: ዋና ስለ ዝኾነ ተኻፋላይ ናይቲ ስራሕ ክኸውን ኣለዉ ብድልየቱ ብወለንቱ ስለዚ ጉዳይ ህዝቢ እዩ ጉዳይ ናይ ሳውራ ሳውራ እቲ ተጋዳላ ዕጡቕ ጥራይ ዘይኮነ እቲ ህዝቢ ሳውራ እዩ ንባዕሉ ከምኡ ስለ ዝነበረ ሓያል ዝኾነ ምትእሳር ኩሉ ውዳቤታት ኩሉ ጥርናፌታት ዘደሊ መልክዕ እዩ ተማሃል እዩ ኣብዚ ኣድግኻ ክትውድብ ገመልካ ክትውድብ ዘሎ ከርካባን ማካይንካ ክትውድብ ሓያል ዝኾነ ጥምረት ውዳቤ ውዳቤ ከተስማዓሉ ትኽእል ኢኻ ክተድማዓሉ ትኽእል ኢኻ
1: ገባር እዩ ንሕሰቦ ብናና በቲ ሽዑሲ ገባር ኣብ ኩናት ኮለኻ ከምኡ ገይሩ ከም ሞራል ክህበካ ገለስ ጠቕሊልካ ዘይትፅበዮ ነገር እዩ ክፈርህ ኣለዎ ንርእሱሲ ከንቀጥቅጥ ግብኦ እዞም ኣብዚ ዘለዉ ህዝቢ ግን ኣዝዮም በላሕቲ ምስ ሰውራ ኣዝዮም ተጠባበቑ ንገዛእ ርእሶም እሶም ሰውራ ኮይኖም ዘገልግሉ ምንባሮም ብምዃኑ ሞራል እንዳሃበ ኣብዚ መሰብ ፀሓኒ ካብኡ ንጃኒ መፅ ማለት እዩ ጃኒ ምስ መፃኹ ካብ ጃኒ ንዛራ ምስኮትኩ እቲ ሰብኣይ ተሰኪምኒ ዝመፀ ገባር ሞራል ሂብኒ ኢለ ዘሕጎሰሉ ዝነበርኩስ እሱ ንባዕሉ ነፋሪት ኣብ ሸጋሊ ኣብቲ ሕክምና ብዙሓት ስዋኣትን ብዙሓት ውግኣትን ካብቶም ንዓና ክስከሙ ኣብኡ ደኣተዉ መስዋእትን መውጋእትን ስለ ደጋጠመ እዚ ንዓይ ተሰክመኒ ከዓ ተወጊኡ ልክዕ ከምቲ ናተይ እሱ ከዓ ውግእ ኮይኑ ናብ ዝመፁ በዚ ግን ኣነ ድሒነ እቲ ተሰካሚየይ ተሰካሚ ውግኡ ድሒኑስ ናፅነት ኮይኑስ ሕጂ ከዓኒ ነጋዶ ኮይንና መፂና ነቲ ህዝብና ክንበፅሖ ኢልና መፂናስ ተራኺብና ክነዕልሉ ዕልና ትማል ስለዚ ነዚኣ ከመስግኒ ኢለየ መፅ ምናልባት ንእሽተይ እንታይ ሞ ክብለካ ክንዳ ዓይኒ ጭብ ካብቲ ውሽጢ ትእምርታት ናይቲ ሰውራ እየ ድዛረብ ዘለኹ ሞ ይቐኒለይ
3: ስለዚ እታ ክብላ ዝክእል ኣነ ሎሚ ዓብዮም ኣብዚኣቶም ዝዕብዩኒ ኣብዚኣ ምሳይ ኣለዉ ኩሎም ንዑ ምስ ረኣኹ ኣዝየ ንትሕሪት ክምለስ ከለኹ ኣብቲ ድሕሪ ባህታ ናተይ ተራእዩኒ ማለት እቲ ዕላማ እቲ ንእሽተይ ከለኹ ዝግበረለይ ዝነበረ ሎሚ ተመሊሰ ሎሚ ይሪኦ ኣለኹ ማለት እዩ ስለዚ እቲ ውፅኢት ብጣዕሚ ኣብ ህወተይ ተዛዕበ ተራ ዝተፃወተ እዚኣ ክፍለ ሰራዊት ኣባላት ናይ እዚኣ ክፍለ ሰራዊት እዚኣ ዋላ ብኣስማት ክንጥቀስ ንኽእል ብዙሓት ኣለዉ

ስለ ምክትታልኩም ኣዝና እንዳመስገና ናይ ሎሚ ትሕሶና ኣብዚ ዛዚምና ኣለና ዝኸበርኩም ተዓዘብትና ኣብ ዝቕፅል መደባትና ክሳብ ንረኸብ ድሓንቀኒዩ ሰላም።

ሰላምታና ይብፃሕኩም። ኣብ ዝተፈላለዩ ቦታታት ብምዃን ኣብ ምክትታል ትሕዝቶና ዘለኹም ክቡራትን ክቡራንን ተኸታተልቲ ህርመት ከመይ ቀኒኹም? ሰዓታትና ስለ ዝኣኸለ ክፍነው ዝፀንሑ መደባት ኤሪ ቲቪ ተኪእና ንምዝናይኩም ኣብ ንዕረፍቲ ግዜኹም ዝተፈላለዩ ትሕዝቶታት ዘለዎም ደርፍታት ሒዝና ተዳሊና ኣለና። ምሳና ሓቢርኩም ክትከታተልዎ ብክብሪ እየ ዝዕድም። ኣብ መኽፈቲ ቀሪብናያ ዘለና ደርፊ ሰለስተ ድምፃን ሃገርና ሓቢረን ዝደረፋ ደርፊ ክትከውን እያ። ኣብ ሕብረት ዘሎ ትሕዝቶ ወይ ድማ ኣቀራድማ ድማ ዝያዳ ብሉፅ እዩ ዝገብሮ። እዘን ሰለስተ ድምፃውያን ሃገርና ንድሕሪት እንተዳ ተመሊስና ኣብ ሜዳ ኣብ ዝተፈላለዩ ጉጅለ ባህሊ ብብዙሕ ስራሕ ዝተዓዘብናየን ኢና። ገዳይም ድምፃውያን ሃገርና ኣብረታን ከረጓሉም ከረ ኣብረት ብርሃነ ከምኡውን ልያ ጎይቶኦም ብዛዕባ ንእስነት ዝደረፈ ኣደርፊኣ ክትከውን ብኣይና ክንጅምር ናይ ሎሚ ሰሙን ትሕዝቶ መደብ ህርመት ናብ ሙሉእ ትሕዝቶ ክንሰግር

ክቡራትን ክቡራንን ተኸታተልትና ንእስነት እትብል ደርፊ ናይ ሰለስተ ድምፃውያን ሃገርና ብኣይና ናይ ሎም ሰሙን ትሕዝቶ መደብር መተኣህዱ ኢልና ፈሊምና ከም ዝተዓዘብኩሞ ብምቕፃል ቀሪምና ዘለና ደርፊ ናይ ክልተ መንእስያት ድምፃውያን ሃገርና ክትከውን እያ ተኸታቲለን ክቐርባ ኢና። ሓንቲ ናይ ድምፃዊት ፌሩዝ ተስፋኣለም ካብ ቀፂላ እውን ናብ ድምፃዊ ሚኬለ ኣብርሃም ሸጡ ክንሰግር ኢና። ሸጡ ኣብ ብዙሕ ደርፍታት ሃገርና ከም ኣላይ ኮይኑ ዝሰርሕ ዘሎ ድምፃዊ ሃገርና እዩ። ካብ ደርፍታት እውን ኣብ ባህሊ እንተዳ ተዓዚብና ብዙሕ ባህላዊ ስራሕ ደርፍታት እዩ ናብ ህዝቢ ኣቕሪቡን ዝቐርብ ዘሎን። ንሕጂ ቀሪብና ዘለና ደርፉ ሰንከላይ እትብል ኣብ 2017 ዝደረፋ ደርፊያ ክትከውን፣ ኣቐዲማ ግን ናይ መንእሰይ ድምፃዊት ፌሩዝ ተስፋኣለም ደርፊያ ናባኹም ክትቀርብ ንምክታልኩም ሕጂ እውን ደጊመ ብክብሪ ዕደም።

ደጊምና ተመሊስና ኣለና። ኣፍቀርቲ ትሕዝቶ መደብ ህርመት ካብዚ ቀፂልና ቀሪብናያ ዘለና ደርፊ ናይ ትግረ ደርፊ ክትከውን እያ። ብገዲም ድምፃዊ ልኡል ፍስሃየ ዝተደርፈት ኣዜማ እትብል ክትከውን እያ። ልኡል ፍስሃየ ኩልና ከም ንፈልጦ በታ ኣውሊዕ ባንዴራና እትብል ደርፊ እዩ ዝያዳ ዝለለ ካብ ደርፍታቱ ማለት እዩ። ንሕጂ ግን ናይ ትግረ ደርፊ ኢና ቀሪብናልኩም ዘለና ኣዜማ። ካብኣ ቀፂልና እውን ናይ ድምፃውያን ሃገርና ሓቢሮም ዝደረፍዋ ደርፊ ክትልወኒ እያ። እዞም ክልተ ድምፃውያን ሃገርና ኣተፀበቕቲ ጋመይ እትብል ሓቢሮም ዝደረፍዋ ደርፊ ብድምፃዊ ኣብርሃም ካሕሳይ ዋሲላ ምስ ፊዮሪ ፀሃየ ኣብ 2022 ደጊሞም ዘሐደስዋ ደርፊ ኣክትልወና ናብ ሙሉእ ትሕዝቶታ ደርፊ ክንሰክር ኢና።

0: ቀልባ ኣነ ትሪኦ ከለካ ደሃይ እዩ ዝብል ደሃይ ናይ ዝኾነ ነ
1: ሒራ ሕጂ ናትና ሞዴል እዮም ኣርካናት ኣርቲስት እዮም ርአይ ሕጂ
2: ብልዕሊና መፅኡ ከልዕላን ትራእዩ ይፈለጥኒ ዋላ ዝኾነ ሰብሲ ዝምጥሎን እዮ
3: ትግራይ ትግርኛ
4: ናካፊስካ ተዓርዳ ከዶ ሰማዕኮ ከዓ ኣይፀላኳን መርከ ዘሎ
5: ሞከዓ ናብ ስእላዊ መብርሂ ወይ ስእላዊ መግለፂ ክትቅይሮት
6: ጎነማጎዳ ገለያለውሾ ማውራር ፈላእኩኖ ሱቱባላይ ናሜኮ ኣይንኮኖ
7: ኣደይ ወላዲተይ ደርፍ ክጅምር ከለኹ ብዛዕባ ሓንቲ ምውት ኣዩ
8: እንተሓሸኒ ኢልከ ከዲፍክኒ
9: ደቂ ኣንስትዮ ከዓ ሞ ኤርትራ
10: ከምዚ ንሱ ከዓ ፀብቐልና ካብቲ ዘመናዊ ሕጂ

ክቡራትን ኣፍቀርትን ትሕዝቶ መደበርመት ካብዚ ብምቕፃል ቀሪብናልኩም ዘለና ደርፊ ኣከታቲልና ከም ወትሩ ክልተ ክኾነ የን። ሓንቲ ናይ ድምፃዊ ዳዊት ተኽለ ሰንበት ሽላን ካብ ደርፍታቱ ቦታ እንዶሃብኒ እትብል ከውንያ ካብኣ ቀፂላ ናይ ገዲም ድምፃዊ እስጢፋኖስ ኣብርሃም ዘማች እስታሊለይ እትብል ደርፉ ክትከውን እያ። ኣብ ባህሊ ትግርኛ ዝነበረ ንጥፈት ከምኡውን ዘሎ ነቲ ሕብረት ዝገልፅ ኣብ መርዓ ዝካየድ ንጥፈታት ብሓፈሻ ነቲ ባህሊ እትገልፅ ካብቲ ብዙሕ ማለት እዩ እትገልፅ ደርፊ ስለዝኾነት ንዓ መሪፅናያ ኣለና። ኣብዚ እዋን እዚ እውን መርዓ ዝካየደሉ እዋን ስለ ዘለና ተኸታቲለን ድሕር ምቕራበን ደጊመ ክምለሰኩም እየ። ክቡራትን ክቡራን ተኸታተልትና ሰናይ ምክትታል።

ክቡራትን ኣፍቀርትን ትሕዝቶ መደበርመት ብዝቐርብ ዘሎ ደርፍታት ትዛነይ ክትልው ተስፋይ ሙሉኡ ትሕዝቶታትና ገና ቀፃሊ እዩ ዘሎ። ካብዚ ብመቐፀል እውን ክልተ ደርፍታት ክህልዋና እየን። ሓንቲ ናይ ገዲም ድምፃዊት ሄለን መለስ ካብ ደርፍታታ 2/4 እትብል ሃገራዊት ደርፊ ክትከውን እያ። ሃገራዊን ደርፍታትና ዘለዎም ኣብ ግጥሚ ኣቀራርባ ንዝመፅእ ወለዶ ዝመሓላለፍ ረዚን ዝኾነ ሓበሬታ ወይ ድማ ትሕዝቶ ስለ ዘለዎ ዝያዳ ካልእ እዋን ደርፍታት ሃገርና ተፈታዊ ይገብሮ ኣይምነውን ይሙን። ካብዚ ብመቐፀል ቀርሚያን ዘለና ከምቲ ዝበልኮ ናይ ሄለን መለስ ክትኮን እያ። ካብኣ ቀፂላ ክልተ ድምፃን ሃገርና ሓቢሮም ዝደረፍዋ ሓጃይት መንደል ምስ መለንኬን ኣውቶንበስ ኣብ ናይ ቢልየን ደርፉ ማለት እዩ ክትህልወና ምስ ጉጅለ

0: ቃል በዓሎ ትሪኦ ከለካ ዳሃይ ዝብል ዳሃይ ናይ ዝኾነ ናይ
1: ሒራ ሕጂ ናት ና ሞዴል እዮም ኣርካናት ኣርቲስት እዮም ረአ ሕጂ
2: ብልዕሊና መፅኡ ከልዕላን ትራእ ይፍልጥኒ ዋላ ዝኾነ ሰብሲ ዝምጥሎን እዮ
3: ትግራይ ትግርኛ
4: ሰማዕኮኸ ኣይፀላኳን መርከዝ ዘሎ ስለ ዝኾነት
5: እሞ ከዓ ናብ ስእላዊ መብርሂ ወይ ስእላዊ መግለፂ ክትቅይሮ
6: ጎሎማ ጎዳንገለያለው ሾማውራር ፈላኣኩኖ ሱቱባናይ ናሜኮ ኣይንኮኖ
7: ኣዲ ወላዲተይ ደርፍ ክጅምር ከለኹ ብዛዕባ ሓንቲ ሞት ኣዲዩ
8: እንተሓሸኒ ኢልከ ከዲፍክኒ
9: ደቂ ኣንስትዮ ከዓ ሞ ኤርትራ
4: ከምዚ እሱ ከዓ ፀብቐልና ካብቲ ዘመናዊ ሕጂ

ኣብ ምዝዛም እንተልወና ደርፊ ነጊድም ድምፃዊ ኢንጂነር ኣስገዶም ወልደ ሚካኤል ካብ ደርፍታቱ ሃንደበት መገሻ እትብል ካብተን ተዘከርቲ ስሪሓ ንዓ ክንጋብዘኩም ኢና።

ክቡራትን ክቡራንን ተኸታተልቲ ናይ ሎሚ ሰሙን ትሕዝቶ መደብር መታብ ዝተዛዚምሎ ክቐርብ ዝፀንሐ ኣዛናይ ፀኒሐ ክኸውን ተስፋ ይሙሉ እዩ። ኣብ ዝመፅእ ሰሙን ኣብ ልክዕ ሰዓት ብዝተፈለየ ትሕዝቶ ደርፊ የራኸበና። ክሳብ ዝመፅእ ሰሙን በቢዘለናዮ ወገን ሰላምን ጥዕናን ንኸልና።

ዓፍየት ንዋይ እግል ክትዓቀበ ምስል ሓረስቶት ብሕበር ከም ከድሞማ ኣከደው ዋልዴ ነብጃቶም መድሕረት ነፍሶም እንደ ቀድረው እግል ሻዕቦም ዋ ወጠኖም እግል ልክደሞ ብዕፁፋት እግል ልሽቀው ከም ለኣትናዩቶም ሸርሐው ዲበ ደንጎባ መድሕረት ሻዕቦ ሕኩመት ኣወዳይ እግሎም ሰዳይት ወላ ኣጥፍሓያ እግሎም መጃል ምህሮ እንደ ሓመደው ዝያዳ መስኡልየት እንደ ረፍዓው ብለት ደቀባ እግል ልሽቀው ከምቱ ኣከደው ኩልየት ሓርስ ሓመልማሎ እትዮም 16 ጁላይ ዲብላ ወዴቱ 10 ሰዓይት ዓደት መድሕረት 20 ደካትራ ሕክምና ንዋይላ ብእቶም 375 ደረሳይ እብለት ፈናታ መጃል ምህሮ ኣድሓራት ድብ ምድሬት ፎርቶሳዋ ሕቁቅ ኣንሳት ወኣጀኒት እግል ልትሐሸም ከም ሰልሁማ ከሽቦ ውህዳይ ሰነት ኣዳም ብለይ በፅሓያ እግል ልስረት ለኣማማም ሓደራት እግል ሜር ሓደያናት ዋ ሙደራ ዳሕያት ተሄባ መስኡል መክተብ ዓመልዋ መንገፎ ጅትማዕየት ሰይድ እድሪስ መሓመድ ዲባ ቀደመዩ ሸርሕ ገቢእ ለሃላ ኣትፋዝዖት ተቕይር ለኣመፅእ ምንመሃላ ለዴራይ ለመድ ብተማሙ እግል ልስረት እቲ ብሩር ላረከዛ ሽቁል ሕበር ከም ለኣትሓዘ ሸርሓ ናይ ደሉ ምዲር ምድርየት ፎርቶሳዋ ሰይድ ኣረጋይ መብራህቱ ሄ ክሽቦ ህዳይ ስነት ኣዳምሊ በፅሓያ ዋለመደ ዴራይ ለለእጀርያ መደረት ዓቅል ዋገሮብ እንደ ፋህማ ሓን መራቐበት እግል ልግባእ ሜርሓተ ደያናት ዋኣ መስኡሊ እንዳሕያተ ዲበወዱ ጅህድ ብሕበር እግል ልክደሞ ተሓሰባ ምሻርከት ብጃህቶም ዲ ብኣንሳት ደማር ክቡድ ለለእጀሬ ዓዋዲ ዴራይ ኣስረቶት መስኡልየት ወጠንየት ከምታ እንደ ሸርሓው ሙጅተማ እትሊ መጃል እሊ መሻረከት ፋዝዓት እግል ተሃለ እግሉ ትፋኣነው ብጃህተ ብዕደተ መክተብ ዓመልዋ ራእ መንገፎ ጅትማዕየት ዲብላ ምድርየት እግል ሰማን ምሕርበተ ምስኩናም ሓርብ ሰዳየት ካሮ ወወዳ ወኪል ሬና ሓብራ ምተንስት ተቕብለትና ኣዘሄ ዲብ ኣክባር ካርጅ እግል ንተዓዲ ደሽ ማሊ ለኣመማ ህጁም እርሃብ ከም ገብኣ ወሳይል ዕላም ሓበረ እያ እብሊ ማሊ 18 ጁላይ ለገብኣ ህጁም ምን ልውሕዶ 30 ዓስከሪ ዲብ ልትቀተሎ ዝያደ ሱሳህየ ከም ተሓከረው ቃደተ ደሽ ናይላ ደውለት ኣተኣምረው ለህጁም ምስል ኣልቃዕዳ ዓላቀተ ለቦም እርሃብይን ሱልሓም ከም ወደው ሕቡርሃላ ሱልሓም ጀሃተ ዲብላ ሓልፋ ወርሕ ኣፕሪል ዲብ ማሊ እበ ወደው ህጁም ሕበር ወዚር ድፋዕላ ደውለት ላብእቶም ብዝሓም ኣንፋር ከም ትቀተለው ልትዘከር ሓቆለ ጀሬት ሓለተ ደሽ ማሊ ዲብ ደውለቱ ዕስኩር ምስላ ሃላ ደሽ ሩስያ እንደተዓወና ዲባ እርሃብይን ዓመልየት ዋስዓት ከም ወዳ ተቃሪር ለፍም ሩስያ ማለ 18 ጁላይ ዲብ ዩክሬን ላተረዳ ከምቱ ለተሓበራ ህጁማት ባሊስቲክ ሚሳይል ወዴት ለዲብ መዲነት ኪየቭ ወድዋራ ለገብኣ ህጁም ዲብ ብንየት ታሕትየት ዓስከርየት ወሞኣሰሳተ ፔትሮል ደማር ክቡድ ከም ጀራ ለሸርሓተ ውዛረት ድፋዕ ሩስያ ዝያድ 150 ማዕሳክር ከም ሃጅመት ተሓበረት እብሊ ህጁም ምልውሕዶ ሓደ 15 ነፈር ከም ትቀተለው ለልሓብር ተቃሪር ሓዋንያም ለብእቶም ዝያደ 30 ከም ጃርሐው ኣፈመው ለምስዳር በሊስና ኢላ ዩክሬን ዲብ ዓዳ ትወድዩ ለህሌት ህጁማት ከምቱ ውዛረት ድፋዕ ሩስያ ሓበረት ዩክሬን እፍንቱይ እግል ማእሰሳት ጣቐት ሩስያ ለኣመማ ህጁማት ኣድቅብት ከም ህሌት ተቃሪር ለፍሕም መባደለት ህጁማት ሩስያ ወዩክሬን እቲ ሰነት 2016 እብ ጅንስ ዋ ብዝሐ ዋስዕ ከም ሃላ ልትሓበር ካናዳ ዓስከርያይ መቕደረታ እግል ተእተርደ ምስል ጀርመን ናይ ሓደ 30 ቢልዮን ዶላር ኣትፋቅ ፈረማት ለጀርመን ምስግል ካናዳ 12 ሳብ ማሪናት እግል ትሽቀ እግላ ለለኣቀድር እትፋቅ እግል 50 ሰኖታት ፀኒሕ ወራታት ኣትሰናይ ከምከማ ሰበቱ እስክ 100 ቢልዮን ዶላር እግል ልብፃሕ ከም ቀድር ልትሓበር ሃላ ብኣሳስላ ሓብሬ ውዘራ ድፋዕ ክልኤላ ደውለት ለእትፋቅ እስከ ሰነት ክልኤ 1036 ዲብላ ሃላ ወቅት እግል ልግባእ ከም ቀድር ልትገመም ለመራክብ ዲበ ጠወሮት ዓስከርያይ መቕደረተ ካናዳ ኣግዳህየ ጠወሮት ቅወት ባሕር ናይላ ደውለተ ዶርምህም ከም ልህሊ እግለን ልትሓበር
ከነዳ እቲ ሰነድ 216 ዓስከርያይ መቕድረታ እግል ተእተርድ ናይ 50 ቢልዮን ዶላር ሜዛንየት እፍግርት ከም ሕሌት ትውለል ትሓበር ከምተቕብለትና ኣኽባር ቀደምነትም ርእሲ ኣኽባር ግል ድገም እግልኩም وزراء قدي خارج إريتريا ومصر استراتيجية شراكة إقل تتوكل هدق ودو كلية هندسة ماينا في حيك لأميئة ساعة وسبع درساي بديجري ودبلومة أدحرة مهرجان إريتريا سنة 2016 مقدرة شباب ديب مهزو صناعة لتر أديب وكامتو تحبرا ديش مالي لأمما هجوم إرهاب كم قبعا وسائل إعلام حبرا روسيا مالي 18 جولاي ديب يوكرين لتردى هجومات باليستيك مسائل وديت كندا عسكرية مقدرتها أقل تأترد مثل جرمان ناي حد 3 بليون دولار اتفاق فرمت كحيسام وحيسات متقبلتنا أخبار دي بلا تمام سلة اللي برامجاتنا بتابعت بكتاد دي من التمنين الصراح منكم

عاوز تبقى دينا.

ኣፍያታ ድብል ተኣነት ሸውያት ቅነፂ ምና ፍድግ ከዲ ባዕርቀይ ዕርግ እጀፈርየ

እዙ ሰላምታና ተቐበሉ ፈኖና ብምክትታል እትርከቡ ዝኸበርኩምን ዝኸበርክንን ተኸታተልትና ከመይ ተምስዮም ንሎም ሰንበት 19 ሓምለ ሰዓት 9 ዝተዳለወ ሃገራውን ኣህጉራውን ዜናታት ሒዘልኩም ቀሪበ ዘለኹ ኤፍረም ግደየ ንምክትታልኩም ብኽብሪ እናዓዶምኩ ኸዓ ብቐንዲ ኣርእስተ ዜና ፍልም ሚኒስተር ዑስማን ሳልሕ ምስ ሚኒስተር ጉዳያት ወፃኢ ግብፅን ፍሉይ ኣመኻሪ ፕሬዚደንት ዶናልድ ትራምፕን ተራኺቡ ዘትዩ ኮሌጅ ምህንድስናን ቴክኖሎጂን ማይ ነፍሒ 297 ተምሃሮ ብዲግርን ዲፕሎምን ኣመሪቑ ፌስቲቫል ኤርትራ 226 ናይ ምህዞን ሰንዓን ዓቕምን ብቕዓትን መንእስያት ዝተንፀባረቐሉ ባይታ ምዃኑ ተሓቢሮም ንሰራዊት ማሊ ዒላማ ዝገበረ ሽበራዊ መጥቃዕቲ ከም ተኻየደ ተገሊጹ ሩስያ ኣብ ልዕሊ ዩክሬን ዝሓየለ ምዃኑ ዝተጠቕሰ መጥቃዕትታት ባለስቲክ ሚሳይል

0: ሚልዮን ዶላር ውዕል ከቲማ። ኣብ ግብፂ ናይ ስራሕ ምብፃሕ ዝፍፅም ዘሎ ሚኒስትራት ጉዳያት ወፃኢ ኣቶ ዑስማን ሳልሕ ምስ ሚኒስትር ጉዳያት ወፃኢ ግብፂ ዶክተር በድር ዓብዱልዓጢ ከምኡውን ፍሉይ ኣመኻሪ ፕረዚደንት ዶናልድ ትራምፕ ተራኺቡ ኣብ ክልታዊ ዝምድናታትን ካልእ ጉዳያትን ዘትዮም ብዛዕባ እዚ ዝተዳለወ ጸብጻብ ኣሎ ሚካኤል ሓድጉ ከቕርቦ እዩ።
1: ሚኒስትር ጉዳያት ወፃኢ ኣቶ ዑስማን ሳልሕን ሚኒስትር ጉዳያት ወፃኢ ግብፂ ዶክተር በድር ዓብዱልዓጢን ሎሚ ሰንበት 19 ሓምለ ኣብ ካይሮ ኣብ ዘካየዶ ርክብ ኣብ ምዕዛዝ ታሪኻውን ሕውነታውን ዝምድናታትን ስትራቴጂያዊ ሽርክነትን ኤርትራን ግብፅን ዘትዮም ክልቲኦም ሚኒስትራት ብተወሳኺ ብዛዕባ ኩነታት ዞባ ቀርኒ ኣፍሪቃ ከምኡ ውን ምውሃድ መርገፂታት ኤርትራን ግብፅን ኣብ ሓበራዊ ኣገዳስነት ዘለዎ ጉዳያት ብዕምቀት ተዘራሪቦም ኣብቲ ርክብ ዶክተር በድር ፕረዚደንት ኢሳያስ ኣፈወርቅን ፕረዚደንት ዓብዱልፋታሕ ኣልሲስን ኣብ ዝሓልፈ ወርሒ ሰነን ዘካየድዎ ውፅኢታዊ ርክብ ብምጥቃስ ኣብ ዝተፈላለየ ፅላታት ዝግበር ምትሕጋዝን ምድጋፈን ንምድንፋዕ ዕቱብ ስጉምታት ይውሰድ ከም ዘሎ ገሊፆም ዶክተር በድር ኣስዒቡ ኣመኻሪ ቁጠባ ፕረዚደንት ኣቶ ሓጎስ ገብሪህዎ ዝመርሖ ላዕለዋይ ልኡኽ ኣብ ዝሓልፈ ወርሒ መያዝያ ኣብ ግብፂ ሚኒስትር ጉዳያት ወፃኢን ሚኒስትር መጓዓዝያን ዝመርሕዎን ኣካየድቲ ኩባንያታት ዝርከብዎን ላዕለዋይ ልኡኽ ግብፂ ድማ ኣብ ወርሒ ግንቦት ኣብ ኤርትራ ዝገበርዎ ዑደትን ዘተን ኣብ ፅላታት ቁጠባ ንግዲ መጓዓዝያ ምምዕባል ዓቕሚ ሰብን ካልእ ቀዳምነታት ብምልላይ ንዘሎ ዝምድናታትን ምትሕጋዝን ንረብሓ ክልቲኡ ህዝብታት ብዘገልግል ናብ ሓድሽን ዝበረኸን መድረኽ ክብ ንምባሉ ዱልዱል ባይታ ከም ዘጣጥሐ ኣገንዚቦ ንፀጥታን ምሕደራን ቀይሕ ባሕሪ ብዝምልከት ክልቲኦም ሚኒስትራት እቲ ጉዳይ ሓላፍነት ናይተን ዝዳወብኦ ሃገራት ጥራይ ከም ዝኾነ ብምንጻር ካብዚ ምዳወብቲ ሃገራት ንዝግበር ፈተነታት ብፅኑዕ ከም ዝቃወሙ ኣረጋጊፆም ልዑላውነት ሃገራትን ኣህጉራዊ ሕግን ክኽብርን በይናዊ ስጉምታት ክውገድን ድማ ጸዊዖም ብኻል ወገን ሚኒስትር ጉዳያት ወፃኢ ኣቶ ዑስማን ሳልሕ ምስ ፍሉይ ኣመኻሪ ፕረዚደንት ዶናልድ ትራምፕ ሚስተር ሙስዓድ ቦሎስ ተራኺቡ ኣብቲ ኣብ ካይሮ ንክልተ ሰዓታት ዝተገብረ ርክብ ኣብ ምምሕያሽ ዝምድናታት ኤርትራን ሕብራት መንግስትታት ኣሜሪካን ከምኡ ውን ዞባዊ ጉዳያትን ምዕባለታትን ተዘራሪቦም ኣብቲ ርክባት ፈጻሚ ጉዳያት ኤምባሲ ኤርትራ ኣብ ግብፂ ኣቶ ኣማን ዓብደልዋስዕ ተሳቲፉ ነይሩ።
0: ኮሌጅ ምህንድስናን ቴክኖሎጂን ማይነፍሒ ትማል 18 ሓምለ 297 ተምሃሮ ብዲግርን ዲፕሎምን ኣመሪቖም ነቲ ስነ ስርዓት ዝተኸታተለ ጋዜጠኛ ሳሙኤል ሃብተ ሚካኤል ዘዳለዎ ጸብጻብ ዳናይት ገብሪ ህይወት ከተቕርቦ እያ።
2: ኮሌጅ ምህንድስናን ቴክኖሎጂን ማይነፍሒ ንመበል 19 ግዜ ኣብ ዘካየዶ ስነ ስርዓት መመረቕታ 25,000 ደቂ ኣንስትዮ ዝርከብኦም 297 ተምሃሮ ብዲግሪን ዲፕሎማን ኣመሪቑ ብዲግሪ ዝተመረቑ ብዓውድታት ሕርሻዊ ምህንድስና፣ ምህንድስና ስነ ቐመም፣ ሲቪላዊ ምህንድስና፣ ስነ ፍልጠት ምህንድስና ኮምፒውተር፣ ኤሌክትሪካውን ኤሌክትሮኒካዊ ምህንድስና፣ ምህንድስና ባሕሪ፣ ሜካኒካዊ ምህንድስናን ምህንድስና ዕደናን። ብዲፕሎማ ዝተመረቑ ድማ ብዓውድታት ቴክኖሎጂ መተግበሪ ኮምፒውተር፣ ቴክኖሎጂ ናውቲ ኮምፒውተርን መርበባትን፣ ቴክኖሎጂ ኤሌክትሮኒክስ ከምኡውን ቴክኖሎጂ ዕደናዮም ትምህርቶም ተኸታቲሎም። ናይ ክብሪ ዕዱም ሚኒስተር ህንፃ ኣቶ ኣብርሃ ስፋሃ ኣብ ዘስምዖ መደረ መንግስትን ህዝብን ኤርትራ ሰብኣዊ ፀጋ ዓንዲ ማእከል ምዕባለ ሃገር ከም ዝኾነ ብምግንዛብ ጥጡሕ ናይ ምምሃርን ምስትምሃርን ባይታ ብምፍጣር ገዚፍ ወፍሪ ይገብሩ ከም ዘለዉ ብምሕባር ተመረቕቲ ቀሲሞሞ ንዘለዉ ፍልጠት ብዝያዳ ፃዕሪ ኣተክሮን ተባላሓትነትን ናብ ዝለዓለ ደረጃ ንምብፃሕ ክሰርሑ ተላብዩ። ዲን ናይቲ ኮሌጅ ዶክተር ኣርኣያ ዘርኣይ ድማ እቲ ዕለት ናብ ዝበረኸ ሓላፍነት እተሰጋግር መድረኻዊት መደምደምታ ምዃና ብምጥቃስ ጉዕዞ ተመረቕቲ ኣብ ምኹስኳስ ኣእምራዊ ንቕሓት ምህናፅ ዘላቒ ምህንድስና ከምኡውን መሃብ ሞያዊ ኣገልግሎት ኣብ ዝብሉ ሰለስተ መትከላት ከም ዝምርኮስ ኣገንዚቡ። ወኪል ተመረቕቲ ብግድኣ እቲ ዕለት ኪንዮ ደረት ትርኢት ብምጥማት ሞያዊ ዓቕሞም ኣብ ኣገልግሎት ሃገርን ሕብረተሰብን ንምውዓል ዕላምኦም ዘሐድሱላ ከም ዝኾነት ገሊጻ ኣብ መወዳእታ ኣብ ትምህርቶም ጸብለልታ ንዘረኣዩ ተመረቕቲ መዳልያ ተዓዲሉ።
0: ትማላ 18 ሓምለ ብወግዒ ዝተኸፍተን 9 መዓልታት ዝቕፅልን ፌስቲቫል ኤርትራ 226 ናይ ምህዞን ሰንዓን ዓቕምን ብቕዓትን መንእሰያት ዝንፀባረቐሉ ባይታ ኮይኑ ከም ዘሎ ነጋድያን ገሊፆም ጋዜጠኛ ዮናታን የዕብዮን ዘዳለዎ ጸብጻብ ያሲን ሳልሕ።
3: ኣብ ሃገር

0: ሃገራዊ ፌስቲቫል ኤርትራ 226 ቀሪቡ ዘሎ ውፅኢት መውዘን ስንዓን ከምኡውን ቴክኖሎጂ ሰብ ሰርሖ ብልሒ መንእስያትና ኣጥርሞ ንዘለዉ ዓቕምን ብቕዓትን ዘንፀባርቕ ምዃኑ ተሓቢሩ ኣብቲ ቀሪቡ ዘሎ ትሕዝቶ ሓድሽን ውድእን ተወዳዳሪ ምህዞታትን ብመንገዲ ሰብ ሰርሖ ብልሒ ናይ ዓያይነት መንፈስ ንምስራቅ ዝሕግዝ ጥበብን ካብቲ ንነጋድያን ዝያዳ ዝመሰጠ ኮይኑሎም ኤሪና ዝተወከሰቶም ውሃብ ትርኢቶ ምህዞን ሰንዓን ክምዕብል ዝኽእል ብምትብባዕ ስለ ዝኾነ ምትብባዕን ደገፍን ሕብረተሰብን ኣካላት መንግስትን ከይፍለዮም ተላብዮም ኣዋሃዲ መድባት ምርኢት ምህዞን ሰንዓን ሃገራዊ ፌስቲቫል 226 ኢንጂነር ልኡል ኪዳነን ኤሪና ኣብ ዝሃቦ ሓበሬታ እቲ ቀሪቡ ዘሎ ኣስታት 35 ዝበፅሕ ሰንዓታት ንሕብረተሰብ ኣብ መዓልታውን ጥፈታቱ ዝሕግዝ ከም ዝኾነ ገሊጹ እቲ ቀሪቡ ዘሎ ትሕዝቶ ኣብ ምርጋፅ ውሕስነት ምግቢ እንስሳ ዘገልግላ ጣሓንቲ ቃንጫን ጨጨፍቲ ዕፉንን ማሽናት ካብ ዝተዋህለለ ጓሓፋት ፈሓም እቲ ምስራሕ ማሽን ካብ ኣቕፅልቲ ኣእካልን ጥረታትን ዝተመስርሐ ፍቱን ናይ ፀጉሪ ርእሲ ቅብኣት ቆጠብቲ ፀዓት መጎግን ካልእ ማሽናትን ረሕቀት ንምፍላጥ እተሓግዝ መሳርሒት ከምኡውን ኣናፁ ክፃውርኡ ዘይክእላ ኤሌክትሮኒካዊ ድምፅን ካልእን የጠቓልል ኣቕረብቲ ምህዞን ሰንዓን ኣብ ዝሃቡ ርእቶ ፌስቲቫል ፍልጠትካን ዓቕምኻን ብዝግባእ ክተርእየሉን ርእቶ ክትረኽበሉን እትኽእል መድረኽ ስለ ዝኾነ ሃናፂ ርእቶታት ህዝቢ ተቐቢሎም ዝጎደሎም ክእርሙን ክምልኡን ድልዋት ምዃኖም ገሊፆም
1: ማእከላይ ባይቶ ሃገራዊ ማሕበር ኣምራውን ምዕባላውን ስንኩላን ኤርትራ ብ17 ሓምለ ንጥፈታቱ ገምጊሞም ኣብቲ ሓለፍቲ 6 ዘባታ ዝተረኽብሉ ኣኼባ ኣዶ እምበር ማሕበር ወይዘሮ ይብርሃ ኣለም ይዕብዮ ኣብ ዘስማዓቶ ቃል ማእከላይ ባይቶ ዘካይዶም ንጥፈታት ስንኩላን ካብ ተፀባይነትን ተነፅሎን ተናጊፎም ኣፍረይትን ተሳተፍትን ዝኾኑሉ ሓቋፍ ባይታ ንኽጣጣሕ ምስራሕ ከም ዝኾነ ገሊፃ ሓለፍቲ ዞባታት ብወገኖም ኣብ ውዳበ ሓደስቲ ኣባላት ብዓይነት ዝተተግበሩ ናይ ምጥያስ መደባት ከምኡውን ኣብ ትምህርቲ ጥዕናን ማሕበራዊ ኣገልግሎታትን ዘተኮረ መብሪ ሂቦም ብመሰረት ዝቐረበ ፀብጻባት ማሕበር ምስ መሻርክቱ ብምትሕብባር ን69 ፅጉማት ስድራ ቤታት ብጠለበጊዕ ከም ዘጠያየሰ በሪሆም ማእከላይ ባይቶ ኣብ መወዳእታ ብሓያልን ድኹምን ጎድንታት ትግባር መድባት ድሕሪ ምዝታይ ኣገዳሲ ውሳኔታትን ለብዋታትን ሓሊፎም ኣብ ሚኒስትሪ ዕዮን ማሕበራዊ ድሕነትን ሓላፊ ምክትታል ሃገራውያን ማሕበራት ኣቶ ዳዊት ሰሎሞን ሃገራዊ ማሕበር ኣእምራውን ምዕባላውን ስንኩላን ኤርትራ ኣብ ቅዋሙ ተመርኪሱ ዘካይዶ ዘሎ ነጥፈታት ዝያዳ ክሰርሓሉ ተላብዮም ዝሓለፈ 5/16 ሓምለ ካብ ኮሌጅ ሕርሻ ሓመል ማሎ ዝተመረቑ ተምሃሮ ውሕስነት መግቢ ንምርጋፅ ኣብ ዝካየድ ፃዕሪ ብዝለዓለ ከም ዝሰርሑ ገሊፆም ወኪል ኤሪና ኣብ ተገርግሽ ተስፋ ማርያም ንዘዳለዎ ፀብጻብ ኣርሴማ ኣስመሮም ከተቕርበልና
2: ተመረቕቲ ኮሌጅ ሕርሻ ሓመል ማሎ ውሕስነት መግቢ ንምርግጋፅ ኣብ ዝካየድ ፃዕሪ ብዝለዓለ ከም ዝሰርሑ ገሊፆም ንሳቶም ንኤሪና ኣብ ዝሃብዎ ርእቶ ሓረስቶት ሃገርና ክጥቀምሉ ዝፀንሑ ያታዊ ኣገባብ ሕርሻ ናብ ዘመናዊ ብምቕያር ምህርቲ ብዓይነትን መጠንን ክብ ንምባል ኣብ ኮሌጅ ብዝቐሰምዎ ግብራውን ክልሳ ሓሳባውን ትምህርቲ ኣበርቲዖም ከም ዝሰርሑ ቃልኣትዮም
3: መንግስቲ ንዓና ኣብዚ ንክንበፅሕ ስለዝደገፈና ከመዝግኖ ደሊ ልክዕ ዕፅፊ ዕፅፊ ናይ ትኳኒ ኣብቶም ናሽ ኣሕዋትና ልክ ከም ዝተምሃርናዮ ካብዚ ዘለናዮ ንላዕለ ንክኾኑ ከዓ ናተይ ሓላፍነት እዩ ማለት እዩ ናይ ብምለና ተመረኽቲ ሓላፍነት እዩ
4: በቲ ዝወዳእ ኩሉ ዓውዲ ዝያዳ ኣብ ትካላት በቲ ብግብራዊ ሞያ ነቲ ተምሃርናዮ ቴዎሬቲካልን ግብራዊ ሞያንሲ ኣብ ትካላት ንኣተና ዝያዳ ክንዕብዮ ብከምኡ ሃገርና ክንበፅጋ ደስ ብለኒ ማለት እዩ
2: ኣብ ዘለናዮ ዘመነ ሳይንስን ቴክኖሎጂን ብድሆታት ደርቅን ሕፅረት ዝናብን ዝፃወር ኣዝርእቲ ንምትእትታው ማይን ሓመድን ብምዕቃብ መስናዊ ሕርሻ ንምምዕባል ውሑስ መኣዛዊ መግቢ ንኩሉ ኣብ ኩሉ ንምርግጋፅ ቀረብ ኣሕምልትን ፍረታትን ኣብ ዕዳጋታት ንምውሓስ መደባት ምግራብን ዳግመ ምግራብን ንምዕዋት ከምኡ ውን ጥዕና እንስሳታት ንምውሓስ ምስ ሓረስቶት ብሓባር ከም ዝሰርሑ እውን ኣረጋጊፆም ወለዲ ብወገኖም ተመረቕቲ ንነፍሶም ኮይኖም ንህዝቦምን ሃገሮምን ንኸገልግሉ ዓፀፌታ ክሰርሑ ከም ዘተባብዕዎም ገሊፆም
5: እዚ ንዑ ነብሱ ከይተምሃረ ዘምሃረ ህዝቢ በዞም ውሉዳትና ኩሎም ናይ ሎም ማዓንቲ ምሩቓት ከካዓስ ምዕብልትን ብልፅግትን ሃገር ኮይና ኤርትራ ክርኢ ዓብዪ ባሃግን ተፅበይትና ኣለኒ
6: ኣብ ወፃኢ ሃገር እንተ ደኣ ሓቲትካ ብክንደይ ዶላራትን ካልእን ሰኣን ገንዘብ ካብ ትምህርቲ ዓለም ዝተሰናወቱ ብዙሓት እዮም ውሕዳት እውን ኣይኮኑን

0: እዚ ህዝብን መንግስትን እዚ ዝገበረሎም ፋይናንስ እዚ ዝገበረሎም ሓደራ ብምሉእ ተኸቲሎም ነቲ ዝመፅእ ዘሎ ወለዶ መተካእታ መታ ንክኾኑ መምሃራን ንክኾኑ ይላወቦም።
1: ኣብ መወዳእታ ተመራቕቲ ህዝብን መንግስትን ዝገበርሎም ሓገዝን ንዝፈጠርሎም ጥጡሕ ናይ ትምህርቲ ባይታን ብምምጓስ ዝያደ ሓላፍነት ተሰሚዕዎም ብዝሓየለ ክሰርሑ ምዃኖም ኣነፂሮም። ኮሌጅ ሕርሻ ሓመል ማሎ ብ16 ሓምለ ኣብ ዘካየዶ መበል 19 ስነስርዓት መመረቕታ 20 ዶክተራት ሕክምና እንስሳት ዝርከብዎም 375 ተምሃሮ ብዝተፈላለየ ዓውድታት ትምህርቲ ኣመሪቑ።
2: ኣብ ንዞባ ፎርቶ ሰዋ መሰላት ደቂ ኣንስትዮን ቆልዑን ንምኽባር ከምኡውን ክሽቦን መርዓ ትሕቲ ዕድመ ንምውጋዝ ዝዓለመ ኣስተምሮ ንመራሕቲ ሃይማኖትን ኣብ መሓደርቲ ከባብን ተዋሂቦም። ሓላፊ ቤት ፅሕፈት ዕዮን ማሕበራዊ ድሕነትን ኣቶ እድሪስ መሓመድ ኣብ ዝሃቦ መግለፂ ዝካየድ ዘሎ ጎስጓሳት እወታዊ ለውጢ የምፅእ እኳ እንተሎ ነቲ ልምዲ ብምልኣት ንምውጋድ ኣብ ርሕቕ ከባቢታት ዘተኮረ ውህዝ ስራሕ ከም ዘድሊ ገሊፆም። ግዜያዊ ኣመሓዳሪ ንዞባ ፎርቶ ሳዋ ኣቶ ኣረጋይ መብራህቱ ድማ ክሽቦ መርዓ ትሕቲ ዕድመን ካልኦት ጎዳእቲ ልምድታትን ዘውርድዎ ስነ ኣእምራውን ኣካላውን ሳዕቤናት ብምግንዛብ መራሕቲ ሃይማኖትን ኣብ ማሓደርቲ ከባብን ንምቁፀርም ኣብ ዝካየድ ፃዕሪ ብውህደት ክሰርሑ ኣተሓሳሲቦም። ተሳተፍቲ ብወገኖም ኣብ ደቂ ኣንስትዮ ከቢድ ሃስያ ዘውርዱ ጎዳእቲ ልምድታት ንምውጋድ ዜግነታዊ ሓላፍነት ከም ዝኾነ ብምጥቃስ ሕብረተሰብ ኣብዚ መዳይ እዚ ንቑሑ ተሳትፎ ክህልዎ ተማሕፂኖም። ብካልእ ወገን ቤት ፅሕፈት ዕዮን ማሕበራዊ ድሕነትን ኣብቲ ንኡዞባ ን8 ሓርበኛታት ስንኩላን ኩናት ናይ ካሮሳታት ደገፍ ከም ዝገበረ ወኪል ኤሪና ሓቢሩ። ዝስዕብ ዜናታት ሃገራት ወፃኢ ንምክትታልኩም ከዓ ደጊመ ብክብሪ ዕድመኩም። ንሰራዊት ማሊ ዕላማ ዝገበረ ሽበራዊ መጥቃዕቲ ከም ተካየደ ማዕከናት ዜና ኣቃሊሐን። በዚ ናይ 18 ሓምለ መጥቃዕቲ ብውሕዱ 30 ወተሃደራት ክቕተሉ እንከለዉ ካልኦት ልዕሊ 60 ከም ዝቆሰሉ ኣዘዝቲ ሰራዊት ናይቲ ሃገር ኣፍሊጦም። ነቲ መጥቃዕቲ ምስ ኣልቃዒዳ ምትሓዝ ዘለዎም ሽበራውያን ዕጡቃት ከም ዘካየድዎ ከዓ ተገሊፆም። ዕጡቃት ወገናት ኣብ ዝሓለፈ ወርሒ ሚያዝያ ኣብ ማሊ ብዘካየድዎ ዝተዋሃደ መጥቃዕቲ ሚኒስተር ምክልኻል ናይቲ ሃገር ዝርከቦም ሓያሎ ሰባት ከም ተቐትሉ ዝዝከር እዮም። ድሕርቲ ፍጻሜ ሰራዊት ማሊ ብሃገሩ ዓስኪሩ ምስ ዘሎ ሰራዊት ሩስያ ሓቢሩ ኣብ ልዕልቶም ሽበራውያን ሰፊሕ ስርሒት ከም ዘካየደ ናይ ሽዑ ፀብጸባት ይረድኡ። ሩስያ ትማል 18 ሓምለ ኣብ ልዕሊ ዩክሬን ዝሓየለ ምዃኑ ዝተጠቕሰ መጥቃዕትታት ባለስቲክ ሚሳይል ኣካይዳ። በቲ ኣብ ርእሰ ከተማ ኬቭን ከባቢያን ዝተካየደ መጥቃዕቲ ኣብ ልዕሊ ወተሃደራዊ ትሕቲ ቅርፅን ትካላት ነዳድን ከቢድ ዕንወት ከም ዝወረደ ዝገለፀ ሚኒስትሪ ምክልኻል ሩስያ ልዕሊ 150 ዒላማታት ከም ዝደብደበ ሓቢሮም። እዚ ከምዚ ኢሉ እንከሎ በቲ መጥቃዕቲ ብውሕዱ 15 ሰባት ከም ተቐትሉ ዝሓበሩ ፀብጸባት ሩስያ ዝርከብዎም ልዕሊ 30 ከም ዝቆሰሉ ኣረድዮም። ስጉምቲ መልሰ ግብሪ ናይቲ ዩክሬን ኣብ ልዕሊ ሃገሩ እተካይዶ ዘላ ተደጋጋሚ ደብዳብ ምዃኑ ሚኒስትሪ ምክልኻል ሩስያ ገሊጹሎም። ዩክሬን ብፍላይ ንትካላት ፀዓት ሩስያ ዘነፃፀረ መጥቃዕትታት ተሓይላቶ ከም ዘላ ፀብጸባት ይረድዎም። ምልውዋጥ መጥቃዕትታት ሩስያን ዩክሬንን ኣብ ዓመት 2026 ብዓይነትን መጠንን ሰፊሑ ከም ዘሎ ይጥቀስ። ካናዳ ወተሃደራዊ ዓቕማ ንምድንፋዕ ምስ ጀርመን ናይ ኣስታት 30 ቢልዮን ዶላር ውዕል ከቲማ። እቲ ጀርመን ንካናዳ 12 ሳብ ማሪናት ክትሰርሓላ ዘኽእል ስምምዕ ን50 ዓመታት ዝቕፅል ናይ ፅገና መስርሕ ዘጠቓልል ብምዃኑ ክሳብ 100 ቢልዮን ዶላር ክበፅሕ ከም ዝኽእል እዩ ዝግለጽ ዘሎም። ብመሰረተ ሓበሬታ ሚኒስትርታት ምክልኻል ክልቲኣተን ሃገራት ትውዕል ክሳብ ዓመት 2036 ኣብ ዘሎ ግዜ ክትግበር ከም ዝኽእል ከዓ ግምታት ኣሎም። ተን መራክባ ብምምዕባል ወተሃደራዊ ዓቕሚ ካናዳ ብቐንዱ ድማ ኣብ ምምዕባል ዓቕሚ ሓይሊ ባሕሪ ናይቲ ሃገር እወታዊ ተራ ከም ዝህልወን ይጥቀስ። ካናዳ ኣብ ዓመት 2026 ወተሃደራዊ ዓቕማ ንምድንፋዕ ንኣስታት 50 ቢልዮን ዶላር ባጀት ሰሊዓ ከም ዘላ እዩ ዝሕበር። ህንዲ ኣብ እተመሓድሮ ክፋል ዞባ ካሽሚር ብዝተኸስተ ሓደጋ ዕልቕልቕ ከቢድ ሰብኣውን ንዋታውን ክሳራታት ወሪዶም። በቲ ተፈጥሮዊ ሓደጋ ዛጊት ልዕሊ 50 ሰባት ከም ዝሞቱ ዝገለፁ ሰመዚ ስርሒት ምድሓን ህይወት ህንዲ 10 ድሃዮም ጠፊኡ ስለ ዘሎ እቲ ኣሃዝ ክዛየድ ከም ዝኽእል ኣሚቶም። ብሰንኪቲ ምህማም መሬት ዘስዓበ ዕልቕልቕ ማይት ኣባይቲ ብምዕናዉ 10,000 ሰባት ብዘይመፅለሊ ከም ዝተረፉ ከዓ ትገሊ

ገሊፆም መንግስቲ ህንዲ ስርሒት ምድሓን ህወት ምስፋሕ ናብቲ ከባቢ ኣሸዓት ሰራዊት ከም ዝለኣኸ ፍሊጡሎም። ኣብ ህንዲ ብሓፈሻ ምምሕዳር ዞባ ካሽሚር ድማ ብፍላይ ብዘጋጥም ተደጋጋሚ ሓደጋታት ዕልቕልቕ ሰብኣውን ዋታውን ክሳራ ክወርድ ምፅንሑ ፀብፀባት ይረዱ። ዜናታት ንምዛሙ ኣርስተ ዜና ክደግመልኩም። ሚኒስተር ዑስማን ሳልሕ ምስ ሚኒስተር ጉዳያት ወፃኢ ግብፅን ፍሉይ ኣመኻሪ ፕሬዚደንት ዶናልድ ትራምፕን ተራኺቡ ዘትዩ። ኮሌጅ ምህንድስናን ቴክኖሎጂን ማይ ነፍሒ 297 ተምሃሮ ብዲግሪን ዲፕሎምን ኣመሪቖም። ፌስቲቫል ኤርትራ 226 ናይ ምህዞን ሰንዓን ዓቕሚ ንብቕዓትን መንእስያ ዘተንፀባረቐሉ ባይታ ምዃኑ ተሓቢሮም። ንሰራዊት ማሊ ዒላማ ዝገበረ ሽበራዊ መጥቃዕቲ ከም ተኻየደ ተገሊጹ። ሩስያ ኣብ ልዕሊ ዩክሬን ዝሓየለ ምዃኑ ዝተጠቕሰ መጥቃዕትታት ባለስቲክ ሚሳይል ኣካይዳ። ካናዳ ወተሃደራዊ ዓቕማ ንምድንፋዕ ምስ ጀርመን ንኣስታት 30 ቢልዮን ዶላር ውዕል ከቲማ። ክቡራትን ክቡራን ነሰዓቲ ዝተዳለወ ዜናታት ኣብዚ ዛዚምና ኣለና። ምስ ተረፉ መደባትና ንሓድገኩም ብወገነይ ሰናይ ምሸት።

ብስራታ ማህበር ሐረስታት አፍራይትን ህብዘማ ማከል ብስራታ ማህበር ሐረስታት አፍራይትን ህብዘማ ማከል እዚ ብምንጋር ዓማዊሉን ጽፈቱን ውሕስነቱን ዓብይ ኣድናቆትን እምነትን እናረኸበ ዝኸይድ ዘሎ ማሕበር ዓብይ ምጉዳል ዋጋ ብምግባር ጥዕና ህዝቢ ኣብ ምሕላው ኣበርክቱኡ ንኽገብር ዝተፈላለየ ዝዓይነቱ መዓር ንመሸጣ ቐሪቡ ኸም ዘሎ ብሓጐስ የበስር መዓር ካብ ዕምባባታት ብንህብ ብቐጥታ ናብ ህዝቢ መዓር ናብ ዅሉ እንትንኡ ብመርመራ ዝሓለፈ ኣብ ጽሩይ መዓቀብ ዝተታሕዘ ዋላ ነዊሕ ግዜ እንተጸንሐ መመልሲ ጽቡቕ ይኸውን ዝጠዓመ ክብር በር እንከሎ ዝበሰለ ዝተለብደ ምዃኑ ብኽኢላታት ሓረስቶት ዝተረጋገጸ በዚ መሠረት ማኅበርና ኸም ዝደለኹምሞ ቀይሕ ጻዕዳ ጸሊም ብጫ ብዘይፍልሊ ዋጋ ዝተፈላለየ ዝሕብሪ ቐሪቡሎ መዓር ወለላ በሊዕካዮ ዘይምኖ ወለላ መዓር ካብ ሓሚምና ሕክምና መዓር ንብላዕ መዓር ንህብና ኣብ ኩሎ መድሃኒት ንጥዕና ማሕበር ሓረስቶት ኣፍረይትን ህብ ዞባ ማእከል ካብቲ ዝወሓደ ክሳብ ብኾናትል መዓር እንተተደለየ ንመሸጣ ቐሪቡ እንህለ ማእስዚ ጥራሕ ኣብቲ ጐብሮ ውራየትኹን ድግሳት ኰሪዕኩም ክትውዕሉ ኽስምዓኩም ባህታ ንሜስን ብርዝን ዝኸውን መዓር ቀሪቡ ይብለኩም ጀባ ማሕበር ሓረስቶት ኣፍረይትን ህብ ዞባ ማእከል ካብ ትካሎም ውሕስነት ንዘምፁ ሰራሕተኛታት መንግስቲ ይኹን እግሊ ኣብ ሰለስተ ወርሒ ዝኽፈል ብቸክ ይኹን ብካሽ ከምዝደለኹምሞ ዓይነትን ዓቐንን መዓር ክሸይጥ ይኽእል ማሕበር ሓረስቶት ኣፍረይትን ህብ ዞባ ማእከል ዝርግሑ ንምስፋሓን ዓማዊሉ ብቐረባ ፍርያቱ ንምርካብን ንኣብ ኩሉ ዞባታት ሃገርና ዝርከቡ ሰብ ድኳናት ከም ወኪልና ኮይኖም ብስምምዕ ክሸጡን ከከፋፍልን ንዝደልዩ ማዕጦና ክፉት እዩ ፀሓይ ከሎ ካብ ዝብለና ገብገብ ዝመረፅናዮ መዓር ንመገብ ኣድራሻና ኣብ ኣስመራ ጐደና ሓርነት ኣፊት ምምሕዳር ዞባ ማእከል ኣብ ጐዳይብ ሸውዓይ መደበር ሕድብ ምስ በልካ መገዲ ቕሓውታ ኣብ ዕዳጋ ሓሙስ ጥቓሙ ፈር ኣውቶቡስ ሓራ ኣብ ከረን ኣብ መንገዲ ፍዓበት ጥቓ መስጊዳ ልሰሓባ ኣብ መንደፈራ ኣብ እግሪ ቤተ ክርስትያን ቅዱስ ገርግሽ ቴሌፎንና 11 5 3 ወይ ሞባይል 07 13 6 2 37 ማዕር ንብላዕ።

0: ኣውሽጥን ወፃን ብምዃን ንመደባት ኤርቲቪ ብሓፈሻ ብፍላይ ድማ ውድድር ታሪካዊ ፍልጠት ጉያ ኣብ ምክትታል ዘለኹም ዝኸበርኩምን ዝኸበርክንን ተኸታተልትና ከመይ ኣለኹም። ወትሩ ሰንበት ምሸት ኣብዚ ሰዓት እዚ ትዳሎ መደብኩም ውድድር ታሪካዊ ፍልጠት ጉያ ንሎሚ እውን ከም መቐፀልታ ናይ ተዝሓለፈ ዙር ኣብ ዞባ ማእከል ብምዃን ምስ ካብ ዝተፈላለዩ ቤት ትምህርትታት ዝመፁ ተምሃሮ ካልኣይ ደረጃ ብምዃን ኢና ክነካይዶ። ናይ ቀዳማይ መድረኽ ካልኣይ ዙር ሒዘልኩም ክመፅ እየ። ንምሉእ ትሕዝትኡ ናብቲ መደብ ከብለኩም እየ። ሰናይ ምክትታል። ራይ ተወዳደርቲ ናብ መድረኽ ክቀድም ስለ ዝኾንኩ ብሞራል ተቐበሉለይ። ቀዳማይ ተወዳዳሪ ሳይሞን ገርግሽ ካብ ቤት ትምህርቲ ሚናበ ዘርኣይ። ካልአይቲ ተወዳዳሪ ትሩፍታሌም ተኽለ ካብ ቤት ትምህርቲ ርእሲ ዓዲ። ሳልሳይ ተወዳዳሪ ረያን ዓብደርሒም ካብ ቤት ትምህርቲ ሰንበል። ራብዓይ ተወዳዳሪ ሙሴ ዳንኤል ካብ ቤት ትምህርቲ ቀይሕ ባሕሪ። ራይ ተወዳደርቲ እንኳዕ ደሓን መጻኹም።
1: ኣብዳን ሰላም።
0: ሳይሞን ገርግሽ ብኣኻ ክጅምሬ ከመይ መፂኻ?
1: ንዓነ ፅቡቅ እግዚኣብሔር ይመስገን።
0: ሓራይ ምስ ስምካን ዝመፀኸሉ ቤት ትምህርትን ከተላልየና መጀመርታ።
1: መጀመርታ ስመይ ሳይሞን ገርግሽ ይበሃል። ንመፃኩሉ ቤት ትምህርቲ ከምየ ትምህርቲ ሚና በዘርኣይ ንዛ በሪኻ።
0: ሓራይ ሳይሞን ናብ ቀዳሚ ትሕቶኻ ክንኣቱ ኢና ተዳሊኻ ዲኻ?
1: ተዳልየ ይብላነ።
0: ብቋንቋ ዓፋር ብናኹራ ያገሊ ሰባር ናኹራ ዝፅዋዕ መን እዩ? ሀ ደጊያት ባህታ ሓጎስ፣ ለዓሊ መሐመድ ዑስማን ቡሪ፣ ሐ ኣቡበክር ኣሕመድ፣ መ ሱልጣን ያሲን ሃይሰማ።
1: ለዓሊ መሐመድ ዑስማን ቡሪ።
0: ሙሉእ መልሲ ረኺብካ ኣለኻ ሳይሞን። ብቋንቋ ዓፋር ብናኹራ ያገሊ ወይ ድማ ሰባር ናኹራ ዝፅዋዕ መን እዩ እያ ትብል ነራ ታሕቶ። መልሳ ድማ ዓሊ መሐመድ ዑስማን ቡሪ ኮይኑ ብ17 ሕዳር 1899 119 እሱራት ካብ ናኹራ ከም ዘምለጡ ታሪክ ይሕብረና ማለት እዩ። ካብዚኣቶም ደጊያት ማሕራይ ከምኡ ድማ ብላታ ገብረ እግዚኣብሄር ጊላ ማርያምን ይርከቦም። ሩፍታሌም ተኽለና ባኻ ክንሰግር ኢና። ስምክን ዝመፀኽሉ ቤት ትምህርትን ከተላሊና።
2: መጀመርታ ስመይ ሩፍታሌም ተኽለ ይበሃል። ካብ ንእዘዋ ሰርጃ ቤት ትምህርቲ ርእሲ ዓዲ።
0: ኣራይ ክንደይ ክፍለ ኢኸ ሩፍታሌም?
2: 11
0: 11 ክፍለ ኢኸ። ፅቡቅ ተዳሊኽ ዲኽ ነዚ ውድድር?
2: ኣራይ
0: ቀዳሚ ትሕቶኺ ፅዒባት መፅያ ምረፅያ። ምጉዝዛይ ኣፍሪቃ መዓስ ዓመተ ምህረት ተፈፂሙ? ሀ 1840፣ ለ 1914፣ ሐ 1814፣ መ 1940።
2: ለ 1914።
0: ርግፀኛ ዲኸ? ማዕረ ክንደይ ክርግፀኛ?
2: 100%.
0: ሙሉእ መልሲ ረኺብ።

0: ግዜ ኣኺላላ ሳይሞን ሕቶኻ ሃገርና ኤርትራ ዝብል ስም ዝተዋሃበትሉ መዓስ ዓመተ ምህረት እዩ ነይሩ እያ ትብል። እዚ ድማ ብሓደ ጥሪ 1890 ክኸውን ከሎ ኢጣልያ ብከበባ ናይ ዝተፈላለዩ ሓይልታት ዓብዪ ብድሆ ኮይኑዋ ስለ ዝነበረ ንመላእ ከበሳታት ኤርትራ ከምኡ ድማ ንመረብ ምስ ተቋጻጸረት ነቲ ሓድሽ ግዛኣቶም ኤርትራ ኢሎም ሰሚዮሞ። በዚ ድማ ኤርትራ ንመጀመርታ ግዜ ዶባታ ዝተኸለለ ሃገር ኮይና ማለት እዩ። ራይ ሩፍታሌም ናባኽ ተመሊስና ኣለና። ቅድሚ ካልእቲ ሕቶኺ ምሕታትና ኣብ ክፍሊኺ ከመአ ኺ ተወዳዳሪት ዲኺ? ተወዳዳሪት ኸ። ስለዚ ተወዳዳሪት ክትኮኒ ወይ ድማ ዕውቲ ንክትኮኒ ትኽተልዮ ሜላ ወይ ድማ ቅዲ ኣፀናንዓ ከትዕልልና?
1: ግዜኻ ብግቡ ምጥቃም ካልኦት ነገር ከዓ ነፍስኻ ጥራይ ምጥማት ካልኦት ወዲኦም ወኢልካ ተስፋ ደይ ምቁራፂ ካልኦት ሸፊን ኣነ ኣይሸፈንኩም ፍላይ 11 ዝግድ ኮንካ ከምኡ ዝብል ኣረኣያታት ኣሎ። ኣነ ኣይሸፈንኩን ኣነ ካበር ኣይገበርኩን ካልኦት ኣብ ትተላል ወዲኦም ወዮም ገለገለ ዝብል ኣረኣያታት ኣሎ። እዚ ግን ንስኻ ነፍስኻ መስል ክኣካ ትኸይድ ንስኻ ካበር ክትገብሮ ትኽእል ኢኻ ተስፋ ቆሪፅካ ከዓ እንተምፅኦ ነገር የለም ማለት እዩ። ስለዚ ንስኻ ነፍስኻ መሲልካ ምኻድ
0: ፅቡቅ። ሕጂ ብከመይ መንገዲ ክተፅንዒ? ብግሩፕ ዲ ክተፅንዒ ወይ ኢንዲቪዋሊ? ከመይ ዓይነት ቅዲ ክትኽተል?
1: ዝበዝሕ ኳ ኢንዲቪዋል
0: በይኒ ክዮ ክተፅንዒ ከምኡ ዝርዳእኪ ሓራይ ፅቡቅ። በሊ ናብ ካልእ ትሕቶ ክንሰግር ኢና። እቲ ብ20 ጥቅምቲ 1977 ናይ ክልቲአን ውድባት ሰውራ ኤርትራ ናይ ሓድነት ስምምዕ ዝኸተማሉ ከተማ መን ይበሃል?
1: ቱኒዝያ
0: ኣይኮነትን። ግዜ ኣለክ ፈትኒ።
1: ፀበላ
0: ኣይኮነትን።
1: ናፋ
0: ኣይ ረኸብክያን ኣለኺ። ሩፍታሌም ፈትኒ። ግዜ ኣለኪ
1: ኣፍዓበት
0: ኣይኮነትን።
1: ከረ
0: ኣይ ረኸብክያን።
1: ከሰላ
0: ኣይ ረኸብክያን ኣለኺ። ሩፍታሌም እቲ ብ20 ጥቅምቲ 1977 ናይ ክልቲአን ውድባት ሰውራ ኤርትራ ናይ ሓድነት ስምምዕ ዝኸተማሉ ከተማ መን ይበሃል እያ ነራ ትሕቶ። መልሲ ድማ ኣብ ካርቱም ሱዳንን ተሰማሚዕናሉ። እዚ ተሓቂአን ህጊ ሓቂአን ብሓባር ንናይ ስራሕ ሓድነት ንውህደት ናይ ሓባር ላዕለዋይ ፖለቲካዊ መሪሕነት ክቐውም ናይ ሓባር ናይ ኩናት ሜላ ድማ ንክሕንፀፅ ካልእን ዘማልእ ስምምዒ ነይሩ። ስለዛ ይረኸብክያ እንታ መልሲ። ርያን ዓብደርሒም ናባኻ ተመሊስና ኣለና። ክንደይ ክፍሊ ኢኻ ርያን?
2: 11
0: ክፍሊ። ስለዚ 11 ክፍሊ ምዃንካ ካብቲ ካልእ ክፍልታት ፍሉይነት ኣለዎ ድዩ?
2: እወ ኣለዎ።
0: እንታይ ፍሉይነቱ?
2: ፍሉይነት ናይ 11 ክፍሊ ካብቲ ዝነበርካዮ ናይ ኣብ ገዛኻ ካብ ገዛ ናብ ትምህርቲ ትመላሉ ስለ ዝነበርካ ደረጃ ካልእ ሂወት ወይ ካልእ ዓይነት መድረኽ ትፍትነሉ ግሬድ እዩ። ብዓብዩ ናብቲ ዕላማኻ ደብፅሐካ ወይ ናብቲ ኣልቲሜት ጎል ንብሎ ወይ ከዓ ናይ መወዳእታ ዕላማኻ ዘብፅሐካ መድረኽ ስለ ዝኾነ ብከምኡ ድማ 11 ግሬድ ወይ 11 ክፍሊ ፍልይ ዝበለ ይገብሮ ማለት እዩ።
0: ሕራይ ፅቡቅ። ስለዚ ናትካ ዕላማ እንታይ እዩ ወይ ድማ ኣበይ ክትበፂሕ እዩ ዘሎ ናትካ ሕልሚ?
2: ብዝተኻለ መጠን በቲ ዝደለየ ዓውዲ ብዝለዓለ ደረጃ ትምህርቲ ብዝለዓለ ዓቐን ስኬል ክውዲ እዩ ድሌተይ።
0: ትደለየ ዓይነት ዓውዲ ክንፈልጣ ግባኣና ዲ?
2: ወሳ እንዴ ዘይወሰንኩ።
0: ኣይ ወሰንካን ክሳብ ሕጂ ሞ ግዜ ከይከደካ በል ቅልጥፊ ኢልካ ወስን ኢኻ። ቅድሚ ሰባ ምካድካስ ክትውስን ኣለካ። ሕራይ በል ናብ ካልእ ትሕቶኻ ክንሰግር ኢና። ሸድሻይ ወራር ስርዓት ደርግ ብወፍሪ እንታይ ይፍለጥ ነይሩ?
2: ወፍሪ ቀይሕ ኮኸብ።
0: ርግፀኛ ዲኻ?
2: ዋ
0: ሙሉእ መልሲ ረኺብካ ኣለኻ ኣርያን። ሻድሻይ ወራር ስርዓት ደርግ ብወፍሪ ቀይሕ ኮኸብ ይፍለጥ ነይሩ። እዚ ድማ ንክልተ ዓመት ዝኸደ ወታደራዊ ዲፕሎማስያዊ ከምኡ ድማ ፖለቲካውን ቁጠባውን ፕሮፓጋንዳውን ምድላዋት ዝተካየደሉ ዓብዪ ወፍሪ እዩ ነይሩ። ንህዝባዊ ግንባር ጠቕሊልካ ንምጥፋእ ዝተወጠነ ወፍሪ እዩ ነይሩ። ተዓዊቱ ድዩ ኣይተዓወተን? ከመይ ከይዱ መወዳእታት?
2: ኣይተዓወተን።
0: ኣይተዓወተን። ሓራይ ፅቡቅ ርያን። ረብዓይ ተወዳዳሪና ሙሴ ዳንኤል ናባኻ ተመሊስ ኣለኹ። ክንደይ ክፍሊ ኢኻ ሙሴ?
3: 11 ክፍሊ።
0: ኣብ ትምህርቲ ከመይ ኢኻ?
3: ካብቶም ተወዳደርቲ።
0: ካብቶም ተወዳደርቲ ኢኻ። ስለዚ ካብ ትምህርቲ ወፃኢ ኣብ ካልእ ተሳትፎታት ተሳተፍ ኢኻ? ናይ ክለባት ወይ ድማ ናይ ሃማተ?
3: ኣብ ናይ ሃማመተ እኮ ነጥፍ እንዴ ክሳብ ብዚ ሲቪካዊ ስልጠና ናይ ካድር ተማሂርና ነርና ኣብዚ ኣብ ሃማመተ ንኡ ዘባት ይረበሉ እየ ዝነጥፍ ብዛዕባ ንፈጣትና ናይ ሃይማኖት ክዛረብቲ ኮይነ መጀመርታ ናይ ሃይማኖት

0: ቀንዲ ዕላምኡ ብክልንትኡ ብቑዕ ዝኾነ መንእሰይ ንምህናፅ እዩ። ስለዚ ኣብ ንኡዘባና ከዓ ነዚ ራእይ ዚ ንምትግባር ብኩሉ ብክለባት ብማሕበራዊ ኣበርክቶ ብመጎሳዊ ክትል ፅሑፍን ፖለቲካዊ ትምህርትን ዝኣመሰሉ እቲ መንእሰይ ሲ ተሳሒሉን በሊሑን ከም ዝወፅእ ንግበር ንሕና ማለት እዩ።
1: ሓራይ ፅቡቅ ካድር ከዓ ተማሂረ ኢልካኒ። ስለዚ ተምሃራይ ጥራሕ ዘይኮንካስ ካድረ ከለኢኻ ማለት እዩ። ከመይ ሞ ተተካይድዎ ጎስጓስ እንታይ ውፅኢት ትርኢሉ ኣብ ተምሃሮ ኣብቶም ናትኩም መዛኑ ከመይ ውፅኢት ትረኽብሉ?
0: ሕጂ መጀመርታ ንዝኾነ ሰብ ጎስጓስ ወይ ሓበሬታ ክተካይደሉ ከለካ ስኻኒ ከ ነቲ ትጉስጉሶ ዘለካ ትግብሮ ዘለካ። ስለዚ መጀመርታ ንሕና እቶም ኣከይድ ተኣካል ዘለዉ ናይታ ንኡዘባ ነቲ ንብሎ ዘለና ኣብነት ኮይና ንሕና ንዑ ንትግብሮም ሾ ሽዑ እቲ ተምሃራይ ከዓ ንዓና ብምርኣይ ኣብነት ኮይናስ ከም መሪሕ ማለት እዩ መሪሕ ኮይናስ ነቲ ንጥፈታት ንክትግበር ነቲ ተምሃራይ ንውክሎ ማለት እዩ።
1: ሕራይ ፅቡቅ ሙሴ፣ ኣዝዩ ፅቡቅ ዝኾነ ዕማማት ኢኹም ተካይዱ ዘለኹም። ባር ናብ ካልእ ትሕቶካ ክንሰግር ኢና። ኣብ 1988 ህዝባዊ ግንባር ንከተማ ኣፍ ዓበት ክቆፃፀረ ከሎ ኣብቲ ቦታ ዝነበረ ናይ ፀላኢ እዚ እንታይ ይበሃል ነይሩ?
0: ናደው እዚ
1: ሙሉእ መልሲ ረኺብካ ኣለኻ ሙሴ። ኣብ 1988 ህዝባዊ ግንባር ንከተማ ኣፍ ዓበት ክቆፃፀረ ከሎ ኣብቲ ቦታ ዝነበረ ናይ ፀላኢ እዚ እንታይ ይበሃል ነይሩ? ያ ነራ ተሕቶ ናደው እ ዝበሃል ነይሩ። ኣብ ግንባር ንኣፋን ኣፍ ዓበትን ንልዕሊ 9 ዓመታት ዝዓስከረ ኮይኑ ልዕሊ 22,000 ወታደራት ዝነበሮ ሰራዊት ድማ እዩ ነይሩ ማለት እዩ።

0: ራይ ሳይሞን ገርግሽ ናባሃ ተመሊስና ኣለና ውድድር ከመይ ኣሎ?
1: ንዓኒ ፅቡቅ።
0: እዚኦም መወዳድርትካ ከመይ ረኪብከ?
1: ብጣዕሚ ብርታዕት ተወዳደርቲ።
0: ኣብቲ ፅቢትካ ነይሩ ድዩ ዋላ ካብቲ ፅቢትካ ወፃ እዮም?
1: ፅቢተይ ወፃ እዩ ንላዕሊ።
0: ኣብቲ ፅቢትካ ወፃ ኣጆካ ስኻውን ብርቱ ኢኻ ከምኦም ማለት እዩ። ራይ ናብ ሳልሰይ ትሕቶካ ክንሰግር ኢና። ካብዞም ዝስዕቡ ኣብ ኢትዮጵያ ዝዝረብ ኩሻዊ ቋንቋ ኣየና እዩ? ሀ ሳሆ፣ ለ ትግረ፣ ሐ ትግርኛ፣ መ ኦሮሞ።
1: መ ኦሮሞ።
0: ሙሉእ መልሲ ረኺብካ ኣለኻ ሳይሞን። ካብዞም ዝስዕቡ ኣብ ኢትዮጵያ ዝዝረብ ኩሻዊ ቋንቋ ኣየና እዩ? ያኔራ ተሕቶ እተን ምረፅ ድማ ሀ ሳሆ፣ ለ ትግረ፣ ሐ ትግርኛ፣ መ ኦሮሞ እዮም ነይሮም። መልሲ መ ኦሮሞ ረኺብካ ኣለኻ። ሩፍታሌም ትፈትዮ ዓይነት ሳብጀክት እንታይ? ኣርት ዲኸ ሳይንስ መጀመርታ?
2: ኣርት።
0: ኣርት ኢኺ። ስለዚ ኣብ ዓውዲ ኸ ክትወዳደር ደለኺ። ትፈትዮ ሳብጀክት እንታይ?
2: ቢዝነስ ኤንድ ኢኮኖሚክስ።
0: ብኸመይ ኢኺ ቢዝነስ ኤንድ ኢኮኖሚክስ ሳብሊፅ ክትፈትያ?
2: ናይ መወዳእታ ናተይ ሕልምስ ቢዝነስ ማናጀር ክኸውን ስለዘሊ።
0: ኦኬ፣ ፅቡቅ። ስለዚ እቲ ሕልሚ ክንምትግባር ካ ብፃዕርላ ክዲኺ ትፅዕርላ ኣለ ክዲ ክነታ ሳብጀክት ራይ ፅቡቅ ፅቡቅ ዕድል ይምነኤልኪ ንሕልምኺ። ናብ ሳልሰይ ትሕቶ ኢና ክንሰግር። መንግስቲ ኢትዮጵያ ንባንዴራ ኤርትራ መዓስ ኣውሪዳታ? ሀ 1958፣ ለ 1955፣ ሐ 1956፣ መ 1962።
2: ሀ 1958።
0: ሙሉእ መልሲ ረኺብ ክለኺ ሩፍታሌም። መንግስቲ ኢትዮጵያ ንባንዴራ ኤርትራ መዓስ ኣውሪዳታ ነይራ ተሕቶ? መንግስቲ ኢትዮጵያ ንባንዴራ ኤርትራ ብሕዳር 1958 ኣውሪዳታ ማለት እዩ። ራይራያን ናባሃ ተመሊስና ኣለና። ኣብ ሃይ ስኩል ኣብዚ ዘለኹሞ ደረጃ ናይ ካልኣይ ደረጃ ማለት እዩ፣ ፅልዋ መዘና ከመይ ኣሎ ወይ ከመይ ትገልፆ?
3: ፅልዋ መዘና ብሓፈሻ ክንሪኦ ከለና ኣዝዩ ካብቶም ኣገደስቲ ነገራት እዩ፣ ግን ከዓ ሓደገኛ ንብሎም ነገራት እዩ። ስለዚ ኣብ ሃይ ስኩል ድማ ቀንዲ ዝብርታዓሉ ወይ ቀንዲ ብዓብዪ ደረጃ ዝረኣየሉ ድማ ኣብ ሃይ ስኩል እዩ ማለት እዩ። ስለዚ ፅልዋ መዘና ዝበሃል ብፅቡቅ ክኸውን ይኽእል፣ ብሕማቅ ክኸውን ይኽእል። ስለዚ እቲ ዝዓበየ ክፀልወካ ድኽእል ካ ዓርክኻ ወይ መዘናኻ ስለ ዝኾነ ኣዝዩ ዓብ ተር ኣለዎ ወይ ኣዝዩ ዓብ ፅልዋ ኣለዎ ኣብ ሃይ ስኩል ማለት እዩ።
0: ስለዚ ነቲ ኣሉታዊ ፅልዋ መዘና ብኸመይ ኢኻ ትከላኸሎ ኣብ ነብስኻ ንኸይመፅእ ማለት እዩ?
3: ኣሉታዊ ፅልዋ መዘና ክትከላኸሎ መጀመርያ ቀዳማይ ነገር ቅድሚ ናብ ምክልኻል ምእታውካ እንታይ ዓይነት መዘና ትመርፅ ኣገዳሲ እዩ። ካልኣይ እንተራ ክልተ በበይኑ ሓሳብ ዘለዎ ማዕሩኽ ወይ ከዓ መዛኑ እንተ ደኣ ኮንካ ግን ኖ ናይ ምባል ክእለት ክህልወካ ኣለዎ ማለት እዩ። ስለዚ ከም ዝመተ ዓሳ ምስ ዋሓዚ ዘይኮንካ ትኸይድ ኣብ ትዘድልየካ ወሲድካ ኣብ ዘየድልየካ ድማ ኖ ናይ ምባል ሓይሊ ክህልወካ ኣለዎ ማለት እዩ። ስለዚ በዚ ከም ዝጋባብ ድማ ክትከላኸሎ ትኽእል እያ።
0: ራይ ፅቡቅ መግለፂ እዩ ረያን። ናብ ሳልሰይ ትሕቶካ ክንሰግር ኢና። ሃገራዊ ኣገልግሎት ኤርትራ ባየናይ ኣዋጅ ፀዲቑ? ሀ 80/1910፣ ለ 82/1995፣ ሐ 95/1990፣ መ 1990።
3: ለ 82/1995።
0: ሙሉእ መልሲ ረኺብካ ኣለኻ ረያን። ሃገራዊ ኣገልግሎት ኤርትራ ብኣየናይ ኣዋጅ ፀዲቑ ያኔራ ተሕቶ ብ82/1995 ዝፀደቐ ኮይኑ ሃገራዊ ህንፀት ንምድንፋዕ ዝተኣወጀ ኣዋጅ እዩ ነይሩ። ህዝቢ ንሃይማኖት ካብ ፖለቲካ ንክፈሊ ዝተወስደ ምርጫ መንግስቲ ኤርትራ ሓያል ስኒትን ሓድነትን ኣብ ብዙሕነት ንክህሉ ድማ ኣኽኢሉ እዩ ምባል ይከኣል ማለት እዩ። እዚ ሃገራዊ ኣገልግሎት ኤርትራ ክፀድቕ ከሎ ንምንታይ ዕላማታት ፀዲቑ ኢልካ ትሓስብ?
3: ሃገራዊ ኣገልግሎት ክፀድቕ ከሎ ብሓፈሻ ነታ ሽዑ ብክንደይ መስዋእቲ ብክንደይ ደም ጀጋኑ ዝመፀት ነታ ናፅነት ንምዕቃብ እዩ። ህንፀት ሃገር ከምኡውን ብትምህርቲ እንዳሃብካ ድማ ንቕሓት ህዝብን ተምሃሮ ከምኡውን ንቕሓት መንእስያት ክም ንምባል ወዘተ ካልእ ዕላማታት እንተመስሪቱ።
0: ፅቡቅ ሙሉእ መልሲ ረያን ዓብደርሒም። ምስ መግለፂኡ ፅቡቅ መብርሂ ኢኻ ትበና ፀኒሕካ። ራይ ሙሴ ዳንኤል ናባኻ ተመሊስና ኣለና። ካብዛ ንረያን ክሓተወዲ ፀናሕኩ ከይወፃኹ ማለት እዩ ኣብ

0: ደረጃኹም ወይ ድማ ኣብዚ ዘለኹሞ ደረጃ ዘጋጥመኩም ናይ መዘናታት ፅልዋን ምብዳህ እቲ ቀንዲ ክንገብሮ ንኽእል ነገራት ካብዚ ናይ ረያን ውፅእ ዝበለ እንታይ ሓሳብ ኣለካ ብመንፅር ሃማማትኦ ማለት እዩ ንስኻትኩም?
1: ምናልባት እዚ ሕቶ እዚ ኮ መጀመርታ ክንምልሶ ቲ ኮይና እቲ መዘና ዝበሃል ዘሎ ሰብ ወይ ኣካል ንምንታይ ዘድልየና ዘሎ እንዲ ዝመፅእ እቲ ሕቶ ሕቶ እዚ ከዓ መዘና ወይ ዓርኪ ትሕዞ ኩሉ ግዜ ኣብ ጎንኻ ኮይኑ ንሕማቕን ንፅቡቕን ብሓንሳብ ኮንካ ንክትሓልፎን ኣብ ሽግርካን ኣብ ሓጎስካን ተወሳኺ ድማ ኣብ ሂወትካ ኣርኣያ ኮይኑ ስ ክሕግዘካ ዝኽእል ሰብ ኢኻ መዘና ትብሎ። ስለዚ ካብ ኣሉታ ፀቕጢ መዘና ክልተ ዓይነታት እዩ ዘሎ፣ ኣውንታውን ኣሉታውን ክኾን ይኽእል እዩ። ስለዚ እቲ ኣውንታዊ ድሓን ፅቡቕ ስለ ዝኾነ ንሱ ብጎኒ ፅኒሕና፣ እቲ ኣሉታዊ እንተ ደኣ ተዛሪብና ግን ኣሉታዊ ፀቕጢ መዘና ኣባኻ እዩ ዝምርኮስ። እቲ ኣሉታ እንተ ኣሉታን ኣውንታን ፈላለዩ ዘይክእል ሰብ እንተ ደኣ ትመሓዘ ኣለካ ኮንካ ኣብኡ ዘይኮነ ትገጋ ኣባኻ እዩ ዘሎ ትገጋ። ስለዚ ንስኻ መጀመርታ ኣብ መዘና ኣብ ምምራፅ ኣዝኻ ቁርጡ እውን ንፍዖን ክትከውን ኣለካ። ሽዑኡ እቲ መሪፅካዮ ዘለካ መዘና ከዓ ነቲ ሂወትካ ዘካይደካን ነቲ ዕላማካ ድማ ዝሳነን ኣብ ሓደ ደረጃ ዕድመ ትርከብ ሰባት ትኾንካ ተመራፂ
0: ሕራይ ፅቡቅ። ሕጂ ከም ሕጂ ብብዝሒ ንሪኦ ዘለና ኣብ ተምሃሮ ሃይስኩል ማለት እዩ እዚ ናይ ምዝንጋዕ ነገራት ኣሎ። ሕጂ መዘናኻ ኣብ ምዝንጋዕ ብዙሕ ነገራት ይፀልውኸ እዮም ሓቂ። ነዚ ኸ ብኸመይ ትከላኸልዎ? ንኣብነት ንስኻ ከም ተምሃራይ ከም ኣባል ሃማማት ከም ካድረ መጠን ኣብቲ ነፃ ግዜ ዘለካ ብምንታይ ኢኻ ትዘናጋዕ?
1: ኣነ ኣብ ነፃ ግዜ ተወሳኺ ስራሓት ዝገብሮም ኣለዉ። ምናልባት ኤዲቲንግ ገለ ፎቶየ ፕሮግራሚን እውን ይፈትየ፣ ግጥሚ ምፅሓፍ ፈትየ፣ መፅሓፍ ምንባብ እውን ይፈትየ።
0: ስለዚ ኩሉ ሂወትካስ ምስ ትምህርቲ ምስ ምፅሓፍ ዝተኣሳሰረ እዩ ማለት እዩ። መሆነቶም ካብ ዛናትካ መንገዲ ውፅእ ኢሎም ዘለዉ ሰባት እንታይ ሓሳብ ምሃብካ እዮም?
1: ኣብ ሓደ ኣርባዕተ ዝሸነኻቱ መንገዲ ኮንኩም ንኩሉ ሸነኻት ሂወት ጠምትዎ ሽዑኡ ኣየናዩ ፅቡቅ እቲ ሂወት መስ ጠመትኩምዎ ከዓ ምስትናትኩም ሂወት ኣብኡ ኤግዛምፕል ብምእታው ረኣይዎ ሞ ኣበይ ናይ ደረጃ ከም ዘለኹም ክትፈልጡ ኢኹም። ኣበይ ናይ ደረጃ ከም ዘለኹም ምስ ፈለጥኩም ከዓ ሂወትኩም ብየናይ መኣዝን ክትከዱ ከም ዘለኩም ሽዑኡ ኣብታ ዘለኹማ መገዲ ኮንኩም ሲ ምረፁ።
0: ሕራይ ይቐኒልና ሙሴ፣ እዚኣ ዋላ ንዕና ትጠቅም ሓሳብ እያ፣ ንተምሃሮ ጥራሕ ኣይኮነትን። ናብ ሳልሰይቲ ሕቶካ ክንሰግር ኢናብል ህዝባዊ ሓይልታት ሓርነት ኤርትራ ዝብል ስም መዓስ ናብ ህዝባዊ ግንባር ሓርነት ኤርትራ ዝብል ተቐይሩ? ሀ 1965 ለ 1961 ሐ 1977 መ 1978
1: ሐ 1977
0: ርግፀኛ ዲኻ?
1: ርግፀኒ
0: ሙሉእ መልሲ ረኺብካ ኣለኻ ሙሴ። ህዝባዊ ሓይልታት ሓርነት ኤርትራ ዝብል ስም መዓስ ናብ ህዝባዊ ግንባር ሓርነት ኤርትራ ዝብል ተቐይሩ እያ ነራ ተሕቶ ብ1977 ኮይኑ እዚ ውድብ እዚ ኣብቲ ዝተኸየደ ቀዳማይ ውድባዊ ጉባኤ ናብ ህዝባዊ ግንባር ሓርነት ኤርትራ ዝብል ስም ተለዊጡ ማለት እዩ። ስለዚ ረኺብካ ያለኻታ መልሲ ሙሴ። ሕራይ ሳይሞን ገርግሽ ናብኻ ተመሊስና ኣለና። ሳይሞን ከም ተምሃራይ ዝምባለኻ እንታይ እዩ? ካብ ትምህርቲ ወይ ድማ ካብቲ ትመርፁ ዓውድታት ወፃኢ እንታይ ዝምባለ ኣለካ?
2: ስእሊ ቅብዓ ማለት እዩ ቅብዓ ስእሊ ፍትን እየ ተማሂረ እውን ነይረ ኣብ ኢድ ዝምበለካ ዘለኒ
0: ኣብ ቅብኣ ማለት እዩ። ተወዳዲርካሉ ወይ ሰሪሕካሉ ትፈልጥ ዶ?
2: ስራሕ ኣልየ ግን ተወዳዲረሉ ይፈለጥኒ
0: ውድድር ኣይበፃሕካን። ስለዚ ካብ ሳዋ ምስ ተመለስካ ልዕሊ እቲ ትመርፁ ዓውዲ ከም ቀብኣይ ከዓ ክንፈልጠካ ኢና ማለት እዩ። ራይ ፅቡቅ ሳይሞን፣ ናብ ራብዒትን ናይ መወዳእታ ሕቶኻን ኢና ክንሰግር። ሓደ ህዝቢ ኣብ ኣህጉራዊ መድረክ ንክዋሳእ እንታይ የድልዮ? ሀ ውሕስነት፣ ለ ሰላም፣ ሐ እኩብ ፀጋታት፣ መ ኩሎም መልሲ እዮም።
2: መ ኩሎም መልሲ እዮም።
0: ሙሉእ መልሲ ረኺብካ ኣለኻ ሳይሞን። ሕቶኻ ሓደ ህዝቢ ኣብ ኣህግራዊ መድረኽ ንኽዋሳእ እንታይ የድልዮ እያ ትብል ነይራ። ሀ ውሕስነት፣ ለ ሰላም፣ ሐ እኩብ ፀጋታት፣ መ ድማ ኩሎም መልሲ እዮም። ስለዚ መ ኩሎም መልሲ እዮም ታመልሲ ውሕስነት፣ ሰላም፣ እኩብ ፀጋታት። እዚ ኣብ ኣህግራዊ መድረኽ ንክትዋሳእ ንሓንቲ ሃገር ካብቶም ዘድልይዋ ነገራት እዩ ማለት እዩ። ሕራይ ሩፍታሌም ሩፍታሌም፣ ትርፊ ግዜ ኸያ ምንታይ እ ክተሕልፍ እዮ?
3: ትርፊ ግዜ ስእሊ ስእል መፅሓፍቲ ዝኾነ ክራፍትስ ገለካ ይፍትነ ካልእ ቋንቋታት ከ
0: ክልተ ቀባእቲ ኢና በዚ ጠጠባቢልና ዘለና ማለት እዩ። ብዙሕ ዓውድታት ሒዝኩም ኣለኹም። ፅቡቅ ሩፍታሌም፣ ሕራይ ራብዒቲ ሕቶ ክይበል ካብዞም ዝስዕቡ ባእታታት ሃገራውነት ዘይኮነ ሀ ታሪክን ጂኦግራፍን

0: ለሃይማኖትን ባህልን ሐ ብዝሐ ህዝቢ መ ፖለቲካን ቁጠባን
1: ሐ ብዝሐ ህዝቢ
0: ሙሉ መልሲ ረኺብ ክለኺ ይሩፍታሌም ሕቶኺ ካብዞም ዝስዕቡ ባእታታት ሃገራውነት ዘይኮነ እያ ትብል ነይራ ታሪክን ጂኦግራፍን ሃይማኖትን ባህልን ፖለቲካን ቁጠባን ከምኡ ድማ ቋንቋን ሓባራዊ ታሪክን እዚኦም ኩሎም ባእታታት ሃገራውነት ዝገልፅ እዮም ብዝሒ ህዝቢ ግን ኣብ ባእታታት ሃገራውነት ወላ ሓንቲ ተራ የብሉን ማለት እዩ ራይ ረያን ናይ መወዳእታ ሕቶ ከ ኢኻ ክትከውን ውድድር ከመይ ፀኒሑ
2: ውድድር ድሓኒ ፅቡቅ
0: ከመይ ሒዝካዮ ዝመፃካ ትፅቢታትን ኣብዚ ዝፀንሓካ ክውንነትን ይጋጠም ድዩ
2: ማዕረ ማዕሪ እዩ ሓቢርና ክንሪኦ ዝቕፅል
0: ከመይ እዩ እንታይ ትፅቢታትካ ነይሩ ናብዚ ውድድር ክትመፅእ ከለካ
2: ብርትዕ ዝበለ ኸውን እየ ተፀቢየ ነረ ድሓን እዩ ዘሎ ክሳብ ሕጂ
0: ድሓን እዩ ደሎ ዛጌት ድሓር ግን ዳበርትዓ ከይዲ ከይትዛነብኣ ሕራይ ናብ ራብዒቲ ሕቶኻ ክንሰግር ኢና ሕብረተሰብ ሃገራዊ ውዳበታቱ ብዝተፈላለዩ ውሽጣውን ግዳማውን ረቑሒታት ምስ ዝዳኸም እንታይ ይፍጠር ሀ ሕብረተሰብ ብሓጎስን ፍስሓን ይነብሩ ለ ሕብረተሰብ ብዲሞክራሲ ይነብሩ ሐ ሕብረተሰብ ኣብ ቀጻሊ ዘይርጉእ ኩነታት ይነብሩ መ ሕብረተሰብ ብዘይ ስጋት ይነብሩ
2: ሐ ሕብረተሰብ ኣብ ቀጻሊ ዘይርጉእ ኩነታት ይነብሩ
0: ምሉ መልሲ ረኺብካ ኣለኻ ኣረያን ሕብረተሰብ ሃገራዊ ውዳበታቱ ብዝተፈላለዩ ውሽጣውን ግዳማውን ረቑሒታት ምስ ዝዳኸም እንታይ ይፍጠር ሀ ሕብረተሰብ ብሓጎስን ፍስሓን ይነብሩ ለ ሕብረተሰብ ብዲሞክራሲ ይነብሩ ሐ ሕብረተሰብ ኣብ ቀጻሊ ዘይርጉእ ኩነታት ይነብሩ መ ድማ ሕብረተሰብ ብዘይ ስጋት ይነብሩ እያን ነረ እንተን ምረፅ ስለዚ መልስና ሐ ሕብረተሰብ ኣብ ቀጻሊ ዘይርጉእ ኩነታት ይነብሩ ረኺብካ ያለኻ ማለት እዩ ረያን ሙሴ ዳንኤል ናይ መወዳእታ ሕቶኻን ናይ መወዳእታ ካ ተወዳዳርን ኢኻ ክትከውን ከመይ ፀኒሕ ውድድር
3: ፅቡቅ ድሃን
0: ትፅቢታትካ ከመይ እዩ ኣብዚ ውድድር
3: ከምቲ ትፅቢታት እዩ ዘሎ
0: ከምቲ ፅቢትካ እዩ ክዕወትየ ዶ ትብል ወይስ እዞም ሓያላት ኣይሕልፉንን እዮም
3: ኣብ ውድድር ክትኣት ከለካ ክዕወት እምበር ክወድቕ ኢልካ ክትኣትውን ዲኻ ስለዚ ክዕወት እየ ክብል ናይ ግድ
0: ስለዚ ኣብ መትከልካ ይሓደ ኣለካ ማለት እዩ ፅቡቅ ዓወት ምነየልካ ራብዒትን ናይ መወዳእታ ሕቶኻን ክትስዕብያ ሃገር ክትህሉን ክትቅፅልን እንተኮይና እንታይ የድሊ ሀ ወደብ ለ ንዓኣ ዝበቅዕ ህዝቢ ሐ ብዝሂ ብሄራት መ ማዕድናዊ ፀጋታት
3: ለ ንዓኣ ዝበቅዕ ህዝቢ
0: ምሉ መልሲ ረኺብካ ኣለኻ ሙሴ ሃገር ክትህሉን ክትቅፅልን እንተኮይና እንታይ የድልያ ነራ ትሕቶ ቴን ምርጫ ድማ ሀ ወደብ ለ ንዓኣ ዝበቅዕ ህዝቢ ሐ ብዝሒ ብሄራት መ ማዕድናዊ ፀጋታት ነይረን እታ ትኽክለኛ መልሲ ድማ ለንዓኣ ዝበቅዕ ህዝቢ ክህሉ ኣለዎ ምክንያቱ ብቑዕ ህዝቢ ክበሃል ከሎ ብደረጃ ሃገር ዝበፅሐ ኣተሓሳስባ ከማዕብል ዝኽኣለ ማለት ስለ ዝኾነ እቲ ቐንዲ ንሃገር ዘድልያ ብቑዕ ህዝቢ እዩ ማለት እዩ ስለዚ ተወዳደርትና ንሎሚ ዝበልናዮ መደብ እዚ ክትከታተልዎ ዝፀናሕኩም እዩ ነይሩ ኣብ ዝመፅእ ብካልእ ተወዳደርትን ብካልእ ትሕዝቶን ክንምለሰኩም ኢና ክሳብ ሽዑ ሰናይ ቅነ

0: ሃሎ ሃሎ ባታ
1: ሃሎ መን ክብል
0: ድማ መን ክትብል ዲኻ ክንድዝደንጊኻ ዘርከበት እየ
1: ኦ ዘርከበት ይገርመኪ እዩ ካብ ብዙሓት ዝተዋዛገቡ ድምፅታት ናይ ዘርከበት ድምፂ ፈለየ ዘውፅኦ ነይረ እንተኾነ ናይ ሎሚ ድምፅኺ ኣይግድን ቁርብ ንድር ዝበለ ዶ ኮይኑ ይስምዓኒ
0: ከመይ ዘይንድር ዘይውዕል ዘይሓድር ንዓኻ ዝንገር ቁም ነገር ስለ ዘለኒ ኳ ይደው ኢለ ንምዃኑ ዓዲመ ምኻድ እዮም እንዳ ንጉሰ
1: እወ ናይ ዕድመ ወረቐት ሰዲዶምለይ ኣለዉ
0: እሞ ኸዳ ካብኡ ዝዓቢ ቁም ነገር ዳ እንታይ ትፅበ
1: ይፅበባ ናይ ክልቲኦም ብፍትሕ ምፍልላይ ኣኻሊ ይኮነን ንግስቲ ብድሕሪ ምስኡ ምፍትሓ ንዓይ ሕራይ ክትብለኒ ክትክእል ኣለዋ
0: ኦፋይ ሕማመይ እስከይ ተላዕለለይ ኣነ እውን ንሱ ምስኣ ምስ ተፋትሐ ምሳይ ክነብር ይድልየተይ ዝኾነ ኮይኑ እቲ ዝኾነ ክንርኢ ኣብ ፒያሳ ፌረ ፅበየካ ኣለኹ ኣይስደንጉየ ንሰዓት ኣኺላ እያ
1: ሕራይ መጻእኩ
0: ኣታ እንታይ ዳ ደንጊኻ ኣብ ሰገት ይረኽውዕል
1: ኣነይ ኮንኩን ደንጌ ንስኺ ክትሃዊ ክርከበት

0: ሰሚዕከ ይምላሹ እዞም ሰባት እዚኣቶም ልክዓ ብዛዓለት እዚኣ ከም ዝፈትሑ ቅድሚ ምምርዓቦም ፈልጥ ነይረ
1: እሞ ጠንቋላይ እየ ዘይትብለኒ
0: ጠንቋላይ ጥራይ ዘይኮንኩስ ቦጥቋላይ እውን እየ መዓስ ንሱ ጥራይ ኣነን ንስኽን ከም ሰባት ቅድሚ ምልላይና ንስኽ ንባዕልኺ ንዕኡ ሃነን ትብልሉ ከም ዝነበርኪ ፈልጥ ነይረ እዚ ኸ ብኸመይ ፈሊጠ እዮ
1: ንሱስ ሓቅኻ ሃነን ንኢለሉ እየ እንተኾነ ንንጉሰ ምቅብጣር ማለት ምስ እምኒ ምቁንጣው ማለት ጥራይ እዩ
0: ምላሹ ንሓቅን ንፀይቅን ፈላለዩ ዘስምዐ እዛን ክህልወክ ኣለዎ ጠንቋላይ ምዃነ ዝኣመንክኒ ትመስለን ሕጂ ንፋታሓለና ኢሎም ስለ ዝዓደሙና ደይኮና ንኸይድ ዘለና
1: እወ
0: ኮ ክልቲኦም ብፍትሕ ድሕሪ ምፍልላዮም ኣብ ሳልስቱ ንሱ ምሳኺ ቃል ኪዳን ኣሲሩ ንሓዋሩ ምሳኺ ክነብር ምዃኑ ነፍሰ ይነግረን ኣሎ እዚ ከዓ ጥንቆላ ይበል እዮ
1: ይግበረለይ ቀዳዊኻ ፍትሕ እውን ከሎ እዩ ዋይ ኣታጎፋር ኣረቀቦሽ ኮርከይተማልኣኩ
0: እንታይ ክኾነና ናይ መርዓ ወይ ከዓ ናይ ጥምቀት ዕድመ ነይሩ እንተዝኸውን ሓቂኺ እዚ ግና ናይ ፍትሕ ዕድመን ድዩ ዋርዋር ዝብል መልሓስ ሒዝካ ጥራይ ዝኽየድ
1: ዶ መልሓስ ተኾይኑ ዘድልሲ በልናትካ ይኣኽለና እዩ
0: ትርእኒን ዲኺ ብዘይካ ዝዛረብ ሰብ ኣይክህሉን እዩ ንዅሉ ኣፍ ክገብራ ምስ ረኣኽኒ ክትሐጐሰለይ ኢኺ
1: ይኣምነለይ ይኣምነለይ

0: እምበኣርከስ ዕዱማት ኣጋይሽ ዕድሜና ኣኽቢርኩም ኣብዚ ብምርካብኩም የቐኒየለ ሽሕኳን ዓኻትኩም ሕማቕ ኣጋጣሚ እንተኾነ ኣነን በዓል ቤተይን ግና ኣምና ሕጉሳት ኢና የቐኒልና
1: እወ ከምዚ በዓልቲ ቤተይ ዝበለቶ ንፍትሕ ዘይኮነስ ፍቕርናን መብፅዓናን ንምሕዳስ ዝገበርናዮ ድግስ እዩ። ኣብዚ ዝተባረኸ ገዛ ብምህላውኩም እቲ ብቅድሚኹም ተቐሪቡ ዘሎ መግቢ ዝተባረኸ እዩ እሞ ንኽትምገቡ ንዕድም ይቐኒየለይ

0: ሰላምታና ተቐበሉ ፈነወና ኣብ ምክትታል እትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ ንሰዓት ዝተላለወ ዜና እንሆ ዜና ዘቕርበልኩም ማክዳ ሓጎስ ፈለማ ቀንዲ ኣርእስቲ ዜና ሚኒስተር ዑስማን ሳልሕ ምስ ሚኒስተር ጉዳያት ወፃኢ ግብፅን ፍሉይ ኣማኻሪ ፕረዚደንት ዶናልድ ትራምፕን ተራኺቡ ዘትዩ ኤርትራ ነበርቲ ዓባይ ብሪጣንያ ዓመታዊ ፌስቲቫሎም ብድምቀት ኣካይዶም ኣብ ንኡስ ዞባ ፆሮና ተሳትፎ ደቂ ኣንስትዮ ኣብ ማኣዲ ትምህርቲ ተናኢዱ ኣሜሪካ ንዝተፈላለየ ትካላት ኢራን ዕላማ ዝገበረ ተወሳኺ መጥቃዕትታት ኣካይዳ ኣሜሪካን ህንድን ኣጠቓላሊ ንግዳዊ ስምምዓት ንምኽታም ዘኽእለን ዝርርብ ጀሚረን ንወተሃድራዊ ህላወ ኣሜሪካ ኣብ ጃፓን ዝቃወም ሰላማዊ ሰልፊ ኣብ ደሴት ኦክኒዋ ተኻይዱ ዝርዝር ዜና ኣብ ግብፂ ናይ ስራሕ ምብፃሕ ዝፍፅም ዘሎ ሚኒስትራት ጉዳያት ወፃኢ ኣቶ ዑስማን ሳልሕ ምስ ሚኒስተር ጉዳያት ወፃኢ ግብፂ ዶክተር በድር ዓብዱልዓጢ ከምኡውን ፍሉይ ኣማሃሪ ፕረዚደንት ዶናልድ ትራምፕ ተረኺቡ ኣብ ክልተኣዊ ዝምድናታትን ካልእ ጉዳያትን ዘትዩ ብዛዕባ እዚ ዝተዳለወ ፀብፀብ ኣሎ ሚካኤል ሓድጉ ከቕርቦ እዩ
1: ሚኒስትር ጉዳያት ወፃኢ ኣቶ ዑስማን ሳልሕን ሚኒስትር ጉዳያት ወፃኢ ግብፂ ዶክተር በድር ዓብዱልዓጢን ሰንበት 19 ሓምለ ኣብ ካይሮ ኣብ ዘካየዶ ርክብ ኣብ ምዕዛዝ ታሪካውን ሕውነታውን ዝምድናታትን ስትራቴጂያዊ ሽርክነትን ኤርትራን ግብፅን ዘትዮም ክልቲኦም ሚኒስትራት ብተወሳኺ ብዛዕባ ኩነታት ዞባ ቀርኒ ኣፍሪቃ ከምኡ ውን ምውሃድ መርገፂታት ኤርትራን ግብፅን ኣብ ሓበራዊ ኣገዳስነት ዘለዎ ጉዳያት ብዕምቀት ተዘራሪቦም ኣብቲ ርክብ ዶክተር በድር ፕረዚደንት ኢሳያስ ኣፈወርቅን ፕረዚደንት ዓብዱልፋታሕ ኣልሲስን ኣብ ዝሓልፈ ወርሒ ሰነን

0: ዘካይድዎ ውፅኢታዊ ርክብ ብምጥቃስ ኣብ ዝተፈላለየ ፅላታት ዝግበር ምትሕጋዝን ምድጋፈን ምድንፋዕ ዕቱብ ስጉምታት ይውሰድ ከም ዘሎ ገሊጾ። ዶክተር በድር ኣስዒቡ ኣመኻሪ ቁጠባ ፕረዚደንት ኣቶ ሓጎስ ገብረሂወት ዝመርሖ ላዕለዋይ ልኡኽ ኣብ ዝሓልፈ ወርሒ መያዝያ ኣብ ግብፂ ሚኒስተር ጉዳያት ወፃእን ሚኒስተር መጓዓዝያን ዝመርሕዎን ኣካየድቲ ኩባንያታት ዝርከብዎን ላዕለዋይ ልኡኽ ግብፂ ድማ ኣብ ወርሒ ግንቦት ኣብ ኤርትራ ዝገበሮ ውዕደትን ዘተን ኣብ ፅላታት ቁጠባ ንግዲ መጓዓዝያ ምምዕባል ዓቕሚ ሰብን ካልእ ቀዳምነታት ብምልላይ ንዘሎ ዝምድናታትን ምትሕጋዝን ንረብሓ ክልቲኡ ህዝብታት ብዘገልግል ናብ ሓድሽን ዝበረኸን መድረኽ ክብ ንምባሉ ዱልዱል ባይታ ከም ዘጣጥሐ ኣገንዚቦ። ንፀጥታን ምሕደራን ቀይሕ ባሕሪ ብዝምልከት ክልቲዮም ሚኒስትራት እቲ ጉዳይ ሓላፍነት ናይተን ዝዳወብኦ ሃገራት ጥራይ ከም ዝኾነ ብምንጻር ካብዚአን መዳወብቲ ሃገራት ንዝግበር ፈተነታት ብፅኑዕ ከም ዝቃወሙ ኣረጋጊፆም ልዑላውነት ሃገራትን ኣህጉራዊ ሕግን ክኽብርን በይናዊ ስጉምታት ክውገድን ድማ ፀዊዖም። ብኻልእ ወገን ሚኒስተር ጉዳያት ወፃኢ ኣቶ ዑስማን ሳልሕ ምስ ፍሉይ ኣመኻሪ ፕረዚደንት ዶናልድ ትራምፕ ሚስተር ሙስዓድ ቦሎስ ተራኺቡ ኣብቲ ኣብ ካይሮ ንክልተ ሰዓታት ዝተገብረ ርክብ ኣብ ምምሕያሽ ዝምድናታት ኤርትራን ሕብራት መንግስትታት ኣሜሪካን ከምኡ ውን ዞባዊ ጉዳያትን ምዕባለታትን ተዘራሪቦም። ኣብቲ ርክባት ፈጻሚ ጉዳያት ኤምባሲ ኤርትራ ኣብ ግብፂ ኣቶ ኣማን ዓብደልዋስዕ ተሳቲፉ ነይሩ።
1: ኤርትራውያን ነበርቲ ዓባይ ብሪጣንያ ትማልን ቅድሚ ትማልን ዓመታዊ ፌስቲቫሎም ብድምቀት ኣካይዶም። ካብቲ ቦታ ዝበፅሓና ሓበሬታ ብመልክዕ ፀብጻብ ተወሃሂድሎ ጴጥሮስ መንግስት ከቕርቦ እዩ።
2: ኤርትራውያን ነበርቲ ዓባይ ብሪጣንያ ፅንዓትና ዋሕስና ብዝብል ቴማ ዓመታዊ ፌስቲቫሎም ብ18-19 ሓምለ ኣብ ከተማ ቸልምስፎርድ ብድምቀት ኣካይዶም። ኣብቲ ብፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ዓባይ ብሪጣንያን ኣየርላንድን ኣቶ ሳልሕ ዓብደላ ዝተኸፍተ ዓመታዊ ሃገራዊ ምትኽኻብ ኣብ ዝተፈላለያ ከተማታት ዝቕመጡ ዜጋታት ብደረጃ ማሕበረኮማቶም ተወዲቦምን ብምስሊ 9 ብሄራትና ዝተደኮነ ዳሳት ደኪኖምን ንኤርትራዊ መንነት ባህልን ታሪክን ዘንፀባርቕ ምዕሩቕ ምሕትሕዝቶታት ኣቕሪቦም። ብዘካዚ ጨንፈር ሃማደ ንማዕርነት ኤርትራዊት ጓል ኣንስተይቲ ብተኸፋልነታ ኣብ ስራሕ ዝገልጽ ምሬት ቁሸታት ህፃናት ሕድርን መንእሰያትን ከምኡውን ብኤርትራውያን ዝውነን ንግዳዊ ትካላት ዝተፈላለየ ትሕዝቶታት ብምቕራብ ንፌስቲቫል ድምቀት ወሲኾምሉ። ኣቦ እምበር ሃገራዊ ሽማግላ ዓባይ ብሪጣንያ ኣቶ ኣሕመድ ማሕሙድ ብትሕዝቶን ኣቀራርቡኡን ፍሉይ ፌስቲቫል ምቕራቡ ንኩሎም ውዳቤታት ማሕበራትን ማሕበረኮማትን ምስጋን ኣቕሪቡ። ሓላፊ ህዝባውን ኮማውን ጉዳያት ኣቶ ተወልደ ዮሃንስ ብወገኑ ፌስቲቫላትና ኤርትራዊ ሃገራዊ መንነት ዝግለጸሉን ዝደምቀሉን ኤርትራ ከም ሃገርን ህዝብን ወፃእተኛታት እትላለየሉ ቆልዑን መንእሰያትን ምስ ባህሎምን ህዝቦምን ዝላለይሉ ኤርትራዊ ክብርታትን ኮማዊ ንጥፈታትን ዝፅምበለሉ ከምኡውን ሓድነትን ስኒትን ህዝብና ዝድልለሉ ናይ መብፅዓን ዝኽርን ኣጋጣሚ ከም ዝኾነ ገሊጹ። ፈጻሚ ጉዳያት ኤምባሲ ኤርትራ ኣቶ ሳልሕ ዓብደላ ንኩሉ ኩነታት ሃገርናን ዞባናን ኣመልኪቱ ንተሳተፍቲ ኣብ ዘካየዶ ሰሚናር ኤርትራ ንኩሉ ናይ ግዳም ተፃብኦታት እናመከተት ኣብቲ ተሃዋስ ዞባ ሰላምን ርጋእታን ከተውሕስ ከምኡውን ኣብ ልምዓትን ህንፀትን ሃገር ብቐሊሉ ዘይጥመት ገስጋስ ከተመዝግብ ክኢላ ከም ዘላ ብሰፊሕ ሕብሪሁ። ኣብ መወዳእታ ካብ ዝተፈላለያ ዩኒቨርስታት ብቐዳማይን ካልኣይን ዲግሪ ከምኡውን ብማዕርግ ዶክትሬት ንዝተመረቑ መንእስያት ሽልማት ተዓዲሉ።
1: ካብ ቅንያት ፌስቲቫል ከይወፃና ብ18 ሓምለ ብወግዒ ዝተኸፍተን ን9 መዓልታት ዘቕፅልን ፌስቲቫል ኤርትራ 2026 ናይ መዞን ሰንዓን ዓቕምን ብቕዓትን መንእስያት ዝንፀባረቐሉ ባይታ ኮይኑ ከም ዘለዉ ነጋድያን ገሊፆም። ጋዜጠኛ ዮናታን ዕብዮ ንዘዳልዎ ፀብጻብ ያሲን ሳልሕ ከቕርቦ እዩ።
3: ኣብ ሃገራዊ ፌስቲቫል ኤርትራ 2026 ቀሪቡ ዘሎ ውፅኢት መዘን ሰንዓን ከምኡውን ቴክኖሎጂ ሰብ ሰርሖ ብልሒ መንእስያትና ኣጥርዮሞ ንዘለዉ ዓቕምን ብቕዓትን ዘንፀባርቕ ምዃኑ ተሓቢሩ። ኣብቲ ቀሪቡ ዘሎ ትሕዝቶ ሓድሽን ውድእን ተወዳዳሪ ምህዞታትን ብመንገዲ ሰብ ሰርሖ ብልሒ ናይ ዓያይነት መንፈስ ንምስራቅ ዝሕግዝ ጥበብን ካብቲ ንነጋድያን ዝያዳ ዝመሰጠ ኮይኑሎም ኤሪና ዝተወከሰቶም ውሃብቲ ርእቶ ምህዞን ሰንዓን ክምዕብል ዝኽእል ብምትብባዕ ስለ ዝኾነ ምትብባዕን ደገፍን ሕብረተሰብን ኣካላት መንግስትን ከይፍለዮም ተላብዮም። ኣዋሃዲ መድባት ምርኢት ምህዞን ሰንዓን ሃገራዊ ፌስቲቫል 2026 ኢንጂነር ልኡል ኪዳነን ኤሪና ኣብ ዝሃቦ ሓበሬታ እቲ ቀሪቡ ዘሎ ኣስታት 35 ዝበፅሕ ሰንዓታት ንሕብረተሰብ ኣብ መዓልታውን ጥፈታቱ ዝሕግዝ ከም ዝኾነ ገሊጹ። እቲ ቀሪቡ ዘሎ ትሕዝቶ ኣብ ምርጋፅ ውሕስነት ምግቢ እንስሳ ዘገልግላ ጣሓንቲ ቃንጫን ጨጨፍቲ ዕፉንን ማሽናት ካብ ዝተዋህለለ ጓሓፋት ፈሓም እቲ ምስራሕ ማሽን ካብ ኣቕፅልቲ ኣእካልን ጥረታትን ዝተመስርሐ ፉቱን ናይ ፀጉሪ ርእሲ ቅብኣት ቆጠብቲ ፀዓት መጎግን ካልእ ማሽናትን ረሕቀት ንምፍላጥ እተሓግዝ መሳርሒት ከምኡውን ኣናፁ ክፃወርኡ ዘይክእላ ኤሌክትሮኒካዊ ድምፅን ካልእን የጠቓልል ኣቕረብቲ ምህዘን ሰንዓን ኣብ ዝሃቡ ርእቶ ፈስቲቫል ፍልጠትካን ዓቕምኻን ብዝግባእ ክተርእየሉን ርእቶ ክትረኽበሉን እትኽእል መድረኽ ስለ ዝኾነ ሃናፂ ርእቶታት ህዝቢ ተቐቢሎም ዝጎደሎም ክእርሙን ክምልኡን ድልዋት ምዃኖም ገሊፆም
1: ኣብ ኖዞባ ፀሮና ብውህድ ፃዕሪ መምሃራንን ወለድን መስርሕ ምምሃርን ምስትምሃርን እናሓየለ መፅእ ከም ዘሎ ሓላፊ ትካላት ትምህርቲ መምህር ሰልጠነ ገብሪዮናስ ሓቢሩ ገስጋስ ትምህርቲ ኣብ ዓመተ ትምህርቲ 2025-2026 ንምግምጋም ኣብ ዝተኻየደ ኣኼባ መምህር ሰልጠነ ተሳታፍነት ተምሃሮ ብሓፈሻ ናይ ደቂ ኣንስትዮ ድማ ብፍላይ እናበረኸ ይመፅእ ከም ዘሎ ብምጥቃስ ዝተመዝገበ ዓወት ንምድንፋዕ ቀፃሊ ፃዕሪ ክካየድ ኣዘኻኺሩ መጠን ምሕላፍ ኣብ መባእታ 84 ሚታዊት ኣብ ማእከላይ ደረጃ 82.5 ሚታዊት ኣብ ካልኣይ ደረጃ ድማ 80.5 ሚታዊት ከም ዝነበረ ብምግላፅ ምስ ናይ ዝሓለፈ ዓመት ክነፃፀር ከሎ ዕቤት ከም ዘርኣየ ኣፍሊጡ ሓላፊ ጨንፈር ትምህርቲ ዞባ ደቡብ መምህር ህብቲ ዝግ ኪዳነ ሙያዊ ዓቕሚ መምሃራን ክምንምባል ኣብ ቀረባ እዋን ናይ ስልጠና መደብ ከም ዘሎ ብምብራህ ህዝቢ ንዝገብሮ ኣበርክቶ መጊሶም ግዜዊ ማሓዳሪ ንኡዞባ ፀሮና ኣቶ ሃይለ መንገሻ ድማ ኮሚተ ወለዲ ምስ ኣብያተ ትምህርቲ ብምትሕብባር ትገብሮ ዘላ ፃዕሪ ውፅኢት ይርከቦ ስለ ዘሎ ብዝለዓለ ክስርሓሉ ኣዘኻኺሩ ኣብ ንኡዞባ ፀሮና ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ 4 ትካላት ኣለዋ ምምሕዳር ዞባ ዓንሰባ ካብ 13 ክሳብ 16 ሓምለ ንልዕሊ 70 ሰራሕተኛታት ምምሕዳር ከተማከረን ኣብ ምሕደራ ዓቕሚ ሰብ ስርዓተ ዕድጊ ኣተሓሕዛ ፋይናንሳዊ ሕሳባትን ምሕደራ ንብረትን ዘተኮረ ስልጠና ወዲቡ ወኪል ኣመሓዳሪ ዞባ ዓንሰባ ኮሮኔል ክብሮም ንርኣዮ ኣብ ዘስምዖ ቓል ንኣገዳስነት ትስልጠና ኣብ ፅፈትን ስሉጥነትን ስራሕ ብምጥቃስ ሰልጠንቲ ነዚ ተገንዚቦም ብተገዳስነት ክሰርሕሉ ተላብዩ ኣብ ምምሕደር ዞባ ዓንሰባ ሓላፊ ኣሃዱ ምምዕባል ዓቕሚ ሰብ ኣቶ ዓብደር ከሪም ሓሰን ብግድኡ ሞያን ብቕዓትን ሰራሕተኛታት ክብባል ንዝፀንሐ ሃጓፍ ዘመሓይሽ ስለ ዝኾነ ብዝለዓለ ከም ዝድፋኣሉ ገሊፁ ሰልጠንቲ ብወገኖም ጎኒ ጎኒ ዝውደብ ስልጠናታት ንኣብነታውያን ሰራሕተኛታትን ኣስራሕትን ምትብባዕ ክግበረሎም ተላብዮም ማእከላይ ባይቶ ሃገራዊ ማሕበር ኣእምራውን ምዕበላውን ስንኩላን ኤርትራ ብ17 ሓምለ ንጥፈታቱ ገምጊሙ ኣብቲ ሓለፍቲ 6 ዞባታት ዝትረኽብሉ ኣኼባ ኣደ እምበር ማሕበር ወይዘሮ ይብራሃልም ኣይዕብዮ ኣብ ዘስምዐቶ ቓል ማእከላይ ባይቶ ዘካየዶም ንጥፈታት ስንኩላን ካብ ተፀባይነት ተነፂሎም ተነጊፎምን ኣፍራይትን ተሳተፍትን ዝኾኑሉ ሓቃፊ ባይታ ንኽጣጣሕ ምስራሕ ከም ዝኾነ ገሊፃ ሓለፍቲ ዞባታት ብወገኖም ኣብ ውዳበ ሓደስቲ ኣባላት ብዓይነት ዝተተግበሩ ናይ ምጥያስ መደባት ከምኡውን ኣብ ትምህርቲ ጥዕናን ማሕበራዊ ኣገልግሎታትን ዘተኮረ መብርሂ ሂቦም ብመሰረት ዝቐረበ ፀብፃባት ማሕበር ምስ መሻርክቱ ብምትሕብባር ን69 ፅጉማት ስድራ ቤታት ብጠለበጊዕ ከም ዘጣየሰ በሪሁ ማእከላይ ባይቶ ኣብ መወዳእታ ኣብ ሓያልን ድኹምን ጎንታት ዝግበር መደባት ድሕር ምዝታይ ኣገዳሲ ውሳኔታትን ለበዋታትን ኣሕሊፉ ኣብ ሚኒስትሪ ዕዮን ማሕበራዊ ድሕነትን ሓላፊ ምክትታል ሃገራውያን ማሕበራት ኣቶ ዳዊት ሰለሙን ሃገራዊ ማሕበር ኣእምራውን ምዕበላውን ስንኩላን ኤርትራ ኣብ ቀዋሙ ተመርኪሱ ዘካየዶ ዘሎ ንጥፈታት ዝያዳ ክሰርሓሉ ተላብዮም ኣብ ንኡሶባ ፎርቶሳዋ መሰላት ደቂ ኣንስትዮን ቆልዑን ንምኽባር ከምኡውን ክሽቦን መርዓ ትሕቲ ዕድመን ንምውጋድ ዝዓለመ ኣስተምህሮ ንመራሕቲ ሃይማኖትን ኣመሓደርቲ ከባብን ተዋሂቡ ሓላፊ ቤት ፅሕፈት ዕዮን ማሕበራዊ ድሕነትን ኣቶ እድሪስ መሓመድ ኣብ ዝሃቦ መግለፂ ዝካየድ ዘሎ ጎስጓሳት እወታዊ ለውጢ የምፅእ እኳ እንተሎ ነቲ ልምድታት ብምልኣት ንምውጋድ ኣብ ርሑቅ ከባቢታት ዘተኮረ ውህድ ስራሕ ከም ዘድሊ ገሊፁ ግዜያዊ ማሓዳሩ ንኡዞባ ፎርቶሳዋ ኣቶ ኣረጋይ መብራቱ ድማ ክሽቦ መርሓት ትዕቲ ዕድመን ካልኦት ጎዳእቲ ልምድታትን ንዘውርድዎ ስነ ኣእምራውን ኣካላውን ሳዕቤናት ብምግንዛብ መራሕቲ ሃይማኖትን ኣመሓደርቲ ከባብን ንምቁፅፃሮም ኣብ ዝካየድ ፃዕሪ ብውህደት ክሰርሑ ኣተሓሳሲቦም ተሳተፍቲ ብወገኖም ኣብ ደቂ ኣንስትዮ ከቢድ ሃስያ ዘውርዱ ጎዳእቲ ልምድታት ምውጋድ ዜግነታዊ ሓላፍነት ከም ዝኾነ ብምጥቃስ ሕብረተሰብ ኣብዚ መዳይ እዚ ንቑሕ ተሳትፎ ክህልዎ ተማሂፂኖም ብካልእ ወገን ቤት ፅሕፈት ዕዮን ማሕበራዊ ድሕነትን ኣብቲ ንኡዞባ ን8 ሓርበኛታት ስንኩላን ኪናት ናይ ካሮሶታት ደገፍ ከም ዝገበረ ወኪል ኤሪና ሓቢሩ ዝስዕብ ዜና ሃገራት

ወፃኢኡ ንምክትታልኩም ክትቅፅሉ ደጊመ ብክብሪ ይዓደም። ኣብ ዜናታት ወፃኢ ምልውዋጥ መጥቃዕትታት ኣሜሪካን ኢራንን ሰፊሑ ኣብ ዘለወሉ ኣሜሪካ ናብ ሎሚ 20 ሓምለ ኣብ ዘውግሐ ለይቲ ንዝተፈላለያ ትካላት ኢራን ዕላማ ዝገበረ ከቢድ ደብዳብ ኣካይዳ። ትካላት ኒክለሳዊ ፀዓት፣ መራኸቢታት፣ ማእከላት እዚ፣ ስርዓተ መከላኸሊ ሚሳይላት፣ መፍረ ኣፅዋርን ድሮናትን ካብቶም ቀንዲ ዕላማታት ምንባሮም ተጋዊሑ። በቲ መጥቃዕቲ ኣብ መስርሕ ህንፀት ዝነበረ ንሰላማዊ መዓላታት ከም ዘገልግል ዝተጠቕሰ ትካላት ኒክለሳዊ ፀዓት ኢራን ከም ዝዓንወ ተሓቢሩ። ነቲ መጥቃዕትታት ብትሪ ዝኾነነት ኢራን ኣብ ዮርዳኖስን ኢራቅን ኣብ ልዕሊ ዝርከብ ወተሃደራዊ መደበራት ኣሜሪካ ብዘካየደቶ መጥቃዕቲ 4 ወተሃደራት ኣሜሪካ ከም እተቐትሉ ተቓሊሑ። ብዘይካዚ ኣብ ኩዌት ብዘካየደቶ ተመሳሳሊ መጥቃዕትታት ትካላት መመንጨው ፀዓትን መጻረዪ ማይን ዕላማ ከም ዝኾኑ ተገሊጹ። ኢራን ኣብ ኩዌት ኣብ ልዕሊ ዝርከብ ትካል መጻረዪ ማይ መጥቃዕቲ ከተካይድ ኣብ ውሽጢ ሳልስቲ ንካልኣይ ግዜ ምዃኑ ጸብጻባት የረዱ። ክቡራት ተኸታተልቲ ዜና ንምፍጻም ኣርእስቲ ዜና ክንደቅም። ሚኒስተር ዑስማን ሳልሕ ምስ ሚኒስተር ጉዳያት ወፃኢ ግብፅን ፍሉይ ኣማኻሪ ፕረዚደንት ዶናልድ ትራምፕን ተረኺቡ ዘትዮም። ኤርትራ ንብርቲ ዓባይ ብሪጣንያ ዓመታዊ ፌስቲቫሎም ብድምቀት ኣካይዶም። ኣብ ኖዞባ ጾሮና ተሳትፎ ደቂ ኣንስትዮ ኣብ ማኣዲ ትምህርቲ ተናኢዱ። ኣሜሪካ ንዝተፈላለያ ትካላት ኢራን ዕላማ ዝገበረ ተወሳኺ መጥቃዕትታት ኣካይዳ። ኣሜሪካን ህንድን ኣጠቓላሊ ንግዳዊ ስምምዓት ንምኽታም ዘኽእለን ዝርርብ ጀሚረን። ንወታደራዊ ህላወ ኣሜሪካ ኣብ ጃፓን ዝቃወም ሰላማዊ ሰልፊ ኣብ ደሴት ኦኪናዋ ተኻይዱ። ክቡራት ተኸታተልቲ ሓፈሻዊ ናይ ሰዓት ዜና ኣብ ዝፍፀም ብወገነይ ፍሩኽ መዓልቲ።

ዝሰርሖ በደል ብክልተ ብጫ ብቀይሕ ካርድ ካብ ሜዳ ተሰናቢቶም። ኣርጀንቲና ድማ ብጎደሎ ተፃወቲ ነታ ንእሽተይ ሃገር ኣምሲላታ ዘምስየት ስጳኛ ኣብ ተወሳኺ 30 ደቃይቅ ክትፋለማ ተቐሲባ። ኣብ ታሪክ ናይ ፍጻመ ገጠመ ዋንጫ ዓለም 6 ቀይሕ ካርድ ተራእዮም። ካብዚኦም እቶም 3 ተፃወቲ ኣርጀንቲና ዝወሰድዎን ካርድታት እየን። ቅድሚ ኢንዞ ፈርናንደስ ኣብ ዋንጫ ዓለም 1990 ፔድሮ ሞንዞን ጉስታቨ ደዞትን ቀይሕ ካርድ ተራእይዎም ዝነበረ ተፃወቲ ኣርጀንቲና እዮም። ቀዳሞት 15 ደቂቕ እውን ሸቶ ይተራእዩን። ክሳብ ዝህሞት ኣርጀንቲና የትረፍ ዕላማ ክትወቅዕ ትጥቀስ ፈተነ እውን ኣይገበረትን። ተፃወቲ ንዝተረፈ 15 ደቂቕ ንምምላእ ናብ ሜዳ ኣብ ዝተመልስሉ ኣብ መበል 16 ደቂቕ ፌራን ቶረስ ካብ ኒኮ ዊልያምስ ንዝተላኸት ክዕሶ ናብ ሸቶ ብምቕያር ንዓመታት ዝከረላ መዕወት ሸቶ ናይ ዝግጥም ክትከውን ትኽእል ሸቶ መዝጊቡ። ኣርጀንቲና ኣብ ዝግጥም ንፈለማ ግዜ ዘካየደታ ፈተነ ብመንገዲ ሊዮኔል ሜሲ ኣብ መበል 117 ደቂቕ ዘካየደታ እያ። እቲ ካልኣይቲ ፈተነ ድማ ወዲ ዲያጎ ሲሞነ ኣብ ምዉት ሰዓት ላዕሊ ዝወፀት ፈተነ ዘካየደ እያ። ኣርጀንቲና ነዚ ግጥም ናብቲ ከርባሓ ዝኽእል ፍጹም ቅላዕ ናይ ምውሳድ ፃዕራ ፈሽልዋ ብስጳኛ 1-0 ተረቲዓ ክብራ ንስጳኛ ረኪባ። ናይ ፍጻመ ግጥም ዋንጫ ዓለም ካብ ምድብ 9 ደቂቕ ሓሊፉ ናብ ተወሰኸ ደቂቕ ክኣቱ ኣብ ዝሓለፉ 6 ውድድራቱ ንሓሙሻይ ግዜ እዩ። ቅድሚኡ ኣብ 17 ናይ ፍጻመ ግጥማት እቶም 4 ጥራዮም ናብ ተወሳኺ ደቂቕ ኣቕኒዖም። ኣብዚ ግጥም ንኣርጀንቲና ኣብ ፀወታ ክትህሉ ልዑል ኣስተዋፅኦ ዘካየደ ሓላው ሉዳት ማርቲነስ 11 ፈተነታት ስጳኛ ድሒኑ። ኣብ ናይ ፍጻመ ግጥም ክንዲዝ ዝኣክል ፈተነ ዘምከነ ናይ ፈለማ ሓላው ሉዳት ድማ ይገብሮም። ብልዊስ ዴላ ፎይንተ ትቕለስ ሃገራዊት ጋንታ ስጳኛ ናይ ዘይተሰዓርነት ጉዕዞኣ ናብ 38 ግጥማት ኣበሪኻ። እዚ ገስጋስ ቅድሚ ሕጂ ብዝኾነት ኤሮጳዊት ኮነ ደቡብ ኣሜሪካዊት ሃገር ተበፂሑ ዘይፈልጥ ናይ ዘይተሰዓርነት ጉዕዞ እዩ። ስጳኛ ኣብዚ ክሳብ ናይ ፍጻመ ግጥም ዝተጓዕዘቶም 8 ግጥማት ልዳታ ሓንሳቢኡ ሸቶ ተመዝጊብዎም። እታ ብዝወሓደ ዝተመዝገባ ሸቶ ዋንጫ ዓለም ዝዓተረት ሃገር ድማ ይገብራ። ኣርጀንቲና ኣብ ታሪክ ናይ ዝውድድር ካልኣይ ተርታ ሒዛ ክትውድእ ንራብዓይ ግዜ እዩ። ኣብ 1930 ኣብ 1990 ከምኡውን ኣብ 2014 ኣብ ናይ ፍጻመ ግጥም ተረቲዓያ። እስጳኛ ኣብ መኽፈት ፀወታ ናይ ዝውድድር ኣንጻር ኬቭ ቨርደ ብዘይ ሸቶ ባዶባዶ ተፈላለያ ነዚ ውድድር ጀሚራ ክሳብ ዓወት ኣብቂዓቶ። ኣርጀንቲና እውን ኣብ 2022 ኣብ ቀጠር ኣብ ዝተካየደ ዋንጫ ዓለም ነቲ ውድድር ኣብ ዝተዓወተትሉ ኣብ መኽፈቲ ብስዑድ ዓረብ ከም ዝተሰዕረት ኣይርሳዕን። ንምዕወት ሸቶ ስጳኛ ዘመዝገበ ፌራን ቶረስ ኣብ ናይ ፍጻመ ግጥም ተቀይሩ ብምእታው ምዕወት ሸቶ ዘመዝገበ ካልኣይ ተፃወታይ ኮይኑ፣ እቲ ቀዳማይ ኣብ ዋንጫ ዓለም 2014 ተቀይሩ ኣትዩ ንኣርጀንቲና ዝረትዐት ሸቶ ዘመዝገበ ጀርመናዊ ማሪዮ ጎትዘዩ። ኣርጀንቲና ኣብ ምድብ 9 ደቂቕ ናይ ፍጻመ ግጥም ዋንጫ ዓለም እታ ቀዳሚቲ ፈተነ ከይገበረት ዝወፀት ጋንታ ኮይና፣ ሊዮኔል ሜሲ ንብራዚላዊ ፔለ ሲዒቡ ኣብ 3 ናይ ፍጻመ ፀወታ ዋንጫ ዓለም ዝተፃወተ ኣብ ርእሲ ምዃኑ ኣብቲ ናይ ፍጻመ ግጥም ዝነበሩ ዕድመ ማለት 39 ዓመትን 25 መዓልታትን ድማ ድሕርቲ ኣብ ዋንጫ ዓለም 1982 ኣብ 4 ዓመቱ 133 መዓልታትን ኣብ ፍጻመ ዝተፃወተ ኢጣልያዊ ዲኖ ዞፋ ስዒቡ ብዕድመ ዝዓበየ ኣብ ፍጻመ ዝተፃወተ ተፃዋታይ ኮይኑ፣ ኣብዛ ግጥም ወዲ 19 ዓመትን 6 መዓልታትን ዝነበረ ላሚን ያማል ኣብ ፍጻመ 1958 ወዲ 17 ዓመትን 249 መዓልታትን ንዝነበረ ፔለ ኣብ ፍጻመ ዋንጫ ዓለም 1982 ወዲ 18 ዓመትን 201 መዓልታትን ዝነበረ ጁሴፔ ቤርጎመን ተኸቲሉ ሳልሳይ ብዕድመ ዝነኣሰ ኣብ ፍጻመ ዝፃወተ ተፃወታይ ብምዃን ታሪክ ሰሪሑ። ኣብዚ ግጥም ክልተ ደቂ 19 ዓመት ፓው ኩባርስን ላሚን ያማልን ምስ ቀዳሞት ተሰለፍቲ ንሜዳ ዝለቐቐ ስጳኛ እታ ናይ ፈለማ ንክልተ ኮተቴ ኣብ ፍጻመ ዋንጫ ዓለም ዘሰለፈት ሃገር ኮይና፣ ብሓፈሻ ኣብዚ ውድድር ሓለቓ ጋንታ ስጳኛ ሮድሪ ብሉስ ተፃወታይ ናይቲ ውድድር ብምዃን ወርቂ ኩዕሶ፣ ኣጥቃዓይ ሃገራዊት ጋንታ ፈረንሳ ኪልያን ምባፐ ብ10 ሸቶ ብሉፅ ኣመዝጋብ ሸቶ ብምዃን ወርቂ ጫማ፣ ኣብ 7 ግጥማት ልዳቱ ዘየድፈረ ሓላው ልዳት ስጳኛ ኡናይ ሲሞን ብሉፅ ሓላው ልዳት ብምዃን ወርቂ ጓንቲ፣ ፓው ኩባርስ ድማ ብሉፅ መንእሰይ ተፃወታይ ክሽለም እንከሎ ሃገራዊት ጋንታ ሆላንድ ድማ ናይ ጥባይ ዋንጫ ተሸሊማ። ሎሚ ሶኒ ናብ ካልኣይ ናይ ዕረፍቱ መዓልቱ ዝቕንዕ ቱር ደ ፍራንስ ማለት ሰንበት 19 ሓምለ መበል 15 መድረኹ ቀፂሉ ተኸይዱ። ኣብዛ መድረኽ ድማ ተቀዳምቲ 183.9 ኪሎ ሜትር ዝርሕቐታ ውርድር ኣካይዶም። ኣብ 17.3 ኪሎ ሜትር ኣብ ዝነበረት ናይ መንጎ ቅፅበታዊ ውርድር ያስፐር ፊሊፕሰን ቀዲሙ ሕንጻት ብምርጋጽ 25 ነጥቢ ወሲዱ። ብኣሜሪካዊ ኩን ሲሞንስ ናይ ሊድ ኣውት ሓገዝ ዝረኸበ ወናኒ ቀጠልያ ማልያ ማደስ ፔደርሰን 20፣ ማክስ ካንተር 16፣ ቢንያም ግርማይ ድማ ራብዓይ ተርታ ብምሓዝ 14 ነጥቢ ወሲዱ።

ፀወታ ንኽዛዘም 22 ኪሎ ሜትር ምስ ተረፎ ንዝሓለፉ 14 መድረኻትን ክሳብ መወዳእታ ናይ ዝውድድር ኣብ ዝህሉ መዓልትታት ዝጥቕልል ዓብ ዜና ኣጋጢሙ ብደረጃ ዓለም ኣብዚ ግዜ ንታደይ ፖጓቻ ክወዳደሮ ዝኽእል እንኮ ተቃዳማይ ዝኾነ ዴንማርካዊ ዮናስ ቪንጌጋርድ ኣብ ምዕጻፍ ኣንጎሎ ብከቢድ ወዲቑ ሓካይም ዝቕፅል እንተዳ ኮይኑ ኣድላይ ሕክምናዊ ሓገዝ እኳ እንተገበረሉ ኣብ የማናይ ኢዶ ዝሰዓበ ከቢድ ሓደጋ ግን ውድድሩ ኣቋሪፁ ኣብ ኣምቡላንስ ተፃዒኑ ኣድላይ ተወሳኺ ሕክምና ንምርካብ ናብ ሆስፒታል ኣቕኒዑ ኣብ መወዳእታ ንዝሃደማ ጉጅለታት ለቒሞም ኣብ መወዳእታ ዝተረኸቡ ታደይ ፖጓቻ ሬሜኮ ኤቨኖፐልን ኢሳቅ ደልቴሮን ኮይኖም ኣብዛ መድረኽ ድማ ብሉፅ ብቕዓት ዘንፀባረቐ ሬሜኮ ኤቨኖፐል ካብ ፖጓቻን ደልቴሮን ንዝመፆ ዝነበረ ፀቕጢ በዲሁ ንውድድሩ ብ4 ሰዓትን 23 ደቂቕን 9 ካልኢትን ብምዝዛም ዕውት መበል 15 መድረኽ ቱር ደ ፍራንስ ኮይኑ ፖጓቻ ብተመሳሳሊ ግዜ ካልኣይ ኢሳቅ ደልቴሮ ብ6 ካልኢት ድሒሩ ሳልሳይ ተረታሒዙ ኣባል ኤንኤስኤን ኤርትራዊ ቢንያም ግርማይ ካብ ዕውት መድረኽ ብ37 ደቂቕን 51 ካልኢትን ድሒሩ መበል 159 ተረታሒዙ ሕንፃፅ ረጊፁ በዚ መሰረት ሎቬንያዊ ሻምፒዮን ዓለም ታደይ ፖጓቻ ብ55 ሰዓትን 41 ደቂቕን 31 ካልኢትን ንቱር ደ ፍራንስ መሪሑ ናብ ሳልሳይን ናይ መወዳእታን ሰሙን ኣቕኒዑሎ ዕውት መድረኽ ሬሜኮ ኤቨኖፐል ድማ ንቦታቲ ብማሃረምቲ ካብ ዝውድድር ወፃኢ ዝኾነ ዮናስ ቪንጌጋር ተኪኡ ካብ ፖጓቻ ብ5 ደቂቕ ድሒሩ ናብ ካልኣይ ተርታ ደይቡ ብነጥቢ ዴንማርካዊ ማደስ ፔደርሰን ብ417 ነጥቢ ቀዳማይ ኮይኑ ይምራሕሎ ያስፐር ፊሊፕሰን ብ386 ነጥቢ ክትሎ ቢንያም ግርማይ ብ361 ነጥቢ ሳልሳይ ተርታሒዙሎ ታደይ ፖጓቻ ብ52 ነጥቢ መሪሕነት ኣንበሳ ዓቐብ ኣስፊሑ ብጋንታ ሊድልትሬክ ቀዳመይቲ ኮይና ትምራሓላ ቱር ደ ፍራንስ ሎሚ ኣብ ዕረፍቲ ውዒሉ ፅባሕ ብናይ ውልቂ ናይ ግዜ ውድድር ክቕፅል እዩ ባርከ ዝኸበርኩም ተዓዘብቲ ናይ ሎም ትሕዝቶይ ኣብዚ ዛዚመለኹ ስለምክትታልኩም ኣዝየ መስግን ሰላም።

ሰላም ከመይ ውዕልኩም ከመይ ኣምሲኹም ከመይ ቀኒኹም ኣብ ርሑቕ ናብ ቀረባ ናብ ኩሉ ኩናዓት ዓለም ኮይኩም ኤርቲቪን ብክታ ተዳልኹም ዘለኹም ክቡራትን ክቡራንን ተኸታተልቲ ከመይ ኣለኹም። ዓመት መፅ ኣብ ወቕቲ ክራማት ዝእንገድ ፌስቲቫል ኤክስፖ እነሆ መዓልቱን ሰዓትን ኣኪሉ 18 ሓምለ ኣብ ሰዓታት ቅድሚ ቐትሪ ይኽፈት ኣሎ። ፌስቲቫል ኤክስፖ ካብ ውሽጢ ሃገርን ካብ ወፃእን ከምኡውን በፃሕቲ ሃገር ወፃእትኛታት ዝሳተፍሉ ብምልኣት ዝሳተፍሉ ሃገራዊ ንግደት እዩ። ፌስቲቫል ኤክስፖ ኣነባድራ ኣብ ሽዱሽ ዞባታት ዝነብር ህዝብና ብዝግባእ ክነንፀባርቀሉ ብዝግባእ ክንፈልጠሉን ዘኽእል ቆሸት ሒዙ ዝቐርብ ህፃናት ምስ ከምኦም መዛንኦም ኣብቲ ንዕኦም ተባሂሉ ዝዳሎ ቆሸት ኣብቲ ንኣእምሮኦም ዘንቅሕ ንጥፈታት ብምልኣት ዝሳተፍሉ ካብ ውሽጢ ሃገርን ካብ ወፃእን ዝመፀ ዜጋ ድማ ብምልኣት ዝሳተፈሉ እዩ። ብዘይካዚ ድማ ባህላውን ያታውን ኣመጋግባ ሕብረተሰብ ኤርትራ ብዝግባእ ተዓዛቢ ከተማቐረሉ ክፈልጠሉን ዘኽእል ቅርዓት ሒዙ ዝቐርብ ታሪክ ብረታዊ ቃሲ ህዝቢ ኤርትራ ታሪክ ህዝቢ ኤርትራ ብዓብኡ ምስ ወለዶ ዝወራረሰሉ ኣጋጣሚ መንእሰያት በፂሖሞ ዘለዉ ደረጃ ንቕሓት ፍልጠት ከምኡውን ክእለት ኣብ ዝተፈላለዩ ሞያታት ዘብልሕሉን ዘንፀባርቕሉን ብዓብኡ ድማ ታሪክ ኤርትራውነት ናብ ወለዶ ዝተጋገረሉ ቅርዓት እዩ። ኣበርክቶ ኤርትራውያን ዳያስፖራ እውን ዝንፀባረቐሉ ቅርዓት እዩ። ኤርትራውያን ዳያስፖራ ካበልና ምንስና ናብ ታሪክ ምስ ንዕዘብ ፌስቲቫል ቦሎኛ ክነልዕል ምክነት ይኸውን። ፌስቲቫል ቦሎኛ ኣብ 74 ክጅመር እንከሎ ገስጋስ ዕጥቃዊ ቃልሲ ህዝቢ ኤርትራ ነቲ ኣብ ወፃኢ ዝነብር ዝነበረ ዜጋ ንኽርዳእ ክኽእል ንኽፈልጥ ክኽእል ፈለጡ ጥራይ ከይተርፍ ድማ ማዕሪ ማዕሪኡ ንክስጉም ዘኽእል ንጥፈታት ዝግበረሉ ብዓብኡ ድማ ታሪክ ኤርትራውነት ዝጎልሓሉ እንታይነት ኤርትራዊ ድማ ነቲ ኣብ ወፃኢ ሃገር ተወልዱ ዝዓቢ ዝነበረ ኤርትራዊ መንእሰይ ብዝግባእ ፍልጡ ንኽዓቢ ኣዝዩ ዓብዪ ኣበርክቶ ዝነበረ ፌስቲቫል እዩ። ኣብዚ ሎሚ ምስ ንዕዘብ ድማ ካብኡ ብዘይንእስ ኤርትራውነት እንታይ ምዃኑ ብዓብኡ ዝጎልሓሉ ቅርዓት ኮይኑ ኣሎ። ስለዚ ድማ ኤርትራዊ ፌስቲቫል ኤክስፖ ኪንዮ ሆይሆይታ ኪንዮ ጨፈራ ኪንዮ ጠበላ ኪንዮ ሳዕስዒትን ደርፍን ዝኸይድ ኣዝዩ ረዝዲን ትርጉም ዝሓስል ባህሊ መንነት እንታይነት ኣነባብራ ሕብረተሰብ ኤርትራ ታሪክ ኤርትራውነት መንነት ብዓብኡ ዝጎልሓሉ ሃገራዊ ንግደት እዩ። ርሑስ ቅንያት ፌስቲቫል ንኹሉ ህዝቢ ኤርትራ ተዓብቃሓና።

ፌስቲቫል ኤክስፖ 2018 ሓምለ ኣብ ሰዓታት ቅድሚ ቀትሪ ክቡር ፕሬዚደንት ሃገር ኤርትራ ኣቶ ኢሳያስ ኣፈወርቂ በራሕቲ ግንባር ሚኒስትራት ከምኡውን ኣብ ኤርትራ ዝመደበሮም ዲፕሎማተኛታት ኣብ ዝተረኸብሉ ኣጋጣሚ ከም ልሙድ ብውዕውዕ መንፈስ እዩ ተኸፊቱ። መጀመርያ እዚኦም ኣጋይሽ ኣትዮም ዝተዓዘብዎ ምርኢት ውርሻታት ናይ ገድሊ ብሚኒስትሪ ምክልኻል ዝቐረበ ምርኢት ስእልታት ማለት እዩ ነይሩ። እዚ ኣዳራሽ እዚ ሒዝዎ ወይ ድማ ሓቆይፎ ቀሪቡ ዘሎ ምርኢት እምበዓር ሓይልታት ምክልኻል ኤርትራ ካብ ቀደም ካብ ዘመን ይከኣሉ ካብ ግዜ ብረታዊ ቃሳት ሒዙ ማለት እዩ ክሳብ ዛ ለይቲ ሎሚ ሓይልታት ምክልኻል ኤርትራ ኣብ ምክልኻል ሃገር ኣብ ምውሓት ለኣላውነት ኣብ ህንፀት ሃገር ኣብ ምዕቃብ ኤርትራዊ ክቡር መንነት ዘንፀባርቆን ዝገበሮን ዘበርከቶን ዓብዪ ኣበርክቶ ዘንፀባርቕ ስእሎም ምርኢት ዞብዮም ቀሪቦም ዘለዉ። እዚ ስእሎም ምርኢት እዚ ድማ ገሊኡ መንእሰይ ኤርትራ ብሞያ ዓጢቀዎ ዘሎ ኣብ ህንፀት ሃገር ዘበክቶ ዘሎ ልዑል ኣበርክቶ ዘንፀባርቕ ምርኢት እዩ ድማ

ካብዚ ብምቕፃል ኣዳራሽ ምሪት ዞባታት እዮም ኣትዮም። ኣብ ምሪት ዞባታት ድማ ነፍሲ ወከፍ ዞባ 16 ዞባታት ማለት እዩ ዝርከብ ባህርያዊ ፀጋታት እዮም ተዓዚቦም። ንኣብነት ዞባ ሰሙነ ቀይሕ ባሕሪ ሒዛቶ ቀሪባ ዘላ ቱሪዝማዊ ትሕዝቶ ማለት እዩ። ኣብ ውሽጢ ባሕሪ ዝርከብ ባህርያዊ ፀጋታት ናይ ዓሳ ክኸውን ንኽእል ካልእ ካብ ፍርያት ባሕሪ ዝርከቡ ዝተፈላለዩ ፍርያት ማለት እዩ ሒዛ ቀሪባ ዘላ። ብዘይካ እዚ ድማ ኣብቲ ዞባ ዝርከቡ ብባህሪ በቂሎም ዘለዉ ኣትክልትን ፍርያትን በቂሎም ዘለዉ ማለት እዩ ሒዛ ቀሪባ ዘላ። ካብኡ ቀፂሉ ዞባ ደቡብ ድማ ኣብቲ ዞባ ዝርከቡ ዝተፈላለዩ ናይ ቅብኢ ኣዝርእቲ ከምኡውን ዝተፈላለዩ መበቆላይወንን ዘይመበቆላይወንን ኣግራብ ካብኡ ሓሊፋ ድማ ኣብ መወከሲ ሆስፒታል ከምኡ ናብ ሓልሓለ ዝግበሩ ዝተፈላለዩ ንጥፈታት ሒዚ ኣቀሪባ። ብዘይካዘ ዞባ ኣንሰባ ድማ ኣብቲ ቦታ ዝርከቡ ጥንታዊ ኣሰራት ዘንፀባር ዝተፈላለዩ ስራሓትን ፍርያትን ኣትክልትን ሒዚ ኣቀሪባ ዘላ። ቀፂሉ ዞባ ደቡባዊ ቀይሕ ባሕሪ ድማ ሃብታም ብፀጋ ሃብታም ብፀጋታት ሃብታም ብባሕሪ ሃብታም ብምድሪ ኣብ ታሕቲ ዝብል ቴማ እያ ፍርያታ ሒዛ ቀሪባ ዘላ። ኣብ ዞባ ደቡባዊ ቀይሕ ባሕሪ ኣብ ገምገም ባሕሪ ዝግበሩ ንጥፈታት እንታይ ይመስሉ? ብዓብኡ ድማ ኣብ ምድርን ኣብ ባሕርን ዝርከብ ፀጋታት እቲ ዞባ እንታይ ይመስል? ብዘንፀባርቕ ትሕዝቶ እያ ሓትላ ቀሪባ ዘላ። ናብ ዞባ ጋሽባርካ ገፅና ዘወር ምስ ንብል ድማ መሶብ ፀጋታት ሃገር ብዝብል ቴማ እያ ፍርያት ኣቀሪባ ዘላ። እዛ ዞባ እዚኣ ክሳብ ሎሚ ኣብ ሃገር ኣብርክታቶ ዘላ ፍርያት ኣትክልቲ፣ ፍርያት ኣሕምልቲ፣ ዝተፈላለዩ ፍርያት ማለት እዩ ሒዛ ኣቀሪባ ዘላ። ዞባ ማእከል እውን እንትኾነ ዝተፈላለዩ ካብቲ ካልእ ብዘይንእስ ማለት እዩ ብዙሓት ፍርያት ሒዛ ቀሪባ ዘላ። ኣብ ምርኢት ዞባ ማእከል ቀሪቦም ዘለዉ ስራሓት ሓመድ ኣልቦ ሕርሻ፣ ተተካኢ ፀዓት፣ ዓሳ ጥዑማይ ኣብ መዓልታዊ መነባብሮ ህዝቢ ኣስተዋፅኦ ዘለዎ ፍርያት ሕርሻ ኣዝርእቲ ካብ ስገም ስምስምን ካልእን ዝስራሕ ሕብስትን ምቁር ብሽኮትን መቆፃፀሪ ማይ መፈተኒ ብቕዓት ናይ ማይን ካልእን ሒዛ ቀሪባ ኣላ። ካብዚ ብምቕፃል ፕሬዚደንት ኢሳያስ ከምኡውን ኣብ ኤርትራ ዝመደብሮም ዲፕሎማሰኛታት ከምኡውን መራሕቲ ግንባርን ሚኒስትራትን ዝተዓዘብዎ እንድሕር ነይሩ ምርኢት መፅሕፍቲ እዩ። ኣብዚ ኣዳራሽ እዚ ልቦ ወለዳዊ ታሪክ ሓዘል ታሪክ ብረታዊ ቃልሲ ታሪክ መንነት ህዝቢ ኤርትራ ትምህርታዊ ብዝተፈላለዩ ቋንቋ ዝፈረዩ ብዝተፈላለዩ ፀሓፍቲ ዝፈረዩ ኣዝዮም ብርክት ዝበሉ መፅሕፍቲኦም ቀሪቦም ዘለዉ ንምርኢት ድማ ድልዋት ኮይኖም ኣለዉ ንምርኢትን ንመሸጣ ማለት እዩ። ሒዘምዎ ዘለዉ ትሕዝቶ ድማ ኣዝዩ ሃብታም ትሕዝቶ ዝኾነ መፅሕፍቲ ቀሪቡ ዘሎ።

0: قمرت فقري مغالح ثورة تمثال حزنت مستات إريترا
1: بزي كازي مرئيت تكالات زنتبارقلو قشاتون تعذيبهم نيروم ازي مرئيت ويدما ازي قشات ازي حازيلو زلو تكالات ايرترا بصيحن او زلوه درجه بقعت كمي يمثل زفري او زلوه صراحتك كمي يمثل زنتبارقته حستايو حركابو كوربوريشن زراتن طريتن حيزو قريبو زلو صراحيو ازي كوربوريشن ازي ጸባን ውጤቱን ስጋን ውጤቱን ከመሆን አብስተፈላለይ አትክልትን ፍረታትን አመዝጊቦ ዘሎ ዓወትን አመዝጊቦ ዘሎ ውጤቱን ዘንጸባርቅ ስራ ሒዙ ይቀርቡ ካብ ቀጽሉ ድማ ንመጀመሪያ እዋን አብ አስመራ ዝተገብረ ፊልም ፌስቲቫል አስመራ ማለት እዩ ኣብኡ ዝተገብረ ሰሚናራት ኣብኡ ዝተኻይደ ስራሓት ሒዙ እውን ቀሪቡሎ እዚ ፊልም ፌስቲቫል እዚ ኣብኡ ዝተኣንገሩ ፊልምታት ታሪካዊ ፊልምታት ባህላዊ ትሕዝቶ ዘለዎም ከምኡውን ማሕበራዊ መነባብሮ ዝገልፁ ፊልምታት ድማ ቀሪቦም ነይሮም ኣብኡ ዝተኻየደ ወይ ድማ ዝተዋህበ መግለፂ ድማ ኣብ ፊልም ኣብ ምስራሕ ዘገልግሉ ሲኔማቶግራፊ ተበፂሑ ዘሎ ደረጃ ናይ ሲኔማቶግራፊ ማለት እዩ ተንፀባሪቁ ካብኡ ሓሊፉ ድማ ናይ ኣልባሳት ብመልክዕ ኮስቲም ማለት እዩ ዝግበር ወይ ድማ ዝሓልፍ ፃዕርታት ፊልም ኣብ ምስራሕ ዝሓልፍ ፃዕርታት እውን ተኣንጊዱ ብዘይክኡ ድማ ስራሓት ናይ ሜክኣፕ ኢፌክት ድማ ሃገርና በፂሓቶ ዘላ ደረጃ ጥበባውያን በፂሖሞ ዘለዎ ደረጃ ዘንፀባርቕ ምርኢት ድማ ቀሪቡ ነይሩ።

ካብ ምርኢት ፊልም ፌስቲቫል ኣስመራ ቀፂሉ ብዝተፈላለዩ ብርክት ዝበሉ ስነ ጥበባውያን ዝቐረበ ኣብ ዝተፈላለዩ ክልል ዕድመ ዝርከቡ ቅብኣቲ ዘቐረብዎ ቅብኣታትን ቅርፃን እውን ቀሪቡ ኣሎ።

ብዘይካዚ ስራሓት ምህዞን ሰንዓን ናይ መንእስያት እውን ቀሪቡ እዚ ምህዞን ሰንዓን እዚ ኤርትራውያን መንእስያት ክሳብ ሎሚ በፂሖምዎ ዘለዉ ደረጃ ፍልጠት ንቕሓትን ኣፍልጦምን መሃዝነቶምን ዘንፀባርቕ ስራሓትም ሒዞም ቀሪቦም ዘለዉ ኣብዚ ናይ ምህዞን ሰንዓን መንእስያት ሒዞምዎ ቀሪቦም ዘለዉ መፃረይ ማይ፣ ዓፃዲት ማሽን፣ መዕቀቢ መኽዘን፣ መመስርሒ ጓሓፍ፣ ኣብ ማሕረስ ዝሕግዝ ዝተፈላለዩ ማሽነት፣ መውፅኢ ድበት ካብ ዲጋታት ማለት እዩ፣ መብሰሊ ፀብሒ እቶን ብኩሉ ሸንኻ ብሓዊ ዝረኽባ መብሰሊ እቶን ማለት እዩ ተተካአን ተሓዳስን ፀዓት ዝያዳ ክንጥቀመሉ ከም ዘለና ዘንፀባርቑ ዝተፈላለዩ ስራሓት ፅርበትን ሓፂንን ብዝቕለለ መገዲ ክትገርበሉ ወይ ድማ ክትሰርሓሉ ዘኽእሉ ስራሓት ፅርበት ሓፂንን ዕንፀይትን ወይ ድማ ካብቶም ብኢድ ዝዕየዩ ዝነበሩ ድማ ዝያዳ ሃልክን ጉልበትን ዝቁጥቡን ግዜ እውን ዝቁጥቡ ብዙሓት ስራሓትም ሒዞም ቀሪቦም ዘለዉ መንእሰያትና ማለት እዩ ኣብ ዓውዲ ሰብ ዝሰርሖ ብልሒ ማለት ኤኣይ ተበፂሑ ዘለዎ ደረጃ መንእስያትና እውን ዘንፀባርቕ ስራሕ ገለ ካብቲ ኣብ ምርኢት ምህዞን ሰንዓን ቀሪቡ ዘሎ ስራሓት እዩ ኣብዚ ስራሓት እዚ ታሪኻዊ ስራሓት ብመልክዕ ቪድዮ ማለት ብኤኣይ ዝተሰርሐ ኦፍላይን ማፕ እዝን ካልእን ኣብ ዓውዲ ኤኣይ ቀሪቡ ዘሎ ስራሓት እዩ

ካብዚ ብምቕፃል ብደቂ ኣንስትዮ ዝፈረዩ ዝተፈላለየ ፅባቐ ዘለዎም ኢደ ስራሕቲ ነይሩ። እዞም ኢደ ስራሕቲ እዚኦም ገሊኦም ካብ ጣውላ፣ ካብ ወረቐት፣ ካብ ላኻ፣ ካብ ፈትሊ፣ ካብ ዝተፈላለዩ ኣብ ቀረባኻ ኣብ ቤትካ ክርከቡ ብዝኽእሉ ነገራት ጥበብን ውሕልነትን ብዝተሓወሰ መልክዕ ኣዝዮም ፅቡቓት ንገፅ መመላክዒ ክኾኑ ይኽእሉ፣ ኣብ ቤት እውን መመላክዒ ክኾኑ ዝኽእሉ ብዙሓት ስራሕትን ሒዘን ቀሪበን ዘለዋ

ካብዚ ሓሊፉ ዝተዓዘብዎ ቁሸት ዞባታት እዩ። እዚ ቁሸት እዚ ብዓብኡ ያታዊ መነባብሮ፣ ያታዊ ባህሊ፣ ያታዊ መግቢ፣ ብዓብዩ ድማ ያታዊ ሙዚቃን ያታዊ ትልሂታትን ናይ ብሄራትና ብዝግባእ ዘንፀባርቕሉ እዩ። ያታዊ መነባብሮ እዞም ብሄራትና እንታይ ይመስል፣ ቤቶም ብኸመይ ይስራሕ፣ ኣብቲ ውሽጢ ቤት ዝርከቡ መመላክዕታት ናይ ደቂ ኣንስትዮ ክኸውን ይኽእል፣ መሰረታዊ ኣብ ቤት ዝርከቡ ነገራት ድማ በቲ ባህላውን ያታዊ መልክዑ ዝተሰርሑ ነገራት ማለት እዩ። እዚኦም ውን ሓደ ካብቶም ኣብዚ ፌስቲቫል እዚ ቀሪቦም ዘለዉ ንህዝቢ ተኣንጊዶም ዘለዉ ቅርዓታት እዩ ማለት እዩ።

ከምቲ ዝበልናዮ ፌስቲቫል ኤክስፖ ካብ ሆይሆይታን ካብ ጨፈራን ካብ ደበላን ዝሓልፍ ኣዝዩ ረዚን ትርጉም ዘለዎ ረዚን ታሪክ ዘለዎ ብዓበይ ድማ ኤርትራዊ መንነት ዝዕቀበሉ ብዝሰፍሐ ዝጎልሓሉ ሃገራዊ ንግደት እዩ ሞ ንኹልና ሰናይ ናይ ፌስቲቫል ቅነ ክኾነልና ንምነ

0: ኢላ መቕደረቶም እግልሽቃው ሰእየት ሸዕቡ ሕኩመት ክምሰልቱ ወድሓም እንዳ ኣትላ ልእብ ወኪል ድሑራም ላተሃየባታው ደሕ ሰእየት ለልሒብማ ክምሰልቱ ኣፍሃማም
1: ኣብ ዝካየድ ሃገራዊ መኽተ ብትፍፅሞ እተምፅዎም ፍቱናት ፍትሓት ይኽልካዕ ማዕረ ትፅቢት ህዝብን መንግስትን ኤርትራ ጸለውትን ብኣርኣያ ዝጥቀሱ ምስጉናት ኣርሃውቲ ጸበባ ናይ ስራሕ ጀጋኑን ክትኮኑ ሕርያኹም ክኸውን እናተላኽኹ ድማ ኣብ ስራሕኩም ዓወት ኣብ መጻ ህወትኩም ከዓ ኩሉ ጸጽብቑ እምነልኩም ዓወት ንሓፋይ

0: ረኽቦ ብጣዕሚ ከቢድ ነይሩ። እዚ ክብል ከሎስ ድሓኒ እንድሕራ ፅዒርካ ኩሉ ነገር ውፃ እዩ ድሓንሃተ ፅዒርካ ከኒ ንእሽተይ እንድሕራ ፅናዕ ቢልካ ኩሉ ውፃ እዩ።
1: ጓለይ ካብ መጀመርታ ካብ ኢለመንተሪ ጀሚራ ኣዝያ ንፍዕቲ ቆልዓ ነይራ። ወላ መጀመርታ ትምኒታ እውን ዶክተር ክኾነ እያ ትብል ነይራ። ዝኾነ ግን ፅቡቅ ኣጋጣሚ ኣብዚ ናይ ኣግሪካልቸር ምስኣተወት ከዓ ብፅቡቅ ወዲያ ናይ ባሓቂ ሕጉስ እየ። ኣነ እዚ ሓደ ምዕራፍ ትወዲኡ ኣሎ ሓደ ምዕራፍ ወዲኦም ኣብቲ ዝቕፅል እውን ድሌት ትምህርቲ ሃልይዎም ክቕፅሉ ክኽእሉ ኣለዎም። ብተወሳኺ እውን ከምቲ መንግስትን ህዝብን ዝሃቦም ሓደራ ኣብ ስራሕ ዓለም ኣብ ዝተዋፈርሉ ሰዓት ድማ ብሓላፍነታውያን ኮይኖም ክሰርሑ ትጉሃት ኮይኖም ክሰርሑ ይላቦ
0: እወ ኣነ ውን ልክዕ ከምቲ ባባ ዝበሎ እንዲ ልክዕ ከም ዝተምሃረና ህዝቢ ንዕ ክንክሕስ በቲ ዝተምሃርናዮ ዲፓርትመንት ሰሪሕና ድማ ኣብ ዝለዓለ ደረጃ ክንበፅሕ ይሓሰብና።
2: ኣብ ትምህርተይ ንክቐፅል ዝኾነ ነገር ከይጎለኒ እንዳማላእት ካብቲ ኣዘይብላ እንዳመቐለት ብስንቂ ብሞራል ብጉልበት ኣብ ኩሉ ሂወተይ ምሳይ ነይረ። እዚ ዓወት እዚ ከማኒ ናታይ ሰብዓ ሚታዊት ናታይ እዩ ንሳተ ዝህሉ ኣነ ዝደረጃ እዚ ዓወት ኣይምተሃለኹን ማለት እዩ። ኣዝየ ኣዲ ዘመስግና ኣብ ኩሉ ጉዕዘ ሂወተይ ምሳይ ነይረ እያ። እዚ ሓጎስ እዚ ድማ ምንዓ ምርኣዩ ድማ ኣዝየ ዕድለኛ እየ። ነዚ ሓጎስ ንክፈጥረላ ዕድል ዝሃበኒ መንግስቲ ድማ የመስግኖ ማለት እዩ።
3: ክግልፀ ክልኒ ብጣዕሚ ተሕጉሰ ብጣዕሚ ካብ ዓቕን ንላዕሊ ካብ ዓቕን ንላዕሊ ከማ ኣብዚ ምብቅዒ በቲ ልዑል ኣምላኽ ኣይ ብሓይለን ባሓይሉ ኣብዚ ብቅዕኒ ተመስገን። ኣብ ዓለም ድኣ እሞ እቲ ዝለዓለ ሃብቲ ትምህርቲ እንዲ በቲ ዝለዓለ ከዓ ንህለ ተመሪቑ ብጣዕሚ ተሓጉሰ ብጣዕሚ ተሓጉሰ። መጀመርያ ንዕኡ ንነብሱ ብድሕሪኡ ንወላድኡ ድሕሪ ወላድኡ ከዓኒ ንሃገሩ
4: ምስላይ ኩሉ ሰብ ብምንፅፃር ከምዚ ፃዕሪ ዝሓቲ ትምህርቲ እዩ ማለት እዩ። ብፍላይ ኣብ ናይ እንስሳታት ፍቕርተ ዘይብልካ እትተፅንዑ ትምህርቲ ንግብራዊ ስለ ንሕውሰሉ ዝነበርና ግድን እዩ ከዓ ለይትን ቀትርን እቲ ድቡኻ ቴዎሬቲካል ብምሸት እቲ ብቀትሪ ድማ እቲ ፕራክቲካል እንዳሳነና ስለነፅንዑ ዝነበርና ብጣዕሚ እዩ ፃዕሪ ሓቲትና ማለት እዩ። ብፍላይ ዛ ብዛ ሓምሻ ዓመት ሻርሻ ዓመት ድማ ብፕራክቲካል ኣብ ከረና ብስምር ኣብ ሓልሓል እናክልና ንነጥፍ ነርና ማለት እዩ። ፍልጠት ብጣዕሚ ትድልብ ኢኻ ኣስ ዓቕሊ ሓተካዳእ ኮይኑ እምበር ፍልጠት ትድልብ ኢኻ ማለት እዩ። ነቲ ተፅንዖ ግዜ እንድሕር ሂብከያ ሕጂ ኮይኑና ክንሪኦ ከለና ኣብቲ ንሕና ነፅንዖ ዝነበርና ዓውዲ ብዙሕ ነገራት ኢና ወላ ካብ ሰብ ዘይፈልጦ ብዙሕ ሓፈሻዊ ፍልጠት ምሄሮምና እዮም ማለት እዩ።
5: ስለዚ ዝዓበየ እጃም ምክትታል ናይ ወለድ እዩ። ደቅና ከዓ መወዳእታ ከምዚ ፍረፃማ ክንርኢ ንኽእል ኢና። ካብዚ ሓሊፍና እውን ዝበለፁ ካልኦት ሰባት ክኾኑ ይኽእሉ እዮም። ዝበለፁ እተኮይኖም ከዓ እቲ ሃገር ከዓ ዝበለፀ ኸውን ማለት እዩ። መወዳእታ ባህና ከምዚ ጌርና እቲ ሃገር ናብ ዝሓሸ ሃዲድ ክመፅእ ይኽእል ይባሃላ እየ።
6: ኣብ ትምህርቲ ዘለና ኣረኣያ ብጣዕሚ ልዑል እዩ። ኣብ ትምህርቲ ማራ ኢና ንግደስ ሕጂ ኣነ ከዓ ከመደ ካብኡ ናብኡን ኣቦ ስለ ዝወፍር ብጣዕሚ እየ ኣብ ትምህርቲ ኢንቨስቲ እየ ዝገብረሎ። እዚ ከዓ በኹሪ ከም ምዃኑ መጠን ከዓ ብጣዕሚ ነዚ ንድሕር እሱ ንድሕር ቀላሲ እዩ ኢለ ስለ ዝሓሰብኩ በቃ ኣብ ትምህርቲስ ኩሉ ገዲፈ ኣብ ትምህርቲ ቀዳምነት እየ ዝቦ በቃ ሕጂ እሱ ንህለ ኣምላኽ ፈቒድዎ ኣብ ቨተረናሪ መዲስን ብዶክተር ተመሪቑሎ እቲ ምናእሱ ከምኡ ሕጂ ብለው ወዲኡ ሎ ንዓመታ ሰርቪስ ክወፅኡ ንዓመታ ክምረቕ እዩ። እቲ ሳልሳይ ሕጂ ኣብ ሳዋ ነጥቢ ምፅኢ ሎ ክመፃና እዩ። ካልኦት ተሓዘወት ብድሕሪኡ ዘለዎ ኩሎም ንፋዓት እዮም። ሓቂ ሓይሽ ኣምላኽ መስገን እቲ ድሌታትና ዝሃበና ከምቲ ሓረስታይ ዘርእዩ ዝዓፅድ ዝበሃል ሕጂ መጀመርያና ንዓፅድ ኣለና ማለት እዩ። ናይ ዝበኽሪ ወድና
5: ሎም ማዓንቲ ናይ ብሓቂ ፍሬና ዝረአናላ መበገስ ማለት እዩ ዝረአናላ መዓልቲ ኣዝና ኢና ተሓጒስና። እቲ ውላድና በኽሪ ውላድና ኣብ ከምዚ ደረጃ ክበፅሕ ምክኣሉ ከዓ ንዕኡ ንዓና ንስድራ ቤት ንኩሉ ነቲ እዚ ኣባል ማሕበረሰብ ናይዚ ኮሌጅን ንኩሉ ነቲ ወፍሪ ዝገበረሉ ሃገርን ህዝብን እንቋዕ ኣብቃዓና ዮሃና ክብል ደሊ ምክንያቱ ህዝቢ እንታይ ገይርሎም ኣሎ ሃገር እንታይ ገይራትሎም ኣላ

0: ዝጠምዎ ኣለዉ። ስለዚ ነዚ ሃገር እዚ ብዓቕሞም ከገልግሉ ካብኡ ሓሊፎም ከዓ እዚ ከም መበገሲ ሒዞም ትምህርቶም ቀፂሎም ናብ ዝለዓለ ደረጃ ክበፅሑ ኣነ ዝየ ዝምነይበሎም ማለት እዩ። ስለዚኣ በቲ ሓደ ወገን ናይ ሓጎስ መዓልቲ እያ፣ በቲ ሓንቲ ከዓ ናይ መብፅዓ መዓልቲ እያ ነዞም ደቅና።
1: ዋላ ኣነ ብኖሽዳት ግን እሽገድ ይባትላ ምን እዮም ምንንሃር ለበጋሳና ድኢለ ዮም ኣነ ኦረ ለይኩ 10 ገለግባ 10 ኣልፍ ትዋ 10 ገለግባ ገለ ብዛሓና ምን እዮም መራሕ ምን እዮም ደበጋስኮ ድኢለ መራሕትለገ እሽገዱ ወንሻል ሄን ላ ኣዳም ሄን

0: ትምባል ስለ ዝመረጸ
1: ኢትዮጵያ የባህር በር ስታገኝ ኤርትራ ኤርትራ የሆነችበት ምክንያት ይፈርሳል።
0: ኢትዮጵያ አፍ ደገ ባህር ምስ ረኸበት ኤርትራ ኤርትራ ዝኾነትሉ ምክንያት ከብቀ እዩ።
2: እዛ በጣም ትልቅ ሃገር
0: ኤርትራ። ኣብ ኢትዮጵያ ብዙሕ ፅልዋ ዘለዋ ሃገር እያ። ስልጣን 5-6 መራሕቲ ኢትዮጵያ ንኽቕፅልን ክሓፅርን ፅልዋ ኤርትራ ነይርዎ። ሰነዳዊት ፊልም ኣብ ኤርቲቪ ኣብዚ መደብ መራሕቲ ስርዓት ብልፅግናን መሰልቶምን ብምስምስ ኣፍ ደገ ባሕሪን ዝሓስብዎ ዘይሕጋዊ ምስፍሕፋዕን ዕላምኦምን ኣብ ልዕሊ ኤርትራን ኤርትራውነትን ዘለዎ

0: ኣመለኻኽታን ስነ ልቦናን ካብ ቃላቶም ክንከታተል ኢና።
1: ቀይ ባህር ማለት
0: ቀይሕ ባሕሪ ማለት ብጥንቲ ዝፍለጠሉ ንባዕሉ ባሕሪ ነጋሽ ዝበሃል። ነጋሽ ማለት ኣብ ኣኽሱም ዝነበረ ስልጣነ እዩ።
2: የባህራችን ጉዳይ ተዘግቶብን ንኖራለን እንዴ?
0: ጉዳይ ባሕርና ተዓፂና ክንነብር ግና ተዓፂዎ ዝነብር መንእሰይ የለን። ሓቂ ለና ዓለምለኻዊ ሕግታት ኣሎ፣ ታሪክ ኣሎ፣ መርትዖ ኣሎ።
3: የኤርትራ ህዝብና ኤርትራ እንደ ሃገር የኢትዮጵያ አካል የሚሆኑበትን መንገድ ለማመቻቸት ጥረት የምናደርግ ይሆናል።
4: አሰብ የኢትዮጵያ ነች ያነው አሰብ የኢትዮጵያ ስለሆነች ነው።
0: አሰብ ናይ ኢትዮጵያ ዝበልና ናይ ኢትዮጵያ ስለዝኾነት እዩ። ብሓይሊ ዝወሰድክሞ ብሓይሊ ክንመልሶ ኢና።
5: ስለዚ ከዚ ቀደም የሰራት ስህተት እናብል
0: ቅድሚ ሕጂ ዝፈፀምናዮ ጉድለት ንኣርሞ ዓሰብ ንመንጥሎም ዝብል ሓሳብ ከልዕል ጀሚረ።
6: ኣጉል ህልሚ ነው እየ ኣጉል ህልሚ ነው
0: ትምባል ስለ ዝመረፀ መራሕትን ልሂቃንን ብልፅግና ባሕሪ ብዘብል ዘህተፍትፍ ቫይረስ ካብ ዝልከፉ ግዜያት ኣቁፂሩ ኣሎ።
7: ውጊያውን ኣስመራ፣ ምፅዋ፣ ከረን፣ ዓሰብ ንወስድለት
8: በፍጹም ሰሜንን በጦርነት ኣናሸንፍም በሰላም በፖለቲካ መፈታት አለበት።
9: በአንድም በሌላ መንገድም ተሸንፈናል።
0: ተሳዒርና፣
10: ተጨፈጨፈ፣
0: ተዳሂኽና
11: ዓሰመቲና ተነባሮ ዝነበረና ዕላማ የኾነ ማእኸላት እዩ ለዊስና
12: ሓሳብ ቀርቶ ግማሽ መንገዳት ዝደረሰ
0: ኣይሽ እንኳ ዶ ናብ ዓሰብ ፍርቂ መንገዲ እኳ ኣይተበፅሐን
13: 67 ተዋጋ የትን ያለን
0: 60 ዓመታት ተዋጊእና ሕጅበ የለና ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤርቲቪ ረቡዕ 9:25 ምሸት ድሕሪ ዜና ትግርኛ ከምኡ ውን ኣብ ድግማ ቀዳም 12:50 ቀትሪ ድሕሪ ዜና ትግርኛ ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤርቲቪ።

0: ምስ ድምፃዊት ሩምዴት ኣለሚና ፀኒሕና ዝኸበርኩም ተዓዘብትና ጥዕምቲ ደርፈን ሰምዐ ፀኒሕና ካብኡ ድማ ናብ ቴሌፎናትኩም ኢና ቴሌፎንኩም ክሳብ ዝመፀና ከምቲ ዝበልክዎ መደብኩም መደብ ሄሎ ድባይዋ ብቐጥታ ኢና ሒዝናልኩም ቀሪብና ዘለና ቴሌፎን እውን መፅያት ና ላ ክንቅበላ ሄሎ
1: ሄሎ
0: ሄሎ ድባይዋ ማርሓባ
1: ከመይ ዋኢልኩም
0: ፅቡቅ ኣልሓምዱላ መን ክብል
1: ኣቕባዝ ግንጎሶም ከማይ ድማ
0: ሕራይ ኣቕባዝ ከመይ ውዒልካ
1: እግዚኣብሔር መስገን
0: ትፈደል ቀፅል
1: ጦርና ዝርከብ ስድራ ቤተይ
0: ሕራይ
1: ኣንጎሶም ሓጎስ ምንጃ ኣብርሃ
0: ተማም
1: ከምኡ በዓልቲ ቤተይ ትዕግስ ገረ ዝገሄር
0: ሕራይ
1: ኣብ ነርወይ ዝርከብ ሓወይ ምንጎይቲ ኣንጎሶም
0: ተማም
1: ኣብ ኣሜሪካ ትርከብ ሰላም ኣንጎሶም
0: ሕራይ
1: ኣብ ሆላንድ ትርከብ ተምራዊት ኣንጎሶም
0: ተማም
1: ከምኡውን ንሓይላት ምክልኻል ኤርትራ
0: ሕራይ
1: ንዓኹም ከ
0: ሕራይ ይቐኒየና ኣቕባ ዝጊ ሽኩረን
1: እሽ ሽኩረን
0: መርሓባ ከማን ቴሌፎን ኣላትና ሃለው
2: ሄሎ
0: ሄሎ ድባይዋ መርሓባ
2: ምዕራት ይበሃል ካብቲ ሰነይ ሳዕደይ
0: ሕራይ ከመይ ውዒልኪ ምሕረት
2: እግዚኣብሔር ምስገን ምዕራፍ
0: ከመይ ውዒልኪ
2: እግዚኣብሔር ምስገን ሳዕደይ
0: ፅቡቅ ኣልሓምዱላ ሓቢብቲ ኣና ትፈደሊ
2: ሕራይ መጀመርታ ንክብርቲ ወላዲተ ብረት ገረ ዝገር
0: ሕራይ
2: ንፍኡ ንሓወይ ንርኣዮ መሃሪ
0: ተማም
2: ምስ ደቁ
0: ሕራይ
2: ንሓሰይ ኣበባ መሃሪ
0: ተማም
2: ስድራ ቤታ ምስ ደቃ ምስ ሰባያ
0: ሕራይ
2: ምድሕሪኡ ንሓወይ ሓየሎ መሃሪ
0: ሕራይ
2: ምስ ስድራ ቤቱ
0: ተማም
2: ንሓተይ ኣብ ሆላንድ ትርከብ መዓሾ መሃሪ ምስ ስድራ ቤታ ምህልኦም
0: ሕራይ
2: ብድሕሪኡ ንወደይ ኣባል 38 ዙርያ መፂኡ ኣለውን
0: ሕራይ
2: ደሊ
0: ተማም
2: ንጓለይ ሲልቫና ገብረ ሚካኤል
0: ሕራይ
2: ኢልዳና ገብረ ሚካኤል
0: ሕራይ
2: ንወደኮይ ኣዝዮ ዝፈቶ ግርማየ ትመላሽ
0: ተማም
2: ንወደኮይ ተስፋ ኣለም ወድርጋሎም
0: ሕራይ
2: ንወደኮይ ሸዊ ተስፋን ክኤል ምስ ስድራ ቤቱ ምስ ደቁ
0: ሕራይ
2: ንኣዝየ ዝፈትዋ መሓዛይ ዮርዳኖስ መሃፅኤል ኣብ ስመራእ ትርከብ
0: ሕራይ
2: ምስ ደቃ 38 ዙርያ ክልተ ደቃ ውን መፅን ኣለዋ
0: ሕራይ
2: ደሊ
0: ተማም ሕራይ
2: ኣዝየ ዝፈትዋ መሓዛይ ምሕረት ገብረ ኣዳም ሳልሳይ መደበር ፖሊስ ኣስመራ
0: ተማም ሕራይ
2: ምስድራኣ
0: ሕራይ
2: ንኣዝየ ዝፈትዋ መሓዛይ ኣሴር ማዓቀባ ኣብ ባሮንቱ እትርከብ
0: ተማም
2: ምስ ደቃ
0: ሕራይ
2: ከምኡውን ኣዝየ ዝፈትዋ መሓዛይ ትዕግስቲ

0: በቃ ኣይ ኮታ ትርከብ
1: تمام حراي
0: ኣዝየ ዝፈትዋ ጓል ሓትነይ ኣራንሺ ሰምርኣብ
1: تمام
0: ስድራ ቤታ
1: حراي
0: ድሕሪኡ ኩሎም ጎራብተይ ኣብዚ ዘለዉ
1: تمام حراي
0: ኣዝየ ዝፈትዋ ጓል ኮይ ስብኒት ሸዊት
1: حراي
0: ቤቱ ሸዊት
1: تمام
0: ዊንታ ሸዊት
1: حراي
0: ኣዝየ ዝፈትዋ ጎረበተይ ፍርቱና ክብረኣብ
1: حراي
0: ክቡር ፕረዚደንት ኢሳያስ ኣፈወርቂ
1: ሃራይ
0: ከምኡውን ኣዝየ ዝፈትዋ መሓዛይ ኣብ ማሕበር ትርከብ ሓያት እድሪስ ምስድራ ሰላም ክብል ይደሊ ሳዕደይ
1: ሓራይ ምዕራፈይ ሓራይ ኩሎም ሰሚዕ መክኾም ተስፋ ገብር
0: ሓራይ ሓራይ ሳዕበይ የቀኒ
1: ሽክራ የቀኒ የለና ሓቢብቲ ኣነ መርሓባ ከማን ቴሌፎናላትና ሃሎ ሃሎ ሃሎ ሓራይ እምበር ዝኸበርኩም ተዓዘብትና ከምቲ ዝበልናዮ መደብኩም መደብ ህሎ ድባይዋ ብቐጥታ ካብ ቴሌቭዥን ኤርትራ ኢና ሒዝናልኩም ቀሪብና ዘለና ተሳትፍኹም ኣይፈለየና እንዳበልና መዞም ኣብ ሞስኮ ቴሌቭዥን እናትረእዮን ዘለኹም ቁፅታት 12254 12247 ደው ኢልኩም ኣብ መደብና ክትሳተፉ ብክብሪ እንዳዓደምና ከምቲ ዝበልክዎ ዝተፈላለዩ ደርፍታት ብዝተፈላለዩ ቋንቋታት ናይ ኤርትራ ኢና ሒዝና ዘለና ሓንቲ ካብኣተን ዝቐፂላ ትስዕብ ደርፊ ኢ ክትከውን ደርፊ ናይ ድምፃዊት መንእሰይ ሃና ያሲን ደርፊ ብቋንቋ ብለን ኢ ክትከውን ማለት እዩ ሕጂ እውን ንዓ ሰሚዕና ክንምለሰኩም ኢና ምሳና ፅንሑ

0: ሓድሽ ተወልደ ወደይ
1: ሕራይ
0: ኣማን ሻሜ ባይ መዓሊ
1: ሕራይ
0: መባይ ወደይ ኣዳላ ሻሜ ባይ መዓሊ ገበታ ኣዳል እዳጓንደ
1: ተማሃም ሕራይ
0: ሻሜ ባይ መዓሊ እንደገና ንስድራ ቤተይ እብራሂም ዓሊ ኣክላ ባዕሉ
1: ተማም ሕራይ
0: ብምልኦም ስድራይ ብምልኦም
1: ሕራይ
0: ንኣኸላይ ዜና ከዓ ኩሎም
1: ሽኩረን ሻም ኩሎም ሰምዑካ ኣለዉ። ብጣዕሚ ኢና ነመስግነካ።
0: ይቀኒለይ ሳዕደ
1: መርሓባ። ይቀኒልና። ሽኩረን ሻም። መርሓባ። ከማን ቴሌፎን ላትና? ሄሎ ሄሎ ደባይዎ መርሓባ። ፅቡቅ አልሓምዱሊላህ። መን ክብል?
2: ልዕልቲ ይበሃል። ካብ ዓሰር
1: ሕሪት። መን
2: ልዕልቲ?
1: ልዕልቲ ከመይ ውዒልኪ?
2: እግዚኣብሔር ይመስገን። ከመይ ትውዕሊ?
1: አልሓምዱሊላህ ሓቢብቲ ኣና። ትፈደሊ ቀፅሊ።
2: ሕራይ መጀመርታ ንይ ልዕልቲ ኣስመርታ ጳውሎስ
1: ሕራይ
2: በርሀ
1: ተማም
2: ንኣሕዋተይ ሸዊት ሃይለ ሮሜል ሃይለ
1: ተማም
2: ካብ ቀፂለ ንዝፈት ሓወይ ፅባሕ ቀዳማይነት ክዝምረቕ ሄነኩ ሃይለ እንኳዕ ናብ መዓልቲ መረቕትካ ፅሓካ ክብዘደሊ
1: ሕራይ
2: ቀፂለ ንኩሎም ተመረቕቲ ፅባሕ ዝምረቑ እንኳዕ ፅሓክም ይብሎም
1: ተማም ሕራይ
2: ንሓስነታተይ
1: ተማም
2: ኣኮታተይ ዳኒኤልን ዳኒኤልን
1: ሕራይ
2: ንኩሎም ሓወቦታተይ
1: ተማም
2: ንኣሞይ ቅዱሳን
1: ሕራይ
2: ከምኡውን ብምልኦ ሓይልታት ምክልኻል ኤርትራ ንከተማ ዓሰርን ከተማ ድባርዋን ከዓ ህዝብ ሰላም ኢሎ
1: ሕራይ ይቀኒልና ልዕልቲ። ሽኩረን ሓቢብቲ። መርሓባ ሕራይ እምበኣር ዝኸበርኩም ተዓዘብትና። ቀፂላ ትስዕብ ደርፊ ናይ ድምፃውያን ሳሚኤል ትኩ ምስ ሰምሃር ብቋንቋ ዓረብ ዝደረፈዋ ደርፊ ኣ ክትኮኑ ማለት እዩ። እዛ ደርፊ እዚኣ ኣብ ካፍተን ኣብ በዓል ናፅነት ኤርትራ ዝፈረያ ደርፍታት ሓንቲ ኣ ክትከውን ማለት እዩ። ጥዕምቲ ደርፊ ኣ ሸባብ ቁዋ ሓቢርና ክንሰማዓ ኢና ክንመለሰኩም ኢና ሕጂ እውን ምሳና ፅንሑ።

0: ስለቻል ጣይቱ ገብረ መስቀል
1: ተማም
0: ንኣሕዋተይ ብሃነ ተስፋት ማሕዛብ ተስፋት ምስ በዓልቲ ቤቱን ጓሉን
1: ተማም
0: ነብረሃት ተስፋት ምስ ደቃ
1: ሕራይ
0: ንዱና ብንዳ መምህር ተክሉ ብምልኦም ገዛውቲ ዓዲ ጓዕዳት
1: ተማም
0: ኣብ ከሰነይ ዝርከቡን ብምልኦም ጎርባ ብተይ
1: ሕራይ
0: ኣብ ዓል ግደ ዝርከብ የማነ ምስ ድራ ቤቱ የማነ ፍራ
1: ተማም
0: እንዳ መኮን እንዳ ንረዝጊ መኮነን ምስ በዓልቲ ቤቱን ምስ ደቁን
1: ሕራይ
0: ንመድሃኒ ክፍላይ ምስ በዓልቲ ቤቱን ደቁን ወዱን
1: ተማም
0: ንዓኹም ነዚኣ ኣዳለውቲ መደብድዋይ ሙልኣኹም
1: ይቐኒ የልና ሽኩረን ሰምራዊት ኩሎም ሰምዑ ከለዉ ይቐኒ የለይ ሽኩረን መርሓባ ከምኣን ቴሌፎን ኣላትና ኣለው
2: ሄሎ
1: ሄሎ ደባይዋ መርሓባ
2: ሃፍቶም ኣርኣያ ካብኦም ሓጀር
1: ከመይ ውዒልካ ሃፍቶም
2: ሰላም ዙ መርሓባ
1: ትፈደል ሃፍቶም ቅፅ
2: ዮሃና ክብል ድ
1: ኣራይ ጠዋሊ
2: ንሓይልታት ምክልኻል ሃገር ኤርትራ
1: ኣራይ
2: ንፕረዘንት ስያስ ኣፈወርቂ
1: ተማም
2: ቀፂለ ንኣሕዋተይ ኣብ ጀርመን ትርከብ ሓፍተይ መቅደስ ኣርኣያ ምስ ደቃን በዓል ቤታን
1: ተማም
2: ከምኡ እውን ፀጋይ ኣርኣያ ምስ በዓልቲ ቤቱን ደቁን
1: ኣራይ
2: ፍፁም ኣርኣያ ምስ በዓልቲ ቤቱን ደቁን
1: ኣራይ
2: የርዳኖስ ኣርኣያ ምስ በዓል ቤታን ደቃን
1: ተማም
2: ደቀይ ሄላሪ ሄራን ሄርሞን ሃኒኤል ዳኒኤል
1: ኣራይ
2: ደቀይ
1: ተማምኢለን
2: ወላዲተይ ኣስመረት ገረ መስቀል
1: ኣራይ
2: ንወላድየይ ኣርኣያ ኣመሃ
1: ተማም
2: ቀፂለ ንተቐማጦ ሓውሲ ከተማ ኦም ሓጀር ኩሉ ህዝቢ
1: ኣራይ
2: ከምኡ እውን ንዓኺ
1: ሽኩረን ሃብቶም ይቐኒ ኢልና
2: ሓራይ ቴንክዩ
1: መርሓባ ሽኩረን ሕራይ እምበር ዝኸበርኩም ተዓዘብትና ቴሌፎን እንተዘይብልና ናይ መወዳእታ ንሎም ማዓንቲ ኢልና ዝቐረብናዮ ደርፍላትና ካብ ሃገርና ኤርትራ ውፅእ ኢልና ጋንጋም ስታይል ናይ መወዳእታ ደርፊ ንሎም ማዓንቲ ኢልና ዝቐረብናዮ ደርፊ እያ ማለት እዩ ንዓ ተኸታቲልና መደብና ክንዛዝም ኢና ማለት እዩ ግዜና ዳርጋ ኣኺሉ ኣሎ ንዓ ክንሰምዓ ሞ ክንምለሰኩም ኢና ምሳና ፅንሑ

0: ትምባል ስለዝመረጸ
1: ኢትዮጵያ የባህር በር ስታገኝ ኤርትራ የሆነችበት ምክንያት ይፈርሳል።
0: ኢትዮጵያ አፍደገ ባህር ምስ ረኸበት ኤርትራ ዝኾነትሉ ምክንያት ከብቅዕ እዩ።
2: እዛ በጣም ትልቅ ሃገር
0: ኤርትራ። ኣብ ኢትዮጵያ ብዙሕ ፅልዋ ዘለዋ ሃገር እያ። ስልጣን 5-6 መራሕቲ ኢትዮጵያ ንኽቕፅልን ክሓፅርን ፅልዋ ኤርትራ ነይርዎ። ሰነዳዊት ፊልም ኣብ ኤርቲቪ ኣብዚ መደብ መራሕቲ ስርዓት ብልፅግናን መሰልቶምን ብምስምስ ኣፍደገ ባሕሪን ዝሓስብዎ ዘይሕጋዊ ምስፍሕፋሕን ዕላምኦምን ኣብ ልዕሊ ኤርትራን ኤርትራውነትን ዘለዎም ኣመለኻኽታን ስነ ልቦናን ካብ ቃላቶም ክንከታተል ኢና።
3: ቀይ ባህር ማለት
0: ቀይሕ ባሕሪ ማለት ብጥንቲ ዝፍለጠሉ ንባዕሉ ባሕሪ ነጋሽ ዝበሃል። ነጋሽ ማለት ኣብ ኣኽሱም ዝነበረ ስልጣነ እዩ።
4: የባህራችን ጉዳይ ተዘግቶብን ንኖራለን እንዴ?
0: ጉዳይ ባሕርና ተዓፂና ክንነብር ግና ተዓፂዎ ዝነብር መንእሰይ የለን። ሓቂ ለና ዓለም ለኻዊ ሕግታት ኣሎ፣ ታሪክ ኣሎ፣ መርትዖ ኣሎ።
5: የኤርትራ ህዝብና ኤርትራ እንደ ሃገር የኢትዮጵያ አካል የሚሆኑበትን መንገድ ለማመቻቸት ጥረት የምናደርግ ይሆናል።
6: አሰብ የኢትዮጵያ ነች ያነው አሰብ የኢትዮጵያ ስለሆነች ነው።
0: አሰብ ናይ ኢትዮጵያ ዝበልና ናይ ኢትዮጵያ ስለዝኾነት እዩ። ብሓይሊ ዝወሰድክሞ ብሓይሊ ክንመልሶ ኢና።
7: ስለዚ ከዚ ቀደም የሰራትና ስህተት እናብሉ
0: ቅድሚ ሕጂ ዝፈፀምናዮ ጉድለት ንኣርሞ ዓሰብ ንመንጥሎም ዝብል ሓሳብ ከልዕል ጀሚረ።
8: ኣጉል ህልሚ ነው እየ ኣጉል ህልሚ ነው
0: ትምባል ስለዝመረፀ መራሕትን ልሂቃንን ብልፅግና ባሕሪ ብዘብል ዘህተፍትፍ ቫይረስ ካብ ዝልከፉ ግዜያት ተቆፂሩ ኣሎ።
9: ውጊያውን ኣስመራ፣ ምፅዋ፣ ከረን፣ ዓሰብ ንወስድነት
10: በፍፁም ሰሜንን በጦርነት ኣናሸንፍም በሰላም በፖለቲካ መፈታት አለበት።
11: በአንድም በሌላ መንገድም ተሸንፈናል።
0: ተሳዒርና፣
12: ተጨፈጨፍ፣
0: ተዳሂኽና
13: ዓሰመቲና ተነባሮ ዝነበረን ዕላማ የኾነ ማእኸላት እዩ ደዊስና
14: ሓሰብ ቀርቶ ግማሽ መንገዳት ዝደረሰ
0: ኣይሽ እንኳ ይዶ ናብ ዓሰብ ፍርቂ መንገዲ እኳ ይተበፅሐን
15: 67 ተዋገል

0: የት ነው ያለ ነው?
1: 60 ዓመታት ተዋቂና ሕጂ በየለና ትምባል ስለዚ ማለጻ ይ ሰነዳዊት ፊልም አብሪ ቲቪ ረቡዕ ሸዓተን እሳን ሓሙሽተን ምሸት ድሕር ዜና ትግርኛ ከምኡውን ኣብ ድግማ ቀዳም 12:50 ቀትሪ ድሕሪ ዜና ትግርኛ ትምባል ስለዚ ማለጻ ይ ሰነዳዊት ፊልም አብሪ ቲቪ

0: ረሓቐ እውን ፍቕርን ዝኽሩን ይውስኽ እምበር ኣይጐድልን እዩ። ብህዝቡን ሃገሩን ዝመጽ ኣይፈቱን እዩ። ህዝቡን ሃገሩን ወትሩ ኣብ ልቡ ስለ ዝኾኑ ዕለታዊ ብኦም ምሕሳብ ኣይገድፍን። ኣመት እታ ገዲፍዋ ዝመጽእ ሃገሩ ካብ ምግባር ድሕር ኣይብልን። ብኣካል እንተረሓቐ ሃሙን ቀልቡን ግን ምስ ህዝቡን ሃገሩን እዩ። ነታ ከም ድላዩ ዓንዲሩ ዘይመነዊ ሃገሩ ብሓሳቡና ዘከረ ብዝኽሪ ትማሊ ናብኣ ይምለስ። ብሓጎሳ ይሕጎስ፣ ብሓዘና ይሓዝን፣ ኣውዕዩን ዝሑልን ካብ ጎና ኣይፍለን። ዕድልን ዓቕምን ኣብ ዝረኸበሉ ናብ ሃገሩ ይመላለስ። እንተ ኽኢሉ ድማ ንንውሕ ዝበለ ግዜም ኣብ ሃገሩ ንኽሕልፍ ይጽዕር። ክቡራት ተኸታተልቲ መደባትና፣ ንሎሙ እምበኣር 6 ደቂ ሒዛ ንዝተወሰነ ግዜ ካብ ካናዳ ንኤርትራ ሓውሲ ከተማ ዓረዛ ዝመጸት ሰቢና ከነላልየኩም ሰናይ ምክትታል። ኣኽበረት ገብረ ብርሃን ትበሃል። ኣብ ዓዲ ጉረቶ ተወሊዳ ዓብያ። ገና ጓል 3 ዓመት እንከላ ሕማም ፖልዮ ስለ ዘጋጠማ ሰንኪላ ኣብ 2009 ናብ ሃገረ ሱዳን ኣምሪሓ። ኣብ ሱዳን ንሓደ ዓመት ድሕሪ ምቕማጥ ናብ ሃገረ እስራኤል ሰጊራ። ኣብ እስራኤል ን7 ዓመት ድሕሪ ምጽናሕ ካብ 2017 ኣትሒዛ ኣብ ሃገር ካናዳ ትቕመጥ ኣላ። ኣኽበረት ኣብ ሃገር እስራኤል ኣብ ዝነበረትሉ እዋን እያ ኣብ 2012 ምስ ባህታ ቓላ ኣብ ተመሪዓ ጉዕዞ ሓዳር ኣሃዱ ኢላ ዝፈለመቶ። ማሙቕ ፍቕሮም ዝወለዶ 6 ቆልዑ ድማ ፈርዮም ይርከቡ። ኣኽበረት ኣብ ወርሒ 6/2025 እያ 6 ደቂ ሒዛ ናብ ሃገራ ኤርትራ ሓውሲ ከተማ ዓረዛ መጺያ። ቅድሚ ወርሒ ኸኣ ዓመት መሊኣ። ንኣኽበረት ካብቲ ኩሉ ዓይነት ቀረባትን ጠለባት ህይወትን ይርከቦ እዩ ዝበሃል ቀዳማይ ዓለም ናብ ሃገራ ክትመጽእ ዝገበራ ምኽንያት ግን እንታይ ይኸውን?
1: ኩሉ ግዜ ሲ ስደት ስደት እዩ። ኩሉ ግዜ ሲ ዓድኻይ ዓድኻ ሕጂ ስደት ከዓ ግዜያዊ ይኹን ስደት እምበሪ ውዒልና ሓዲርና ዓድናይ ማለት እዩ ዓድና ሃገርና ስለዝኾና ኸዓ እቶም ዝወለድናዮም ውላድ ወይ ባህሎም ዓዶም ስድሮኦም ፋሚሊ ኩሉ ማለት እዩ ብዘርአ ከዓኒ ከፍልጦም መፅ ማለት እዩ። ካልኣይ እውን ኩሉ ግዜ እውን ሃንቀውታ ነርዎም እዩ ዋሕና ዓድና ምስ ስድራና ክንደይ ዓመት ተፈላለዩና ዋ ንሳቶም ከማ ንባዕላቶም ሕጂ ኩሉ ግዜ ስቀሊል ስተይኮነን ሓቃሕሽ ካብ ስድራኻ ተፈሊኻ ስኒ ኣንኳይ ክንዲዛ ዓመታት ስኒ ንሓንቲ መዓልቲ ከማን ወላ ዝተፈለኻ ካብ ስድራኻ ነርካሲ ከመይቲ ወተሓልፎሲ ማለት ከቢያ ሓቃሽ ደቂላዕለ ንባዕሎቶም እቶም ቆልዑ እውን ሃንቆታ ነርዎም ብዛዕባ ዓዶም ባህሎም ክፈልጡ ስድሮኦም ና እውን ከም ማለት እዩ ወላ ኣብዓባዓል እስራኤል ሲ ክትወፅእ ስለዘይተኻእለ እዩ እምበረ ካብኡ መፅና ዓድና ደቅና ሒዛ ምንፃዕ የብልና ግን ሰይውፃእ ኣምላኽ ዋዒድዎካ እግዚኣብሔር ከዓ ሕጂ ማለት እዩ መፅና
0: ኣኽበረት ካብቲ ውልቃውነት ዝዓብለሎ ናብራ ካናዳያ ናብ ሃገራ ኤርትራ ሓውሲ ከተማ ዓረዛ መጺያ። ኣብ ወፃኢ ሃገር ተወሊዶም ካልእ ኣነባብራ ህይወት ሕብረተሰብ ዝለመዱ ናብዚ ዓዲ መጺኦም ምስ ሓድሻ ኣነባብራ ሕብረተሰብ ባህሊ ህይወት ክለማመዱ ክብድ ዝበለ እዩ። ብፍላይ ከዓ ነቶም ዓቕሚ ኣዳም ዘይበጽሑ ቆልዑ
1: ኣምላኽ መስገን ጽቡቕ እግዚኣብሔር መስገን ኩሉ ማለት ሲ ሓቃሓሽ ካብቲ ተፀበኾን ላዕልቲ ፅቢተይ ከማ ፀኒሐ ምክንያቱ ሲ ኣብ ዓድና ስትናህና ባህል ሲ ግደፎሞ ቤተሰብካ ስድራኻ እቲ ጎረቤት ከይተረፈ እዩ ተከር ዝገብረካ ሕብረተሰብ ማለት እዩ። ሕጂ ምስኩም ምኳኑ ከዓ ሞር ኣነ ኳ ዓብየሉ እንዴ ዝፈልጦ እየ ኣነ ከመይቲ ናትና ሕብረተሰብ ሲ ከመይቲ ባህልና ከመይቲ ሃድና ይፈልጦ እየ። እቶም ደቂ ግን እሶም ኣብኡ ሃገር እዮም ተወሊዶም ዝፈልጥዎ ነገር የብሎም ግን ሞር በቃ ንሳቶም ኣብኡ ምስ መፁ ምስ ረኣይዎ ግን በቃ ብጣዕሚ ተገሪሞም ብጣዕሚ ተሓጒሶም ፈትዮሞ ኸማን ሕጂ በቃ ከመምሃራን ቃሻብ ዝለዎ ዲያቆን ሓውና ዳይሬክተር ከምኡ ተራ መምህር ኩሉ ሳፖርት ገርዎም ሕጂ ኣነስ ንውልቀ ይጥራይ ኩንኩን ኣነ ንሳቶም ስለዝሓጎዝኒ እቲ መምሃራን ትባሃሉ ተዓዲ ተሃገር ንኩሉ ማለት እዩ ማማ ንባዕላ ብዝላ ኣጆ ክሳብ ዝበት ኣብ ጎኒ ኣለዉ ንድሓሞይ እውን ርሑቕ ዓዲ ሰተቐመጡ እምበር እሶምን መፅኦም ብግዲኦም ሳፖርት እንዳገበርስ ኣምላኽ መስገን እምበር ሓደ ኢድ ሲ ኣይትኽሎኒ ሓቃሽ ቤንኻ ቆልዑ እሞደየ ልባዕሊ ቤትካ ምሳኻ ኣብ ማዕዶ ማዕዶ ኮንካ ስኒ ቀሊል ኣይኮነን ሓቃሽ እቲ ጉዶታት ክትሓልፎ ግን

0: ኣብዚ ኩሉ ከምቲ በዓል ቤተይ ከምኩም ኮይኖም ካዓ ንሳቶም ሳፖርት ዝበልኩም ገበሩኒ ግን ኣምላኽ መስገን እስከ ኣብዝናለ በፂሖም ፈትዮሞ ወላት ነጥቆም ከማ ፅቡቅ ኣምፅኦም እቲ ሕብረተሰብ እውን ኩሉ መሲሎሞ ማለት እዩ ወላ ብትምህርተን እዩ ወላ ብገሊኦም ስንኩሉ በቃ ኣነ ባዕለ ሓጎስ የብሉን ወሰን የብሉን ሓጎሰይ
1: ናዘሬት
2: ናዘሬት
1: ባህታ ፅቡቅ ዓደ ፈትናዮ እቲ ሕብረተሰብ እቲ ኣብቲ ከምዝ ሕጉዞካ ብናፃ ብዘይሰልዲ ወዘተወዘተ ሸዓይ
2: ሸዓይ ክንደይ ትምሃር
1: ሸዓይ ኤ ክላስ ዳሓኒና ቆረብተ ክብድ ዝበለ እምበር ግና ተላመድና ሽዑ ከሊኢናዮ
2: ከኢልናዮ
1: ብጣዕሚ ተሓጉስና ከምዘመሰለና
2: ዝመሰለኩምዕድና ማዙ ዝነዊሕ ክገብሪኹም ማለት ሕጂ ሳብቲ ዓብዪ ገለ ትምህርቲ ክትቅፅል ዶ
1: እንደይ ንስባ እንደይ ስድራዊት እዮም ዝወስኖ
2: ሰውን ከታይት ስከታይት
1: ኣነ ዳሓኒ ክልተ ዓመት
2: ክልተ ዓመት ከመይ መሓዙ ኣብ ገር ዚ ክመሓዙ
1: ብዙሕ
2: ብዙሓት ገር ክመሓዙ ከመይ ትፃወት ዶ ምስአን ትዕልል ዶ
1: ሕማቐን ፅቡቕ ይምህረኒ
2: ሕማቐን ፅቡቕ ምህራ
1: ትምህርቲ ካብቲ ናይ ካናዳስ ኣብዚ ይቀልል
2: ኣብዚ ይቀልል
1: እቲ መምሃራ ናተረጉመልካ ጋለመለ
2: የረድኡካ ናብ ደረጃ ከወልዶ ሓቂ
1: ኩሉ ናይ ዓዲ ባህሊ ፈሊጥናዮ ኣሳርሑ ጋለመለ ስድራቤተይ ከዓ ናብዚ መምፀምካ ብጣዕሚ ተሓጒሰ ብምሎም እትዮም መምሃራን ዲረክተር ብምሎ እትዮም ስድራቤተይ ገለመለ ከዓ ኣብዚ ስፖርት እናተሓገዝኒ ኢኸ ይተባብዑኒ ኣሎ
2: ከመይ መርክብካ ሓቲ ዓር
1: ብጣዕሚ ፅቡቅ ሓንቲ ነገር ጥራይ ተሪፋ እሰያሳፍረክርያ
3: ስመይ መምህር ዘረቕብሩኽ ገብረ እግዚኣብሄር ይበሃል ኣብዚ መባእታን ማእከላይን ደረጃ እስር ከም ርእሰ መምህር ኣለኹ ማለት እዩ ናይዞም ቆልዕ እዚኦም ክንዛረብ ንድሕር ኮይና ካብ መጀመርትኡ ከምዚ ዝኣመሰሉ ካብ ወፃኢ ሃገር ቅድሚ ሕጂኦም ይፀንሐናን ክመፅኦም መስበሉና ሓቂ ሓይሽ ክፍታ ነርና እዩ ከመይኦም ክኸድዎ እቲ ካይዳ ቁሩብ ፍልልይ ስለ ዘለዎ ከምቲ ኩልሃና ንፈልጦ ኣብ ደገና ውሽጥን ከመይ ክላሙድኦም ንብል ስክፍታ ፀኒሕና ነዚ ኮውን ንምግባር ቤት ትምህርቲ ሓቋፉ ክኸውን ኣሎ ካልኦት ውን ከምዚኦም እንዳመሰሎ ክመፁ ስለ ዝኽእሉ ንሕና ፅቡቅ ሓጎስ ተቐቢልና ንመምህራንና ኣረዲእና መንቆል እዚኣቶም ኣብ ውሽጥን ኣብ ደገን ማዕረ ኣይኮነን መምህራን እውን ይሓመቑን ብፅቡቅ ተቐቢሎሞም ቆልዑ ግን ኣብ ውሽጢ ኣቲና ምስራኣናዮም ካብ ትፅቢት ንላዕሊ እዮም ኮይኖም ኩሉ ነገር ክፍትኑ ዝደልዩ ባህጊ ዘለዎም ህንጢኖ ዘለዎም ኣብዚ ስማእተታዊ ስራሓት ኣለና ከም ዝረኣኹሞ ግሪን ክለብ ማየስቲ ክስኩሱ ገለገለ ይገብሩ እዮም ስለምንታይ ኣነ ከዘይሰርሕ ኢሎም ቅድሚ ሰብ እዮም ዝጎዩ ማለት እዩ ስለዚ ኣብቲ ቋንቋ ሓደ ዝሓገዘና ነገር እንድሕር ድኣ ነይሩ ኮይኑ እቶም ስድራ ናይዞም ቆልዑ ኣብቲ ዝቕመጡ ዓዲ ቋንቋኦም ከላምድዎም ፀኒሖም እታ ካናዳ ሲ ኣብታ ቤቶም ንእሽተ ኤርትራ ፈጢሮም ኣነ ከም ዝረኸብኩ ሓበሬታ ዳሕራይ ማለት እዩ ምግቢ ዓድና የላምድዎም ቋንቋ ዓድና የላምድዎም ባህላ ዓድና የላምድዎም ስለ ዝፀንሑ እቶም ቆልዑ ኦረዲ ሶሻላይዝ ኮይኖም ፀኒሖም ኣቕክለዉ ማለት እዩ ረሓቂ ኣብዚ ክመፁ ከዓኒ ፅቡቅ ከይዶም ሕጂ ኣብቲ ቋንቋ ንመምሃራን ብፍላይ እቲ ወዲ እቲ ንእሽተ ቆልዓ ዝረኣኹሞ ሳልሳይ ክፍሊ እዩ ሳልሳይ ክፍሊ ከዓ ኩሉ ብትግርኛ እዩ መምህራን ክድግፍዎ ከም ዘለዎም ኣብዚ እንታይ ኣለና ሕጂ መንግስቲ ዘእተዎ ሚኒስትሪ ትምህርቲ ታረን ቲች ዘ ቻይልድ ኣዘ ራይት ለቨል ዝብል ኣሎ ሱሳ ተምሃሮ ተልዮም ካብ ክላስ ብሱስኦም ማዕረክ ክኸዱ ይክእሉን እዮም ሓምሻይ ክፍሊ ኮይኑ ናይ ሳልሳይ ናይ ረብዓይ ደረጃ ክህልዎ ክእል እዩ መምህራን ነዚኦም ፈልዮም እንታይ ገብርዎም እተን ዝፀገሞኦም ፈዊሶም ማዕረሰቦም ክመፁ ከም ዘለዎም ገ ኣብዚ እውን መምህራን ክሕግዝዎም ከም ዘለዎም ጌርና ኣብ ገዛውን ደገፍ ጌራትሎም ከም ዘለ ወላዲት እውን ሓበሬታ ኣላኒ ማለት እዩ እዚን ኩሉ እንተኣኻኺቡ ኣብቲ ካሪክለም እውን ብስርዓተ ትምህርቲ ናይ ክልተ ሃገራት ፍልል ክህሉ ናይ ግድን እዩ እዚ እውን ከመይ ገይሮም ማዕረሰቦም መፁ ገለገለ ምትዕርያት እንዳገበርና ብፅቡቅ ይኸዱ ኣለዉ
4: ኣኽበረት ንዝተወሰነ እዋንያ 6 ደቂ ሒዛ ናብ ሃገራ ዝመፀት ደቃ ንኻልኣይ ዓመት ኣብ ሃገሮም ከተምህሮም እውን መደብ ኣለዋ ኪንዮዚ ናይ ምቕፃል ዕላማ ግን ኣብ ድሌት ናይዞም ቆልዑ ከምዝ ምርኮስ እያ ገሊጻ

0: ብልቡ ኣሚኑ ንዝገብሮ ዋላ እቲ ዝኸበደ ይኹን ንዕኡ ቐሊል እዩ። ምኽንያቱ ከቢድን ቀሊልን ዝበሃል ኣብ ርእሲ ስለ ዝኾነ መሰናኽላት ክንዲ ዝኸበደ እንተኸበደ ብዕላማ ንትኸዶ መንገዲ እውን ዝጸሉ እንተኾነ ውሽጣዊ ሕልና ኸበራቢርካ ስንኻ ነኺስካ ኣብ ዕላማ መብጻሕ እዩ ኩነታ ኣእምሮ ሓደ ዕውት ሰብ
1: እወ ኣነ ሓቂ ሓሽ ኣምላኽ መስገን ድኾነ ብዶታ ኣየብለን ኣይጋጠመን ክሳብ ሕጂ ከመይ ተበልካ ንሲ እቲ ብዶ ሕጂ ከመይ ድዩ ብዶ ናቶም ቆልዑ ድኸብደካ ኣነ ባህለይ ዓደ እዩ ኩሉ ማለተይቲ እቶም ደቀ ከዓ ቁርብ ምሻሎ ካብኡ ምፅእ ኢሎም እቲ ነቲ ሕብረተሰብ ክመስሉ ነታ ዓድና ናይ ማዩ ናይ ገለ ክብድ ይብለካ ግን ኣነ ማለተይሲ ኣብታ ነበርክዎ ዓድታ ቀዳማይ ዓለም ስኒ ከምታ ደዓበክዎ ኣብ ሓንቲ ሸዓኒ ማድና ንበልዕ ሽሮ ድዩ ሓምሊ ድዩ ድኾነ ደላ መግቢ በቲ ኣብ ጫፍ ጫፍ ከርና ኢና ንበልዕ ማለት እዩ እቲ ሓደ በኒ ሸሓን ሒዙ ድኸይዳ ይኮነ እቲ ሓደ ከምዝደለየ ከምዝ ዝበሃል ነገር የለን ሕጂ ኣብ ከምኡ ሓቃሕሽ ኣየብለን ድሕር ከምኡ ኢሎም ኢሎም ፀኒሖም ግን ቁርብ ክኸብደካ ኽእል እዩ ከመይ እንድሕር ናይ ፃዕዱ መግቢ ጥራይ ዝበልዑ ነሮም ኮይኖም ሲ ኣብዚ ክተልሙዶም ከቢድ እዩ ኣብ ኣበርበረ ድበልዕ ነረ ኣብ ሸሓ ነገረ ወላ ስጋ ትኹን ወላ ዝግንት ኹን ወላ ደርሆ ትኹን ኣብዚኣ ከዓ ልክዕ ከመያ ሕጂ ኣነስ ኣይሓደሰኒ እቶም ቆልዑ በርበረ በልዑ እዮም ኣብ በርበረ ሰብ ዝበልዑ ኣብቲ ቀዳማይ ዓለም ኢና ነርና ኣብቲ ነበርናዮ ቦታ እምበሪ እታ ነበርናዮ ገዛ ስሃገ ኤርትራ ነራ ንባዕላ ሕጂ መፅኦም ነተኸብልዎሲ ኣይሓደሶምን ኤረድስ ቀልጢፎም ተላቢሶም ማለት እቲ ስታይ እቲ ንፋስ ድዩ ኣምላኽ መስገና ሓቂ ሓይሽ ቁርብ ኣብቲ ንሽተይ ነራ ቁርብ ከቢዳትና ሳ እቲ ንፋስ ቀለ ወይ ዘርቀየርላ እምበረ እቶም ካልእ ኣምላኽ መስገን እወ ወላ ሓንቲ እቲ ስታይሲ ኣየብሎምን ብደቂ ላዕለ ማለት እ ከም ዝበልክ ከዓ እታ ገዛኣ ኤላ ለግሪፍያ መፅ እምበር ወላ ሓንቲ እቲ ሂወት ንስ ሲኖር ማለት እዩ ድኾን ነገር ሕጂ ማይ ከዓኒ ወላ ሓንቲ የምፅእ ማይ ሰሓ ክሎሪን እናተቐመጡ ፅፉ ማይ ግብርናበልኩ ኣምላኽ መስገን እስቲ ኣብለ ማማ ካብዚ ንባዕላ ከዓ ሳፖርት ገለሃኒ ሓቃሕሽ እዚ ቤት ናታይ ግፍቲ ያ ሒባትና ማለት እዚ ሕጂ ካብቲ ከተማ ከምኣ ወፂእ ኢልካ ንምንታይ ኣብዚ ንባዕሉ እዚ ማውንቴን ክትርኢ ከላካሲ እቲ ንፋስ ንባዕሉስ ሓደ ምሻሎ ብወርቂ ደይትመን ዋጋ እዩ ማለት እዩ ካብቲ ጫውጫውልካ ተብሎሲ ንዓቶም ውና ንባዕሎ እዚ ማውንቴን ከምዚታሰ ዘይብሉ ንባዕሎቶም ሓደ እንጆ ሓደ ላይፍ እዩ ንባዕሉ ስለዝኾነ ኣምላኽ መስገና ሓቃሕሽ ብዙሕ ስታይ የብለኒ
2: ኣርሰማ ባታ ጓል 11
3: ክንደይ ክፍሊ ትምሃር
2: ፅቡቅ ረኸብናዮ እዚ ዓዲ ተቀቢሎምናዮም ብጣዕሚ ከምዚ ፅቡቅ እዩ ነይሩ ኣብዚ ኤርትራ መሳወየ ፈተያ ከምዚ ብጣዕሚ እየ ተቀቢለ እያ እቶም ኣብ ደሎ መሓዙተይ ጋ ሚዛነይ ናተይ መሓዙት ኣብ ደሎ ጋ እሶም ውላ እንተይ ባሎ እሶም ውላ ክመፅ እንዲኦም ደልዮም እሶም ውላ ኩሎም ፈትዮምሞ ክመፅ ደልዮም ሃገሮም ዓዶም ኩሎም ክሪኦ እንዲኦም ደልዮም ክመፁ ደልዮም ኣብዚ ደሎጋ ማዓት መሓዙት ያለ ብትምህርቲ ፅቡቕን ሕማቕን ይምዕዱን እዮም ብዓብዩ ጋ ወለደይ ኣቦናደይን ዳይረክተርን መምሃረነጋ ይደገፉኒ ኣለው ሞራል ይህቡኒ ኣለው ፅቡቅ ተቀቢልዮ ትግርኛ
3: እንግሊሽ
2: ትምህርና ነይራ ስፖርት ወላ ተገብርና ነይራ ፈትዮ ነይረ እዚ ዓዲ እናተላመብድና ክእለዮ ትምህርቲ ፅቡቅ እዩ ቀሊል ጋ እዩ ናንቲ ከምዚ ከቢድ ነገር ኣይኮነ ኦፕን ጌርካ ኢኻ ትዛረብ እሶም ኣብዚ ኮይኖም ይድብሉኒ ከመይ ፍትኺዩ ዓዲ ንሓንዲኺ ንሕና ወላ ክንመፅ ደሊ ንሓደ መዓልቲ ከምዚ ንእሽተይ ተስፋ ግበርና ገለመለ ይብሉኒ ምሳዋ ንዑ ራእይዎ እዚ ዓዲና ጋ ኤርትራ ራእይዎ ብጣዕሚ ፅቡቅ እዩ ገለ ክመሓለርፎም እዩ
0: ኣኽበረት ምስ በዓል ቤታ ባህታ ብምዃን ኣብ ካናዳ ትቕመጥ ኤርትራዊት ስድራ ቤትዮም ሃኒፆም ዋላ እኳ ኣብ ካናዳ ይቀመጡ እምበር ከምቲ ኣብ ኤርትራ ዝነብር ዜጋ ዝገብሮ ኩሉ ነገራት እናገበሩ ካብ ባህሎምን መንነቶምን ከይረሓቑ ምስ ክብደ

0: ናብራ ስደት እናተራጸሙ ክውን ገይሮሞ ኤርትራዊ መንፈስ ዝለበሰት ብባህሊ ሃይማኖት ስነ ምግባር ዝተማእኸለት ስድራ ቤት ፈጢሮም ነዛ ኣብ ካናዳ ኮይና ከም ኣብ ኤርትራ ዝነብር ዜጋ ትቕመት ዝነበረ ስድራ ቤት ከዓ ናብ ሃገራ ተመሊሳ ክትነብር ክኸብዳ ኣይትፅበን።
1: ሕጂ ሓደ መዓልቲ ስድራ ክትሪኦ ትኸዲኹም እየ ይብሎም እየ ንህለዎ ኣባዕላቶም ይምለስዎ ማለት እዩ ዋንደይ ሓንቲ መዓልቲ ከም ፍቓድ ኣምላኽ ንድሕር ከይና ግን ይብሎም ኣነ ድሕርቲ ግና ደትኽእሉ ግን ኢልዮም ከመይ ምስ ኣባሕኩም ክትዛረቡ ምስቲ ሕብረተሰብ ምስ ጎረቤት ደሎ ከመይ ኩም ክትዛረቡ ኩሉ ግዜ ሕጂ ታይ ኮኑ ትርጉማን ኣብ መንጎ ይኸውን ኣሉ ማለት እዩ ሕጂ ንስኻትኩም ግን ንድሕር ክሰምዑ ትኾንኩም ዝኾነ ነገር ግን በቃ እንግሊሽ ተማሃርኩም ዒልኩም ኣለኹም ሕጂ ኣብዛ ደግም ዝኣትኹም ኣብ ገዛት ግን እያ ተዛሪብና ንብሎ ቀፃለ ማለት እዩ ሕጂ ስለዝኾነ ምስ ከምኡ ስለዝኾኑ ቀዳም ቀዳም እውን ንሪኢ ኣብቲ ቤተ ክርስትያንና ይማሃር እዮም ኣብዚ ከዓ ሞር ከዓ ምስ ቁርብ ሒዞም መርፀኑ ሕጂ ኣብቲ ምስ ሕብረተሰብና ከዓ ቀልጢፎም ኣየብሎም ሕጂ ሓደሓደ ግዜ ወርዲ ይብሉ እዮም ይክብዶምሽ ማማ እንታይ እዩ ዝብሉካ እወ ከምዚያ የብሎም ሕጂ ሕጂ ኣብ ከምኡ ከዓ ኣምላኽ መስገን ዳሓን እዮም
2: ምልክያስ ማታ ወዲ 9 ዓመተይ ሳልሳይ ይምሃር ሳልሳይ እየ እዋ ተሓጊሰ ብፅቡቅ ተቐቢሎምና ትምህርቲ ከመይ ገረ ትግሪኛ ዝለመድ መዓል ኣዶናይ ዝበሃሉ ፍዓት እዮም እግዚኣብሔር መስግን ጥቡቅ ፈተዮ
3: ከመይ ተቐቢልካ ሰብ ከዚ ሕብረተሰብ ኣብዚ ዘሎ
2: ድሓን ዳሓን እዩ ድሓን እዩ ይሕግዝናዮም
3: ኣብ ቤት ትምህርቲ ሕጉዝካ ደ መምሃራ
2: ዋ የረድና ፅቡቅ ገይሮም ንፍዓት እዮም
3: እቲ ባህሊ ገለ ባህሊ ገለ ካ
2: ዋ ተግሪኛ ክሊፀ መሃራና ኣቦና ኣዴና ስለዝሓገዙና ሕመዝግኖም ባፅዕ ኸሪ ፈትና እያ ናብዚ ክትመፁ ንፅልየልኩም ሰላም ኮነ ትመፁ ብዓዲ ፅቡቅ እዩ ከምኡ ይብሎ
0: ኣኽበረት ምስ ሃገሮም ሕብረተሰቦም ዓዶም ባህሎም ንምልላያ ንደቂ ሒዛቶም ዝመፀት ናይ ካልእ ሃገር ህይወት ዝለመዱ ቆልዑ ስለ ዝኾኑ ግን ኣእሚንካ ዝያዳ ከም ዝፈትውዎን ከም ዝብህግዎን እናገበርካ እምበር ብዘይድልቶም ክኸውን ኣይትፅበዮን
1: እቶም ቆልዑ ብስንዎ ሕጂ ከመይ ትብልካኒ ሕጂ እሳቶም ሞር ሕጂ ፈትዮምዎ ሓቃሓሽ ወላተይ መምሃራን ማዕሉማት ተሓዛ ኩሉ ነገር ስለ ዘብልዎ ሕጂ ሕጂ ከይዶም ከም ባሓድሽ ገይኑ ክብል እዮም ከም ፍቓድ ኣምላኽ ማለት እዩ ሞር ሕጅታ እዮም እቶም መምሃራን እቲ ዳይረክተር ንባዕሉ ከይተረፈ በቃ ልዕሊ ኩሉ ሳፖርት ገብርዎም ሶም በቃ ዝኾነ ነገር እዚኣቶም ክትብሎዎም ኣለኩም ቋንቋ ሽግሮም ስለ ዝኽእል ከምዞ ትሕግዝዎም ኣለኩም ክሳብ ሕጂ ሰዓት ማለት እዩ ዝሓለፈ ቅድሚ ክለተ ቀና ከይደና ናቶም ናይ ወለዲ ነርኒ ብጣዕሚ ተሓጉሰ በቃ እቶም መምሃራን ኣቃብሎም ኩሉ ነገር ብደቂ ልዕሉ ሕጂ እንታይ እዚ እዚ ትስሕበካ ካል እዚ ዝምስጠካ ማለት እዩ ሕጂ ሞርካ እቶም ቆልዑ ሕጅታይ ኮይኖም በቃ ናይ ምምላስ ክእለት እንታይ ዝባሃሎም እዚ ኣሎቲ ስታይ ማለት እዩ ስለዚ ክምለስ እዮም ካልይ ዓመት እውን ክደግም እዮም ከም ፍቓድ ኣምላኽ
2: ድርያስ ባህታ ይበሃል
3: ድርያስ ባህታ
2: ትበሃልኣነ እዳፀናትዳፀናት
3: ትበሃ ከመይ ርክብከ ዚ ዓዲ ኤርትራ ከመይ ርክብከ
2: ፅቡቅፅቡቅ
3: እዩ ከመይ ፈቲኻ
2: ፅቡቅ ንዓነ ፀዋት ይበላ
3: ንዓነ ፀዋት
0: ኣኽበረት ነዚ ኩሉ ክትገብር ተራ በዓል ቤታ ባህታ ቀሊል ከም ዘይነበረ እያ ትገልጽ
1: ሓቃሕሽ ናይ በዓል ቤተይ በቃ ምሻሎ ከምዚ ለ ኣይገልፀኒ ሓቃሕሽ ብዘይቀላዓለም በዓል ቤተይ ስማለሰይሲ በዓል ቤተይ ጥራይ ኣይኮነን ኣነ ድብሎ ማለት እዩ ንሱሲ ከም ኩሉ ማለት እዩ ከም ሓወይ ከም በዓል ቤተይ ከም ኩሉ ታራይ ማለት እዩ ምሳይሲ ኣብ ጎነይ ዝኾነ ንስ እዩ ክሳብ ሕጂ ሰዓት ከማን ማለት እዩ ኣነ ናቱ ሓቃሕሽ መግለፂ የብለ ብደቂ ላዓለ እቲ ሓሳብ ሲ ክልቴና ሰብ ሓደ መስመር ኢና ናና እወ ባህሎም ንዓዶም ክነብሎም ሲ ኢድ እንኳንትን ክልቴና ሲ ከመይ ክፈልጡ ኣለዎም ክኸዱ ኣለዎም ክኸውን ኣሎ ሰኒ ማለት እዩ

0: እምበረ ኣነ ብናተይ ጥራይ ዘይትኾንሲ ሓደት በናየ ጠቐኒ እቲ በይንካ ኹንካ ቆልዑ ከተብል ክብድብሊ እሞኸዓ ዓድናይ ቆልዑ ይኮኑ እዚኣቶም ምዕረ ቀዳሚ ዓለም ተወልዲ ቆልዑ እዮም። እድስ ኣንኳይ ንዓመታሲ ንሓንቲ መዓልቲ ተፈለዮም ከማን ብድያቦኦም ክሓድሪ ይክእሉን እዮም። ሕጂ ምስኡ ንባዕሉ ከማን እቲ ዓመታት ተፈለኻ ከተብል ከማን ቀሊል ኣይኮነን ብዙሕ ብድሆ እዩ ማለት ሲ ብደቂ ዓለም መዓልታዊ ቴሌፎን ኣሎ ግን እቲ ቴሌፎን ግን ኣካል ይኮነን ኣንዲ መዓልቲ ከዓ ሰ ከም ፍቃድ ኣምላኽ ማለት ሲ ኣብ ኮንካ ከዓ ግድኒ ገዛ ክራይ ኣሎ ቀልባ ኣሎ ሰዘድልየካ እዩ እምበረ እቲ ምፅእል ካልጥልካ ምምፃእ ይሰዕኒ
1: ኣብ መጨረሽታ ኣኽበረት ንኩሎም ኣብ ጎና ብምዃን ዝደገፍዋ ብምምስጋንን ንኻልኦት ስድራ ቤታት ከምዚ ዓይነት ተበግሶ ክወስዳ ብምልባውን እያ ዘረበኣ ዛዚማ
0: ኣነ ከዓ ሕጂ ድነ በቃ እግዚኣብሔር ነቶም ደቂ የምፅዮም ዘለኹም ባህሎምን ዓዶምን ሕብረተሰቡን ፈሊጦም ኣብዚ እውን ተማሂሮም ንሳቶም ኩሉ ፈሊጦም ማለት እዩ ከምቲ ተመማሃራ እንዲኦም ኩሉ እቲ ሕብረተሰብ ሳፖርት ዝገብርሉ መፂኦም ካብኹም ኣይሆብ ሓደ መዓልቲ ትምህርቶም ወዲኦም ድኦም ብዝተካለ መጠን በቲ ድፃዕርምሉ ብሎም ድኦም ከኣንስ መፂኦም ክምህሩ ድኦም ወይ ከብ
2: ትምባል ስለ ዝመረፀ
3: ኢትዮጵያ የባህር በር ስታገኝ ኤርትራ ኤርትራ የሆነችበት ምክንያት ይፈርሰ
2: ኢትዮጵያ ኣፍ ደገ ባሕሪ ምስ ረኸበት ኤርትራ ኤርትራ ዝኾነትሉ ምክንያት ከብቅዕ እዩ
4: እዚ በጣም ትልቃ ገበሽ
2: ኤርትራ ኣብ ኢትዮጵያ ብዙሕ ፅልዋ ዘለዋ ሃገር እያ ስልጣን 5-6 መራሕቲ ኢትዮጵያ ንኽቕፅልን ክሓፅርን ፅልዋ ኤርትራ ነይርዎ ሰነዳዊት ፊልም ኣብ ኤርቲቪ ኣብዚ መደብ መራሕቲ ስርዓት ብልፅግናን መሰልቶምን ብምስምስ ኣፍ ደገ ባሕሪን ዝሓስብዎ ዘይሕጋዊ ምስፍሕፋዕን ዕላምኦምን ኣብ ልዕሊ ኤርትራን ኤርትራውነትን ዘለዎም ኣመለኻኽታን ስነልቦናን ካብ ቃላቶም ክንከታተል ኢና
5: ቀይ ባህር ማለት
2: ቀይሕ ባሕሪ ማለት ብጥንቲ ዝፍለጠሉ ንባዕሉ ባሕሪ ነጋሽ ዝበሃል ነጋሽ ማለት ኣብ ኣኽሱም ዝነበረ ስልጣነ እዩ
6: የባህራችን ጉዳይ ተዘግቶብን ንኖራለን እንዴ
2: ጉዳይ ባሕርና ተዓፂምና ክንነብር ግና ተዓፂዎ ዝነብር መንእሰይ የለን ሓቂ ለና ዓለም ለኻዊ ሕግታት ኣሎ ታሪክ ኣሎ መርትዖ ኣሎ
7: የኤርትራ ህዝብና ኤርትራ እንደ ሃገር የኢትዮጵያ ኣካል የሚሆኑበትን መንገድ ለማመቻቸት ጥረት የምናደርግ ይሆነ
8: ዓሰብ የኢትዮጵያ ነች ያነው ዓሰብ የኢትዮጵያ ስለሆነች ነው
2: ዓሰብ ናይ ኢትዮጵያ ዝበልና ናይ ኢትዮጵያ ስለ ዝኾነት እዩ ብሓይሊ ዝወሰድክሞ ብሓይሊ ክንመልሶ ኢና
9: ስለዚ ከዚ ቀደም የሰራ ስተት ናብ
2: ቅድሚ ሕጂ ዝፈፀምናዮ ጉድለትና እሞ ዓሰብ ንመንጥሎም ዝብል ሓሳብ ከልዕል ጀሚረ
10: ኣጉል ህልሚ ነው እየ ኣጉል ህልሚ ነው
2: ትምባል ስለ ዝመረፀ መራሕትን ልሂቃንን ብልፅግና ባሕሪ ብዘብል ዘህተፍትፍ ቫይረስ ካብ ዝልከፉ ግዜያ ተቆፂሩ ኣሎ
11: ውጃውን ኣስመራ ምፅዋ ከረን ዓሰብ ንወስድነት
12: በፍፁም ሰሜንን በጦርነት ኣናሸንፍም በሰላም በፖለቲካ መፈታት ኣለበት
13: በአንድም በሌላ መንገድም ተሸንፈናል
2: ተሳዒርና
14: ተጨፈጨፍ
2: ተዳሂኽና
15: ዓሰመቲና ተንባሮ ዝነበረኒ ዕላማ ይኾነ ማእኸላት እዩ ደዊስና
16: ሓሰብ ቀርቶ ግማሽ መንገዳት ዝደረሰ
2: ኣይሽንኳይዶ ናብ ዓሰብ ፍርቂ መንገዲ እኳ ይተበፅሐን
17: 60 ሰባም ተዋገም የት ነ ኣለና
2: 60 ዓመታት ተዋጊእና ሕጅበ የለና ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤርቲቪ ረቡዕ 9:25 ምሸት ድሕሪ ዜና ትግርኛ ከምኡ ውን ኣብ ድግማ ቀዳም 12:50 ቀትሪ ድሕሪ ዜና ትግርኛ ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤርቲቪ

0: ተመልሶ ትዛረቦ ዘለካ ትፈልጦ ኣለካ ዲኻ?
1: እንታ ንስኻ ገጽ ተልኣን እምበርሳሲ ክትፈትወኒ ጉዳም ያብለካ ኣለኹ።
0: ካብ ኪዳና ንላዕሊሲ ንዓ ካብ ሊፃ ትርኢ
1: ተኽለ ካባይ ክትሃድም ዛዘረባ ጎቦ ክትወስዳ
0: ጎቦ ጎቦ ትብል ዘለካ ንስኻ ኢኻ።
1: እንታ ተኽለ ሓወ ፈሪህናካ ከይትኹርየና ፈሪህናካ ኣቀባጢርና ኳ ይከኣልናካ
0: ተኺልካ እንዶ ተዛረ
1: እዛ ጓልካ ሃበኒ ካብ ዝብለካ እንዳሓር ፀሊእካኒ
0: ኣይፀላእኹኻ
1: እሞ ፅባሕ ሰንበት ኣሕዋት ሒዘ መፅእ ክልምነካ
0: ናታ ቕሙጣ ኣሎ ዘይበልኩኻ
1: ተኽለ ተኽለ ግደብ ሃየንታ ኣይኮነካ ካብ ሃይለ ወደይ ዝበልፅ ርኺብካ ንዓይ ከሊእካ ንኻልእ ክትባ
0: በታ ዝበልኩኻ ኣክል
1: እንታ ብቅርዓት ልሚንን ኢልካ እኳ ትኸው በፅባሕ ሰንበት ኣሕዋት ሒዘ ወግዕን ሕግን እንዳባለቢሰበልክ መፀካወ
0: ዘረባ ይሰጣግም ተመልሶ ንዓኻ ዳሓሸፍ ጠረልካ ኣብካ ንኻ ሕለፍ እንተዛ ሰላም ናይ ዝገር ከይጠፋና ግን ድሕሪ ዛ ሕጂ እዛ ዘረባ ኸይ ደግማብለካ ኣለኹ
1: ኢልካ
0: ወ እንታይ ኸ ኣብደይ ጉዳይ ካ ነጊረካ ኣለኹ ከይ ደግማ ሃይ እዚ ኣብዚ ቢናኻ ኣተባፂሕና ወይደየኸ ዳሓ ንንረአየ ኢና
1: ኮኮኮኮኮ
0: ኣብዚ ዲና ተባፂሕና
2: ወይለ መፂኹም ዲኹም ደኣ
0: እንታይ ኢልከ ክሓውት ኣጉዲ
2: ዋ ብንባኸትለ
0: ኣነ ሳብቲ ማሕበረሰት እየ ኮፍ ዳ በል ዝረብ ኣለኒ
2: ናይ ድሓ
0: ነዛ ቆልዓ ሃበና ዝብሉ ምሕላፍ መንገዲ ኸሊኦምኒ
2: ኣይንዓይሲ ኣብኣ ኸይ ዝበላን ኣለዋ ኣሎ
0: ኣንስቲ ደላኒልካ ውሃብዶ ኮይኑ ሕጂ ግዳይ ዝረብ ኣይስምዒ
2: ሕራ ይበሉ እንታይ እቲ ሓሳብኩም ክንሰምዐኩም
0: ኣነሲ ንምስግና ወዲ በረኸየ ሓደ
2: ኣነስ ባ ንሃይለ ወዲ ተመልሶ ምፈቶ
0: ወዲ በሮም መርዓስከ ምሕረት ጓለይሲ እና ተመልሶ ተመልሶ ሓሳውሲ ምሳይ ተዛሚዱ መዛርብተይ ክኸውን ኣይከውንን
2: ኣንቱ እንተ ድኻታት ድዮም ዶ ክንሰምዓኩም እንተ ልቢ ግና መሊእ ሕያወት ሓላላት ብሩኻት ሰብኣዮም ሰበይቶም እንታይ ባሃልቲ ወዶም እንተኾነ ከዓ ወዲ ዝገሄር መልኣኽ እንዳ ኣሎ
0: ዳሓሰብክዎ ፈሊጥኪ ተሓጒስ ክዝፀነተ ነገር ክኹሲ ፋሕ ዘብል ተምፂ ነዚ ኣብ ልቢ ክምብር እዮ መዓልቱ ምሳእኸለ ከዓ ትብፃሕኹም ንብሎ
2: ዋ በሉ ዋላት ዘምፀኹመ ዘረባ ናይ እንዳተመልሶም ኣይትረፍ ጓለይ ግናን እንዳበረኺ ኣይሂብን
0: እንታይ ሓቢጡኪ እንታይ ሓቢጡኪ መን ኸ ዋሃቢትን ከልኣይትን ዝገበረኪ
2: ሰበይቶም እንተኾና ሕዝምቲ ሰብኣይ እንተኾነ ብዘይካ ፅባሕ ፅባሕ ኣብ ነገር እምባይተውፅኢ እንታይ ትፈልጥሎ ፈልጥሎም ዘለኩም ኢዳ ወይለ
0: ዶ በልስኪ መዓር ዶ ፍቶ ዕረ
2: ንድዒ ንስኹም ትፈልጡ ንስኹም እንዲኹም ለባ
0: መዓር ከም ዝፍቶ ትፈልጢ ኢኺ መዓር ከዓ ኣብና ንብርከብ መዓር ክትረክብ ከዓ ትንከስ ትዕምብስ እንዳበራኺ ከዓ ሰብኣዮም ሰበይቶም ኣናህብ እዮም ምስም ተዋሲብካ ኢኻ ትነፍር ምስ ዕኮ ፀሚዶም ድራሮም ሒዞም ዝኣትዉ ስድራ እዮም ጓለይ ከዓ ናብዚኦም ኣትያ ክዘም ደለይ ክትፈለየለ እየ ደሊ
2: ኣነ በዛ ነብሰይ ንእንዳበራኺ ኣይፈትዎም እዩ ኣውራ ከዓ ንሰበይቶም እወ ኩሉ ስራሕን ዓመፅ ስለ ዝኾነ ረጊፀየ ንኽኢል ረጊፀና ንኸዳ
0: ዘረባ ንስቲ እንዳኣሉ ንዓርቀክ
2: ኣነ ክዕረቕ ኣይደልን ኣይደልን እየም ለኩም ኣለኹ እዛ መውስቦ ከይተኣትውዋ ደሓ ሰብ ኣኪብኩም ከይትኸፍ
0: እሞዚ ሓዳር ብትን ትበል
2: ማሓዳረ ከይብተን ክብልሲ ጓለይና ኣራዊት ክህብ
0: ዘይፈለጥኩካ ኣራዊት ንስኺኺ
2: ደሓ እቲ ዘይንገረሉ ፀልፉን በትር እንዳ ምናርትና እንዳኣሉ
0: ንተመልሶ ኪነሚን ፈቲኽሲ ንጓለይ ኪነሚን ክትገብር እያ
2: እንታይ መፂዋ ያ ኪነሚን ትኸውን እንታ ጓል ሕፃባት ስተ ምሕረት ጓለይሲ ደለይታ ብዙሓት ድ
0: ኣነ ከይሕጎስ ኳይ ክትዕገርግር ዘለኺ ኣነ ካየ ኣብ ማሕረስ ኣባይቶ ዝውዕል ሕማቕን ፅቡቕን ዝፈልጥ ኮ ኣነ ብቕሊ ዝሕልኮ ገጢሙ ሰብኣይ ዘውድቕ በትሪ ዘይምሕር ሰብኣይ ዝፈልጥ ኮ ኣነ እዚ እንዳፈለጥኩሲ ጓለይ ንለዘይትኽባብ ኣይከውንን እዩ ኣይከውንን ይብለክ ኣለኹ።
2: በሉ ከምዛ ትብልዋ ዘለኹም እንተኮይና ዝሓሳብኩም ሕጂ ውን እንተኾነ ጓለይ ንእንዳበረኺ ኣይህብን እየ ኣይተኣቱን እየ ኣብሉ
0: እዛ ሓዳር ብትንክ ዝብል ዲኺ ዘረባይ ምስማዓት ኣብዩ ዘለኺ
2: ትዝበሃል እኮ ኢለኩም ጓለይን ሓዳረይን ምስፈተኹ
0: ኣነኸ ጓለይን ሓዳረይን ፀልእ ድየ
2: እሞተ ንሕና ንፀልኦ ዘይትገድ
0: ኣነ ከዓ ኣነ ዝፈትዎ ሕራ ይበል
2: በሉ ጓለይሲ ንእንዳ በረኺ ኣይተኣቱን እያ ኢለኩም
0: እዚ ደኣ ሓድሽ ማይ ነይጣዓመ ምልክን ድዩ ኣነ ወዲ ቦሮምበራ ሳዕነሲ ንስኽ ድፈትኸዮ ክፈቱ ንስኽ ድፀላእኸዮ ክፀልእ ስሬ ካውፃዮ እንካ ቐሚሽ ኣይግበር እኳ ኢኻ ትብልኒ ዘለ ነዚ ረባ ሓሰብኩ እኮ ነብሰይ ነጊርኒ ከይደቆስኪ የቕንእየ ሕጂ ኸ ሕማቅ ሕማም ካብ ሞት ናይ ሓልፍ ፈቲኺ ምኽር ምስ ነብስኺ ኣይፈትኽን ከዓ ኣነ ወዲ ቦሮምበራ ሳዕነ ካብ ዝሓሰብክዎ ምግባር ዓዲ ይውዕልን እየ ንወዲ በራኺ ይበ ኣብለክ ኣለኹ እወ
2: በሉ ድሓ ድሓ ንስኹም እታ ትመስለኩም ግበሩ ኣነ ግና ጓሌ ንእንዳበረኽት ሂበያ ቀምሸይ ክንቁልዓፋ ትድፋ እወ በቢኢድ ካብ ኣስኮይኑ ትመውስዎ ኣነ ዘይክተተሉ ኣነ ዘይፈትወሉ ድሓ ኩሎም ወለዲ ውላዶም ክመርዑ ከለዉ ይቋየቑ ማለት ድዩ መውስቦ እንድዩ ዝሓይሽ ክትገብር ትመክር ወይ
3: መኣስ ሞ ክትመኽሩ ፀኒሕኩ ክትቋየቑ ኮይኹም ፀኒሕኩም ኣትደል
2: ኣቦኸ ክዕምፁ ንደልዮ
3: ድሓ ኩሉ ዘረባኹም ሰሚዐ እዩ
2: እሞ ኣነ ኮ ትንዓኸ ዝሓይሽ ክማጎተል ክፀኒሕ
3: ኣቦይ ስንዓይ ዝሓይሽ ዝበልዎን እዮም ክዛረቡ ፀኒሑ
2: ሞትቦክ ዝበልዎ ዲ ክፈትሒ
3: ፈትዮ ዘይበልኩ
2: ኣብ ሓውሮ መፅ እንዳበራ ክባ ክድርብዩ ክሓሲቦ
3: ንስኽዝናኢለ ወደ ኣቦይ ተመልሶ እቶም ኩሎም መዛኑ ዝመልኩ ሃይለኒሃር
2: እንቋዕ ዘይበኣስ ኮነ ሓዳሩ ገብር እንዳበራ ክደናኣሕሽኹም ምፅላለቶም ክበኣስ ዝውዕሉ
3: ኣደና ዓይትፈትው ንዶ
2: ይፈትወክ ስለ ዝኾን ክስንካ ፅቡቕ ናብራ ምነየልክ ኣለኹ ጓሌ
3: ኣቦኻ ክፅቡቕ ናብራ ይምነየልካን ማለት ድ
2: ክል ጥቓጥዑ እኳ ይቀረቡ
3: ኣደ ኣነ ዝፈትዎ ዲ ክሓሪኺ
2: ኣነስወ
3: ኣነ ዝፈትዎ ድኣ ክመቢል ክፈሊጥኪ
2: ወይ ለክ ኣነ ዲ ክዘይተመነኹልክ ድኣ መን ክምነየልክ ትደሊ ዘጓል
3: ማንናሃለ ወደ ጎይተመልካ ይደለኒ
2: እወይ በስማ ኣብ ወሎንፈስ ቅዱስ ኣቲ በልብዘይካ ኳ ሰብ ክሰምዓቱ
3: ምሕራ ይነውሩ ድ
2: ጓላ ኣዲኣ ዝበለካ እያ ትሰማዕ ይገክለኒ
3: ኣቦኻ ዝበለካ ከይትስማዕን ማለት ድ
2: ጓል ምሰዲያ እያ ትመክር እኳ እዩ ዝለክ ዘሎ ክዛ ጓል
3: ኣደ ከምኡ እንተኮይኑ እንዳ ኣቦይ ንስኽ ዝበልኪ ሕራይ ዘይብለኪ
2: ክመልኩ ንደልዮ ክመልኩ ንደልዮም ጓል
3: ኣትደ ከምዚ ሕሻ በዕሎ እንተኮይና እያ ዘይተሓሪ
2: ኣንቲ ምሕረት ጓል በዴታትና ዘይፀንሐ ድሓር ከዓ ጓል ኣደ እንተላታ እንዳኣላ ፅቡቕ ናብራ ትምነየላ ኣዲ ኮይኑ እንዳኣለ ፅቡቕ ናብራ ዝምነየልክ ዘለኹ ዛጓል
3: ኣቦኻ ክፅቡቕ ናብራ ይምነየልካን ማለት ድ
2: ይምነይ ባ ግናይ ከመደን ምሕረት ጓል ሕጂ ከዓ እቲ ኣነ ዝሓረኽልኩ ወዲ ተመልሶ ንሱሕ ሸኪ ሕራይ በለኒ ዛጓል ሕራይ ትበልክ ዛ ማርያ ባ ክብለኒ ሕራይ የለነት ምሕረት ጓል
3: እሞ ባህ ዘይበለኒ
2: ትወዲ ተመልሶ ወይ ኣቲ ኣነ ርግምቲ እንታይ ዝብሎ ርግምቲ ምሕረት ጓል ኣሸይ ጓል ኣዲኣ ዝበለካ እትሰምዕ ንኣኽሊ ሓዋር ዝኾነ ናብራ ዛጓል
3: ኣደ ኣነ እዚ ንስኽ ትብልኒ ዘለኹ ይኹን ኣቦይ ፈፂመ ይደለኒ ካብዚ ንስኹም ትብሉኒ ዘለኹ ዋላ ፈላሲት ምዃን ሕሸኒ
2: ድሓ ንድሓ ምሕረት ጓል እቲ ዴኻ ዝበለት ካሕራ ከም ዝበሃል ክነግረኪ ኢል እየ እምበሪ እምብለይ መርዓይ ንደልን እንዳበልና እንዲዮም ጓዕፂፆማ መርዒዮምና ዘይተርፍ እንዳኣሉ
3: ኣደ በጃኺ ዘዘረባ ካላይ ግዜ ከይትደ ነፈቲ መደልን የብለኹም ኣለኹ
2: ወይ ኣነርግምቲ ኣይ ኣንተ ክንደይ ዝኸውን ከሰት ሰዲ በልኺ ድማ ድሓ ኪዲ ወይ ኣነርግምቲ ኣንተ እንታይ እዩ ዘሎ ወይ
4: ኣቱም ገዛ ሓደርኩ ለተብርሃን ኣለኽዶ

0: ከመይ ሓደርኩ ተመጾ ሓንደ ሓደርኩ
1: ተኸለኸላ
0: ገሾ
1: ናይ ደሓ
0: ደሓንዮ
1: ቁርብከ
0: ንዕስከ በዚ ኣኹኑ በዚ ኣትሸኩ በዚ ኣኹኑ
1: እዛ መገሻ ናይ ተኽሊ ደኣ ናይ ደሓ እንድያ እንታይ ደኣ ንዓይሲ ተኸው ኢልሃኒ
0: ደሓንዮ ነተንሓ ዝጓሲ ቆልዓ ጓሳ እንተረኸቡ ኢሎምሲ ፍተዓደኮታቶም ገሾም ኣለዉ
1: ኣሓደኣ ምሕረት ጓልኩም ከ
0: ምሕረት ደኣ ዝጓሰየቶ ዶ ውሒድዋ ደጊምሲ ኣበይ ዝግዳ ንዓኣ ዝኸውን ፍጠረላ እምበር ጓል ኣኺላ እንድያ
1: ኣንቲ ለትብርሃን ዓይ እዝጊሄርክለኪ ኣነ እንዳሎ መንኩስ ኣብ ምህለላ ተኣት
0: ተወዳእ በሎቶ መልሰ እየ
1: ውዱ እንድዩ ወዲ እዮ ዶ ወይለ ኣነ ብዛ ጎረቤትኩም ከለኹሲ ንኻልእ ክትብዋ ትመጣጠሩ ኣለኹ
0: ዘይንሱ ድኣ እንታይ ጉሄኒ ኣሎ
1: ኣንቲ ለትብርሃ ኣነሲ እንታይ እየ ገይረኩም ንዓይ ትፀልኡ እዩ
0: ዋይ ፀላኢኹም ዝፀላእ ኣብ ምንታይ ናውዒልኩም ዳ ኣልና ዝፀላእኩም ኣይፀላእናኩም እንተመልሶ እየ
1: ኣነስ በሊ ቀደም ስ ካንካንካንካን እየ ዝኣምነክ ነይረ ብዙሕ ኣምነክ ነይረ
0: ኣይ ኣነስ ኣምነኩም እንድየ
1: ግዲ ይብልክን ከም ቀደም ክስ ኣይኮንክን
0: ኣነ ኣነስ ከም ቀደም እየ ወደ
1: ትጠልምኒ ባለኸ
0: ዋ
1: እወ
0: ከመይ ኣቢለ
1: ኣነ ንምሕረት ንወደይ ከምዝምነያ ነጊረክ እስኺ ድማ እዚ ድኣብ ልበይ ዘሎ እንድዩ ውዶ ኢልክኒ
0: እወ ኢለኩም ግን ኣነ ምስ ኣቦኣ ብደጎኹም ወዲእኩም ክትመፁ ከዓ ፅበ ኣለኹም
1: እምበር ከ ኣብታ ቓል ክለኺ እስከ ፀዕ
0: ኣቦይ ክሳሃ ኢለ ንደብለኩም ኣለኹ
1: እንታይ ደኣ ጓለይ እዚ ተኽለሲ ቁሙጥ ኣለዋ ኢሉ እንዲ ደኣ ገጽ ዝኸልኣኒ ዘሎ
0: ትማሊ ንወዲ በራኺ እንተዘይሃብናያ ክንውዕ ኢሎ
1: ወዳ ኢተኸ ትሩፍ ንቡር ነርካሲ ኣንቲ ንዚ መጅላግ ወዲ በራኺ ድዩ ቁሙጥ ኣለዋ ዝብለኒ ዘሎ
0: እታ ዝተባሃሃልዋ ግና ኣይፈለጥኩ
1: እሞ ኣነ ከለኹ ቀዳማይሲ ንእንዳ በራኺ ክትብዋ ባህ ይልኪ
0: ባህ ደኣ ከመይ ኢሉ ባህ ክብለኒ ተመልሶ እየ ኣነ ስባኸ እንታ ናይ ቀደመይ ወዲ ተመልሶ ብላ ኣሎ
1: እኮ እሞ ተዛሪብክ ክሂድኪ
0: እቲ ዝበሃል ኢለ ንሶም ንወዲ በራኺ እንተዘይሃብክዎ ኣነ ንወዲ ተመልሶ ክንብል ሙሉእ መዓልቲ ክንራብ ኣርኩ ኢልና
1: ኣየ
0: ኣማሲኡ እንታይ ከም ዝገበሩ ይፈለጥኩን ዓደኮታቶም ገሾም ኣለዉ
1: ኣብኣብ ሰበይቲ ምስ ጸልአት በቕሊ ምስ ጸገበት ኣየድርስ ይብሉ ኣንቲ ዕጥቕቲ ሰበይቲ ምዃን ክናፈለጠሲ ንዓኹ ክኸርዳ እሞ ዘይግባእ
0: እንታይ እሞ ክንብል ኢና ዓርኩኹም ኣይጠዓዩ ተጸሊሎም ተጸሊሎም ምስ መዓል
1: እንታይ ጽላለ መጺእዎ እዩ ዓይንኻ እናርኣኻ ናብ ሃያማት መርዑ ዘለዎ ገዛ ጓልካ ወሃብ እተን ደቂ በራኺ ደኣ ደይ ጽቡቓት እየን ታጅአን ግን ጠብሎቕ ጠብሎቕ ጠብሎቕ እንዳለት ሓዳር ምግባር ከሊኣተ ክልትአን ደቃልን ቀነ ተፋትሐን መጽአን ምሰዲአን ጫቑጫቕ ብላ ኣለዋ እወ
0: እንታይ ኢኹም ትብሉንቱ እዚ ስካ ዘይሰማዕ እኳ ሓድሽ ዘረባ እዩ
1: ኣበይ እሞ ክትሰምዑ እዮም ለንቀነ እንድዩ ገና ነገሮ እንኳ ዘይፀሓየ
0: ወይ ኣነ ግዲ እሞ ሕጂ ደኣኒ እንታይ እዩ ዝግበሩ ምሕረት ጓለይሲ ኣብዘን መኣን ምናት መርዑት ኣትያስ እንታይ እያ ክትክውን ከመይ ኢላ ኢኸ ክትክእሉ
1: ንሕሙቶ ድሕቶ በለ ትጽለል ትጽለል እሞ ምስ ተጸለለት ከዓ ሃየ ጓልኩም ሰድልና ኣብልኹ
0: ብስማ
1: ከምኣ እያ ንዕምበላይ ዝተፈርዱ ንሃመር ዘይሰዶ ምሕረት ጓልክኻ ኣሰረ እወ
0: ኣንቱም ተመልሶ እንታይ ኢኹም ዘፍርሒ ጥራይ ትነግሩና ተስፋ ዝህብ ዘይተስምዑ ንወደ
1: እሞ ሃየ ሓግዝ ንክሕግዘኩ ከ ዝብለክ ዘለኹ
0: ካብ ንወዲ ተመልሶ ምባል ሓሊፎ ሞ እንታይ እየ ክብል ደሊኹም ንወደ
1: ንሓዊ ክትነግርዮ ግዲ
0: እንታይ ክብሎ
1: እንታይ ትብል እየዶ ኣነ ንንዳ ተመልሶ እናፈተኹ ዞማኻ ተኽለ ግን ንንዳ በራኽ እንተዘሂበያ ኢሎም ፍኩር ኣለዉ ትብል እዮ ወይለ እወ
0: ንሶም እታ ዝሓሰብዎ ከይፈፀሙ ደቂሶም ኣይሓድሩ
1: ድላይ ተሃብዮ እዋ ኣብ መግሃር ነገር እንዳ በራኽ ምውሳብ ሕሸኪ
0: ካብኣሲ ሞጥባጥ ሕሸኒ
1: እሞ ካብኡ ዝኸፍእ ዝመጽ የብልክ ንተወልዳ ሓዊ ክኸድኪ ሓንቲ ኣግበረኒ ትብል እዮ እወ
0: እቲ ሓወይ እሞ ክጉህንድ
1: ይጉሃ ግዲ
0: ዋይ ኣንቱም ተመልሶ
1: እወ ሓዊካ ጉሂ ኮይኑ ናይ ሰቡ ትሰረ ለተብርሃል ስምዕኒ እሞ ሰምዕኒ ደለኺ
0: ሰምዓኩም ኣለኹ።
1: እወይ እዛ ዝብለክ ዘለኹ ንሳይ ኣፈውሳ ኣጆኺ ኣጆኺ ትጀጅዊ ቀናስ ክሻብ ጣብል እዮ ከይደዳ ከይደ ጆኹ
0: ራ ይበሉ
1: ወወወወወ ኣንቲ እሞንቲ ወልዲ ከይደ ደባዕለይ ክፅውዑ
0: ዋኖ ባኣኸ እቲ ሓወይዳ እንታይ ጓሳብ መሳዕብያ እንደለየሉ እየ ንስኹም ትዛረቦ ባዕለይ ክዛረቦ እየ እንደ ዝብለኩም ዘለኹም እዎ ባዕለይ ክዛረቦ እየ
1: ጓል መንዲ እፈጠክ ንዴ ዕጥቕቲ ሰበይቲ ምዃን ክፈልጥ እየ
0: ኣጆኹይበልኩምዕለይ ክዛረቦ እየ ባዕለይ ክዛረቦ እየ
2: ፀሃይቱ ኣቲ ፀሃይቱ ኣለኹ ዶ
0: ኣለኹ ኣለኹ በየተው
2: ድሓኒ ህዳ ዝፀዋዕኽኒ
0: ብደልኳ ዝውዳእ ኣይኮነን ኮፍ ሞበል መዚኣ ኮፈሉ
2: ዓራር በልኣ ኣይደሓንክኒ
0: ገዛኹም መፅ ከይነብረኩም ዘረባ ከይከደና የ ፈሪሐድኪመኩም ኣቦየ
2: እንታይ ድ ተረፊ
0: ኣዛ ፀፅዕ ገዛና ፀሓይ ዓራርቦ እንዳማምቑ ከዕሉል እዮም ሲ
2: እታ ፀግዕ ፀሓይ ዓራር ኣኪባ ፉሕ ስለ ተብሎ ኣብ ውሻጦኹም ዝእጎድ ሓዊ ስለ ተማምቖን ሓሙኺ ጥዑም ተፀዋታይ ስለ ዝነበሩ ፀውቶኦም ጥሊና ኢና ንበፅ ዝነበር
0: እሞ ሕጂ ንዓይተት እዩ ብዙሕ ጉፍ ይሰማዓለ ሰሚዐን ተውረኹ ሰብ ከየባእስ ተሪሐ ስቕ እንተበልኩ ከዓ ብሰንኩ በደል ተተፈፀመ ሲ ሓጢኣት ከይኮነኒ ሰጊዕ ቦየ
2: እንትኾንክ እምበሪ ብዙሕ ክፍዎ ትሰምዒ
0: ሕጂ ግና ተመልሶ ወዲ ሓውኹምን ተወልደ ዞም ኣትክለን ብዙሕ ግና ይሕብብን እዮ
2: ተመልሶ ወዲ ሓወይ ንዓይት ዓመኒ ዝብል ቀና ምዃኑ ይፈጡ ተወልደ ግን ተለኪቡ እዩ
0: ሓቅኹም ይኹ ኣነ እውን እዚ ኩሉ ጉንዳምሰይ ንተወልደ ሕማቕ ዘረባ ሰሚዐሎም ኣይፈልጥ
2: እንታይ ክበሃል ዶ ሰሚዕኽ እዮማ
0: ኣነ ዝሰማዕኽዎ ብዙሕ
2: ሃይ
0: ሰሚዐ ከይዛረብ ግን ሓመይ ቀደም ኣንኪሎምን እዮም ክሳብ ሕጂ ከዓ ብጭቕ ኢለ ይፈልጥ ንዓኹም ምሕር ኣምነኩምን ፈትወኩምን ኣብ ሕጂ በፂሐ ግን ቃል ሓመይ ኣይፍርስን ሕጂ ግና ተወልደን ተመልሶን ተቋፂሮም ስለ ዘለዉ ባዕልኩ ኣብዛ ገዛኹም ክትሰምዖም ይብል ይፀዊዖም
2: ኣገናዕ ሰብኳል ብሓቂ ፅንዕቲ ኣብ ክዳንክ ፅንዕኺ ንወድኺ ከየዘኽተምኪ በዛ ሕጥኪ ይዕ በረኸ ወድኺ ድማ ናትኪ ወሲሉ እቲ ፀባይ ደግብ ሪኢኽ እዮ ዓዲ ሙሉእ በረኸ ብሩኽ ትብሎ
0: ይመላኣሉ ይመላኣሉ እምበር ኣቦየ ሳላ ፀሎትኩም ክሳብ ሕጂስ ድሓን ኣለዎ
2: ድሓንድሓን ግድየን ክበዕል ኣለኹ
0: ደጊ እንዳ ሰብኣይ እንዲ ኮይኑ ምስ ሰብኣይ ክመክር ይደሊ
2: ይምርዖ ይወልድ ይዘምድ ኒ
0: ስእነት እምበር መእስ ንእዩ ስበ
2: ባዕል ኣለኹዎ ግድየብክ እንደብክ ኣለኹ ባዕል ኣለኹዎ ድሓን እወ
0: ጓል መንዳ ክተምፅሉ ደሊኹ
2: እወ ንምሕረ ጓል ትኽእለ ኣብዛ ከድያ ኣሚጠ ብልበይ ዓውሉ ዝቕጠላ ትፈቱ እያ
0: ይፈትዋ መሳድኣ ጓለይ እንድያ
2: ይፈልጥ
0: በረኻ ውዒላ ምሸት ከመየን ስፈት ክብለኒ ትልፅ እሞ ከምዛብ ሓደ ዘይወዓልሲ ኣነ ድቃስ ክሳብ ዝወስደንስ ይዕሊ የምስንቱ ምስ በርሀ
2: እሞ ፈቲኽ እያዶ
0: ፈትን ተረኸብክዋ እንዳ ኣሉ
2: ግድ የብልክን ናትክያ ባዕል ያለ
0: ጓል ሃብታማት ኮይናት ብዙሓት እዮም ዝደልዩ ኣቦ እየ
2: እንጀራ ማይ ሃብቲ ተወዳእ ጨርቂ በላያ እዩ ፀሃይቲ
0: እንታይ ርዮም ለይ ምሕራይ ክብሉን እዮም ወደይ
2: ብዝለዓድክን ልቦና ክንቅልዕና ክንትሕረዩ
3: ኣልኩማዕ ድሃሎ
2: ወዲ ድሓንከተበረኽ ዝወደይ ብርዓ ከይርእ ተበረክ ዝወደይ
0: እቶ ዝወደይ ዝዓመት ከብላዕ
2: ድኤኺ ነዚ ወዲ ህዝጥሙቱ ሰብኣይ ጓሎም ክኾኖም ዝምኑ እዩ ኣዋል ዝወረዱ ከም ዘለዉ ስሕቲ እየ
0: እንታይ ክብልዐኒ ኢለምኩም እናይ ወኢልኩሞም ኢኹም ደቀም ከጥሚ ኢልኹም እናይ ኮይኖም
4: ኣደቕመይ ውዒልከም
2: ተባርኪ ተባርኪ በርኣኸለ ተወልሑ
4: ዘረዳየለን ድደ
0: እቶ ውርክብ እየ ዛጓለይ ንምሻደ ሓሊፉሎ ዝዓመት ክበለዕ
4: መዓስ ሰንከትክኖ ኣደይ ፀሓይ ዝሰንከታን ንሓውኹ ጣዓመት ውሰዱሉ እንዲ ያለ ክንደ
0: ኣየለተብርሃነ ከምኡ ደኢለና ኸ እተው በልፃ ጓል ኣርክብ እዮ ንሓወኹ
2: ኣንቲ ፀሓይቱ سقيلك غدي شقل مبري.

0: ካብቶም ኣይማይ ፀባን እዮም ኮይኖም
1: ፍቕሪ ዳኣመል እዩ
0: እሞ ፀበቕ እዩ ፍቕሪ ማለት ኳ ሓዳር ማለት እዩ
1: ድምፂ ደስማዕ ኣለኹ ዋዕ
0: እስኪ ወለይ ዋሓቀ
1: ዋዕ እወ ወይ ተወልደን ተመልሶ ከምታ ቅፅርኦም ኣብዛፀቅ ገዛ መፅ ማ
0: ኣንታ ተወልደ ነደይሲ ትዝክራ ዶ
2: ኣደይ ተርፈደር ሳዕ ኣይ ወይና ዓልሙን እንያተ ኣብት ክስዕስዓ ዝነበራ ንእለታ ደርፊ ውጤልቲ ፍተላ እንታወዲ ፍተላ ፍተላ
3: ንባህተ ሓወይ ርኢኻ ንሳዕ ኣምብልታ ምሂራት
2: ወይ ደ እምብልታ ክእላ ነይረኒ
3: ኣይፋሉን ኣደይ ፀወታ ስለ ትፈቱ ባህታ ከዓ ደድሕሪያ እንዳመርዓውቲ እንዳኸደ እዩ ተማሂርዎ ሕጂ ንህልካዋን ናሃራ ምብልታ ኮይኑ
2: ርምርምርም ኣቤት መልክዕ ኣቤት ግርምአን ኣንታ ወዲ ኣደይ ማርያም ኮይኑ ብህየተ እቲ ፀጉረን ሲ መዓስየ ንስርሐኦ ኣሪጉ ኮይና ርኢና ዘይንፍልጥ
3: ወይ
2: እንታይ ከም ኢሉ እንተቐቢረ
3: ከምዛ ብህየታ ዘላ ዎ ድብ ኣቢልነ ዓለም ሓሳዊት
2: ዓለም ሓሳዊት ወይ ዓለም ሓሳዊት ክልቲአን ደቂ ለተ ብርሃን ሓብተይ ክምርዓዋ ከለዋ ከበሮ ሒዘ ክስዕሳዓ ሓዲረና ባህታ ሓዉኻኸ እግሪ እግሪ ድዩ እምብልታ እንዳሃደመ ሰሓቦባቴ እናበለሳታወት ነዞም ኣረጋውያንን ሰያባትን ከይተረፈ ኮይኑ ከምዛ ብተይ ክዕድሮም ሓድ እምዛ ብተይ
3: እንታይ እሞ ምዉት እንደተረሳዓይ ኮይኑ ተወልደይ
2: ይርሳዓ እሞ ኣደይ ትርፈት መዘከርታ ኣለዎ
3: ኣይንወልካ ንዶም ዓተክለ ዞም ኣኻርሲዖማ
2: ለተብርሃን ሓብተይ ካብዚ ኣፋ ውጢያታ ዘይፈለ
3: ከመይ ገራ ክትርስዓታ ተኽለ ዞማኻ ምስ ሃረማ ሰብ ከይሰምዕ ኣጆ ክለተብርሃን ጓለ ኢላ ንብዓታ ሓንሲሳ ፀጉራ ባዕላ ፈቲሓ ቆኒና ኣቢዳ ንተኽለ ገኒሓ ሓዳር ዘግበረታ እንዲያታ እንታ ነዚ ሞ ከመይ ገርያ ክትርስዖ
2: የሃርማ እምበኣር ነይሩ
3: ነዚ ትፈልጥኒኻ
2: እዚግን የፍለጠኒ
0: ሓኩኻ ከም ኣዲ እንዳተረዓርዐትያ ሰለስተ ዋልዶ
2: እንታይ ኢኻ ትብላ እንታ ክሳብ ክንዶ ሕሱም ምንባር ዳ ዘይፈልጥ
3: ከመይ ቢልካ ሞ ክትፈልጦ ኣደይ እናኸወለት ዘናበረቶ ንህልካ ነዚ ኩሉ ረሲዑ ንዓይኒ ዒቕኒ
2: እፀሊሉ ዶ
3: ክላእ እንታይ ፅላለ መፂዎ
2: እንታይ ዳ ኮይኑ
3: ሕነዚ ኮለስኩስ ኢደይ ተነኸስኩ ገይርዎ
2: እንታይ ኢኻ ትብሎ እንታ
3: ርኢኻ ንምሕረት ንወደይ ሃበኒ ተበልክዎ ደይ መደይ ኢሉ ንዓይ ኮጉሂ ንበራኺ እዩ
2: ነቲ ናይ መበብሱ በባእስኹም ኢኻ እንታ ክሳብ ሕጂ ተዓርኩም ድ
3: ኣንተ ኣነ ሸለል ኢለየ ነይረ ሕጂ ከዓ ንህልካ ነቲ ኣነ ዝሓፀኽዎ ምሕረት ብውሽጢ ውሽጢ ገይሩ ንወዱ ክትኮኑ ምስ በራኺ ዘረባ ወዲዮ
2: ዝተወደአ ዘረባ የልቦ
3: እንታ ተወልደ ንበራኺ ኹመ ወዲኡ ወንዲ ዝብለካ ዘሎ
2: እንታ ትህዋ ክከይትህሉ
3: ኣይትፈልጦን ኢኻ ነዚ ዘረባ
2: ዝፈልጣህሉ ኸውን ግን ንመክሪና ዘለና እምበር ዝተወድአ ዘረባ የልቦ
3: እሞ ተወዲኡ ክኣብለካ ኣለኹ ኣነ
2: እታ ዘይዋዕለይ ትዛረብ
3: እንታ ንስኻ ኹን ክሓዋ እምበር ለተብርሃን ሓብትኻ ማይ ገዲፋ ደም ትነብዕ ኣላ
2: እንታይ ኮይነ ኢላ
3: ነዞም ነግራማት እንዳበራኺ ጓልያ ሂብኒ ኢላታ
2: ዋይ ሓዱሽ ማይ ዘይጣዓመ ዘረባ እንታ ኸበያ ከምቲ ኸ
3: እንታ ሓቅኸ ዲኻ ነዚ ዘይትፈልጥ
2: እዚ ግን ኣይፍለጠኒ
3: ኣነ ድኣ ሓሜካ እንዲ
2: እንታይ እንዳበልካ
3: ለተብርሃን ሓብትኻ ንእንዳበራኺ ኣይሂብን ኢላ ማይ ገዲፋ ደም ስጋዕ ትነብዕ ኣይምኾነትን ዘራይ ስኢና ንበይና ኮይና ብላ ኣለኹ
4: ዘይደቅስ ነገሮምካ ስድቅስ ሓድውድ ይበሃል
3: ክትሓምም ኢለ እንዲየ ዝነግረካ ዘለኹ
2: እንታ ወረኸይከውን ካብያ ከምቲኸ ዘረባ
3: ዝጠፋኣካ ወረ ካበንስ ዝለየዎ ዝበሃል ኣሎ ነዚ በዓል ንስኻ ተናሽዎ ይኹም ርኢኻ ለተብርሃን ሓብትኻ ኣማኒተ እያበካ ኣያ ምስ በለት ታሽመይ እኳ ይትውስኸላ
2: እንጣ ድዕ ዘረአ ኣለና እስኪ ትገብሮ ባህሊኻ መሪም ጣለ ይብለካ ኣለ
3: እንታ ተወልደ ብልብኻ ዲኻ ንዓሚል ማንስኢካ
2: ተመልሶ ባህሊኻ ምጣለይ መን ይልካ ብለካ ኣለኹ
3: ዋይ ኣታ ክንደይ ተዋጥር ኢኻ ንስኻ በላሓን ለተብርሃን ሓብትኻ ኢልሃኒ ለተብርሃን ሓብትኻ ዋዕ
2: ካባይ ንላኣለስ ንኣኻ ንቐሪባትካ
3: እንታ ተወልደ ሓማኣኹ ክኸውን ትምኒ ኣማኒተ እያብለካ ኣለ
2: ብኣፋ ነጊራትካ
3: ምዝርንዝሕ ንብዓታ እንዳበልኩኻ
2: ዳይተ
3: ተኽለ ዞማኻ ኣነ ዝበልኩኹ እንተዘይጌርኪ እዚ ሓዳር ትበተን ኢልካ ኣየ ናይ ፈኸራ እዩ እየ ናይ ፈኸራ እዩ ሃዱድ ሃዱድ ሃዱድ
2: ሞይጣዓየ ሓሚምሎ ዳሪ ትብለኒ
3: ክላ እንታይ ሕማም መፂእዎ ፀጊብባ ፅጋዕ ሰርኒቕዎ ሰብ ኒዕቑ ፍራዕ ኢሉ ንበዓል ንዓኻ ወዲ ንዓኻ ሰብኣይ ቆፅረኩም ኢታ
2: በልበልበልበል ከተካይደኒኢኻ ብሓደ ኮይንና ክንጎንሑ ኢሉ
3: ኦይ

0: ዝዛቆነ ሸይጣንሲ ከይቀሸሸነ ይተርፍ ዝበሃል ኣሎ። ተኽለ ዞማኻና ዓይባህከ ብልቡ ደፊንዎን ድዩ ሕጂ ሕጂ ኣ በትሩ እኳ የልዕለለ ወ ንዓ ደኣ ንዓ ንስኸውን ገዝኡ እዩ ትኽቶ ንቕድም ንቕድም ንለተብርሃ ንሃብትኻ ገዛኻ ፀዊዕካ ምኸር ብድሕሪኡ ለተ ብርሃን ዝፈተወቶ ፈተወ ፅቡቕ ኣበየኸ ዓተር ተረፈ ፈስን ጥራጥን ተረፈ እንዳኣሉ ይፈላለዩ ይፈላለዩ ታታ ካብዚ ምሂተን እዚ እንታ ከይተርፋ እዩ
1: ክሳብ ክንዲ
0: እወ
2: በል ኣይተረ

0: ወዲ ይድመር ኣታይራ ትነብዒ መንደወቕዒኪ
1: ከብሎ ማንቲ ዝውዓልኩ ሙኳ መሓሸኒ
0: እንታይ ድ ኮንኪ
1: ንስኻ በረኻ ክውዕል ከለኹ መሓሸኒ እኮ ኢለ ወርሒ ዓዲ ካብ ዝውዕል ኣብወይን ኣብጀንኩ እኳ የክወርሖም
0: እንታይ ኮይኑዋት
1: ነመርዕዋ እናበሉ
0: ነመርዕዋ ኹምሉ እንቲ ምሕረ ኣነ ዛ ዘይፈለጥኩ
1: ቤፃይቲ ነግራኸ ኢለ
0: መርዓራ ኣንመዓስ ሓሲቦም
1: እንተ ኮይኑ ሎምስንጥሪ
0: እሞ እንታይ ኮይኑ ኢልክዳ ትነብዐለ
1: ኣቦይን ኣደይንኒ ምተባይሶም እንተ
0: ሰይጣን ርሕቁዓ
1: ኣብ ገዛና እንዲኣት
0: ከነመርዑ ወኪሎም ንረክትብሉ ይፅናሕ
1: ወይለ
0: ዋሞ እንታይ ዳ ኣባይሱ
1: ንመኖም ንሃባ እዩ ትባእሲ
0: ንመኖም ንሃባ ንመኖም ንሃባ ንወድያ መንድንኩ ብክደል
1: ኣቦይ ንምስግና ወዲ በራል ኣደይ ከዓ ንሃይለ ወዲ ኣቦይቶ መልስያ ትብል
0: ኣመኖም ዳኣ መዓሊቦም
1: ኣይተሰማምዖ
0: እስኪ ኸን መንሓር ኢኹ
1: ኣተበረ ኣነ ዳኣሞን መንካሕር ንኽልትዮም ኣይደልዮም ነኢለዮም
0: እንቲ ምሕረ እንድሕር ንኽልትዮም ዘይደልኽዮም ዳ እንታይ ኣባይስዎ
1: ኣቦያነ ዝበልኮ ተዘይኮይኑ ዋላ ሓዳርበተን ኢሉ ኣደይካ ሞት እንተኾነ ጓለይን እንዳበራኺ ይህብ ነኢላ ክልትኦም በዚ ተሰማምዑ እንተኳርዩ
0: ወይ ሓፍተይ ኣደለ ተብርሃን ገዛ ኣለዋ ድሕጂ
1: የላ
0: ናበይ ኣብል
1: ኣኮይ ኮሪ ከይዱ ስ ዳህዮ ትገብር ከይዳ
0: ንዕና ይበድ ምሳና ገዛ ቐኒት
1: ኣይከይድኒ ኣቦይ ክኩሪ እዩ ንደ
0: እሞ ምሰቦኹም ተቐንኽ
1: ኣደይ ምሰቦኺ ሻሪኽ ኢላ ክትቀየመኒ እንተበረ
0: ንዕና ይ ገዛ ኩሉ ዘጓነፈክን ኣደይቲ ነገር እዩ
1: ኣይከይድኒ ኣቦይ እግሪ እግሪ መፅም ክወስዱን እዮም
0: እንቲ ምሕረት እሞ እንታይ ተገበርና ዳ ኢዳሃብ
1: እንድዕ በቃ ኣብታኣሕን ውዕለል በረኻ ምሕባዕሸ
0: በረኸ ወድዶ ምሕረት ድራራ ዛቡ ክትኮን ንዕና ይ ገዛ ኣዲ ክምሰቡ ኣላ ድ ኣቦኹ ድማ ናብ ኣዲኣያ ከይዳ ክብሉ ኣብዚ ምሳና ከም ዘለኺ ይፈልጡ እዩ ፈሊጦም ብሓይሉ ክወዝኹ ተመፁ ከዓ ናብ ቦያ እንደቕማኹም ትብል
1: ኪደናይ በል ሓድዮ ክንገብር ኢና ሰብ ከይርኦም
2: ኣያ እዚ ሓዳር ክብተን ዲኻር
3: ለተ በርሃናይ ኣንበሪ ኣነሳይ ዘለኹ
2: ሰበይትኻ ኣይሃርምካያ ኣይፀረፍካያ ገዛ ጠንጢና ክትከይድ ንዕቀት ኣይኮነ
3: እንታይ ዘይገበርከ ኢኻ ትህቡ ከም ዘለኻ
2: ናብ ዳኛ ተመልክ
3: እንታይ ክብላታ
2: ገዛ ምስ ሙሉእ ንብረቱ ገዲፋ ዝኸደ ፅባሕንጎ ሓዳር

0: ከይ ትብል ብዝወፀቶ ክተርፍ ሓደው ድማ ዘረባ ሰብኣየ ይሰምዕ ትበሊልካ ትምጉት
1: ንለተ ብርሃን ተማሕፂነሲ ኣብ እንዳዳኛ ደው ክብል
0: ሕረይ ንዓኣስክደፍ ሓዋ እንዲ ካብ ገዛ ክሒዝዋ ዝበለ ንተወልዶ ዘይትመፀኖ
1: ኣንታ ኣገብር ሓወይ ሓንሳ ኣስከይ ትሃወር ለተ ብርሃን ኩርያ እንበሪ ገዛ ገዲፋ ይከደት
0: ተወልደ ዘሪ ሓዳርካ ክብትን ናርኣኹስ ትም ክብል
1: ዳሓን ዳሓን ባዕለይ ክርክበሉ የ ተዓገስ
0: ዋ ተፀሪፍና ተናዕቕና ናርኣኹስ ክብል
1: ኣንታ ዓቕሊ ዶ ግበር ለተ ብርሃን ኮብ ልባ ይኮነት
0: ብልባ ኣይኮነት ትረከብ ልባ ኣይኮነት ምሕረት ምስመና ኣሎ
1: ንሰድያ ያ ከዳ
0: እዚ ከዓ ይዘዛርበን እዚ ይዘዛርበን ጓላ ጠርሚፋ ዝኸደሲ ክትጣዓስ ኢልካ ትፅበለኻ
1: ተሃዊ ኸን ዝኸዓዎ ሲ ተደቢረን ሓፍሶ ከይከውን ዓቕሊ ኸልየና እዩ
0: ኣያ ተናይ ዓቕናስ ዓቕሊ ኣይትፍራ ዝተነቐነቑ ኹርምትኻ ምጉራፍ ነይተ
1: ኣንታ ህልእ ለበ ዘረባይ ድማ ንዓይ ክበደኒ
0: ጸላእትኻ ኮ ፈልጦም ንስኻ ተሓባኸዮም ዝሕብኦ ኸይመስለካ ብውሽጢ ውሽጢ ሓዳርካ ዝቐንእሉ በዓል መን ምዃኖም ጽቡቅ ገይረኸ
1: ድሓን ድሓን ዘራይ ደለሊ ይኮነ
0: ዝርያ ይኮነ ዓሻ ሰበይቲ ስወዲ ሓሙታ ወዳ ነይመስላ በለ ሓወይ ተጸሪፍካ እንተናዕቅካ እናርኣኹስ ንዓይ ኣይምልከተንን ኢለ ትም ክብል ኣንታ በትሮም ዶ መርርካ በትሪ
1: ኣንታ ህልእ ነበል በትሪ ዘድልዮ ዘረባ ይብልና ንብለካ ኣለኹ
0: ችና ከም ዝተዘይትኸውን ለተ ብርሃን ገዲፋትካ ይምኸደት
1: በላ ኣኽለካ ኣምስሓኒ ዶ ኣድረልኒ የለካ የ ክንዲዝትውኸኒ ኣነ ወድቦሮ ምራሳነ ብሰንከይ ክትበኣስ ኣይደሊን እየ ተጠንቀቕ ብለካ ኣሎ
0: ድሓን ድሓን ትገብረ ኣለ
1: ኣብደ እትወካይ ትርቶ እቲ ጉዳይ ናይ ባዕለ እዩ ኦብሎቕ ኣይሸበ እንታይ እዙ ዘይ ጉዳይ ከምግባር ባዕለ ኣለኹ ወድቦሮ ምበላስ

0: ዝሓዘና ኣይንኽእሎ ዶ ኢልኩም ንኣየይ ኣብዚ ጉዳይና
1: ኣይንኽእሎ ዶ ኣብዚ ጉዳይና
0: ኣይንኽእሎ ዶ ኢልኩም ንኣየይ ኣብዚ ጉዳይና
1: ኣይንኽእሎ ዶ ኢልኩም ንኣየይ ኣብዚ ጉዳይና
0: ባህታ ተስፋ እዛ መርዓጓዞማይ ካብ ቀደም ትምንያ ዝነብርክ እያ ሕጂ እዛ ጓይላ ዝሕልሕል ከይ ዝብልና ባኹም እያ
2: እንታይ እያ እተን ፀብሒ ዝሰርሓ ደኣ ጓይላ ክትፃወታ ክብላ ፀብሒ ከይቀርዕና ሓደራ በለን እምበር ብኣናስ ኣይትሰክር
0: ኣንታ ከዘክረኩም ኢ እምበሪ ኣፀቢኩም ከም ትዕፅቕሉስ ይኣምን እየ
3: ወ ኣነን ገብረን ባህታን እምብልታ ስምምዕ ኢና
2: ሂና ኢ
3: ድሓር ከዓ ዝገሸ የብልና
0: እንታ ድሃይ ገብረ ከለኩም ዶ
2: ኣሎ ርእዮ ነይረ
0: እወ ምህላው ስሎ ግና ተኽሊ ሓዊ ምስ ሓዳሩ ይተሳኒ
2: ዶ
0: ብኡ ከይኩሪ ኢለ
3: እወ ወረ ሰሚዕናዮ ሕማቕ ረኺቦ
0: ተኽለ ንፍዕቲ ኣማኒት ሰብ ዝኾነ ሰበይት ላቶ ተኽለ ሕማቕ
3: ዋዕ ኣያ ተኽለ ዳ ካመዓስ ሓምቕ
0: ንምሕረት ጓልካ ንወደይ ሃበኒ ሃይለወድ ንምሕረት ጓልካ ንሃይለ ወደይ ሃበኒ ኢለዮ ሕጂ ምዛጓል ዞማይ እንዲ ክመርዖ ነይሩ ሓሳበይ
2: ዝኽኢሉ ኣይትርባሕ ኢልዎ ንሃይለ ክረክብ ዳ ምርቓን እንዲ ነይሩ
0: ሓ ተኽለ ነብሲ ወፅዐ በቲ ሓዳሩ በቲኢሉ በቲ ከዓ ጓሉ ብኮፋት ኣር
3: እዋ ኣያ ተመልሶ ዓዘራይ ትዛር ንዕኦም ነናቶም ዝተባህለ ኣለዎ ነቶም ስድራ ድማ ዕርቂ ሰላም የውርደሉ እወ ገብረ ንዓነ ጀቡ ክምልካ ውዒድካ እንታይ ደኣ ታዊሕካ ዲኻ
4: ታዊሕ ተሃደ ዲኻ
3: እወ ናይ ኣያ ተመልሶ ጓል ካብቱ ሕልፈት ምቸት ምዃኑ ትፈልጡ
4: ሞ
3: ስለዚ ሲ ብእዋና ጓይላ ክንጅምር እንብታላነዋድ ልክ
4: ንባሃልናታ
3: ዕዚ ኮይኖከ እንታይ ከምኡ ዋ ንተመልሶ ከይፀብቕሲ እምብታ መሉ ተመኒኻለ
2: ኣታ ኣያ ከዘይ ትብልወ
3: ተመልሶ ንሽ
0: ዋ
3: ገብረ ዘይቀራይካ ብሰንክካ ጓይላ ክበኩል ጠርፊኢኻ ሓዳር ሓወይኒ ዝበተነ ተመልሶ እምብልታ ሃርመሉ ምዳል
2: እሞ ትማልት ነግረና ካልና ክንሕዝ
3: ዘይትወክሮ
2: ኣና ብለታ ናትካ መመላዕታ እምበር መዓስ ወና
5: መመላዕታእንታይ
6: ዳ ሓጋ ምግተሲ
5: ኣቦኻ ዓንዶም ዘለዎም ይብሉ
6: ሞይቶም ድ
5: እዛ ግስተኣውየ
6: ሞንታይ ዳኣ ኮይኑ
5: ሱስ ድሓር ንፈልጦ ሕጂ ግን ክትለኣኸኒኢኻ
6: ሕራይ ናበይ ገጽ ኢኸ
5: ኣቦኻ ተመልሶን ኣየኸባህታን ትማሊ

0: ሰያኻ ገብረ ስለዝተበኣሱ ከእስርዎም ብለይቲ ናብ እንዳምስለይና ኸኢሎም ኣሎ
1: ሞኸዳ
0: ብወያ ኸድካ ርኪብካ ሓወቦኹም ዓንዶም ኣፈርክቡ ትበሃል ኣለኹም ኢልካ ሒዝካዮ ምፃእ ዝወደ ናብ ቤ ዝወደ
2: ኣታባታዎ የቁም ዝወካል
1: ኣይርእሰይ ቃንዛዝ ኣሎ ግን እፅመሞ
2: በቕሊ ኸነና ድዕኒኒ ከይንብል ከይደፍለና ኢለኮ እየ
1: ድሓ ይኽእል ንዓናይ ጥራሕ
2: እወ ሕጂ በል ካብዛ ዓዲ ሰብ ከይርአየና ሙሉቁ ኢልና ክንወፅእ ኣለና
1: እንተርኣይ ይኹ እንተኸገቡ እንታይ እያ
2: ሽማግለታት ይመልሱና
1: ኣብ ጉዳይና እንታይ ኣተዎ
2: ዘረባ ዓዲ ኣብ ዓዲ ብሽማግለታት እዩ ዝድቅስ ካብ ዓዲ ዘረባ ሰትኹ ኣብ ምስልየና እንተበፂሑ ንገብረ ብከቢድ ማእሰርቲ ክቆፅዑ ኽእሉ እዮም
1: እንታይ እያ ኣነ ነጢዐ ንስኻ ኢድካ ተሰይርካ እንዳረኣይኳስ ግብረ ከይቅፃዕ ክመልሱና
2: እወ
1: ዕፅ ንብሎ
2: ለመና ሽማገለ ኣይእበን እዩ ኣብ ብርክና ተደፊኦም ክመልሱና እዮምብለካ ኣሎ
1: ሓውቢ ዓንደልኩ ደቂ ሓዊ ተሃሪምና እንዳረኣየስ ክመልሰና
2: ኦይ ምንቃልና እንተፈሊጡ ንሱ ኳ ክገደና
1: ዶ
2: እወ
1: ብናዕና ይምራሕ
2: ንዓድኣ ሕጂ ተፀሚምካ ተፀሚምካኣቦይቶመፅ
1: ኣቦይቶመፅታ
2: ይታ
1: ሓወቦኹም ሓወቦኹም
2: መን
1: ይማ ሓወቦ
2: እንተኮይኑ
1: ሓወቦኹም ዓንደ ሓወቦኹም ዓንደ ተሰኒፎም እዮም ኣፈርክቡ
2: ኣታታኻ ትብል
1: ኣፈርክቡ ተባሂልኩም ትማልለ ድሓና ይነበር
2: ሞይቱ ንዕሎም ኻ
1: ዛጊስይታ ወ ሰብ ከተኣኪቡ ዶሎ
2: ክንዲ ኣደያ ቀልጢፍካ ምጉያ ምለሶም ኢላትኒ
1: ባታ ወ
2: ኣፉ ተርከብና
1: ንኺድዎ
3: እቲ ፀሓይቶ ኣያ ኢ ድሓኒ ከመይ ኢ ገይርዎ ዋዋሕጂ ኸ ዳሓንደ ኮይኑ ኣይተሻቂልና ኒና ፈርፍ እንዳብልና መፂና ይበሃል ደቀ
4: ዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋዋ
3: ይኸውና። ዓንዶ ብሓንዲ ኻዳ ዋዕ ናበይ ዳኣ ደሊኻ ኮፍ ባበል
4: ኮፈል ሞ ኮፈል ኮፈል ዘድሐ ተመልሶ ኣቦኹምን ኣዴኹምን ምስመቱ ደቂ ሓወይ ከይሱ ዝኽትሙ ኢለ ሓቒፈ የዕብየ ኣምሲለኩም ዶ
5: እዋሓ ኣቦ
4: ዘጉደልኩምኩም እንታይ ኣሎ ባህታ ተዛርብ
5: ዝጎደለና ያለን ሓወቦ
4: ተሱ ማሓፈሉ ተሱ
5: ምንታይ
4: ሒዝ ሕጂ ጉድጓድ ባሃብ
5: ታይ ዝኸውን ጉድጓድ
4: ባህታ ኣልዕሎ ስምኳዓት ኣልዕሎ እንድ ዝብለካ ዘለኹ ኣልዕሎ
5: ኣልዕሎ ኣልዕሎ
4: መቓብራይ ክትቅዕጡ
5: እቶም ሓወቆ ብሂወትኩም ከለኹ
4: እወ እወ እወ እወ
5: ከመይ ቤልና ኢና ተገይሩ ዘይፈልጥ ንገብር
4: ተመልሶ ንስኻኸ ሪኢኻይ ዝፈልጥን
5: ኣይፈልጥ
4: እሞ ሎሚ ሰብ ዘይገበሮ ብህወተ ከለኹ መቓብረ ይበሃል
5: ዳሃርከ
4: ሕጂ ተቕሩ
5: ብህወትኩም ከለኹ
4: እወ
5: ኣይንገብሮ
3: ንውዕሎ
5: ኣይንውዕሎ
4: ቀስበት ትገብሩ
5: እንቱም ሓወቦ እንታይ ድ ረኺበኩም
6: ዓይንና እናርአየ ሓወቦና ብህወት ከሎ ኣይንቐብርን
5: ኣይንቐብርን
6: ዋዕ
4: ሓቂ ትንፋሳ ሸሓት እንዲያት
5: እወ
4: ንሓቂ ክትቀብሩ ዘይፈራሕኹምሲ ንዓይኒ ሓደ ትንፋስ ምቕባር ዳ እሞ እንታይ ዘፍራሃለ ኣነ ካብ ሓቂ ደበልፅ እየ ካብ ሓቂ ደበልፅ እየ
5: ሓወቦ እንታይ ድና በዲልናኩም
4: ኣነ ክፉ ማሪአኒ ቀበርተይን ገነስተይን ይግበረለ ኢለ ጸሎት ይገብር።

0: ኣት ወፃኢ ግብፂ ዶክተር በደር ዓብድልዓጥን ሰንበት 19 ሓምለ ኣብ ካይሮ ኣብ ዘካየዶ ርክብ ኣብ ምዕዛዝ ታሪካውን ሕውነታውን ዝምድናታትን ስትራቴጂያዊ ሽርክነትን ኤርትራን ግብፅን ዘትዮም ክልቲኦም ሚኒስትራት ብተወሳኺ ብዛዕባ ኩነታት ዞባ ቀርኒ ኣፍሪቃ ከምኡ ውን ምውሃድ መርገፂታት ኤርትራን ግብፅን ኣብ ሓበራዊ ኣገዳስነት ዘለዎ ጉዳያት ብዕምቀት ተዘራሪቦም ኣብቲ ርክብ ዶክተር በድር ፕረዚደንት ኢሳያስ ኣፈወርቅን ፕረዚደንት ዓብዱልፋታሕ ኣልሲስን ኣብ ዝሓልፈ ወርሒ ሰነን ዘካየድዎ ውፅኢታዊ ርክብ ብምጥቃስ ኣብ ዝተፈላለየ ፅላታት ዝግበር ምትሕጋዝን ምድጋፈን ምድንፋዕ ዕቱብ ስጉምታት ይውሰድ ከም ዘሎ ገሊጾ ዶክተር በድር ኣስዒቡ ኣመኻሪ ቁጠባ ፕረዚደንት ኣቶ ሓጎስ ገብሪሂወት ዝመርሖ ላዕለዋይ ልኡኽ ኣብ ዝሓልፈ ወርሒ መያዝያ ኣብ ግብፂ ሚኒስተር ጉዳያት ወፃእን ሚኒስተር መጓዓዝያን ዝመርሕዎን ኣካየድቲ ኩባንያታት ዝርከብዎን ላዕለዋይ ልኡኽ ግብፂ ድማ ኣብ ወርሒ ግንቦት ኣብ ኤርትራ ዝገበሮ ውዕደትን ዘተን ኣብ ፅላታት ቁጠባ ንግዲ መጓዓዝያ ምምዕባል ዓቕሚ ሰብን ካልእ ቀዳምነታት ብምልላይ ንዘሎ ዝምድናታትን ምትሕጋዝን ንረብሓ ክልቲኡ ህዝብታት ብዘገልግል ናብ ሓድሽን ዝበረኸን መድረኽ ክብ ንምባሉ ዱልዱል ባይታ ከም ዘጣጥሐ ኣገንዚቦ ንፀጥታን ምሕደራን ቀይሕ ባሕሪ ብዝምልከት ክልቲኦም ሚኒስትራት እቲ ጉዳይ ሓላፍነት ናይተን ዝዳወብኦ ሃገራት ጥራይ ከም ዝኾነ ብምንጻር ካብዚአ ምዳወብቲ ሃገራት ንዝግበር ፈተነታት ብፅኑዕ ከም ዝቃወሙ ኣረጋጊፆም ልዑላውነት ሃገራትን ኣህጉራዊ ሕግን ክኽብርን በይናዊ ስጉምታት ክውገድን ድማ ፀዊዖም ብኻልእ ወገን ሚኒስተር ጉዳያት ወፃኢ ኣቶ ዑስማን ሳልሕ ምስ ፍሉይ ኣመኻሪ ፕረዚደንት ዶናልድ ትራምፕ ሚስተር ሙስዓድ ቦሎስ ተራኺቡ ኣብቲ ኣብ ካይሮ ንክልተ ሰዓታት ዝተገብረ ርክብ ኣብ ምምሕያሽ ዝምድናታት ኤርትራን ሕብራት መንግስትታት ኣሜሪካን ከምኡ ውን ዞባዊ ጉዳያትን ምዕባለታትን ተዘራሪቦም ኣብቲ ርክባት ፈጻሚ ጉዳያት ኤምባሲ ኤርትራ ኣብ ግብፂ ኣቶ ኣማን ዓብደልዋስዕ ተሳቲፉ ነይሩ
1: ዞባ ደቡባዊ ቀይሕ ባሕሪ ብ18 ሓምለ ኣብ ዝተኸፍተ ሃገራዊ ፌስቲቫል ኤርትራ 226 ምስ ባሕራውን ምድራውን ፀጋታት ዘላለ ትሕዝቶ ቀሪቡ ከም ዘሎ ዋና ዳይረክተር ክፍሊ ባህልን ስፖርትን ወይዘሮ ሃዋ መሓመድ ገሊፃ ብመሰረት እቲ ሓበሬታ ኣብ ቁሸት መነባብሩን ድኮነ ኣባይትን ኣብ ገማግም ባሕሪ ብምግፋፍ ዓሳ ከምኡ ውን ኣብ በረኽትን ሓውስ ከበሳዊ ባህሪ ዘለዎምን ከባቢታት ብሞጓስ ናይ ዝነብሩ ተወለድቲ ብሄረ ዓፋር ዕለታዊ ሂወት ዘንፀባርቕ ትሕዝቶ ቀሪብሎም ብዘይካዚ ዋይዳል ዝበሃል ያታዊ መቓብር ማብሎ ዝበሃል ኣፈታትሓ ግርጭት ሪፎ ዝበሃል ባህላዊ ወግዒ ከምኡ ውን ስነስርዓት መርዓን ሕፅኖትን ዝርከቦ ሃብታም ትሕዝቶ ነቲ ዞባ ፍሉይነት ዝህብ እዩ ኣብ ትልሂትን ምልከት መሳርሕታትን ሙዚቃን ድማ ሓደስቲ ዝርከቡ ዎም 18 ዓይነታት ትልሂት መቦቀላውነቶም ከየጥፍኡ ብመሳጥን ሰሓብን ኣገባብ ይቐርቡ ኣለዉ ወይዘሮ ሃዋ መሓመድ ወሲኻ ባሕራውን ምድራውን ፀጋታት እቲ ዞባ በቲ ሓደ ዝርግሕን ተጠቃምነትን ትካላት ማሕበራዊ ኣገልግሎት ድማ በቲ ካልእ ዘላለ ትሕዝቶታት ኣብ ኣዳራሽ ምርኢት ቅድሚ ነዊሕ ዓመታት ንዝነበረ ኣጠቃቅማን ኣተዓቃቅማን ኣግራብ ዝትርኽ ኣፋውያታ ከዓ ብድራማዊ መልክዕ ይቐርብ ከም ዘሎ ኣብሪሃም ኣብ መወዳእታ ባህላዊ ትሕዝቶታት ኣብ ምእካብ ከምኡ ውን ነቲ ዝተኣከበ ኣብ ምልላይ ንዝነጥፉ ዘለዉ መንእሰያት ሞጊሳ ኤርትራውያን ነበርቲ ዓባይ ብሪጣንያ ብዝሓለፈ ቀዳሚ ሰንበት ዓመታዊ ፌስቲቫሎም ብድምቀት ኣካይዶም ካብቲ ቦታ ዝበፅሓና ትሕዝቶ ብመልክዕ ፀብጻብ ተወሃይድሎ ጴጥሮስ መንግስት ከቕርቦ እዩ
2: ኤርትራውያን ነበርቲ ዓባይ ብሪጣንያ ፅንዓትና ዋሕስና ብዝብል ቴማ ዓመታዊ ፌስቲቫሎም ብ18-19 ሓምለ ኣብ ከተማ ቸልምስፎርድ ብድምቀት ኣካይዶም ኣብቲ ብፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ዓባይ ብሪጣንያን ኣየርላንድን ኣቶ ሳልሕ ዓብደላ ዝተኸፍተ ዓመታዊ ሃገራዊ ምትእኽኻብ ኣብ ዝተፈላለያ ከተማታት ዝቕመጡ ዜጋታት ብደረጃ ማሕበረኮማቶም ተወዲቦምን ብምስሊ 9 ብሄራትና ዝተደኮነ ዳሳት ደኪኖምን ንኤርትራዊ መንነት ባህልን ታሪክን ዘንፀባርቕ ምዕሩቕ ምሕትሕዝቶታት ኣቕሪቦም ብዘይካዚ ጨንፈር ሃማደ ንማዕርነት ኤርትራዊት ጓል ኣንስተይቲ ብተኸፋልነታ ኣብ ስራሕ ዝገልጽ ምርኢት ቁሸታት ህፃናት ሕድርን መንእሰያትን ከምኡውን ብኤርትራውያን ዝውነን ንግዳዊ ትካላት ዝተፈላለየ ትሕዝቶታት ብምቕራብ ንፌስቲቫል ድምቀት ወሲኾምሉ ኣቦ እምበር ሃገራዊ ሽማግላ ዓባይ ብሪጣንያ ኣቶ ኣሕመድ ማሕሙድ ብትሕዝቶን ኣቀራርቡኡን ፍሉይ ፌስቲቫል ምቕራቡ ንኩሎም ውዳቤታት ማሕበራትን ማሕበረኮማትን ምስጋና ኣቕሪቡ ሓላፊ ህዝባውን ኮማውን ጉዳያት ኣቶ ተወልደ ዮሃንስ ብወገኑ ፌስቲቫላትና ኤርትራዊ ሃገራዊ መንነት ዝግለጸሉን ዝደምቀሉን ኤርትራ ከም ሃገርን ህዝብን ንወፃእተኛታት እትላለየሉ ቆልዑን መንእሰያትን ምስ ባህሎምን ህዝቦምን ዝላለይሉ ኤርትራዊ ክብርታትን ኮማዊ ንጥፈታትን ዝፅምበለሉ ከምኡውን ሓድነትን ስኒትን ህዝብና ዝድልለሉ ናይ መብፅዓን ዝኽርን ኣጋጣሚ ከም ዝኾነ ገሊጹ ፈጻሚ ጉዳያት ኤምባሲ ኤርትራ ኣቶ ሳልሕ ዓብደላ ንኩሉ ኩነታት ሃገርናን ዞባናን ኣመልኪቱ ንተሳተፍቲ ኣብ ዘካየዶ ሰሚናር ኤርትራ ንኩሉ ናይ ግዳም ተፃብኦታት እናመከተት ኣብቲ ተሃዋስ ዞባ ሰላምን ርግኣታን

0: ከተውሕዝ ከምኡውን ኣብ ልምዓትን ህንፀትን ሃገር ብቐሊሉ ዘይጥምት ገስጋስ ከተመዝግብ ክኢላ ከም ዘላ ብሰፊሕ ሕብሪ እዩ። ኣብ መወዳእታ ካብ ዝተፈላለያ ዩኒቨርስታት ብቐዳማይን ካልኣይን ዲግሪ ከምኡውን ብማዕርግ ዶክትሬት ንዝተመረቑ መንእስያት ሽልማት ተዓዲሉ።
1: ኣብ ንዞብ ሓጋዝ ኣታዊታት ግብሪ መሬትን ጥሪትን ንምዕባይ ከምኡውን ትካላት ማሕበራዊ ኣገልግሎት ንምስፋሕን ንምምዕባልን ዝዓለመ ዓውደ ዘተ ብ16 ሓምለ ተኻይዶም። ኣብቲ ብምምሕዳር ንዞብ ሓጋዝ ዝተወደበ ዓውደ ዘተ ብቕዓት ኣገልግሎታት ትምህርትን ጥዕናን ንምርግጋፅ ዝረአ ፀገማት ንምፍታሕ ኣታዊታት ግብሪ መሬትን ጥሪትን ንምሕያል እቶታውነት ሕርሻ ንምዕባይ ፅጉማት ስድራ ስዋኣትን ኣሌቲ ዘኽተማትን ንምሕጋዝ ምጥርናፍ ዓድታት ንምሕያል ከምኡውን መደብ መውል ንምስፋሕ ክካየድ ኣብ ዘለዎ ፃዕሪ ብሰፊሑ ተዘትዮም። ኣብ መሓዳርቲ ንዞባ ኣቶ እድሪስ መሓመድ ሓመድ ብቕዓት ትካላት ማሕበራዊ ኣገልግሎት ተረጋጊፁ ህዝቢ ስሉጥን ፅፉፉን ኣገልግሎታት ንኽረክብ ሰራሕተኛታት ትካላት መንግስቲ ዕቱባትን ውፍያትን ክኾኑ ኣዘኻኺሮም። ኣብ 226 ኣብ ምስሳን ሃብቲ እንስሳ ምኽዕባት እቶታውነት ሕርሻን ምዕቃብ ሓመድን ማይን ኣተባብዕ ስራሕ ከም እተሰላሰለ እውን ብኣሃዛት ዝተሰነየ መብርሂ ኣቕሪቦም። ምህናፅ ሓድሽ መቓብር ሰማእታት ምፅጋን ህንፃ ኮማዊ ሆስፒታል ሓጋዝን መፀበይ ሓራሳትን ምዝርጋሕ መስመራት ማይ ከምኡውን ምስፋሕ መደብ ንኡስ ርቡሕ ቃፅዖ ሕርሻ ካብቶም ኣብ መስርሕ ዘለዉ መደባት ምዃኖም ድማ ተገሊፆም። ተሳተፍቲ ዝርጋሕን ተጠቃምነትን ትካላት ማሕበራዊ ኣገልግሎት ኣብ ኣታዊታት ሳንዱቕ ልምዓት ስለ ዝምርኮስ ልምዓታዊ መደባት ንምርግጋፅ ኣድማዓይ ንጥፈታት ክሰላሰል ብምዝኽኻር እርጋን ትካላት ትምህርትን ጥዕናን ፍታሕ ክናደየሉ ሽግር ፅሩይ ዝስተማይ ዓዳኣረይ ሸበቕን ዓዲ ዑመርን ቆላሕታ ክወሃቦ ከምኡውን ናይ ማሕረስ ትራክተራት ኣብ እዋኑ ክመፃ ዝብልን ካልእን ለቦዋታት ኣቕሪቦም። ኣብ ንዞባ ፀሮና ብውህድ ፃዕሪ መምህራንን ወለድን መስርሕ መምሃርን ምስምሃርን እንሓይለ ይመፅእ ከም ዘሎ ሓላፊ ትካላት ትምህርቲ መምህር ሰልጠነ ገብረ ዮናስ ሓቢሮም። ገስጋስ ትምህርቲ ኣብ ዓመተ ትምህርቲ 2025-2026 ንምግምጋም ኣብ ዝተኻየደ ኣኼባ መምህር ሰልጠነ ተሳታፍነት ተምሃሮ ብሓፈሻ ናይ ደቂ ኣንስትዮ ድማ ብፍላይ እናበረኸ ይመፅእ ከም ዘሎ ብምጥቃስ ዝተመዝገበ ዓወት ንምድንፋዕ ቀፃሊ ፃዕሪ ክካየድ ኣዘኻኺሮም። መጠን ምሕላፍ መባእታ 84%ዊት ኣብ ማእከላይ ደረጃ 82.5%ዊት ኣብ ካልኣይ ደረጃ ድማ 80.5%ዊት ከም ዝነበረ ብምግላፅ ምስ ናይ ዝሓለፈ ዓመት ክነፃፀር እንከሎ ዕብየት ከም ዘርኣየ ኣፍሊጦም። ሓላፊ ጨንፈር ትምህርቲ ዞባዶ መምህር ህብቲ ዝግ ኪዳነ ሞያዊ ዓቕሚ መምህራን ክብ ንምባል ኣብ ቀረባ እዋን ናይ ስልጠና መደብ ከም ዘሎ ብምብራህ ህዝቢ ንዝገብሮ ኣበርክቶ መጒሶም። ግዜያዊ ኣመሓዳር ንዞባ ፀሮና ኣቶ ሃይለ መገሻ ድማ ኮሚተ ወለዲ ምስ ኣብያተ ትምህርቲ ብምትሕባር ትገብሮ ዘላ ፃዕሪ ውፅኢት ይርከቦ ስለ ዘሎ ብዝለዓለ ክስርሓሉ ኣዘኻኺሮም። ኣብ ንዞባ ፀሮና ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ 4 ትካላት ትምህርቲ ኣለዋ። ምምሕዳር ዞባ ዓንሰባ ካብ 13 ክሳብ 16 ሓምለ ንልዕሊ ሰብ ሰራሕተኛታት ምምሕዳር ከተማከረን ኣብ ምሕደራ ዓቕሚ ሰብ ስርዓተ ዕድጊ ኣተሓሕዛ ፋይናንሳዊ ሒሳባትን ምሕደራ ንብረትን ዘተኮረ ስልጠና ወዲቦም። ወኪላ ማሕዳር ዞባ ዓንሰባ ኮሎኔል ክብሮም ንርኣዩ ኣብ ዘስምዖ ቃል ንኣገዳስነት እቲ ስልጠና ኣብ ፅፈትን ስሉጥነትን ስራሕ ብምጥቃስ ሰልጠንቲ ነዚ ተገንዚቦም ብተገዳስነት ክሰርሕሉ ተላብዮም። ኣብ ምምሕዳር ዞባ ዓንሰባ ሓላፊ ኣሃዱ ምምዕባል ዓቕሚ ሰብ ኣቶ ዓብደልከሪም ሓሰን ብግድዩ ሞያን ብቕዓ ሰራሕኛ ክምባል ዝፀንሐ ሃጓፍ ዘመሓይ ስለ ዝኾነ ብዝለዓለ ከም ዝድፋኣሉ ገሊፆም። ሰልጠንቲ ብወገኖም ጎንጎኒ ዝውደብ ስልጠናታት ንኣብነታውያን ሰራሕተኛታትን ኣስራሕትን ምትብባዕ ክግበረሎም ተላብዮም። ዝስዕብ ሃገራዊ ዜናታት እዩ ዝኸበርኩም ተዓዘብትና። ምክትልኩም ክትቅፅሉ ደጊምና ብክብሪ ንዕድም። ጃፓን ብመንገዲ ዩክሬን ኣንጻር ሃገሩ ትወስዶ ዘላ ስጉምቲ ብህፁፅ ከተቋርፆ መንግስቲ ሩስያ ፀዊዖም። እዚ ዝግለፅ ዘሎ ጃፓን ኣብ መፍረ ድሮናትን ምስግጋር ወተሃደራዊ ቴክኖሎጂን ምስ ዩክሬን እተካይዶ ምትሕባር ከም እተስፍሖ ድሕሪ ምሕባራ እዩ። ነቲ ተግባር ብትሪ ዝኾነነ መንግስቲ ሩስያ ጃፓን ኣብ ልዕሊ ሃገሩ ኣብ ዝካየድ ደብዳብ ትሳተፍ ከም ዘላ ከም ዝቆፅሮ ብምጥቃስ ከቢድ ዋጋ ክኽፍላ ምዃኑ ሓቢሩሎም። ጃፓን ንዩክሬን ናይ ልዕሊ 20 ቢልዮን ዶላር ደገፍ ክትገብር ተመባፂዓ ከም ዘላ እዩ ዝግለፅ። እቲ ሃገር ምስ ዩክሬን ትገብሮ ዘላ ወተሃደራዊ ምትሕባር ነቲ ብሰንኪ ኣከራኸርቲ ደሴታት ኩሪል ምስ ሩስያ ዝፀንሓ ዘይምቅዳው ኣጋዲድዎ ከም ዘሎ ፀብጻባት የረዶም። ክልቴን ሃገራት ብሰንኪቲ ዲፕሎማስያዊ ዘይምቅዳው ዛጊት ስምምዕ ሰላም ክኽትማ ከም ዘይከኣላ እዩ ዝጥቀስ። መሻርክቲ ሃገራት ምዕራብ ኣፍሪቃ ሽበራ ንምቅላስ ዘካይዶ ፃዕሪ ክሕይል ኒጀር ፀዊዓ። እዚ ዝተገልፀ ሽበራውያን ዕጡቃት ብ19 ሓምለ ኣብ ኒጀር ብዘካይድዎ መጥቃዕቲ ብውሕዱ 20 ወተሃደራት ከም እተቐትሉ ድሕሪ ምቀልሑ እዮም። በታ ምዕራባዊ ኒጀር ዝተፈፀመ መጥቃዕቲ

لعلي ثلاثة كم زغوصلو أزست سراوتني جرحة برام سراوتني جر دحرة متقعت بزكايدو سفيح سرحيت عصرت حموشة كابتم شبراويان كم التقوطل بمتقاس اتسرحيت يغطل كم زلو أفليتوم نيجر مالين بوركينا فاسون شبران مقلاس تاول فنت مسريتن كم زلو أزفلت قوينو لعلي حموشة شح أبالا زلو حوارا وحيلي أبدو باتنا وافيرن كم زلو يقلت أبزوا معرب أفريقا بغند دوما زوبا سحل تخصيت زولو شبراوي تاريوتات بوهدت أبال هاقرات كمكت كم زخيليو زحبارا ኢራን ሶርያን ኣብ ምምዕባል ፅላት ነዳድን ባህርያዊ ጋዝን ክተሓጋገዛ ዝኽእለን ናይ ምርድዳእ መዘክር ተፈራሪመን ከማ ካልእቲ ስምምዕ ኣገልግሎት ኣቋሪፁ ዘሎ ንክልቲአን ሃገራት ዘረኸብ መስመር ነዳዲ ዳግም ንምሕዳስ ክብገሳ ምዃነን ገሊፀን ኢራቅ ነቲ ኣብ 1952 ዝተሃንፀ መስመር ብሰንኪ ዲፕሎማስያዊ ዘይምቅዳው ኣብ 1982 ከም ዝዓፀወቶ ኣሜሪካ ኣብ 2003 ኣብቲ ሃገር ብዘካየደቶ ወተሃድራዊ ወፍሪ ድማ ከም ዝዓነወ ፀብጻባት የረዶም እቲ ንከተማታት ኪርኩክን ባንያስን ዘረኸብ 800 ኪሎ ሜትር ዝነውሓቱ ስትራቴጂካዊ መስመር ዳግም ተፀጊኑ ኣገልግሎት ምስ ዝጅምር ንክልቲአን ሃገራት ዓበ ቁጠባዊ ረብሓ ከም ዝህልዎ ይእመጥ ፍርያት ነዳድን ጋዝን ኢራቅን ሶርያን ኣብ ዞባ ማእከላይ ምብራቅ ተኸሲቱ ብዘሎ ግዳማዊ ምትእትታዊ ዝጠንቁ ፀጥታዊ ቅልውላው ብከቢድ ከም ዝተሃሰየ ፀብጻባት የረዶም ሰደድ ነዳዲ ልዕሊ 900 ሚታዊት ካብ ቁጠባ ኢራቅ ከም ዝሽፍን ዝገልፁቶም ፀብጻባት ብሰንኪቲ ፀጥታዊ ፀገማት ኣብ ዝሓለፈ ዓመታት ብልዕሊ ፍርቂ ከም ዝጎደለ ይጠቕሱ ምልዋጥ መጥቃዕትታት ኣሜሪካን ኢራንን ሰፊሑ ኣብ ዘለወሉ ኣሜሪካ ናብ ሎሚ 20 ሓምለ ኣብ ዘጓሕለይቲ ንዝተፈላለያ ትካላት ኢራን ዕላማ ዝገበረ ከቢድ ድብዳብ ኣካይዳ ትካላት ኑክሌሳዊ ፀዓት መራኸቢታት ማእከላት እዚ ስርዓተ መከላኸሊ ሚሳኢላት መፍሪ ኣፅዋርን ድሮናትን ካብቶም ቀንዲ ዕላማታት ምንባሮም ተጋዊሖም በቲ መጥቃዕቲ ኣብ መስሪ ህንፀት ዝነበረን ሰላማዊ መዓላታት ከም ዘገልግል ዝተጠቕሰ ትካል ኑክሌሳዊ ፀዓት ኢራን ከም ዝዓነወ ተሓቢሮም ነቲ መጥቃዕትታት ብትሪ ዝኾነ ነቲ ኢራን ኣብ ዮርዳንስን ኢራቅን ኣብ ልዕሊ ዝርከብ ወተሃድራዊ መደበራት ኣሜሪካ ብዘካየደቶ መጥቃዕቲ 4 ወተሃድራት ኣሜሪካ ከም እተቐትሉ ተቓሊሖም ብዘይካዚ ኣብ ኩዌት ብዘካየደቶ ተመሳሳሊ መጥቃዕትታት ትካላት መመንጨው ፀዓትን መፃረይ ማይን ዕላማ ከም ዝኾኑ ተገሊፆም ኢራን ኣብ ኩዌት ኣብ ልዕሊ ዝርከብ ትካል መፃረይ ማይ መጥቃዕቲ ክተካይድ ኣብ ውሽጡ 3 ንካልኣይ ግዜ ምዃኑ ፀብጻባት የረድኡ ኣሜሪካን ህንድን ኣጠቃላልን ንግዳዊ ስምምዓት ንምኽታም ዘኽእለን ዝርርብ ጀሚረን እቲ ዘሰ ኣቐዲሙ ንዝተበፅሐ ክልተኣዊ ንግዳዊ ምርድዳ ናይ መወዳእታ መልክዑ ንምትሓስ ከም ዝኾነ እዩ ዝግለፅ ዘሎ ክልቲአን ሃገራት ኣብ ዝሓለፈ ዓመት ንግዳዊ ምልውዋጥ ብዓይነትን መጠንን ንምስፋሕ ወፍሪ ንምዕባይን መጠን ቀረፅ ንምጉዳልን ናብ ዝኽእል ምርድዳ ከም ዝበፅሓ ፀብጻባት የረድኦም ብመሰረት እቲ ምርድዳ ህንዲ ንመጠን ቀረፅ እታዊ ፍርያት ኢንዱስትሪን ሕርሻን ኣሜሪካ ክተጉድሎ ወይ እውን ክጠቕሊላ ክትስሩ ዘያ ኣሜሪካ ብወገና ኣብ ልዕሊ ዝተወሰነ ፍርያት ህንዲ ኣፅቃቶ ኣብ ፅንሐት መጠን ቀረፅ ተመሳሳሊ ስጉምቲ ከም እትወስድ ተገሊጹሎም እቲ ስምምዓት ተግባራዊ ምስ ዝኸውን ኣብ ምምዕባል ንግዳዊ ዝምድነአን እወታዊ ተራ ከም ዝህልዎ ይእመጥ ኣብ 2025 መጠን ንግዳዊ ምልውዋጥ ኣሜሪካን ህንድን ኣስታት 150 ቢልዮን ዶላር ምንባሩ ፀብጻባት የረድኦም ንወተሃደራዊ ህላዊ ኣሜሪካ ኣብ ጃፓን ዝቃወም ሰላማዊ ሰልፊ ትማል 19 ሓምለ ኣብ ደሴት ኦኪናዋ ተኻይዶም እቲ ወተሃደራዊ ወፍሪ ጠንቂ ፀጥታውን ማሕበረ ቁጠባውን ፀገማት ይኸውን ከም ዘሎ ዝገለፁ ሰልፈኛታት ሰራዊት ኣሜሪካ ብህፁፅ ክወፅእ ፀዊዖም ነበርቲ ደሴት ኦኪናዋ ነቲ ግዳማዊ ሰራዊት ብተግባራት ዓመፅ ክወቕስዎም ምፅንሖም ፀብጻባት የረድኦም ኣሜሪካ ኣብ ጃፓን ልዕሊ 50,000 ወተሃደራት ኣስፊራ ከም ዘላ ዝጠቕሱ ፀብጻባት ጃፓናውያን ነቲ ወፍሪ ዝቃወም ተደጋጋሚ ናይ ተቃውሞ ሰልፊ ከካይዱ ምፅንሖም የረድኦም ኣብ ዝሓለፈ ወርሒ ሰነ ንሓባራዊ ወተሃደራዊ ልምምድ ኣሜሪካን ጃፓንን ዝቃወም ሰላማዊ ሰልፊ ተኻይዱ ምንባሩ ይዝከር ዜናታት ንምዝዛም ቀንዲ ነጥብታቱ ሚኒስተር ዑስማን ሳልሕ ምስ ሚኒስተር ጉዳያት ወፃኢ ግብፅን ፍሉይ ኣመኻሪ ፕረዚደንት ዶናልድ ትራምፕን ተራኺቡ ዘትዩ ዞባ ደቡባዊ ቀይሕ ባሕሪ ኣብ ፌስቲቫል ኤርትራ 2026 ምስ ባሕራውን ምድራውን ፀጋታት ዘላለ ትሕዝቶ ኣቕሪቡሎ ኤርትራውያን ነበርቲ ዓባይ ብሪጣንያ ዓመታዊ ፌስቲቫሎም ብዓብ ድምቀት ኣካይዶም ጃፓን ብመንገዲ ዩክሬን ኣንጻር ሃገሩ ትወስዶ ዘላ ስጉምቲ ብህፁፅ ክተቋርፆ መንግስቲ ሩስያ ፀዊዑ መሻርክቲ ሃገራት ምዕራብ ኣፍሪቃ

ብራን ምቅላስ ዘካይዶ ፃዕሪ ክሕይል ኒጀር ፀዊዓ ዒራቅን ሶርያን ኣብ ምዕባል ፅላት ነዳድን ባህርያ ወጋዝን ክተሓጋገዛ ዘኽእለን ናይ ምርዳእ መዘክር ተፈራሪመን። ሓፈሻዊ ዜናዊ መሰናድኦና ኣብ ዝተዛዚሙሎ ዝኸበርኩም ተዓዘብትና ምስ ተርፉ መደባትና ንሓደገኩም ብሩክ ምሸት

0: ትምባል ስለዝመረጸ
1: ኢትዮጵያ የባህር በር ስታገኝ ኤርትራ ኤርትራ የሆነችበት ምክንያት ይፈርሳል።
0: ኢትዮጵያ አፍደገ ባህር ምስረኸበት ኤርትራ ኤርትራ ዝኾነትሉ ምክንያት ከብቀይ እዩ።
2: እዛ በጣም ትልቅ ሃገር ነች።
0: ኤርትራ ኣብ ኢትዮጵያ ብዙሕ ፅልዋ ዘለዋ ሃገር እያ። ስልጣን 5-6 መራሕቲ ኢትዮጵያ ንክቕፅልን ክሓፀርን ፅልዋ ኤርትራ ነይርዎ። ሰነዳዊት ፊልም ኣብ ኤርቲቪ ኣብዚ መደብ መራሕቲ ስርዓት ብልፅግናን መሰልቶምን ብምስምስ ኣፍ ደገ ባሕሪን ዝሓስብዎ ዘይሕጋዊ ምስፍሕፋሕን ዕላምኦምን ኣብ ልዕሊ ኤርትራን ኤርትራውነትን ዘለዎም ኣመለኻኽታን ስነልቦናን ካብ ቃላቶም ክንከታተል ኢና።
3: ቀይ ባህር ማለት
0: ቀይሕ ባሕሪ ማለት ብጥንቲ ዝፍለጠሉ ንባዕሉ ባሕሪ ነጋሽ ዝበሃል። ነጋሽ ማለት ኣብ ኣኽሱም ዝነበረ ስልጣነ እዩ።
4: የባህራችን ጉዳይ ተዘግቶብን ንኖራለን እንዴ?
0: ጉዳይ ባሕርና ተዓፂና ክንነብር ግና ተዓፂዎ ዝነብር መንእሰይ የለን። ሓቂ ለና ዓለም ለኻዊ ሕግታት ኣሎ፣ ታሪክ ኣሎ፣ መርትዖ ኣሎ።
5: የኤርትራ ህዝብና ኤርትራ እንደ ሃገር የኢትዮጵያ አካል የሚሆኑበትን መንገድ ለማመቻቸት ጥረት የምናደርግ ይሆናል።
6: አሰብ የኢትዮጵያ ነች ያነው አሰብ የኢትዮጵያ ስለሆነች ነው።
0: አሰብ ናይ ኢትዮጵያ ዝበልና ናይ ኢትዮጵያ ስለዝኾነት እዩ። ብሓይሊ ዝወሰድክሞ ብሓይሊ ክንመልሶ ኢና።
7: ስለዚ ከዚ ቀደም የሰራዝነው ስህተት ናብሩ
0: ቅድሚ ሕጂ ዝፈፀምናዮ ጉድለት ንኣርሞ ዓሰብ ንመንጥሎም ዝብል ሓሳብ ከልዕል ጀሚረ።
8: ኣጉል ህልሚ ነው እየ ኣጉል ህልሚ ነው
0: ትምባል ስለ ዝመረፀ መራሕትን ልሂቃንን ብልፅግና ባሕሪ ብዘብል ዘህተፍትፍ ቫይረስ ካብ ዝልከፉ ግዜያ ተቆፂሩ ኣሎ።
9: ውጊያውን ኣስመራ፣ ምፅዋ፣ ከረን፣ ዓሰብ ንወስድነት
10: በፍፁም ሰሜንን በጦርነት ኣናሸንፍም በሰላም በፖለቲካ መፈታት አለበት።
11: በአንድም በሌላ መንገድም ተሸንፈናል።
0: ተሳዒርና፣
12: ተጨፈጨፍ፣
0: ተዳሂኽና
13: ዓሰመቲና ተነባሮ ዝነበረና ዕላማ የኾነ ማእኸላት እዩ ለዊስና
14: ሓሰብ ቀርቶ ግማሽ መንገዳት ዝደረሰ
0: ኣይሽ እንኳ ይዶ ናብ ዓሰብ ፍርቂ መንገዲ እኳ ይተበፅሐን
15: 67 ምተዋገም የት ነው ያለ ነ
0: 6 ዓመታት ተዋጊእና ሕጅበ የለና ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤርቲቪ ረቡዕ 9:25 ምሸት ድሕሪ ዜና ትግርኛ ከምኡ ውን ኣብ ድግማ ቀዳም 12:50 ቀትሪ ድሕሪ ዜና ትግርኛ ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤርቲቪ።

professional. Ay. Toala, aguas metidas, está en la cabeza.

ውድለዋ ተቐዲምና ውድለዋ ጀሚርናዮ ምክንያቱ ህዝብና ከም ዝተፈላለየ ናይ ኩሉ ክንጥርፍ ስለ ዝግባአልና ካብ ኩለን ኣርባዕትያ ንኡሳን ዞባታት ዝተወከሉ

ሰባት ኢና ሒዝና ዝተፈላለየ ባህሊ ቅድሞዎ በዓልና ፅነት ንሕና ዳርጋ ደቡባዊ ቀይሕ ባሕሪ ፌስቲቫል እዩ ዝኸውን በዓልና ፅነት ከም 22 ኣትሒዝካ ክሳብ 26 ዓሰብ ናፅ ዝወፅእ ነብዕሎ ኣብኡ ቁሸት መነባብሮ ባህሊ ካሊእ ኩሉ እቲ ዘድለየ ኣፋውያታ ወግዒ ዝኣመሰለ ኩሉ ኣብኡ ርኢና እንታይ ሓድሽ ነገር ምህዞ ክቐርብ ይኽእል እቲ ህዝቢ ካብቲ ዘለዎ ፀጋታቱ እንታይ ሒዙ ክቐርብ ይኽእል ኣብ ዘበባዊ ምስኸነኸ እንታይ ኣለዎ ዝያደ ካቕርቦ ዝኽእል ተባሂሉ ኣብ በዓልና ፅነት ካብ ዕለት 23 ክሳብ 26 ኩሎም ነናቶም ሒዞም መፂኦም ኣብኡ ዝመፁ ከምኡ ከዓኒ ዘይነበረ ስለ ዘቕረቡ ኣብዚ ክነምፅኦ ከዓ ተቢልና ተፀኒዑ ካብ ኩሎ ከባቢታት ከዓ እንታይ ሒዞም ክመፁ ከም ዝኽእሉ ከዓኒ ፍሉይነት ዘለዎ ነይሩ ኣብዚ ከዓኒ ከምኡ ነቕርብና ንኣብነት ሕጂ ናይ 200 ዓመት ሴፍ ኣቕሪቦም ቀደም ዘበን ዝነበረ ልዓቱ ካብ ብሩር ዝተሰርሐ ናይ ቀደም ኣለዎ ናይ መኣዝ ምዃኑ ግዜ ዝብርህ ከምኡ ዓይነታት ናይ ፍሉይ ዓሳ ዳርጋ ክብሪ ዘለዎ ማለት ኣነ ንገዛርሰ ርአ ይፈልጥን እዩ እንታይ ሕጂ እዚ እቲ ህዝቢ ክሳብ ክንደምንታይ ነቲ ባህላዊ ውርሽታቱ ከመሓላልፎ ይደሊ ክሳብ ክንደምንታይ ናይ ምዕቃብ ባህሪ ኣለዎ እዚ ባህሊ እዚ ከዓ ንኸይጠፊ እዚ ትንሳኤ ፌስቲቫል ንኹሉ ትንሳኤ እዩ።

0: ምድላዋት ብጣዕሚ ፅቡቅ ነይሩ። ዳርጋ ዓመት ምሉ ኣብ ስራሕ ኢና ዘንሕና። እቲ ፌስቲቫል ምስ ተባህለ ኢኻ ኣብ ሓፂር ግዜስ ብዙሕ ስራሕ ክንሰርሕ ክኢልና ማለት እዩ። እቲ ካሊእ ኮ ናይ ሳሆን ትግርኛን ዓመት መፅአ ንሰርሖ ስለ ዝኾነስ ዝለመድናዮ ስራሕ እዩ። ብዙሕ ግዜ እውን ኣብ ሓፂር ግዜስ ብዙሕ ስራሕ ክንሰርሕ ንኽእል ኢና ማለት እዩ። ሓድሽ ነገር ለምዘበን ዝሰራሕናዮ እንዳዳ ትግረ ወስኽና ኢና መፅና። ነዊሕ ዓመታት ብሳሆን ትግርኛን ኢና ክንጓዓዝ ፀኒሕና። ለምዘበን ካ ትግረ ወስኽና ኣለና። ስራሕ ካ ዝያዳ ተሰሪሑ ዘሎ ስራሕ እንታይ ዓይነት ስራሕ ብምዃኑስ ዝያዳ ናብ ህዝቢ ክንገድፎ ኢና። ንሕና ግን ነታ ዓቕሚናስ ፅቡቕ ስራሕ ሰርሕና ኣለና ኢልና ነድምድም ማለት እዩ።
1: ሓይሳን ወሓይሳት ምተቕብለተ በርናምጃትና ዝተላለላ ምና ሓረት ኤክስፖ እንተገበና ዲቡ እንተገባ ኮቱ ከመግትርልየኩም እየ ኩለን ቆውምያትን ናየን ዓዳት ወተቃሊል ቀድማተን ላህለያ ወግልጋሻን ባባተን እንደፈትሓያ ርሕቦ ቀደም በሎተን ንብላለያ ምፅ ወርአዊ ማህረጃን ኤርትርያ ክለ ኣልፍ ዕስረ ወሰሲኦም ሰንበትሽ 18 ጁላይ ቱላ ኣንበታ ግልትታብዑና ዘይመሳ ቻዕባይ ተምዕንዳእቴና እዱልያ መለለየና ሕላየት ግብል ወክድለ ትርኤና ምንገቢ ኩለን መእሰሳት ተዕሊም ዲመድሓራተን ለኣስመነያ ወበርዶ ህየ መድረሰት ዋርሳይ ከኣሎ ሳዋ ህየ 38 ደውረት ክድመት ወጠን እንደሳርሐት 39 ደውረት ክድመት ወጠን ግልትትከበት ዱሊትሌት እላ ዘለትትቀደም ሕላየት ብጠለበት ክንርአያቱ ወሎም ጠለበት ሎም ዲብል ሕላየት ለለሻረኮ የ ኩሎም እስክሳዋ ንስክሳዋቶም ለልደረው ንብገስ ኣለና ላትብል ሕላየት ክንርአያቱ ድግማን ሓይሳን ወሓይሳት መተቕብለትና ዋእግል ኩሎም ህየ ለመጠው እንሻ ላ ከማ ሓቦም ቀዳሚዮም እሎም ኣዘጋዩ ሰባለቱ ገለገለ ጋይሳ ምሎ 3 ዋታስዓይ ደውረት ክድመት ወጠን ወለብዕዳማ ሂየ ብኣዘየቶም ግልዓሩ እንሻ ላ ከማ ሓቦም ህየ ነጃሕ ንተምነግሎም ንሕላት ድውልያ መለና ግልንርአያቱ ምስል በርናምጅ ዘረቀናትኩም ኣዘይማ ግልትታብዑና ሰእቻዕባይታ

ትግሬ ትግርኛ ማጣ ምለና ለተፈናተ ጥበት ከተባትና ማጣ ምለና ወፍንቶይ ትግሬ ማጣና መንገብ ግለሰነት ወፍንቶይ ዝዳይ ተመኒት እንደበየልና ማጣ ምለና ዳይ ተመኒት ያኒ ጅና ኦር ግብተ ዓይለት እሊ ጅና ለየን ንሁሽ ነንተንታሃገው ብሉ ሻፋቅ እስረት ግልውደ ዋጀኔቱ ግልረው ሻፍ ገኒ ዋጀ

0: ጽቡቅ ልምምድ ኢና ገርና ጽቡቅ ፕራክቲስ ኢና።
1: ስለዚ ጽቡቅ ነገር ናለት ማለት ነው
0: ዝያዳ ወ ሓደሽ ደርፍታትን ብኣፍረይቲ ዝቀረበ ጽቡቅ ድሙቅ ኣቀራርባ ስለ ዝቀረበ ነቲ ሓድሽ ፍርያት ከዓ መፅኹም ክትርዩና ይላበ ማለት እዩ።

ኣራይ መጀመርታ ርዑስ በዓለ ፌስቲቫል 226 እንኳ ኣብዚ ብከዓና ይብል ካብኡ ቀፂለ ምድላዋትና ብዝያዳ ካብቲ ናይ ዓመ ዝነበረስ ኣፀቢቕና ካለብ ዘመን ፅቡቕ ኣቀራርባ ቅሪብና ኣለና ብዝያዳ ምክትታል ናይ ህዝቢ ስለ ዝኾነ መፂኹም ከዓ ክትርእይዎ ይብል።

0: እውን ካብ ቀደሙ ጨላእን ደቂ ንስትዮ ይፈርሐን እዩ። ምክንያቱ ምዑታት የን ጨካናት የን ኣይማርኻኻኒ ንቐትለኻይን ገለ ዝብላ ኣብ ግንባራት ዘረባ እውን ስለ ዘሎ ናይ ደቂ ንስትዮ ኣሃዱ ቆይሙሎም ዝተባሃለ ተባዚሑ ሓይላ ሓደ ሓይሊ ጥራሕ ዘይኮነ በጠሉንታት ናይ ደቂ ንስትዮ ዕጡቃት ኣለዋ ተባሂሉ ኣብ ፀላኢ መኣትራዕ ድዩ ፈጢሩ
1: ዝተዓፃፀፍ ታሪክ እምበር ንድሕሪ ዝምለስ ወይ ዝሕፍር ታሪክ ትረክበሉ ኩነታት የለና ኣብ ህዝብና
0: ኩነትና ኣዴታት ኣጣል ዝሕልዋ መሲለን ዝገሻ መሲለን ዝቀብራ መሲለን የን ናይ ፀላእ ሕበሬታ ዘምፃ ነይረን ዝተካየደ ቃልሲሲ ክሳብ ሕጂ እውን ንሳተን ምስ ውድበን መፅአን ቃልሰን ይቅፅል ኣለዋ ስምራ ኣለዋ ዝኸድኦ በቲ ዘለዎ ደረጃ መራሕቲ ጉጅለታት ኮይነን ሓለፍቲ ንኡሳን ጨናፍር ኮይነን ባይቶ ኮይነን ይሳተፋ ከም ዘለዋ ክገልፅ ይደሊ ማለት እዩ
2: ኣብተን ወዲብ ክንዘፍረ ክንአን ደቂ ኣንስትዮ ገለ ኣብነት ዝኾና ምስ ገለ ፍሉ ያበርክቶአን
3: ሕራይ እዚኣ ሕጂ እቲ በቢ ወገን እኳ በትን በትን ይግለፅ ኣሎ ትገሊኡ እቲ ሓፈሻዊ እንታይ እዩ ኣብዚ ናይ ብሓቂ ኣፀጋሚ እዩ ምክንያቱ እተን ደቂ ኣንስትዮ ኣብቲ ሓደ ከባቢ ኣብቲ ሓደ ከባቢ ሓደ ሓደ ታራ ይኮነን ዘለዎ ግን ንስኻ ዘይትፈልጠን ዝያዳተን ካልኦት ንስኻ ተጠቕሰን ዘበርከታ እውን ክህልዋ ክእላ እየን ሕጂ ኣብዚ እቲ ምዝላልን እቲ ገለን ክህሉ ስለ ዝኽእል እቲ ሓደ ክልተ ንሕና ክንጠቕሶ ንኽእል እቲ ገለ ኩላህና ዝተዘራረብናሉን ዝዘከርናዮን ኣነ ክጠቅስ እየ ኩላህና ስለ ዘለና ግን እቲ ገለገለ ድተጥቕሰሎ ድተረፈ ዘሎ ከዓ እቲ ካልእ ክምልእ ስለ ዝኽእል ኣነ እተን ኣቕሪበየን ዘለኹ ንሳተን ክገልፅ እየ ማለት እዩ ሕጂ ኣዴታት ናይ ክሩር እዛ ገብርኤላ ተጋዳሊት ክፍሊ ህዝቢ ዝነበረት ኣብ እቲ ንሳ ትስዋኣሉ ኣብ ድብያ ገይሮም ወደ ገባ መፅኦም እዮም ኣብ ተኣፍጊ ዓዲ በለስ ፀኒሖም ገብርኤላ ተሰዊኣ ገብሪ ሂወት ተማሪኹ ሓንቲ ዝነበረት ካልእ እውን ከምኡ ነይሩ እዩ እዚ ሕጂ እተን ኣዴታት ኣብ ቅድሚ ዓይነን ስለ ዝረኣያ እታ ጓል ኣንስተይቲ ንርእሲኣ ኣኽብሮትን ፍቕርን ኣብ ልዕሊኣ ስለ ዝነበረን ዓመት ዓመት ኣብታ መዓልታ ዝክርና ግበራ ቀፃሊ ክስታይ ዝገብርኣ እዚ ሕጂ ንባዕሉ ነቲ ናይ ደቂ ኣንስትዮ መስዋእትስ ክብሪ እዩ ኢለ ስለ ዝገመትኩ እየ ሕጂ ንሳተን ተን ክስታያት ካልእ ኣነ ኣዴታት ናይ ዓላ ብፍላይ ደይ ለምለም ኣነ ክጠቅስ ኣደይ ለምለም ሲ ዋላ እኳ ብዝተፈላለዩ መንገዲ ትግለፅ እንትኾነት ንሳ እቲ ገዝኦም ፍሉይ እዩ ነይሩ እንታይ ማለት ኣነ ተጋዳላይ ቀትሪ መፅእ ምሸት መፅእ ካብ ሰሓርቲ ፅልማ ሰጊሩ መፅእ ብበዓል ፀሮናታት መፅእ እዚ ኩሉ እታ ገዝኦም ጫፍ ምንባራ ንዓድረሶ መንገዲ ስለ ዝነበረት ማእከላይ ቤት ፅሕፈትና ከዓ ዓድረሶን ዓሊ ገደን ስለ ዝነበረ ናብኣ ዝኸይድ ሰብ ዝሓልፍ በታ ገዝኦም ሓሊፉ በቲ ዝመፀ ኣብ ዓሪፉ ኸይድ ብበዓል ዓድረሶ ዓሊ ገደ ዝመፅእ ከዓ ኣብታ ገዛ እዩ።

ብፍሉይ ሕጂ ኣብዚ እንታይ ይገብሩ ነይሮም ንሶም ኣድጊ ተፈልዩ ማይ ፊስቶታት ይመልእ ዕንጨይቲ ካብ ደገ ይመፅእ እቲ ዝስንከት ኣብቲ መጀመርያ ነይረ ንኣ ሓገዝቲ ተጋሩ ኣብ እንዳቦይ ህብትዝጊ እዩ ነይሩ ኣብ ገዛ ንስ ዘላቶ ማለት እዩ ድሓር ምስ በዝሐ እቶም ዓላ ተዘራሪቦም ካብቶም ሓደ ኳደረ ኣብቲ ገዛ ኮፍ ይብል ሞ እቲ ኳደረ ካብቲ ከባቢ ዘሎ ገዛውቲ በብሬጋ ዝበፅሖ ኣኪቡ ነቲ ዝመፅእ ተዓንጊሉ ክኸይድ ከም ዘለዎ ይገብሩ ነይሮም እዮም። ኣብዚ ሕጂ ንሳ ኣብዚታት ናታ ኣላይነት ናታ ተወፋይነት እንተዘይሉ ኣብ ገዛ ኣይገበር ክትብል እውን ትኽእል እያ። እቲ ናታ ትገብሮ ዝነበረት እውን ደጎ ተብሉ እውን ምኽኣለ እሱ ጥራይ ዘይኮነን ያደ ዝበሎም ሕጂ ሓደ እቲ ምስጢራዊት እያ ምስጢራዊት ምዃና ዝኾነ ይኹን ነገር ኣብቲ ገዛ ዝተዓቀበ ወይ ዓይና ዘረኣየቶ ንሳ ንሰብ ኣይትዛረብን እያ። ንኣብነት ሓደ ተጋዳላይ ኩናት ነይሩ ኩላህና ዝተሳተፍናዮ ኮይናት እዩ ሕጂ ዘይፈለጥናዮ ሓይሊ ብበዓል ኣፈልባ ገይሩ ስለ ዝመፀ ኣይከኣልናዮን ሕጅታይ ኮይኑ ከዝልቕ ኣለዎ ተባሂሉ በቢ ዝነበርናዮ ከነዝልቕ ከለና ኣባል ዞባዊ ሰራዊት እዩ ንሱ ክመፅእ ከሎ ክዝልቑ ከለዉ ኣብ መንገዲ ስለ ዝተወግአ ኣብ ከብዱ ስለ ዝነበረ ኣብታ ገዛ ተፀጊዑ ሓዲሩ ንከምስ ኮነ ናብታ ገዛ ይመፅእ ሽዑ ከዓ ፀላእ ስለ ዝመፀ ብምሉእ እቲ ህዝቢ እዩ ዝወፅእ ወላ ደይለም ንምንላዕ ባላ እውን ኣብቲ ገዛ ኣይነበረትን ኣብቲ ጀርዲና በረኻያ ትኸይድ እዚ ወዲ ኣትዩ ነታ ኣብታ ገዛ ዝነበረት ካኣቱ እብላ ከመይ ጌርካ ሞ ክትኣቱ ክርኽቡ ኳድንዮም ድሓን ኢሉ መፂኡ ኣደቂሱ ኣውፂኦም ኣብታ ደገ እንደገና ኣዳጊሞሞ ማለት እዩ። ሕጂ ተመሊሳ ምስ መፀት ንሳ ንሕና ኣብ ርሑቅ ኢና ነርና ንሳ ኣብ ቀረባ ስለ ዝነበረት ተመሊሳ መፂኣ ነቶም ዝሓልፉ ዝነበሩ ሓጉዙኒ ኢላ ገለ ዝኣበያ ሰብኣይ ነይሩ ንኣብነት ፍሉጥ ስለ ዝነበረ ክትገልፆ ይደልየትን ኣብ መወዳእታ ድሕሪ ናፅነት ከይትበኣሱ ኢሉ እምበር እከለክ እዩ ነይሩ ኢላ ነጌራትና ነቲ ዝነበረ ተጋዳላይ ከዓ ኮቡርታ ናይ በዓል ቤታ ኣልዒላ እያ ብኣ ገይሩ ተጠቕሊሉ ሒሳ ምስኣ ዘላቶ ቀቢሮ ሞብኣ ኮቡርታይ እንዳለ ሰብኣያ መዓልቲ መዓልቲ ይጭቕጭቓ ኣይፈለጥኩን ወሲዶም ምኾኑ ቶም ኣብ ዘዳሓደሩ እንዳበለት ትኩሉ ንዓመታት ክሳብታ ናይ ስዋኣት ምእካብ ዝኸውን ፅኒሐቶ ካልእ ሳንጣ ነይሩ ሳንጣ ሕጂ ገንዘብ ዝመልአ እዩ ናይ ክፍሊ ገንዘብ እዩ ሳንጣ ገለ ክገብር ኢሉ ምስኣተወ እቲ ሳንጣ ዝሓዛፍታ መንደቕ ገይርዎን ንሱ መፂኦም መፂኦም ዝተባሃለ ስቂሉ ይቅፅል እታ ሳንጣ ብኣ ተረሲዓ ሕጂ ሰራሕተኛታት ነይሮም ኣብኡ እንዳበይ ካብቶ እንዳበይ ሂርትዝገይ ሪኦም ኣደይ ለምለም እዚኣ ንህትለ የብልዎን እዋይ ናይ ኣቦኹምን ድዩ ትብሎም ዋይ ናይ ወረቀትሲ መስልን እዩ እዚ ገንዘብ እዩ ዝመስል ኢሎምን ዋይ ካበይ ከም ፀቕ ክንድኡ ገንዘብ እዚ ሲ ናታትኩም ፀብፃብ ዝገብረሉ እዩ ኢላ ኣእትያታ ንገዛ ነቲ በኣ ዝነበረ ቤተሰባ ኤርትራዊ እዩ ንዕኡታይ ትብሎ እዚኣ ሲ ከም ገለ ጌርካ ውፃእ እያ ትብሎ ከብዲ ውፃእት ሒዝዎ ብፍርሒ ርኢ ምሰበለቶ ዋይ ግደፍዎ በል ንስኻ ዝተረክቦም እኳ በዓልካ ኢላ ብምሸት በዕላ ተሓንጊጣ ንንዮ እግሪ ኣፈልባ ስፈራጣል ከይዳ ካብ ስፈራጣል ትፈልጦም ቤተሰባ ኣዝማድ ኣሕሞት ሞታ እዮም ካብኦም ፀዊዓ ንሶም ሒዞማ ተተሓሒዞም ፅርግያ ስጌራ ኣብታ ዝብፅሕ ኣብፂሓታ እጂ ናይ የደይ ለምለም ኣነ ብዙሕ ነገር እዩ ዘሎ እሱ ብኡ ክስታ ክንገብራ ንኽእል ኢና ማለት እዩ። ካልእ ኣደይ ድሃብ መሓመድ ዝበሃላ ኣብ በዓልቲ ፀሮና እየን እዚአን ኣብ ገዝአን ንብረት ናይ ተጋደልቲ ዝዕቀብ ኣንደር ዝነበረን ዝያዳ ኣለዉ ክውስኩት ኮይኖም ይውስኽሉ ግን ንሰን ሓንቲ ካብተን ምስጢር ናይ ውድብ ዝዕቅባ ንብረት ናይ ዕቅብ ዝውድብ ዝዕቅባ ኣደ ነረን ማለት እዩ። ሓንቲ እውን ትንስአ በለው ትበሃል ኣብ ሰሓርቲ ኣብ ወሰን ፅርግያ ሻህ ተፍሊሓ እዚኣ ሕጂ ነቶም ወተሃደራት ዝመፁ ዝነበሩ ወዲባ ክስልሙ ከም ዘለዎም ተሰማሚዖም ናይ ሲቪል ክዳውንቲ ካብቲ ዓዲ ኣምፂኣ ንዕኡ ክርክደኑ ከም ዘለዎም ጌራ ከዲና እቲ ብረቶም በዕላት ሓንጊጣ ናብ ትዝምልከቶ ክፍሊ ህዝቢ ከም ዝርከብ ጌራቶ ኣደይ ፋጥና ከንቲባ በሽር ዝበሃላ ፀሮና እየን እዚአን እውን እዚአን እውን ልክዕ ከምኡ እቲ ናይ ብርእቲ ምስጢር ናይቲ ውድብሲ ምስቲ ኩሉ ቦታታት ብፀላኢ ምኽባቡ ብጀካታት ትሰርሓላ እንተዘይኮይኑ ንሳ እውን ናይ ኣባላት ዝርዝር ሽም ብሽም ዝንበብ ጌርካ ይትገብሩን ኢኻ ብኮድ እዩ ዝግበር ሕጂ እታ ሒዝንያ ንንቀሳቀስ ንሕና እታ ብኮድ ዝተገብረት ዝሓዘት ወረቀትናን እታሳንጣናን እንተዘይኮይኑ እቲ ካልእ ኩሉ ንብረት ኣብቲ ህዝቢ እዩ ዝዕቀብ።

ህዝቢ እዩ ነዚ ኩሉ እዚ ዓቂቡ ሳንጣና ኩሉ ፀብፃብና ንገሌና ዶኩመንትና ብረት ንገለን ኩሉ ዝዕቀብ ኣብቲ ህዝቢ እዩ ሕጂ ሱ ስለ ዝኾነ ገለ እዘን ኣንስቲ ንጠቕሰን ዘለና ካብኡ ብዙሕ ዘወፈያ እየን ንብለን ዘለና ማለት እዩ ዝግሃርያ ንቦይቶ ሕጂ ንባዕላ ኣብዝላ ኣብቲ ገዝኦም ዓብይ ኣንደርተ ገይሩ ናይቲ መስርዕ ብምሉኡ ኣብኡ ዝቕመጥ ነይሩ ናይ ካልኦት እውን በቦ ወገንካ እቲ ክነቕምጥ ከለና ንብረት ንኣብነት ክፍሊ ህዝቢ እምንቲ ኣኢሎም ኣባይ እንድሕር ሓሲቦማ ኣባይ የምፅዎ ካልእ ኣባል ከዓ ናይ ካልኦት ክፍልታት ከዓ ልክዕ ከምኡ ታናትካ ኣይፈልጣን እዩ ግን እምንቲ ኣኢሎም ስለ ዝሓስቡ ካልኦት እውን ንባዕሉ ከዓ ዘእትዉ እውን ነይሮም እዮም ኣብ መወዳእታ ሕጂ ፀላኢ ጠርጢሩ ብካበቲ ንጥፈት ናቶም ሰብኣይን ሰበይቶም ክልቲኦም ንጥፋት ስለ ዝነበሩ እቲ ገዝኦም ሓዊ ከም ዝቃፀል ኮይኑ እቲ ንብረት ግን ዋላ ሓንቲ ከይኮነ ተረኪቡ ማለት እዩ ብኣካል በዕላ ብዝላ ሓዳስ ትበሃል ጓል ዳብር ኣላ ንሳ ከዓ ልክዕ ዓብይ ኣንደር ናይ ዞባ ኣለዎ ባዕሎም ክውስኽሉ ይኽእሉ ንሳ ሕጂ ኣብቲ ገዛኣ እዩ እቲ ዓብይ ኣንደር ተገይሩ ከም ንቡር ዝኾነ ገዛ እዩ ዝፍለጥ ግን ዓብይ ኣንደር ተሰሪሑ ብስርዓት መንደቕ ተነዲቁ ገለ ዘበለ ንብረቶም ዝዕቀበሉ ቦታ እውን ነይሩ እዩ ማለት እዩ ኣነ ኣደይ ሃዋርያት ዓላ ዓንቲ ወይ ዝገልፃ ዝነበርኩ ኣብዚ ናይ እቶም ቀዳም ናብዚ ናይ 1970 ህዝባዊ ሓይልታት ዝመፅሉ ተበርክቶ ዝነበረት እየ ትገልፅ ነይረ ንሳ ሕጂ ሓደ ኣባል ውሃዮ ጥራይ ዘይኮነት መራሒት ጉጅለ እንታይ ንገብር ነርና እተን ውሃዮታት መጀመርያ ወይ ነጋሽ እውን ትጠቕሶ ነራ ካብ ውሃዮ ናብ ጨንፈር ናብ ዝለዓለ ደረጃ እውን ትብፅሖ ኢኻ ሃዋርያት ሕጂ ሓደ ካብ ሓረስቶት ሓንቲ ካብ ደቂ ኣንስትዮ ጌርካ ሓንቲ ጉጅለ ናይ ሓረስቶትን ናይ ደቂ ኣንስትዮን ኣብቲ ዝለዓለ ደረጃ ናይቲ ወረዳ ንቆመት ነይራ እያ ሓዋርያት ሓንቲ ካብኦም እያ ኣብ ናይ ገስጓስ ከሚተው ነይራ እያ ኣብ ናይ ዕጥቂ ሽማግለ ኮይና እውን እታ ተሪራ ካብቶም ክስለፉለው ዝግብኦም ክስለፉለዎም ኢላ ተሪራ ተቕርብ ዝነበረት ኣደ እያ ካልእ ኣብ ናይ ንብረት ምዕቃብ እንድሕር መፂና ናይቶም ቀዳሞት ዓብ ሳንጣ ዶኩመንት ድሓዘ ክሰግሩ ከለዉ ስለ ዝፀገሞም ኣቐምጥ እየ ኢሎማ ኣቐሚጣ መሬት ፍሒራ ንእዲ ሰሪሓ ኣብ ልዕሊኡ ቆፎታት ገይራ ኣብቲ ቆፎ እኽሊ መሊኡ 10 ግዜ ዋላ ፀላእ ይምፃ እቲ ገዛ ይፈትሽ ተን ቆፎ እዩ ዝርኢ ተን ቆፎ ከዓ እኽሊ ዝሓዛ ስለ ዝነበራ ኣብኡ ሕጂ ከምኡታት ናይ ንብረት ምዕቃብ ነይርዋ እዩ ካብቶም ቀዳሞት ዝተረፉ ተጋደልቲ ኣብነት ሓደ ግዜ ሓደ ዝተወግአ ነይሩ ኣብዚ ናይ ቦለስቶ ተወጊኡ መፂኡ ዋላ ሓንቲ ክገብሩ ወይክእሉን እዮም ሽዑ ከዓ ፀላእ በትን በትን ስለ ዝመፆም ኣብታ ገዛ ገዲፉ ሞ ከይዶም ኣብታ ውሽጢ ንሳ ማይንጮውን ጌራ እናሓፀበት መድሃኒት ካብ ደቀ ምሓረ ከይዱ በዓል ቤታ እናምፀአ ተሓኪሙ ናብ ብፀቱ ክሕወስ ከም ዘለዎ ተገይሩ ተለኣይኮም ዝመፁ ዝነበሩ ኣብ ብፍላይ ኣብቲ መጀመርያ ኣብ ገዛኣ 10 መዓልቲ 3 ሰሙን ኮፍ ዝብሉ ኣብ ውሽጢ ጌራ ሰብ ከም ዘይርኦም እቲ ገዛኦም ሲ ነቲ ኣፍ ደገ ሕጓ መብዛሕትኡ ግዜስ ብድሕሪት ኢካ ትገብሮ ናቶም ግን ብርቱዕ ገረብ ዝነበሮ ስለ ዝነበረ ብጎኒ እዮም ከፊቶሞ ብጎኒ ከፊቶም ኣብኡ እቶም ክመፁ ከለዉ ብኣኣይኣቱ ክወፁ ከለዉ ከዓ ብኣኣይወፁ እወ ኣብዚ ሕጂ ዓብ ክስትያት ነርዋ ካልእ ፍሳሃይ ሮማ ትበሃል ሮማ ፍሳሃየ ትበሃል ጓል ኣዛር ትጠቕሶ ነራ ኮንጎታት ኣምፅኡ ተባሂሉ ተኣዚዝና 7,000 ኮንጎ የድሊ ስለ ዝነበረ ንኩላሃና ተናብቲ ከባቢ ከተማታት ዘለና ክፍሊ ህዝቢ መደብ ተዋሂብና ንሕና ሕጂ ሓንቲ ካብተን ብዙሓት ዘምፅኣ ሮማ ትበሃል እሳ ሕጂ ነጋዲት እያ ካብ ጋዴን ንብረት ሒዛ ንስምራ ትኸይድ ካብ ኣስምራ ከዓ ንብረት ተምፅያ ነራ ሕጂ ከተምፅእ ከም ዘለዋ ተሓቲታ ከይዳ ነቲ ናይ ኣውቲስታ ናይታ ጦር ማኪና ንዕኡ ገንዘብ ሂባ ኣብታ ናይ ጦር ማኪና ተፃዒኑ 2 ክሻ መፂ እዩ ንሱ መፂኡ ነቦኣ ገመል ሒዙ ኣብ ደቀናዞ ክፀንሕ ከም ዘለዎ ነጌራ እተን ኣኻይሽ ኣብ ደቀናዞ ኣውሪዶመን ተፃዒነን ብገመል ገይረን ንዓላ ወሪደን እዚ ናይ በለስቶ ትጠቕሶ ነራ እያ ናይ በዕለ ደፈጥና ሕጂ እንዳበሽ ሓሚድ ሲ ከም ዓበይቲ ኮይኖም ዋላ ከም ሰብኣይ ሲ ኣብቲ ናይ ብሄሮ ሙስሊም ኣብቲ ካልእ ክንሪኦ ከለናስ ክስታይ ኣለዎም እተን ደቂ ኣንስትዮ ሲ ናፃ ኮይነን ክወፃ ኣይኮኑን ዘፍቅዱለን ክንደይ ተቃዲስካ ዋላ እቶ ናብኡ ዘለዋ እውን ንሪኤን ነርና ኢና እተን ኣንስቲ ደቆ በሻ ሓመድን እተን ካልኦት ፍንትት ዝበላ

ዝነበራ ደቂ ኣንስትዮን ንኽተውፅአን ዓብዪ ሽግር ነይሩና እዩ። ንሳተን ግን ባዕሉ ኣቦ ሸክ ሓሚድ ኣጀኹን ውፃ ዝብሉኹን ስምዓ ይበሃላ ስለ ዝነበራ እታ ሰበይቲ ዓባይ ከላ ብዕድመ ንሳ ቀዲማተን ናፍቲ ኣኼባ ትወፅእ እቲ ርእቶታት ክዝረብ ከም ዘለዎ ትዛረብ ሳ ትጅምረለን ኣጀኹን እንዳበለት ድሕሪኡ ከዓ ንሳተን ይቕፅላ ነይረን። ሕጂ እቲ ካልእ እቲ ናይ ንብረት ምዕቃብ እንቲ ትገብሮ ዝነበረትን ፋጥና እውን ክትገልፆ ፀኒሓ እንድያ ሕልፍ ትብል ኮይ ሓይሽ መስለኒ ክስታይ ከይከውን ከይበዝሕ። ኣምለሰት ትበሃል ዓዲ መስገን እዚኣ እውን ክልተ ናይ ቤት ትምህርቲ ሰውራ ፀላእ መፂዎም ኣብቲ ዓዲ ከለዉ ስለ ዝመፀ ከምዚ ኢሎም መፂኦም ኣለዉ ምስ ተባሃለ ኣብእትያ ዝቡቕቡቕ ናይ ሓሰርን ቃንጫ ናይ ዕፉንን ሸፊና ንዓኣቶም እቲኣቶም መፂኦም ንዓኣቶም መግቢ ዝወሃብ ድዩ ገለ ደ ሂባ ነቶም ዝመፁ ወተሃደራት መሊሳ ንሳቶም ክልቲኦም ከም ዝዕቀቡ ተገይሩ ድሕሪኡ ተወፂኦም ከይዶም ምስኣ ትተኣሳሰር ኣዴታት ናይ ኩርባርያ ሕጂ ካብቶም ቤት ትምህርቲ ሰውራ ኣብቲ ዓዲ ከለዉ ፀላእ ስለ ዝመፆም ንዓኣተን ክዳኖም ቀየረን ናይ ክዳን ናይቶም ኣብቲ ዓዲ ዝነበሩ ከዲነን ርእሶም ተላፅዮም ምስቲ ህዝቢ ኣብቲ ኣኼባ ክሳተፉ ከም ዘለዎም ተገይሩ እዚ ሕጂ ዓብ ታራ ናይተን ደቂ ኣንስትዮ እዩ ነይሩ ከምኡ ገይረን ሂወተን ከም ዝድሕን ገይረንኦም። ትዕበሽበሽ ትበሃል ኣብ ሓዲዳ ሓንቲ ኢዳ ቆራፂ እያ ቀነም ብንእሽታ ከላ ቡምባ ክፃወቱ ከለዉ ተተኪሳታ እዛ ኢዳ ቆራፂ እያ። እዚኣ ሕጂ ኣብቲ ዓዲ ኣባል መምሕዳርያ ናይ ደቂ ኣንስትዮ ኣብቲ ናይ ወረዳ ነይረን ናይ ፍርዲ ሽማግለ ነይሮም ብወረዳ ደረጃ ኣብቲ ናይ ፍርዲ ሽማግለ ነይራ ፀላእ ክመፅእ ከሎ ከም ምምሕዳር ኣብቲ ዓዲ ንስኣ ተተርፍ። ሕጂ እቶም ምምሕዳራት ክወፁ ከለዉ ንሳብኣ ስለትፀንሕ ኩሉ ዝሕተት ሕቶታት ትምልስን እቲ ክቕርብ ዘለዎ ደቲ ህዝቢ ነተን ኣዴታት ቅርባ ዝበሃልን ንሳ እያ ትገብር ነይራ። ሕጂ ክሳብ ዝዳሕራይ ዝነበረሉ ግዜ ትዕበሲ ኣብቲ ወረዳ ኣብታ ከባቢ ጥራይ ዘይኮነት ኣብቲ ወረዳ ተቐባልነት ዘለዋ ኣብቲ ናይ ፍርዲ ሽማግለ እውን ፅቡቅ ዝኾነ ኣብነት ትገብር ዝነበረት ኣደ እያ መንእሰ እያ ነይራ ሓንጂ ኮና ብዲ በፂሓላ ማለት እዩ። ካልእ በረቂት ዓባይ ምናልባት ድሃብ በርሀ እዚኣ ሕጂ ከም ውድብቲ ጥራይ ዘይኮነት ኣብቲ ናይ ዘዛሙ ኩናት ምናልባት ከነምፀኦ ደኣ ይኸውን እምበሪ ኣብቲ ኩናት ዝነበረሉ ግዜ ንሳ እቶም ውግኣት ከም ሕክምና ትገዛኣ እውን ይጥቀመሉ ስለ ዝነበርና ኣውሑ ሕጂ ንሳ ናብቶም ውግኣት ምእላይ ምግቢ ከብድልዮም ከሎ ኣብቲ ማይ ክፀምኡ ከለዉ ክትገብሮ ዝግባአ ጥበብ ኣብቲ መቃብር ክቅበር ከሎ ንመፍለጢ ተባሂላ ትገብሮ ዝነበረት እዚ ሕጂ ንሳ እውን ዓብዪ ታራ ነይርዋ እዩ። ካልእ ኣብ ፀሮና ፃድቃን ትበሃል ዝነበረት እሳ ሕጂ ኣብ ሰሚናራት ኣብ ተላኢኽካ ነዞም ህዝባዊ ምልሻ ዝነበሩ ናይ ፀላኢ ንዓኣቶም ብረቶም ክብርዱ ክውደቡ ከም ዘለዎም ብዙሕት ታራ ትፃወት ዝነበረት እያ። ንኣብነት ኣብ ሓደ ሰሚናር ዝነበረሉ ግዜ ተሲኣ እዛ ሎሚ ዘይዓጠቀ ብደዊ ከም ዝመጠ እታ ብድሆ ሎሚ ዘይዓጠቀ ብደዊ ከም ዝሞተ ትብል ዋላ እኳ ብካልኦት ወፂኣ ኔራ እንትኾነት ሕጅፍቲ ሰሚናር ንሳ ከምኡ ምባላ እውን ንባዕሉ ኣብቶም መንእሰያትን ኣብ ገለን ፅቡቅ ፅልዋታት ስለ ዝነበሮ ዓብዪ ታራ ነይርዎ እዩ። ሓንቲ ክውስኻ ዝደሊ ተን ደቂ ኣንስትዮ ዝጣበብኦ ዝነበራ ጥበባት ሕጂ ኣብ ኩሉ ዓድታት ክኸውን ይኽእል እንድዩ ንኣብነት ኣኼባ ውዒለን ክመፃ ከለዋ ፀላኢ ኣብቲ መንገዲ ስለ ዝፀንሕወን እሞ ተጣቢበን ክሓልፋ ከም ዘለዎን ይግበር። ንኣብነት ሓንቲ ሕጂ ኣብዛ ናይ ስፈራጣል ናይ 8 መጋቢት ኣኼባ ነይሩ ብዙሓት ደቂ ኣንስትዮ ሰሚናር እዩ ነይሩ ኣኪምና መግለፂ ገይርና ቅድሚ ሕጂ ሰዓት 5 ዝኸዱ ዝነበሩ ኣጋጣሚ ኮይኑ ኮለኛ ስለ ዝደንጎይኦም ኣምስዮም ሕጂ ንሰን ክኸዳ ኣለዎን ዓዱ ሙሉእን ሕጂ እሞ ቆልዕትና ካብ በረኻ መፂኦም ጓሶት ዘቕበሎም ዘይብሎም ሰብኡት ከምኡ ስለ ዝኾነ ክንከይዲና ስለ ዝበላ እምበኣር ንሕና ክንመርሓክን ኢና ኣደይ ትብለፅ ትበሃል እያ ኣነ ክመርሓክን እየ እንዳተመሃለሉ ክኸይድ እየ ንዓይ ተቐበላኒ ቶም ጦር ምስሓተትሉ ከዓ እቲ ዝምለስ በዕለ እየ ድምለስ ኢላ እናተመሃለላ ከይደን ቁም እንዳበልዎን ኣብቲ ጥቕኦን ኣብቲ ጥቕኦም በፂሐን ኣብኡ ደው ኢላ እንታይ ትብላለኽን ኢሎምን ንሕና ፀሎት ንገብር ኣለና ፀሎት ክንገብር ኢልና ኢና ከይድና
ሕጂ ከዓኒ ንኣምላኽና

0: ንልመና ኣለና ንስኻትኩም ብሰላም ንዓድኹም ክትምለሱ ደቅና ከዓ ብሰላም ንዓዱና ክመለሱ ክመፁና ጸሎት ኢና ንገብር ዘለና ንዓኻትኩም ምስ በልኦም እሺ ይለፋ ይለፋ ተባሂሉ ኩሎም ክሓልፋ ከም ዘለዎ እንተገይሩ
1: ኣብዚ ሕጂ ክትምልኦ ክምላኣላ ዝደሊ ማለት እዩ ኣዴታት ናሲ ይበልፅ እምበር ዝጎድል ነገር የብሉን ኣብ ኩለን ንኡሳን ዘባታት በቢ ዝነበርናዮ ማለት እዩ በቢ ትንፈልጦ ብፍለ ስለ ዘሎ ጥራይ እንተደይ ኮይኑ ዝበልፅ እምበር ዝጎድል የብሉን ንኣብነት ሕጂ ኣነ ክጠቅስ እንድሕሪ ኮይነ ኣዴታት ኮርባር ኣደይ ሰበነ ትበሃል ሲ ኣምሓራ መፂኦም ኣብቲ ዓዲ ሓደ ዕጡቕ ኣባል ሓቢኣቶም ገዛ ማለት እዩ መፂኦም ካይሎማ ሕጂ እቲ ምሓራይ ትኽኢሉ ኣፍ ደገ ስለ ዝኣተወ ኣቦኻርኣያ ዘርባዕባዕ ክብል እዩ ዘርባዕባዕ ስለ ዝብል ቀዳም ነቲ እንድሕር ዳ ገለ ዝገብር ኮይኑ ዝምሓራይ ነቦኻርኣያ ነቲ ምሓራይ ንቅተሎም ሽዑ ንዓይቅተለኒ ካብኡ ስኻ ንብስኻ ተጠፍእ ስጋዕ ከምዚ ንገብር ግን ኢላ ቅጫ ግም ዳቢላ ምሳበቶ ብከብዱ ተሸይጡ ከዓ ምሓራይ በታ ዝኣተዋ በቲ ኣባል ዘለዉ ዕጡቕ ብኣሓሊፉ ኸይዱ ማለት እዩ እዚ ሕጂ ተናዴታትና ዝገብርኦ ማለት እዩ ካልእ ዋላ እዛ ስእዜን ካብ መወዳእታ ክሳብ መጀመርታ ናፅነት ክሳብ 7-8 ኣስተሊናተን ዘወፈይ ኣዴታት እየን እዚኣትን ንህዝባዊ ግንባር ተባሂሉ ማለት እዩ ካልእ እውን ከምኡ ንሳሕል ከይደን ሕፅርሕፅር ከብሎ ንሳሕል ከይደን ንህዝባዊ ግንባር ኢለን እየን ከይደን እምበር ወዲ 9 ዓመት ሓንቲ ጓል 7 ዓመት ገዲፋ ከይዳ ኣብኡ ተሰዊያ ንመን ኢላ ነዞም ደቃ ገዲፋ ተሰዊያ እዚ ንተን ደቂ ኣንስትዮ ዝገብርኦ ማለት እዩ ካልእ ቤት ትምህርቲ ሰውሪ ኣብ ኮርባርያ መፂኦም ኣኽቢቦሞም ንሕና ይነበርናን በረኻ ኸድና ማለት እዩ ነቲ ወዲ ስለ ዘርከብዎ እታ ጓል ክዳን ቀይሮም ኣውፂኦም ናባን ኣቢሎማ ማለት እዩ ንሕና ንኣቱ ስለ ዝነበርና ሕጂ ነፀላ ፈልፈል እየን ደብላልካ ፈልፈል ኣቢላ ናብ ሓሙኣትየን ኣለዋ ተባሂሉ ንዓኣ ክዳን ገይሮም ምስ ሓደ ሓረስታይ ኣፋኒማ ነቲ ቆልዓ ከዓ እቲ ኣባል ሓፋሽ ድባትና እንታይ ገይራቶ ነቲ ቤት ትምህርቲ ሰውራ ንቦኣ ቀሺ ስለ ዝኾነ ቤተክርስያን ክፈተለይ ቤተክርስያን ከፊትካ ኣእትዎ ኢላቶ ቤተክርስያን ተኸፊቱ እዚ ሰብዚ እቲ ቆልዓ ኣብ ቤተክርስያን ኣትዩ ኣብ ውሽጢ ቤተክርስያን ርእሱ ላፂኦም ቤተክርስያን ኣትዮም ኣምሓረ ዋላ ሓደ የለን እዚ ቤተክርስያንና እዩ ክቐዲስ ስለ ዝፀናሕ ከ ዝዓፅዎ ዘለኹ ኢልዎ ማለት እዩ ካልእ መሓረና ዝተባሃለ ኣባል ተጋዳላይ ናይ እንዳህንፃ እዩ ንዕርፍቲ ኢሉ መፂኡ ኣብ ንዕርፍቲ ምስ መፀ መዓልቲ ምስ ወደእ ክኸይድ እንዳበለ ከሎ ኣምሓራ መፅአ ነቲ ዓዲ ከርዲና ንዓ ሕጂ ንደቂ ኣምሓረ ገፀኒኩሉ ኸብኪበን ስለ ዝወሰደኦ እቲ ከዓ ምስ ዕጥቁ በዓል ሽጉጥ እዩ ምስ ነፀሉ ኸብኪበን ወሲደንኦ ማለት እዩ ድሓርታ ኢሎም እቶም ብድሕሪ ድመፁ ሓለፍቲ ውሰድዎ ምለስዎም ኣኼባ ኣሎ ኢሎም ኣኼባ ወሲዶሞም እተና ንስቲ ሕጂ ጥራይ ስቕበል እምበር ዝመፅ የለን ገለ እተ ኮይና ከዓ ግባርካ ትገብር ኢላቶ ከይዱ ኣኼባ ገይሮም ኣብ ዳዕሮ እቲ ኣኼባ ኩሉ ሰብ ርእይዎ ዩ ነዚ ሰብዚ ኣስቅጥ ኣቢሎም ኣብ ውሽጡኹም ኣለዉ ወንበድ የለውኹም እዳተባሃለ ብኩሉ ተዋዒሉ ማለት እዩ እቲ ህዝቢ ወይ ከዓ ብዝያዳ ከማ ተናዴታት ኣጆሃ ዳ እምበር እንዳበላ እዚ ወዲ እቲ ኣኼባ ተወዲኡ እሱ ብኣገይሩ ናብታ ንሕና ዝነበርንላ ናብ በለሱ መፂኡ እተን ኣምሓራ ከዓ ብረቱን ካልእን ከይረኣያ ኣብ ማእከል ኣኼባ ውዒሉ ኣብዚ ግን ተናዴታት እንታይ ኢለን ኣጆሃ ስቕ ጥራይበን ከም ማንም ወዲ ዓዲ መሲልካ ኣስቅጥራ ኢለን እዚ ሕጂ ዝቕርብ ግዜ መሓሪ ተሰዊኡ ማለት እዩ ናፅነት ምስኣተዎ ማለት እዩ ለዚ ኣብ ከምዚ ኩሉ ግዜ ዝግበር ግን ንሕና እዚ ንጠቕሶ ወይ ኣነ ዝፈልጦ ስለ ዝኾነ ጥርአ ዝዛርብ ዘለኹ ኣብ በቦትኡ ግን ዝበልፅን ዝሓልፍን እምበር ካሊእ የለን ንኣብነት ኣብርህት በዓል ጓልሃይለ ትፈልጦ ንሕና ሓደሽቲ ኢነሽዑ ኣኼባ ገይረን ናብኣ ገይር ናብኣ ፈልባሲ ንዓና ዝከታተል ሰብ ስለ ድመፀ ደድሕረና መፅ ነይሩ እእማን ብሰበይቲ ካብቲ ኣኼባ ምስ ወድቕና ምስ ወዳእና ብጎቦጎቦ ጌራ እምኒ ትድርቢ ድምፂ ንሰምዕ እንታይ እዩ ዝንብል እንደ ኮሕ ካኣብል እምኒ እንደገና ማለት ገለ ብላሉ ኢል ናያ ጓል ሃይለ እንተረኣኻ ሰበይቲ ሰብ ጌርኩም ስለ ዘለኹም ተጠንቂቅኩም ከይዱ ትብለና ማለት እዩ እዚኣ ዲ ክብረት ትበሃል ዳሕራይ ድሕሪ ክንደይ ክስታይ ጌራ ማለት ሰብ ጌርና ስለ ዝበለትና ዋላ ንቐፃል እውን ብድሕሪኡ ክትሪኦ ኣለካ ሰብ ዝገበርናዮ ሕጂ ደኣ ክስታይ ኮይኑ እምበር ድሕሪ ክንደይ ናህና ውፉይ ወይ ከዓ ናህና ኣባል ተባሂሉ ይጥቀስ ነይሩ ናይ ክልተ ገፂ ይፃወት ስለ ዝነበረ እዘን ኣዴታ እዚኣተን ከዓ ከምኡ ገይረን ንዓና ውፅናና ንሕና ወፂና ድሕሪ ነዊሕ ግዜ እሱ ሓለዋ ሰውራኣት እዩ ማለት እዩ

0: ለዚ እቲ ኣብዚ ዝካየድቲ ናይ ኣዴታትና ሲ እንዳበለፀ እንዳሰብሐ ግዜ ስለ ዝነሆ ዳ እዩ ረሲዕና እዮ እምበር እዛ ብዚ ዘላ ኩላ ሰብ ክንደይ ሽግር ድሕለፈት ማለት እዩ። ዋላ ሕሉፍ ሓሊፍዎም ንዓና ሲ ኣቢ ዕመር ዝበሃል ትመፁ ድኹም ኢልና እወ ክንመፅ ኢና ኢልና እዮ ነቶም ንዓና ክሕብር ክብል ይወፍር ኣምሓራ መፂንካ ንኩሉ ከርዲነንኦ ማለት እዩ። ሕጂ ንክልተ ቆልዑት እስኻ ኣነ ሓንካሴ ኪድ ንስኻ ተጋድልቲ ንገሮም እስኻ ከኣመታን ከይቆትሉካ በሳዕር ክሓብ ኣካኢልዎ ነተሓዊ ማለት እዩ ሳሃ እዮ ምሳቶም ነቲ ሰብኣይ እቲ ቆልዓ እቲ ሓደ ከይዱ እቲ ሓደ ብሳዕር ተሓቢኡ እቲ ሰብኣይ ከዓ ላምባ ከስኪሰን 85 ቀቲሎን እሽዑ መዓልቲ ማለት እዩ። ጅቦና ስለ ዝኾነ መእተዊ ገዛና ስለ ዝኾነ ኣብኡ ከድና ክንበፅሕ ኣለና ለማትካ ጃኸብ ሓንጎለይ ዘይከይድ ምስቲ ዝነበረና ናህሪ ሱት ሰብኣይ ንዓይፈቱ እታ ሰበይቲ ከዓ ነቲ ሰብኣይ ትፈቱ ነቲ ንበየነ ትፈቱ ማለት እዩ። ክስቶ እንተመፂኡ ጤል ክሓር ደልየ ኣበባ እንተመፂያ ጤል ክሓር ደልያ ይበሃሃሉ ማለት እዩ። ሕጂ ብከምዚ ንዓና ሕማቕ ስሚ ስለ ዝተሰማዕና ከነ ክንበፅሕልና ምስከድና ኣልቂሳ ሰበይቲ መሰል ቀሰት ኣነስ ፀወታኹም ርአ እየ ትዕላልኩም ርአ እየ ንሱ ናፊቀ የ ኢላ ባክያ ኣነ ሕጂ ሽዑ ማለት ኣይከኣልኩን ነቢዐ ማለት ክትነብዒ ለማዓስ ኮይኑ ኣንኹም ኢለ እቲ ፀወታ ስለ ዝተረኣየኒ እምበር ስኻትኩም ዳኣ ፅባሕ ንግሆ ጀጋኑ ንድኹም እየ ፅባሕ ንግሆ ኣቦ ዕመር ግዳይ ዓብዪ ኣጅኹም ናፅነት ሕጂ ክትመፅ እያ ኢላ ሕጂ ከምዚ ገይረን ዘተባብዓ ኣዴታት እየ ነረናና ለስ ይቐኒለይ
1: ስመይ ፀጋ እንጠንስ ዝበሃል ኩሉ ተባሂሉ እዩ እቲ ቀንዲ ቀንዲ ሓፈሻዊ ምናልባት ግን ኣብቲ መስመር ፀላኢ ኮይነ ንሰርሓ ዝነበራ ኩሉ ተወፋይነት ላዕሊ እዩ። ብፍላይ ኣብቲ ሓውሲ ደጀን ተጋደልቲ ብተወራረስን ኣተዎ ነበርና ውፍያት ኮይነን ዝሰርሓ ነበራ። ብፍላይ ኣብ ኣነ ክዝክራ ደሊል ኣለኹ ኣብ ዓዲ ባዕከል ኳልባብየነ ትበሃል ነራ ሓርበኛ ደ ካብ ኣዲስ ኣበባ እያ መፅያ ገዛኣ ገዛ ተጋደልቲ እዩ ነይሩ። ኣብ ዝኾነ ግዜ ዓዲ ባዕከል ዝመፀ ተጋዳላይ ገዛ ይዳኣቱ ውፊቲ ነራ ኳልባብየነ ፍልጥ እያ ብዘይውላድ ከዓኒ ወዲኣቶ ኣብ ዝቕሩብ ግዜ ብሞት ተፈልያ ማለት እዩ። ካልእ ኣብ ፅንዓ ደግለ ኣብ ሚዔላ ኣደይ ቅዱሳን ትበሃል ሓርበኛ ኣደ ነራ ኣደ ተጋደልቲ ኩሉ ግዜ ተጋደልቲ ክመፁ ከለዉ ከብቲ እያ ትሓርደሎም እቲ ከብቲ ሓሪዳ እቲ ስጋ ትበልዕዎ እቲ ቆርበት ከዓ ዕጥቂ ኮነኩም እያ ትብል ነራ ኣደይ ቅዱሳን። ውፊት እያ ደቃ ተጋዲሎም እዮም እቶም ዓዲ ንባዕሎም ብዙሕ ናይ ክድዓት ክስታይ ነይሩ ኣብቲ ከባቢ ወደ ገባ ኮይኖም ዝኣተዉ በዓል ወዲ ስዩም ገለመለን ታሪካ ስለ ዝፈልጡ ተጋደልቲ ኣትዮም ገዛኺ ምሳኺ ርክብ ኣለዎም። ብፍላይ ከዓኒ እቲ ዝነበረ ፀጥ ኣብ ደቂ ኣንስትዮ ምስ ተጋደልቲ ስለ ዝተረሃብካስ ዝኾነ ካልእ ዘይስነ ምግበራዊ ታሽሙ ትገብርካ ዝብል ኣተሓሳስባ ማይ ኣብና ዓድና እስኪ ምስ ተጋደልቲ ስለ ትኸዲ ገለ እንዳተባህለ ብዙሕ ፀጥታት እዩ ኣብ ልዕሊኣ ዝወርድ ነይሩ። ኣብ መወዳእታ ከዓኒ ነዚ ኩሉ መኪታ ሓሊፋ ናይ ፀላኢ ፀቕታት ምስ በዝሓውን ንሳሓል ከይዳ እያ ኣብ ንዳህዝቢ ተዓቒባ ድሕርና ፅነት ከዓኒ ከም ኩሉ ሰባ ኣብ መወዳእታ ብሞት ተሰዊኣ ማለት እዩ። ስለዚ ብጣዕሚ ሓርበኛ ደ ብፍላይ ከዓኒ ፅንዓ ደግለ ከቢድ ናይ ምፀላኢ ዝተዓሰቡ ገለገለ ታሽሙ ዝነበሮ ኩነታት ኢዳ ከይሃበት ክሳዕ መወዳእታ ትቃለስ ዝነበረታ ደ ንዓይ ክዝክር ደልየ ማለት እዩ። ወላፍታ ናይ በዓል ገብርኤላ ዝጠቐሰታ ከማን ኣብኡ ምስ በዓል ገብርኤላ ዝፀንሓ ሓፋሽ ድባት ዝተኣስራ ዝተማርኻ ነይረን እየን በዓል ጓል ተኻሊ ትስአ ተማሪኸን ድሕሪ ብዙሕ ማእሰርትን ካልእ ሳኣይን ከም ዝወፃ እውን ክጠቕሰን ደሊ ማለት እዩ።

ስመይ ትስአ ተብሎ ብርሃን ይበሃል። ስለዚ ኩሉ ተገሊፂ ኡ ኩሉ ናይ ዝሓለፈ ናይ ድሕሪ ተመሊስና ከማ ኩሉ ኣዘኻኺሩና ማለት እዩ። ሕጂ እንታይ ክብል ደሊ ኣነ ሕጂ

እዚ ትብሎ ዘላ እኳ ኣልባ ካብ ኣዲስ ኣበባ እያ መፅያ። ካብ ኣዲስ ኣበባ ክትመፅእ ኮላ ኣሕዋት ምሰዲያ እያ ትቕመጥ ነራ። ሕጂ ሓንቲ ዓይና እያ ከምዚ ትብሎ ዘላ ኣንቂሓ ወዲባ ክንደይ መንእሰያት ንሜዳ ከይደን ኣፍርየን ገሊአን ተሰዊአን ገሊአን መፅአን ማለት እዩ። ሕጂ ሓንቲ ዓይና ስለ ዝነበረት ኣነ ንድፋዕ ክንከይድ ከለና እቲ ሓንቲ ዓይነይ ይፀቕጣ እሞ ይወድቕ ከመይ ጌይራ ትኸይዳላ ኢሉ እዩ። ሕጂ ጭቃ ይኹን ጎቦ ኹን ወዲቃ ይትፈልጥን እያ ሕጂ ሕቲ ሓንቲ ዓይነይ

0: ለ ወይ እንቋዕ ኮንክ ገለ ትብለኒ ሕጂ ብከምዚ ማለት እዩ። ካብኡ ሓሊፉ ሕጂ ካብ ዕለታት ሓደ መዓልቲ ኣጋር ሓኪም ጀለብያ ተኸዲኖም ወይ ተኸዲነን ርእሰኒ ድሕሪት እዚ መንዲል ገይረን ጀለብያ ተኸዲነን ናብ መስመር ፀላእየን ዝኣትዋ ኣብቲ ቦታ ማለት እየ። ሕጂ ሕጂ ካብ ዕለታት ሓደ መዓልቲ ምልሻ ሒዛ ተኣቶ ሓንቲ ብፀይትና ንዓደብዕሩ እሞ ሕጂ ብተዓደብዕሩ ሓደ ኢድካ ብረት ሓደ ኢድካ ንብረት ስለዝኾነ እቶም ህዝባዊ ምልሻ ንፅባሓይቱ ቆውዒ ስለ ዝነበረ ንብረቶም ክገብሩ ከማልእ ስለ ዝደለዩ ክኸዱ ይከኣሉን። ኣነ ግን ሰብ ግን ክተሓድር ኣይከኣለትን። ሕጂ ሳርቶ ነይራ ብተዓዲ ሓንቲ ሰይቲ ብፀይትና ሳርቶ ትሰፍ ስለ ዝነበረት እስኪ ካብኣሰ ኣምፅሎይ ትብላ ሕጂ ታ ብፀይቲ ጀለብያ ማለት እዩ። ካልእ ጀለብያ ሒዛታ ዝነበረትካ ይትፍለጥ ካልእ ጀለብያ ክትቅይር ደልያ ታ ብፀይቲ ክትምለስ ደልያ ንፀላእ ብደግራ ሕጂ እንታይ ሒዛ እቲ ጀለብያ ክስታ ጌራቶ እቲ ሳንጣን እቲ ኮለይን ብምሉኡ ኣበይ ጌራቶ ኣብቲ ሳንጣ ብምሉኡ መሊኣቶ እታ ቡምባ ቻይና ግን ኣብ ኢዳ ሒዛታ ምናልባት ካይ ህልው ኢላታ ፅርጋ ንምስጋር እያ። ሕጂ ቀደ በጊዕ ስለ ዝነበራ ተንጤለ በጊዕ ንዕአን ክስታይ ዓስ እናበለት ከምዚ ገይራ ከዓ ጨብጨብ ተብሎ ከዓ እዚ ቆፅሊ ገይራ ከዓ ነቲ ጫማ ሕጂ ናበይ ተኣቱና ንደግራ ውፍያት ሓፍራሽ ውድባ ስለ ዝነበራ ሰዓ 6-7 ስለ ዝኾነ ናበይ ተብልታ ጓል ካብ ፀይቲ ናብ ተብሎ ይብላን። ሕጂ ናብአን ስለ ዝኣተወት ሰንቢደን ብአን መፂኺ ብከምዚ እንታይ ደኣ ሞኡ ዘይተሓድር ሓድር ኣይከኣልኩን ምክንያቱ ሰብሰብ ስራሕ ዝኹን ዓይኒ ጣዕመን ገሌለ ሕጂ ከምዚ ናይ እንታ ክትብል እምኒ ምሻል ዘጓረቶ ዓባይ መኪና ብታሕቲ ፍሒረን ሕጂ ናብኡ የእትዎ ሕጂ እቲ ንብረታ ማለት ናታ ብምሉእ ዋላ ስረኣኹን ዋላ ዕጥቃኹን ብምሉእ ሕጂ ደዓ ጀለብያ ገይረን ምስአን ዘይኮነ ንሳተን ካብ ሓፋሽ ውድዋ ስለ ዝኾና ናብ ሓንቲ ዓባይ ሰበይቲ ማለት እዩ ሕጂ ዛጋሻሲ ምሳ ክንትሕደር ኢለን ጀለብያ ከዲነን ምስ ኣሕዲረና ርአ ካብ ፀይቲ ከይተሓድር ክትሓድር ኣይከኣለትን። እቲ ህዝቢ ከዓኒ ኣኮልካ ክሳ ክትገብር ስለ ዝደደት ከዓኒ ሓኪመ ኣወፅያ ነቲ ህዝቢ ክንደይ ሕሙም ኣሎ ክንደይ ክስታይ ስለ ዝኾኑ ስራሓ ሳላሲለ ኣወፅያ ሕጂ ሕጂ ንፅባሓይቱ ንዕአን ኩሉ እቲ ቦታቲ ፅርግያ ሕዞ ስለ ዝነበረ ገምገም ፅርግያ ኣፅኒዐን ንኩሉ ክሳ ገይረን ምስ ቀተረ ጀለቢኣ ክሳ ገይረን ሰብ ገይረን ሰዲደን ኣንቦታ ወዲ ሓንኩን ይቐኒየለይ።
1: መጀመርያ ብርንሽ ምክየል ይበሃል። ከምዚ ክግለፅ ፀንሐ ናይ ጀማሄር ውዕሎ ወይ ናይ ሓፋሽ ውድባት ውዕሎ ገሊፅካ እውን ዝውዳእ ኣይኮን ከም ተቐዲምኩም ክትብሎ ፀናሕክን ገለ ካብ ባሕሪ ብጭልፋ ኢና ክንዛርብ ማለት እዩ። ኣነ ቁሩብ ክጠቅስ ደልየ ዘለኹ ኣብ ንእዞ ሚዓይኒ ኣብ መንብሮ ዝበሃል ዓዲ ብሓንቲ እውን ሓበናት እዚአን ኣንስቲ ተጋደልቲ እየን መንእሰያት እየን ተወዲበን ይንቀሳቀሳ ነይረን ብደረጃ ውፍያት ክሰርሐ ፀኒሐን ማለት እዩ። ኣብ መጨረሻ ከምዚ ኢልና ደቅና እንዳደርበና ኮለል ክንብል ምስ ፀላእውን ፅቡቅ ስለ ዘይኮነ ክንጋደል ኢና ኢለን ሓቲተን ክኽልኣ ፀኒሐን ኣብ መጨረሻ ክጋደላ ንንዳ ህዝቢ ደቀን ሒዘን ተበጊሰን ማለት እዩ። ደቀን ሒዘን ክብገሳ ከለዋ መጀመርያ ኣብቲ ዝግበር ኣኼባ ኩልንትናይ ንሃገረይ ኢልና ንህዝቢ ጭሩሑን ኣስሚዕና ኢና ንኸይድ ኢለን ኣብቲ ኣኼባ ኩልንትናይ ንሃገረይ ልዕሊ 50 ግራም ወርቂ ጥሪት እኽሊ ብቆፍአን ዝነበረ ንውድባ ወፍየን ክኸዳ ወሲነን ኖ ንስድራ ክንግደፋሎም ኣብ ስድራ ክንይፅናሕ ተን ጥሪት ክፀንሓ ክንኽእለ የን ኖኖ ንሕና እኮ ኣብ ሓዳሽ ኤርትራ ኢና ክንምለስ እንተ ደኣ ህልና ብሂወት ኣብ ሓዳሽ ኤርትራ ክንምለስ ስለ ዝኾና ነደይ እንተሂበያ ሓሞይ ክቅየም እያ ሓሞይ እንተሂበ ኣደይ ክትቅየም እያ ስለዚ ንውድብና ኣወፊና ኢና ንኸይድ ብምባል ልዕሊ 50 ግራም ወርቂ ተረኪብና የን ልዕሊ 10 ጥሪት ተረኪብና የን ንሜዳ ከይደን ማለት እዩ። እዛ ዛይድ ተሰዊኣ ኣራንሽ መንግስት ግን ሰንኪላ ኣትያ ኣብ ደቂ ኣምሓርላ ማለት እዩ። ስለዚ ገለ ካብቲ ዝነበረ ብደረጃ ውፍያት ንምጥቃሴ እዘን ሰባት እዚአን ኩልንትናይ ንሃገረይ ብምባል ትሕዝቶ ከይሰስዓ ተፀጊዒ ይፅንሓኒ ኣብ ክስቶ ይፅንሓኒ ኢለን ከይገደፋ ንድሕሪት ከይሓሰባ ኣብ ሓዳስ ኤርትራ ክስለምኦ ወይ ድማ ኣብ ሓዳስ ኤርትራ ዝለዓለ ሃብቲ ወይ ካልእ ሂወት ክምስርታ ምዃነን ተመኒየን ከይደን እንተደኣ ብሂወት ተሪፍና ኢለን ማለት እዩ። ነዚ ተን ተሰዋኣ ተሰዊአን እተን ዝተመልሳ ግን ኣብ ደቂ ኣምሓር ኣለዋ ኣራንሽን ለተብርሃነን ይቀኒየለይ።

Yeah, you got it.

ሰላም ኣብርሒቑ ናብ ቀረባን ኮንኩም መደብና መደብ ሸውሃት ሳይዳ ትከታተሉ ዘለኹም ክቡራት ተኸታተልትና ኣቐዲመ ብዙሕ ሰላም ክብለኩም ይፈቱ ከመይ ቀኒኹም ሎሚ መዓልቲ እንሪኦ ኣሰራርሓ ምግቢ ከዓ ሰላጣ ዱባ ምስ ፔፐሮኒ እዩ እዚ ንምስራሕ ኣስቤዛ ኩሉ ዘድሊ ኣብ ቅድሜና ተቐሪቡሎ ከምቲ ኩሉ መዓልቲ ንገብሮ ኣእዳወይ ንምዝኽኻር ይሕፀብ ኣለኹ ኩሉ እዋን ኣእዳውና ክንሕፀብ ኣብ ምግቢ ክንቀርብ ከለና ኣብዚ ፀናሕና ንፅናሕ ኣእዳውና ክንሕፀብ ይግባኣልና እዩ ኩሉ ግዜ ፅሬት ኣደ ጥዕና ስለ ዝኾነት ኣዝና ኢና ክንግደሰላ ዝግባኣልና ስለዚ ዝሒሉ ክፀንሕ ስለ ዘለዎ በሲሉ ኣሎ ኣፀቢቑ ክሳብ ዝታ ሓማተ ላይኮና ነብስሎ ከምዚኣ ጌርና ኣብሲልና ኣለና ማለት እዩ ዱባ ዘይተቐርፈ ካብ ንብል ዓመታት ኢና ቆፂርና ዘለና ዳርጋ ኩሉ ሰብ እውን ምቕራፍ ገዲፍዎ እዩ ዝመስለኒ ድማ ከዓ ክገድፎ እዩ ከዓ ትፅቡቕ ምክንያቱ ዱባስ ክትቀርፎ ከለካ የፀረካ ብዙሕ ከዓ ተጉድል ኢኻ እዚ ግን መሊስካ ተኸፍትሞ ብዙሕ ኣይትፅዕርን እንደገና ከዓ ኣይትጉሕፍን ከዓ ስለዚ ብዙሕ ግዜ ኣብቲ እንግሕፎ ዝያዳ ትሕዝቶ ጠቃሚ ትሕዝቶ ስለ ዘሎ ዘይተቐርፈ ዱባ በሲሉሎ ማለት እዩ ክልቲኡ ብሓንሳ ፔፐሮኒ ከዓ ምስኡ ተሓፂቡ ፍሪኡ ወፂኡ ማእኸላይ ገርና ተመቲሩ ተቐሪቡሎ ማለት እዩ ስለዚ ቁርባን ፈኽፊኽና ቐሪብናዮ ኣለና ከምኡ መግበሪና ድማ ምእንታን ዝሕል ክብለልና ምስ ሰላጣ ስለ ንሕውሶ ዘለና ማለት እዩ ስለዚ ሰላጣ ከዓ ንእሽተይ ሰላጣ ምስ ኣተሕወስያ እዚኣ ከዓኒ ተሓፂባ ፀርያ ከምዚኣ ኢላ ተመቲራ ተቐሪባላ ማለት እዩ ኮሚደረ ከዓ ተሓፂቡ ማእኸላይ ብደቂቕ ተመቲሩ ተቐሪቡሎ ካልእ ንቀመም ዝኾነና ቀመም ከነዳሉ ኢና ንቀመም ዝኾነና ኣስቤዛታት ኣብዝሎ ሕጂ ብሓንሳእ ኮይና እቲ ቀመም ከነዳልዎ ኢና ማለት እዩ ቀመም ከነዳሉ ከለና ኩሉ ግዜ ኣብ ድኾነ ፅሑፍ ኣብ ድኾነ መፅሓፍ ሓደ ኩባያ ቀመም ሰላጣ ንብል ኢና ሕጂ ቀመም ሰላጣ ብሓንሳብ ኮይና ከነዳልዎ ኢና ክልተ ማንካ ጣውላ ሽጉርቲ ቀይሕ ብደቂቕ ዝተመትረ ይገብር ኣለኹ

0: ትምባል ስለዝመረጸ
1: ኢትዮጵያ የባህር በር ስታገኝ ኤርትራ ኤርትራ የሆነችበት ምክንያት ይፈርሳል።
0: ኢትዮጵያ አፍደገ ባህር ምስረኸበት ኤርትራ ኤርትራ ዝኾነትሉ ምክንያት ከብቀ እዩ።
2: እዚ በጣም ትልቅ ኣገርች
0: ኤርትራ ኣብ ኢትዮጵያ ብዙሕ ፅልዋ ዘለዋ ሃገር እያ። ስልጣን 5-6 መራሕቲ ኢትዮጵያ ንኽቕፅልን ክሓፅርን ፅልዋ ኤርትራ ነይርዎ። ሰነዳዊት ፊልም ኣብ ኤርቲቪ ኣብዚ መደብ መራሕቲ ስርዓት ብልፅግናን መሰልቶምን ብምስምስ ኣፍ ደገ ባሕሪን ዝሓስብዎ ዘይሕጋዊ ምስፍሕፋሕን ዕላምኦምን ኣብ ልዕሊ ኤርትራን ኤርትራውነትን ዘለዎም ኣመለኻኽታን ስነልቦናን ካብ ቃላቶም ክንከታተል ኢና።
3: ቀይ ባህር ማለት
0: ቀይሕ ባሕሪ ማለት ብጥንቲ ዝፍለጠሉ ንባዕሉ ባሕሪ ነጋሽ ዝበሃል። ነጋሽ ማለት ኣብ ኣኽሱም ዝነበረ ስልጣነ እዩ።
4: የባህራችን ጉዳይ ተዘብቶብን ንኖራለን እንዴ?
0: ጉዳይ ባሕርና ተዓፂና ክንነብር ግና ተዓፂዎ ዝነብር መንእሰይ የለን። ሓቂ ለና ዓለም ለኻዊ ሕግታት ኣሎ፣ ታሪክ ኣሎ፣ መርትዖ ኣሎ።
5: የኤርትራ ህዝብና ኤርትራ እንደ ሃገር የኢትዮጵያ ኣካል የሚሆኑበት መንገድ ለማመቻቸት ጥረት ምናደርግ ይሆናል።
6: አሰብ የኢትዮጵያ ነች ያነው አሰብ የኢትዮጵያ ስለሆነች ነው።

0: ዓሰብ ናይ ኢትዮጵያ ዝበልና ናይ ኢትዮጵያ ስለ ዝኾነት እዩ ብሓይሊ ዝወሰድክሞ ብሓይሊ ክንመልሶ ኢና።
1: ስለዚ ከዚ ቀደም የሰራትና ስተት እናብሉ
0: ቅድሚ ሕጂ ዝፈፀምናዮ ጉድለት ንኣርሞ ዓሰብ ንመንጥሎም ዝብል ሓሳብ ከልዕል ጀሚረ።
2: ኣጉል ህልሚ ነው እየ ኣጉል ህልሚ ነው
0: ትምባል ስለ ዝመረፀ መራሕትን ልሂቃንን ብልፅግና ባሕሪ ብዘብል ዘህተፍትፍ ቫይረስ ካብ ዝልከፉ ግዜያት ኣቁፂሩ ኣሎ።
3: ውጊያውን ኣስመራ፣ ምፅዋ፣ ከረን፣ ዓሰብ ንወስድለት
4: በፍጹም ሰሜንን በጦርነት ኣናሸንፍም፣ በሰላም በፖለቲካ መፈታት ኣለበት።
5: በአንድም በሌላ መንገድም ተሸንፈናል።
0: ተሳዒርና፣
6: ተጨፈጨፍ፣
0: ተዳሂኽና
7: ዓሰመቲና ተነባሮ ዘነበረና ዕላማ የኾነ ማእኸላት እዩ ለዊስና
8: ሓሳብ ቀርቶ ግማሽ መንገዳት ዝደረሰ
0: ኣይሽ እንኳ ዶ ናብ ዓሰብ ፍርቂ መንገዲ እኳ ይተበፅሐን
9: 67 ተዋጋ የትን ኣለኖ
0: 6 ዓመታት ተዋጊእና ሕጅበ የለና ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤሪቲቪ ረቡዕ 9:25 ምሸት ድሕሪ ዜና ትግርኛ ከምኡ ውን ኣብ ድግማ ቀዳም 12:50 ቀትሪ ድሕሪ ዜና ትግርኛ ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤሪቲቪ።

0: ሰላም ዝኸበርኩም ተኸታተልቲ መደባት ስፖርት ሰሙናዊ ፍጻመታት ስፖርት ውሽጢ ሃገርን ወፃእን ሒዝናልኩም ቀሪብና ኣሎና። ክሳብ ፍጻመ መደብና ምሳና ክትፀንሑ ብክብሪ ዝዕድመኩም ኣሚር ዓልየ ሰናይ ምክትታል።
1: ሻምፒዮን ኩዕሶ ሰክዔት ዞባ ማእከል ዓመተ 2025-2026 ብናይ ካልኣይን ሳልሳይን ዲቪዥን ዝተኻየደ ናይ ደቂ ኣንስትዮን ደቂ ተባዕትዮን ትማል ሰንበት ብወግዒ መጋረጃ ዓፂሁ ዓመት መፀ ዝካየድ ሻምፒዮን ኩዕሶ ሰክዔት ዞባ ማእከል ትማል ሰንበት ኣብ ሰዓታት ንጎ ብርክት ዝበሉ ኣፍቀርቲ ኩዕሶ ሰክዔት ኣብ ዝተረኽብሉ ኣብ ሜዳ ቦቸፊላ ብናይ ደቂ ኣንስትዮን ደቂ ተባዕትዮን ግጥማት መጋረጃ ዓፂሁ ኣብቲ ፈለማ ኣብ ሜዳ ዝተረኽባ ጋንታት ናይ ደቂ ኣንስትዮ ካልኣይ ዲቪዥን ንስሪ ኣንፃር ዩኒቨርስ ገጢመን ኣብቲ ምትህላኽ ዝዓብለሎ ፀውታ ዝተረኣየሉ ብዓወት ዩኒቨርስ 39 ብ31 ብዝኾነ ውፅኢት ተፈላለየን። በዚ መሰረት ሰሰን ሻምፒዮን ናይዚ ዓመተ ውድድር ክትከውን እንከላ ካልአይቲ ተኽሊ ኤንኤምቢ ሳልሰይቲ ድማ ዩኒቨርስቲ ዓወቲ ኮይነን ዛዚመን። ቀፂሉ ሜዳ ቦቸፊላ ዘእንገዶ ፀወታ እንተነይሩ ናይ ሳልሳይ ዲቪዥን ምድብ ኤ ደቂ ተባዕትዮ ኤኤስኤም ኣንጻር ሳዋ እየን ገጢመን። ኣብቲ ጋንታ ሳዋ ኣብ ልዕሊ መጋጥምታ ዓብሊላትሉ ዝውዓለት 83-66 ብዝኾነ ውፅኢት ተዓዊታ ብምውፃእ ጎብለን ናይዚ ውድድር ክትከውን እንከላ ካልአይቲ ኤኤስኤም ሳልሰይቲ ድማ ደንደን ዕውታት ኮይነን ዛዚመን። ኣብ ምድቢ ዝኾና ዕውታት ጋንታታት ምስ እንምልከት ቀዳመይቲ ሳዋ ካልአይቲ ስኒት ሳልሰይቲ ደንደን። ኣብ ቅርቲ ኩዕሶ ሰክዔት ሃንቀው ኢሎም ዝተፀበይዎ ሳልሳይ ፀወታ መዛዘም ናይ ደቂ ተባዕትዮ ኮይኑ እታ ዝሓለፈ ዓመት ጎብለል ናይ ዝውድር ዝኾነት 4 ስመራ ኣንጻር ተካእቲ ኤንኤምቢ ግጥማተን ኣካይደን። ኣብቲ መሳጥን ልዑል ምትህላኽ ዝተረኣየሉ ግጥም ተካእቲ ኤንኤምቢ ብደገፍታት ሰነ ነቲ ግጥም ወላ እኳ ቀዲማ መሪሓ ነቲ ውድር ትቕልሶ እንተነበረት ኣብዚ መድረኽ ተመክሮ ዝፀንሐ ዓወት ኣገዲስዋ ዝኣተወት 4 ስመራ ግዜ ኣብ ምውዱ ብዘመዝገበተን ሽቶታት 70-68 ብዝኾነ ውፅኢት ብምዕዋት ናይ ዝሓለፈ ዓመት ክብረ ዓቂባ ብምውፃእ ጎብሎ ናይ ዝውድር ብምዃን ዓባይ ዋንጫ ተሸላሚት ኮይና ካልአይቲ ተስፋ ኤንኤምቢ ሳልሰይቲ ተካእቲ ኤንኤምቢ ብምዃን ዝተዳለወሎም ሽልማት ካብ ኣካየቲ ናይቲ ውድድርን ዕድማት ኣጋይሽን ወሲዶም። ክብራት ተዓዘብትና ኣብ መወዳእታ ምስ ዕውት ኣሰልጣኒ ዝገበርናዮ ዕላል ኣሎ ናብኡ ከብለኩም።
2: እዚ ውድድር ካብ ዝሓለፈ ዓመት ኣዝዩ መሊሱ ካብቲ ዝነበረ ዝበርትዐን ዝሓየለን ይኮይኑ ዘሎ ዝሓለፈ ዓመት ነተን ዝነበራ 4 ዋንጫታት የወሲደ የን ነይረ ሎሚ ዓመት ከዓ ን3 ዋንጫታት ወይ ከዓ ኣብ 3 ዲቪዥን ዘሎ ውድድራት ዳርጋ ኩሉ ክበሃል ይኽእል እዩ። ብዘካ ኣብ ሓንቲ ናይ ደቂ ኣንስትዮ ጥራይ ነቲ ዝተረፈ ውድድራት ግን ሙሉእ ሙሉእ ተዓዋዊተሉ ወፅእ ኣለኹ። ዝዓበየ ካብኡ ከዓ ከይተሰዕራ ንንዋንጫ ዝበፅሓ ከዓ 2 ጋንታ ናተየ ናብቲ ውድድር ተጋጢመን ነይረ። ስለዚ ፅቡቅ ዘሐጉስ ነገር እዩ ነይሩ። ሕጂ እንታይ ቀንዲ ተፃዊታና ዝኾነ ጀብሪል እሱ ምውፅኡ ቅርብ ነቶም ጋንታ ቅርብ ሓድጎፅጎፅ ኣቢልዎም ነይሩ። ዳሕራይ ግን መሊሶም ናብ ፀወታ ተመሊሶም ነቲ ፀወታ ካ መጨረሻ ተዓዊትናሉ ኣለና። ዘሐጉስ ነገር ግን እንታይ እዩ ነዚ ኩሉ ውድድራት ኣብ ታሪክ ኩዕሾ ሰክዔት ኤርትራ ተራእዩ ዘይፈልጥ 148 117 115 124 እንዳኣተው እዮም ነቲ ናይ ዋንጫ ወሲዶሞ ብፍላይ ሳዋ ትራክ ማለት እዩ። ሕጂ እቲ ዝነበረ ፀወታ ኣብ ናይ ዋንጫ ምዃኑ ቅርብ ሚዛን ጎዲልዎ ነይሩ ክኸውን ይኽእል እዩ ወይ ኣብ ስኮር ግን ትዛዓበየት ምዕዋ

0: ናይ ስኻ ኣዝዩ ዘሐጉስ ነገር እዩ። ንብምሎም ኣፍቀርቲ ኩዕሾ ሰኪዔት በዛ ኣጋጣሚ እዚ ዓቕሞም ክሕግዙ ክድግፉን እየ ዝላቦ። ስፖርት ከዓ ካብ ዘለናየን ላዕሊ ንክነበርትዖን ክንሕይሎን ከዓ ንሕና ከዓ ክንሰርሕ ኢና ማለት እዩ።
1: ኣብ ቻይና ኣብ ምክያድ ዝቐንየ ዙር ማግኒፊሸንት ኩንሃይ ቀዳም ብሻምናይ መድረኹ ተዛዚሙ ሄኖክ ሙሉ ብርሃን ቀጠልያ ናይ ነጥቢ ማልያ ተዓዊቱ።
2: ኤርትራዊ ፕሮፌሽናል ተቀዳዳማይ ክለብ ካዛኪስታናዊቲ ክለብ ኣስታና ሄኖክ ሙሉ ብርሃን ዝሓለፈ ቀዳም ኣብ ዝተዛዘመ ዙር ማግኒፊሸንት ኦፍ ቂንግ ሃይ 226 ዓዋት ቀጠልያ ማልያ ኮይኑ ሄኖክ ሙሉ ብርሃን ኣብ ናይ መወዳእታ ምድርኽ ተቐዳድምቲ ካብ ሽያ ዘንተበጊዛ ብቂንግ ሃይሌክ ሴኒክ ኤርያ ዝተዛዘምት 146 ኪሎ ሜትር ርሕቀት ዝነበራ ሻምኒትን ዛዛሚትን መድረኽ ሻርሻ ደረጃ ብምሓዝ እዩ ውድድሩ ዛዚሙ። ኣብ ናይ ነጥቢ ውድድር ብ63 ነጥቢ ዕወት ብምዃኑ ድማ ተሸላሚ ቀጠልያ ማልያ ናይዚ ውድድር ኮይኑ ሄኖክ ሙሉ ብርሃን ኣብ ሳልሳይ ምድርኽ ናይዚ ውድድር ናይ መድረኽ ዓወት መዝጊብ ምንባሩ ዝከር ኮይኑ ኣብ ናይ ግዜ እውን ካብ ዕወት ናይዚ ውድድር ዝኾነ ኢኳደራዊ ጆናታን ክሌቨር ካሴዶ 15 ካይታ ብምርሓድ ሳልሳይ ደረጃ ሒዙ ንውድድሩ ፈጺሙ ብ24 ሰዓታትን 23 ደቓይቕን 26 ካይታትን ብዝኾነ ግዜ ድማ ብዩሳይ ዝተሓዘሉ 140 ነጥቢ ብምካብ ብሉፅ ውፅኢት ከመዝግብ እንከሎ ኣብ ናይ ኣንበሳ ዓቐበት እውን እዚ ኤርትራዊ ብ16 ነጥቢ ሳልሳይ ደረጃ ብምሓዝ ኣብ ሰለስትኡ ማልያታት ናብ ፖድዮም ብምድያ ባርስ ተሰሪሑ። ኣብዚ ውድድር ክሳተፍ ዝቕንየ ምስ እስጳኛት ክለብ ቦርጎስ ብምኻድ ዝፃወት ዘሎ ሻምፒዮን ኣፍሪቃ 2025 ኦሎምፒካዊ መራዊ ቅዱስ ኣብቲ መድረኽ ካብ ዕውት ግዜ ከይከሰረ መበሳሰን 7 ተርታ ብምሓዝ ንውድድሩ ፈጺሙ። ብሓፈሻ ግን እዚ ተቐዳድማይ ካብ ናይ ግዜ ካብ ዕውት ናይ ዝውድድር ብ26 ደቓይቕን 54 ካይታትን ብዝኾነ ግዜ ድሒሩ መበሳሳ ደረጃ ብምሓዝ ኣዝዩም ኣሎ። ኣብ ናይ ዓቐበት ወዲ ክለቡ ንሄኖክ ዝኾነ እስጳኛዊ ክሪስቲያን ሮድሪገስ ብ18 ነጥቢ ክዕወት እንከሎ ብጋንታ ኸ ኢጣልያዊት ክለብ ባርዲያኒ ሲኤስኤፍ ብ73 ሰዓታትን 23 ደቓይቕን 9 ካይታትን ክትዕወት ናይ ሄኖክ ኣስታና ድማ ካብዛ ክለብ ብ13 ደቕን 51 ካይታትን ድሒራ ካልኣይ ደረጃ ብምሓዝ ንውድድራ ክዛዝም ናይ መርሃዊ ቦርጎስ ብ27 ደቓይቕን 39 ካይታትን ብምድሓር 7 ደረጃ ሒዛ ንውድድራ ፈጺማ። ዙር ማግኒፊሰንት ኦፍ ቂንግ ሃይ ኣብ ኣህጉር ኤስያ ካብ ዝካየዱ ውድዳት ብሽክለታ ብዕቤቱ ኣብ ቅድሚት ዝስራዕ እዩ።
1: ቱር ደ ፍራንስ ትማለ ሰንበት መበል 15 መድረኹ ቀጺሉ ረሜኮ ኤቮኖፐል ንታደይ ፖጓቻን ኢሳቅ ደልቴሮን ረቲዑ ናይ መድረኽ ዓወት ከመዝግብ እንከሎ ዮናስ ቢንጌጋድ ብሰንኪ ዘጋጠሙ ሓደጋ ምውዳቕ ካብዚ ውድድር ተኣልዩ።
3: ሎሚ ሶኒ ናብ ካልኣይ ናይ ዕረፍቲ መዓልቱ ዝቕንዕ ቱር ደ ፍራንስ ማለት ሰንበት 19 ሓምለ መበል 15 መድረኹ ቀጺሉ ተኸይዱ። ኣብዛ መድረኽ ድማ ተቐዳደምቲ 183.9 ኪሎ ሜትር ዝርሕቐታ ውድድሮም ኣካይዶም። ኣብ 17.3 ኪሎ ሜትር ኣብ ዝነበረት ናይ መንጎ ቅጽበታዊ ውድድር ያስፐር ፊሊፕሰን ቀዲሙ ሕንጻት ብምርጋጽ 25 ነጥቢ ወሲዱ። ብኣሜሪካዊ ኩን ሲሞንስ ናይ ሊድ ኣውት ሓገዝ ዝረኸበ ወናኒ ቀጠልያ ማልያ ማደስ ፔደርሰን 20፣ ማክስ ካንተር 16፣ ቢንያም ግርማይ ድማ ራብዓይ ተርታ ብምሓዝ 14 ነጥቢ ወሲዱ። ጸወታ ንኽዛዘም 22 ኪሎ ሜትር ምስ ተረፎ ንዝሓለፉ 14 መድረኻትን ክሳብ መወዳእታ ናይዚ ውድድር ኣብ ዝህሉ መዓልትታት ዝጥቕልል ዓብ ዝያን ኣጋጢሙ። ብደረጃ ዓለም ኣብዚ ግዜ ንታደይ ፖጓቻ ክወዳደሮ ዝኽእል እንኮ ተቐዳማይ ዝኾነ ዴንማርካዊ ዮናስ ቪንጌጋድ ኣብ ምዕጻፍ ኣንጎሎ ብኸቢድ ወዲቑ። ሓካይም ዝቕጽል እንተዳ ኮይኑ ኣድላይ ሕክምናዊ ሓገዝ እኳ እንተገበረሉ ኣብ የማናይ ኢዶ ዝሰዓበ ከቢድ ሓደጋ ግን ውድድሩ ኣቋሪጹ ኣብ ኣምቡላንስ ተጻዒኑ ኣድላይ ተወሳኺ ሕክምና ንምርካብ ናብ ሆስፒታል ኣቕኒዑ። ኣብ መወዳእታ ንዝሃደማ ጉጅለታት ለቒሞም ኣብ መወዳእታ ዝተረኸቡ ታደይ ፖጓቻ፣ ሬሜኮ ኤቨኖፐልን ኢሳቅ ደልቴሮን ኮይኖም ኣብዛ መድረኽ ድማ ብሉፅ ብቕዓት ዘንጸባረቐ ሬሜኮ ኤቨኖፐል ካብ ፖጓቻን ደልቴሮን ንዝመጾ ዝነበረ ጸቕጢ በዲሁ ንውድድሩ ብ4 ሰዓትን 23 ደቂቕን 9 ካልኢትን ብምዝዛም ዕውት መበል 15 መድረኽ ቱር ደ ፍራንስ ኮይኑ ፖጓቻ ብተመሳሳሊ ግዜ ካልኣይ ኢሳቅ ደልትሮ ብ6 ካልኢት ድሒሩ ሳልሳይ ተርታ ሒዙ። ኣባል ኤንኤስኤን ኤርትራዊ ቢንያም ግርማይ ካብ ዕውት መድረኽ ብ37 ደቂቕን 51 ካልኢትን ድሒሩ መበል 159 ተርታ ሒዙ ሕንጻጽ ርጊጹ። በዚ መሰረት ሎቬንያዊ ሻምፒዮን ዓለም ታደይ ፖጓቻ ብ55 ሰዓትን 41 ደቂቕን 31 ካልኢትን ንቱር ደ ፍራንስ መሪሑ ናብ ሳልሳይን ናይ መወዳእታን ሰሙን ኣቕኒዑሎ። ዕውት መድረኽ ሬሜኮ ኤቨኖፐል ድማ ንቦታቲ ብመሃረምቲ ካብ ዝውድድር ወፃኢ ዝኾነ ዮናስ ቪንጌጋር ተኪኡ ካብ ፖጓቻ ብ5 ደቂቕ ድሒሩ ናብ ካልኣይ ተርታ ደይቡ።

0: ብነጥቢ ዴንማርካዊ ማድስ ፔደርሰን ብ417 ነጥቢ ቀዳማይ ኮይኑ ይመራሕ ኣሎ። ያስፐር ፊሊፕሰን ብ386 ነጥቢ ክፅሎ ቢንያም ግርማይ ብ361 ነጥቢ ሳልሳይ ተርታሒዙሎ። ታደይ ፖጋቻ ብ52 ነጥቢ መሪሕነት ኣንበሳ ዓቐብ ኣስፊሑ። ብጋንታ ሊድል ትሬክ ቀዳመይቲ ኮይና ትመርሓላ። ቱር ደ ፍራንስ ሎሚ ኣብ ዕረፍቲ ውዒሉ ጽባሕ ብናይ ውልቂ ናይ ግዜ ውድድር ክቕጽል እዩ።
1: Está forzando la máquina Isaac del Toro, quiere intentar llevar al límite a Remco Evenepoel, pero tiene buena cara el belga, lo va a aprovechar, sprint a 200 metros de meta, Remco sale a cerrar la diferencia, el maillot amarillo Tadej Pogačar, puede ser una nueva victoria para el esloveno, puede ser la primera etapa de montaña para Remco, sigue sprintando Remco sin sentarse, no va a poder Pogačar, ojo, victoria para Remco Evenepoel en plató de sol a sol. Isaac del Toro es tercero. Y trabajo descomunal de Seisas con Lipovic a su rueda, 58 segundos. Le ha costado, es el peor parado del día, ¿eh? Ha sufrido mucho el ciclista español, se va a dejar 2 minutos Juan Ayuso en la línea de meta.
2: Grande.
1: Una victoria de una importancia inimaginable. Remco Evenepoel suma su tercera etapa en el Tour, pero la primera, que no es una contrarreloj. Roto de emoción, esto significa muchísimo para el belga.
3: Oh,
1: es increíble. Remco Evenepoel no solo ha conseguido la primera victoria de Red Bull Bora en la edición 26, sino la primera del equipo en el Tour en 3 años. El UAE completa el podio. Seisas y Lipovic, los mejores del resto, a casi un minuto.
0: ብፌደሬሽን ኩዕሶ መርበብ ዝዋደቡ ተወዲቡ ን6 መዓልትታት ክካየድ ዝቐነየ ግጥማት ኩዕሶ መርበብ ተዛዚሙ። ብፌደሬሽን ኩዕሶ መርበብ ዝዋደቡ ተወዲቡ ን6 መዓልትታት ክካየድ ዝቐነየ ግጥማት ኩዕሶ መርበብ ተዛዚሙ። እቲ ኣብ ከተማ መንደፈራ ክካየድ ዝቐነየ ካልኣይ ዲቪዥን ግጥማት ኩዕሶ መርበብ ደቂ ተባዕትዮ ካብ 5 ንኡሳን ዞባታት ዝዋደቡ ማለት ካብ እምኒ ሓይሊ፣ ሰንዓፈ፣ ደቂ ምሓረ፣ ዓዲ ቀይሕ፣ ማይምነ ዝመፁ ኣስታት 160 ተፃወትን ኣሌትን ከም ተሳተፉ ተፈሊጡ። ኣብቲ ዳይረክተር ጀነራል ክፍሊ ባህሊ ስፖርትን ዞባ ደቡብ ኣቶ ኣብርሃም ዮሃንስ ኣብ ማሓደርቲ ንኡሳን ዞባታት ሓለፍቲ ጨናፍረን ዞባ ደቡብ ዝተረኽብሉ መዛዘሚ ዕለት ቃል ዘስምዐ ኣብ ወንበር ኩዕሶ መርበብ መምህር ዮሴፍ ዘርኣይ እቲ ክካየድ ዝቐነየ ውርድር ብሓፈሻ ጋንታታት ሓበራዊ ተመክሮን ሓድነትን ጥምረትን ዝዕብያሉ ከም ዝነበረን ብሓበን ክግለፅ ዝግብኦ ጋንታታት ድማ ዝለዓለ ናይ ተወዳዳርነት መንፈስ ከም ዘርኣያን ሓቢሮም። ኣብ ፍጻመ ዝተረኸባ ጋንታታት ደቂ ምሓረን እምኒ ሓይልን ክኾናን ከለዋ ጋንታ እምኒ ሓይሊ ድማ 3-2 ብዝኾነ ውፅኢት ረቲዓ ቀዳሚት ኮይና ኣብቲ ዕለት ኣበርክቶን ዝገበሩ ትካላት ናይ ምስጋና ሰርቲፊኬት ክወሃብ እንከሎ ልዑል ብቕዓት ንዘርኣይ ተፃወቱ ድማ ናይ መዳልያ ሽልማት ተዓዲሉ። ብድምር ውፅኢት ድማ ቀዳመይቲ እምኒ ሓይሊ ወርቅ መዳልያን ዓባይ ዋንጫን 8,000 ናቕፋን፣ ካልአይቲ ደቂ ምሓረ ብሩር መዳልያን 6,000 ናቕፋን፣ ሳልሰይቲ ዓዲ ቀይሕ ንሓስ መዳልያን 4,000 ናቕፋን ካብ ናይቲ ዕለት ናይ ክብሪ ዕዱማ ተቐቢለን። ኣብ ከተማ ዓዲ ቀይሕ ን5 ሰናበቲ ክካየድ ዝፀንሐ ውርድራት ቅድም ብሽክለታ ብ19 ሓምለ ተዛዚሙ።
4: ኣብ ከተማ ዓዲ ቀይሕ ን5 ሰናበቲ ክካየድ ዝፀንሐ ውርድራት ቅድም ብሽክለታ ብ19 ሓምለ ተዛዚሙ። እዚ ን5 ሰናበቲ ክካየድ ዝፀንሐ ኣብ መንጎ 4 ምምሕዳር ከባቢታት ሃዳሙ፣ ሕሽመለ፣ ሓይነባን፣ ዑናቡርን ኡዘባ ሰንዓፈን ሳተፉ ዝነበራ ውርድራት ኣብ ዞባ ንዝካየድ ውርድር መዳለዊ ኮይኑ ዝተካየደ ብ19 ሓምለ ብዙሓት ኣፍቀርቲ ስፖርት ዝተኻፈልዎ ኣጋጣሚ ተዛዚሙ። ኣብቲ ን5 ሰናበቲ ብውህሉል ነጥቢ ዕውታት ዝኾኑ ካብ ኢድ ኣመሓዳሪ ንኡዞባ ኣቶ ሃብታይ ተስፋስ ግን ካልኦት ሓለፍትን ሽልማቶም ወሲዶም። ኣብ ደቂ ኣንስትዮ ቀዳሜይቲ ዘቢብ ተስፋ ጋብር ካብ ሕሽመለ፣ ካልአይቲ ኤልዳና ክብሮም ካብ ሓይነባ፣ ሳልሰይቲ ማዓድን ሙልጌታ ካብ ንኡዞባ ዝሰንዓፈ፣ ካብ ንኣሽቱ ቀዳማይ ዮስያስ ዓገሶም፣ ካልኣይ ነቢ ኣማን፣ ሳልሳይ ተስፋ ኣለም ደበሳይ፣ ራብዓይ ሚልዮን ሙሉ። ኣብ ማእከሎት ቀዳማይ ናኦድ ኣታክልቲ ካብ ዑናቡር፣ ካልኣይ መርሃዊ ኣባዲ ካብ ሓይነባ፣ ሳልሳይ ፊሊሞን ፍሬዘር ካብ ዑናቡር። ኣብ ዓበይቲ ቀዳማይ ዲቪዥን ቀዳማይ ናኦድ ሃብተ ገብርኤል ካብ ሓይነባ፣ ካልኣይ ዮሴፍ ለገሰ ካብ ሃዳሙ፣ ሳልሳይ ሰነድ ዘርኣይ ካብ ዑናቡር። ብጋንታ ኣብ ማእከሎትን ኣብ ዓበይትን ምምሕዳር ከባቢ ዑናቡር ቀዳመይቲ ኮይና ተዓዊታ።
0: 3 ዲቪዥናት ዝጥርንፍ ግጥማት ኩዕሶ እግሪ ንኡዞባ ጊንዳ ኣብ ዝሓለፉ 2 ሳምንታት ቀፂሩ ተኻይዱ።
5: 3 ዲቪዥናት ዝጥርንፍ ግጥማት ኩዕሶ እግሪ ንኡዞባ ጊንዳ ኣብ ዝሓለፈ ሳምንታት እውን ቀፂሉ ነይሩ። በዚ መሰረት ክለብ ሰገን ዶንጎሎ ንኢራብ 5 ባዶክ ረትዓን ከላ ክለብ ዓዋተ ንቀይሕ ባሕሪ ብጎደሎ ተፃወቲ 7 ብባዶ ወፂዓታ። ኣብ ዝቐፀለ ፀወታ ምስ ንዕዘብ ድማ

0: ክለባ ቡራይን ክለብ ልምዓት ክልተ ባዶ ክትቀፅሓን ከላ ኣብ ክለባት ቢ ድማ ሕፁፅ ንቀይሕ ባሕሪ ክልተ ባዶ ደንደን ምስ ኣላህሊ ሓደ ብሓደ ከምኡ ድማ ለዓውዳ ምስ ዓዋታ ሓደ ብሓደ ተፈላለየን ብዘይካዚ ክልተ ጋንታታት ደቂ ኣንስትዮ ማለት ክለብ ሰማዕታት ግንባር ጊንዳዕ ኣብ ልዕሊ መጋጥምታ ክለብ ናፅነት ክልተ ብሓደ ተዓዊታ በዚ መሰረት ክለብ ባቡራይ ንፀንሓ 9 ነጥቢ ዓቂባ ንክለብ ልምዓት ብምርትዓ ነጥባ ናብ 12 ኣበሪኻቶ ትርከብ ኣቐዲማ ብክለብ ሰገን ዶንጎሎ ኣብ ቅድሚ ደገፍታ ገፊሕ ስዕረ ዝተቐበለት ዓዋተ ምስ ቀሕ ባሕር ብገደሎ 8 ተፃወቲ ኣብ ዘካየድቶ ፆታ ብገፊሕ 7 ባዶ ረቲዓ ብምውፃእ ግን ዝፀንሐ ሃጓፋት ኣማሓይሻቱ እያ ክለባት ልምዓትን ኢራብን ኣብ ዝተሰርዐ ናይ ዙርያ ፆታታት ብምዛመን ክወፃ ከለዋ ዝተረፋ ክለባት ባቡራይ ምስ ቀሕ ባሕሪ መደርባ ምስ ዓዋተ ኣላህሊ ምስ ሰገን ዶንጎሎ ናይ መወዳእታ መወሳኒ ግጥማት ከካይዳ ምዃንን ካብቲ ፌደሬሽን ዝተረኸበ ሓበሬታ ኣብሪሁኣሎ ናይ ካልኣይ ዲቪዥን ብዝምልከት ድማ ቀሕ ባሕሪ ምስ ኣላህሊ ባቡራይ ድማ ምስ ኣብ ዝመፅእ ምሕላፋ ምስ ዘረጋገፀት ክለብ ክትገጥም ምዃና እውን ተፈሊጡሎም
1: ንዝሓለፉ 39 መዓልትታት ብእንጋድነት ሰለስተ ሃገራት ኣብ ምክያድ ፀንሐ ዋንጫ ዓለም ትማሊ ምሸት ብዓወት ስጳኛ ፍፃመ ረኺቦም ሮድሪ ብሉፅ ተፃዋታይ ናይዚ ውድድር ብምዃን ተሸሊሙ
2: ኣብዚ ትማል ዝተካየደ ናይ ፍፃመ ግጥም ኣርጀንቲና ናይ ዝሓለፈ ውድድር ክብረ ንምዕቃብ እስጳኛ ድማ 2010 ንካልኣይ ግዜያ ንዋንጫ ዓለም ንምዕታር ዘካየደ ግጥም ብምዃን ይፈሊሙ ቅድሚ ምጅማር ፀወታ ኣርጀንቲና ልዕሊ እስጳኛ ዝያዳ ናይ ዓወት ተኽእሎ ተዋሂብዋ ብመለስያ ተፃወቲ ዝተኸበት እስጳኛ ካብ ቀዳሚ ተኸሊ ናይቲ ግጥም ኣትሒዛ ንፀወታ ክትቋፅሮ ይተሸገረትን ነቲ ዝነበረ ዕብላለ ምስ እንዕዘብ እስጳኛ ክትፀወት ኣርጀንቲና ድማ ደው ከተብሎም ዝመፀት ዝመስል ትርኢት እዩ ሒዙ ቀሪቡ ቀዳመይቲ ፈተነ ናይ ዝግጥም ኣብ መበል 25 ደቕብ ብመንገዲ ወደ 19 ዓመት ላሚን ያማል ዝተካየደት ነይራ እዚ ናይ ፍፃመ ግጥም ብሚዛን ሓንቲ ጋንታ ተባሒቱ ንዕረፍቲ ብዘይሸቶ ባዶ ባዶ ምሪሑ ኣብ ዕረፍቲ ከም ሻኪራ ጀስቲን ቤይበር ማዶናን ዝኣመሰሉ ዓበይቲ ስነ ጥበበኛታት ዝረኣይዎ ምርኢት ድማ እንተፃወቲ ንኣስታት 27 ደቓይቕ ይዕሪፎም ናብ ፀወታ ክምለሱ ገይርዎም ድሕሪ ዕረፍቲ እስጳኛ ካብዚ ዓብላቶ ዘምሴት ፀወታ ዓወት ሒዛ ንምውፃም ዝካየደቶ ቀፅልቲ ፈተነታት ብሓላውልዳት ኣርጀንቲና ኤሚልያኖ ማርቲነዝ ክትዕገታምስያ ብፍላይ ኣብ መወዳእታ ደቓይቕ ናይ ምድብ ሰዓት ናይ ያማል ነፃ ቅላዕን ናይ ኒኮ ዊልያምስ ብርእሱ ጨሊፉ ዘካየደ ፈተነ ዘድሓነሉ መንገዲ ሃገሩ ኣብ ፀወታ ክትቅፅል ልዑል ኣስተዋፅኦ ዝገበረ ነይሩ ኣብ ተወሳኺ ደቂ ኢንዞ ፈርናንደዝ ኣብ ልዕሊ ኩባርሲ ብሰርሖ በደል ብክልተ ብጫ ብቀይሕ ካርድ ካብ ሜዳ ተሰናቢቶም ኣርጀንቲና ድማ ብጎደሎ ተፃወቲ ነታ ንኡሽተይ ሃገር ኣምሲላታ ዘምስየት እስጳኛ ኣብ ተወሳኺ 30 ደቃይቅ ክትፋለማ ተቐሲባ ኣብ ታሪክ ናይ ፍፃመ ግጥም ዋንጫ ዓለም 6 ቀይሕ ካርድ ተራእዮም ካብዚኦም እቶም 3 ተፃወቲ ኣርጀንቲና ዝወሰድዎን ካርድታት እየን ቅድሚ ኢንዞ ፈርናንደስ ኣብ ዋንጫ ዓለም 1990 ፔድሮ ሞንዞን ጉስታቨ ደዞትን ቀይሕ ካርድ ተራእይዎም ዝነበረ ተፃወቲ ኣርጀንቲና እዮም ቀዳሞት 15 ደቂቕ እውን ሸቶ ይተራእዩን ክሳብ ዝህሞት ኣርጀንቲና የትረፍ ዕላማ ክትወቅዕ ትጥቀስ ፈተነ እውን ኣይገበረትን ተፃወቲ ንዝተረፈ 15 ደቃይቕ ንምምላእ ናብ ሜዳ ኣብ ዝተመልስሉ ኣብ መበል 16 ደቂቕ ፌራን ቶረስ ካብ ኒኮ ዊልያምስ ንዝተላኸት ክዕሶ ናብ ሸቶ ብምቕያር ንዓመታት ዝከረላ መዕወቲት ሸቶ ናይ ዝግጥም ክትከውን ትኽእል ሸቶ መዝጊቦም ኣርጀንቲና ኣብ ዝግጥም ንፈለማ ግዜ ዘካየደታ ፈተነ ብመንገዲ ሊዮኔል ሜሲ ኣብ መበል 117 ደቂቕ ዘካየደታ እያ እቲ ካልኣይቲ ፈተነ ድማ ወዲ ዲያጎ ሲሞነ ኣብ ምዉት ሰዓት ላዕሊ ዝወፀት ፈተነ ዘካየደ እያ ኣርጀንቲና ንዝግጥም ናብቲ ከርባሓ ዝኽእል ፍጹም ቅላዕ ናይ ምውሳድ ፃዕራ ፈሽልዋ ብስጳኛ ሓደ ባዶ ተረቲዓ ክብራ ንስጳኛ ረኪባ ናይ ፍጻመ ግጥም ዋንጫ ዓለም ካብ ምድብ 9 ደቂቕ ሓሊፉ ናብ ተወሰኺ ደቂቕ ከኣቱ ኣብ ዝሓለፉ 6 ውድድራቱ ንሓምሻይ ግዜ እዩ
3: And it's a credit to the way they defended with that type of intensity and commitment that you've got you're feeling right now if you're Spain. How do we find a way? And if we don't find a way, I guarantee you going to penalties, they will feel like it's Argentina's momentum.
4: Poro chance to cross, hooks it in. Williams barely knocks it down. It's free! It's a goal! It's Ferran Torres!
3: This ball comes through from deep.

ባርከ ዝኸበርኩም ተኸታተልቲ ናይ ሎም ሰሙን ትሕዝቶና ኣብዚ ዛዚብና ኣለና። ዝመፅእ ሰሙን ብካልእ ትሕዝቶ ክሳብ ንምለሰኩም ሰናይ ቅነ

0: ኤርትራውያን ነበርቲ ዓባይ ብሪጣንያ ዓመታዊ ፌስቲቫሎም ብዓበ ድምቀት ኣካይዶም። ሃገራዊ ባንክ ደም ኤርትራ እኹልን ውሕስን ቀረብ ደም ንምርግጋፅ ዝምስገን ንጥፈታት ከም ዘሰላሰለ ገሊፆም። ጃፓን ብመንገዲ ዩክሬን ኣንጻር ሃገሩ ትውስዶ ዘላ ስጉምቲ ብህፁፅ ከተቋርጾ መንግስቲ ሩስያ ፀዊዖም። መሻርክቲ ሃገራት ምዕራብ ኣፍሪቃ ሽበራ ንምቅላስ ዘካይዶ ፃዕሪ ክሕይል ኒጀር ፀዊዓ። ኢራቅን ሶርያን ኣብ ምምዕባል ፅላት ንዳድን ባህርያ ወጋዝን ክተሓጋገዛ ዝኽእለን ናይ ምርዳእ መዘከር ተፈራሪመን። ዘርዘር ዜና ዞባ ደቡባዊ ቀይሕ ባሕሪ ኣብ ፌስቲቫል ኤርትራ 2026 ምስ ባሕራውን ምድራውን ፀጋታት ዘላሊ ትሕዝቶ ሒዙ ቀሪቡ ከም ዘሎ ካብ ወደብቲ ትካላት ዝተረኸበ ሓበሬታ ኣፍሊጦም። ወኪል ኤሪና ዒሴ መሓመድ ብመልክዕ ፀብጻብ ዘዳለዎ ትሕዝቶ ኣሎ። ሚካኤል ሓርጉ ካረባዮም።
1: ዞባ ደቡባዊ ቀይሕ ባሕሪ 18 ሓምለ ኣብ ዝተኸፍተ ሃገራዊ ፌስቲቫል ኤርትራ 2026 ምስ ባሕራውን ምድራውን ፀጋታት ዘላለ ትሕዝቶ ቀሪቡ ከም ዘሎ ዋና ዳይረክተር ክፍሊ ባህልን ስፖርትን ወይዘሮ ሃዋ መሓመድ ገሊጻ። ብመሰረተ ሓበሬታ ኣብ ቁሸት መነባብሮን ድኮና ባይትን ኣብ ገማግም ባሕሪ ብምክፋፍ ዓሳ ከምኡ ውን ኣብ በረኽትን ሓውሲ ከበሳዊ ባህሪ ዘለዎምን ከባቢታት ብሞጋሰ ናይ ዝናበሩ ተወለድቲ ብሄረ ዓፋር ዕለታዊ ሂወት ዘንፀባርቕ ትሕዝቶ ቀሪቡ ኣሎ። ብዘካዚ ዋይዳል ዝበሃል ያታዊ መቓብር፣ ማብሎ ዝበሃል ኣፈታት ሓግርጭት፣ ሪፎ ዝበሃል ባህላዊ ወግዒ ከምኡውን ስነ ስርዓት መርዓን ሕፅኖትን ዝርከቦ ሃብታም ትሕዝቶ ነቲ ዞባ ፍሉይነት ዝህብ እዩ። ኣብ ትልሂትን ምልከት መሳርሒታት ሙዚቃን ድማ ሓደስቲ ዝርከቦም 18 ዓይነታት ትልሂት መበቀላውነቶም ከጥፉ ብመሳጥን ሰሓብን ኣገባብ ይቐርብሉ። ወይዘሮ ሃዋ መሓመድ ወሲኻ ባሕራውን ምድራውን ፀጋታት ዞባ በቲ ሓደ ዝርግዕን ተጠቃምነትን ትካላት ማሕበራዊ ኣገልግሎት ድማ በቲ ካልእ ዘላለ ትሕዝቶታት ኣብ ኣዳራሽ ምርኢት ቅድሚ ነዊሕ ዓመታት ንዝነበረ ኣጠቓቕማን ኣተዓቓቕባን ኣግራብ ዝትርኽ ኣፋዊ ያታኻ ብድራማዊ መልክዕ ይቐርብ ከም ዘሎ ኣብሪሃ። ኣብ መወዳእታ ባህላዊ ትሕዝቶታት ኣብ ምእካብ ከምኡ ውን ነቲ ዝተኣከበ ኣብ ምልላይ ንዝነጥፉ ዘሎ መንስያት ሞጊሳ።
0: ናብ ካብ ዓባይ ብሪጣንያ ዝመፀና ዜናዊ ፀብጻብ ምስ ንሰግር ድማ ኤርትራውያን ነበርቲ ዓባይ ብሪጣንያ ኣብ ዝሓለፈ ቀዳመ ሰንበት ዓመታዊ ፌስቲቫሎም ብድምቀት ኣካይዶም። ካብቲ ቦታ ዝበፅሓና ትሕዝቶ ብመልክዕ ፀብጻብ ተወሃሂድሎ ጴጥሮስ መንግስት ክቕረቦ እዩ።
2: ኤርትራውያን ነበርቲ ዓባይ ብሪጣንያ ፅንዓትና ዋሕስና ብዝብል ቴማ ዓመታዊ ፌስቲቫሎም ብ1819 ሓምለ ኣብ ከተማ ቸልምስፎርድ ብድምቀት ኣካይዶም። ኣብቲ ብፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ዓባይ ብሪጣንያን ኣየርላንድን ኣቶ ሳልሕ ዓብደላ ዝተኸፍተ ዓመታዊ ሃገራዊ ምትእኽኻብ ኣብ ዝተፈላለያ ከተማታት ዝቕመጡ ዜጋታት ብደረጃ ማሕበረ ኮማቶም ተወዲቦምን ብምስሊ 9 ብሄራትና ዝተደኮነ ዳሳት ደኪኖምን ንኤርትራዊ መንነት ባህልን ታሪክን ዘንፀባርቕ ምዕሩቕ ምሕትሕዝቶታት ኣቕሪቦም። ብዘካዚ ጨንፈር ሃማደ ንማዕርነት ኤርትራዊት ጓል ኣንስተይቲ ብተኸፋልነታ ኣብ ስራሕ ዝገልጽ ምርኢት ቁሸታት ህፃናት ሕድርን መንእሰያትን ከምኡውን ብኤርትራውያን ዝውነን ንግዳዊ ትካላት ዝተፈላለየ ትሕዝቶታት ብምቕራብ ንፌስቲቫል ድምቀት ወሲኾምሉ። ኣቦ እምበር ሃገራዊ ሽማግላ ዓባይ ብሪጣንያ ኣቶ ኣሕመድ ማሕሙድ ብትሕዝቶን ኣቀራርቡኡን ፍሉይ ፌስቲቫል ምቕራቡ ንኩሎም ውዳቤታት ማሕበራትን ማሕበረኮማትን ምስጋን ኣቕሪቡ። ሓላፊ ህዝባውን ኮማውን ጉዳያት ኣቶ ተወልደ ዮሃንስ ብወገኑ ፌስቲቫላትና ኤርትራዊ ሃገራዊ መንነት ዝግለጸሉን ዝደምቀሉን ኤርትራ ከም ሃገርን ህዝብን ወፃእተኛታት እትላለየሉ ቆልዑን መንእሰያትን ምስ ባህሎምን ህዝቦምን ዝላለይሉ ኤርትራዊ ክብርታትን ኮማዊ ንጥፈታትን ዝፅምበለሉ ከምኡውን ሓድነትን ስኒትን ህዝብና ዝድልለሉ ናይ መብፅዓን ዝኽርን ኣጋጣሚ ከም ዝኾነ ገሊጹ። ፈጻሚ ጉዳያት ኤምባሲ ኤርትራ ኣቶ ሳልሕ ዓብደላ ንኩሉ ኩነታት ሃገርናን ዞባናን ኣመልኪቱ ንተሳተፍቲ ኣብ ዘካየዶ ሰሚናር ኤርትራ ንኩሉ ናይ ግዳም ተፃብኦታት እናመከተት ኣብቲ ተሃዋስ ዞባ ሰላምን ርግኣታን ከተውሕስ ከምኡውን ኣብ ልምዓትን ህንፀትን ሃገር ብቐሊሉ ዘይጥመት ገስጋስ ከተመዝግብ ክኢላ ከም ዘላ ብሰፊሕ ሕብሪሁ። ኣብ መወዳእታ ካብ ዝተፈላለያ ዩኒቨርስታት ብቀዳማይን ካልኣይን ዲግሪ ከምኡውን ብማዕርግ ዶክትሬት ንዝተመረቑ መንእስያት ሽልማት ተዓዲሉ።
0: ኣብ ንኡስ ዞባ እምኒ ሓይሊ ኣብ ዓመተ ትምህርቲ 2025-2026 ኣብ ምሕያል ኣገልግሎት ቅድመ ትምህርቲ ውፅኢታዊ ስራሕ ከም እተዓመ ሱፐርቫይዘር

0: መዋእለ ህፃናት ገሊፆም። ንሳቶም ኣብ ሓበሬቶኦም መንግስቲ ኣገዳስነት ቅድመ ትምህርቲ ብምግንዛብ ምስ ሕብረተሰብ ተሓባቢሩ ብዘካይዶ ዘሎ ንጥፈታት ኣብ 2025 ኣብ ኩለን ምምሕደራት ከባቢ ትካላት ቅድመ ትምህርቲ ከም ዝተሃንፀ ኣብሪሆም። ሕድሚ ሕጂ መዋእለ ህፃናት ውሕዳ ስለ ዝነበራ ተሳታፍነት እውን ብኡ መንፅር ትሑት ምንባር ብምጥቃስ ኣብ ዝመፅእ ዓመት ኣብ ነፍሲ ወከፍ ዓዲ ክተኣታቶ መደብ ከም ዘሎ፣ እዚ ድማ ኣብ ተሳታፍነት ዓበ ኣስተዋፅኦ ከም ዝህልዎ ሓቢሮም። ሓላፊ ትምህርቲ ኣብ ንኡዞባ እምኒ ሓይሊ መምህር ተስፋይ ተኸስተ ኣብ ዝሃቦ ሓበሬታ ኣብ ዓመተ ትምህርቲ 2025-2026 ኣብ 83 ዓድታት ትካላት ቅድመ ትምህርቲ ከም እተኸፍታ፣ እዚ ድማ ካብ ዝሓለፈ ዓመታት ዓብ ፀብለልታ ከም ዘለዎ ብምግላፅ ኣብ ምብራኽ ውፅኢት ትምህርቲ እወንታዊ ፅልዋ ከም ዝፈጠረ ገንዚቦም። ኣብ መወዳእታ ግዜያዊት ኣመሓዳሪት ንኡዞባ እምኒ ሓይሊ ወይዘሮ ትርሓስ ፈቓዱ ኣብዚ ድሮ ተስፋ ሂቡ ዘሎ ኣገልግሎት ቅድመ ትምህርቲ ናይ ምስፋሕ መደብ ህዝቢ ንዝገብሮ ኣበርክቶ ምስጋና ኣቕሪባ። ብኻልእ ወገን ውዳበ ሃገራዊ ማሕበር ደቂ ኣንስትዮ ኤርትራ ኣብ ንኡዞባ እምኒ ሓይሊ መንፈቃዊ ገምጋም ስራሕ ኣብ ዘካየደሉ ኣብ ምሕያል መሳርዑ ዘካይዶ ፃዕሪ ዝምስግን ውፅኢት ከም እተረኽቦ ሓቢሮም። ኣብ ክደብ ዑር ኣብ ዝተኻየደ ኣኼባ ሓላፊት ጨንፈር ሃማድአ ዞባ ደቡብ ወይዘሮ ሰናይት ኣፈወርቂ ውዳበታት ምስፋሕን ንምድልዳልን ሙያዊ ስልጠናታት ምሕያል ወደብቲ ኣካላት ምምልማልን ፖለቲካዊ ንቕሓት ምብራኽን ኣገዳሲ ከም ዝኾነ ገሊጻ። ሃገራዊ ባንክ ደም ኤርትራ ብሰንኪ ዝትካእ ደም ዘይትትካእ ህይወት ንኸይትሓልፍ እኹልን ውሕስን ቀረብ ደም ንምርግጋፅ ኣብ ቀዳማይ መንፈቕ 2026 ዝምስግን ንጥፈታት ከም ዘሰላሰለ ገሊጹ። ወኪል ኤሪና ናዝሬት በይን ተወሳኺ ጸብጻብ ኣለዋ። ዳናይት ገብረ ህይወት ከተቕርቡ እያ።
1: ሃገራዊ ኣገልግሎት ባንክ ደም ኤርትራ እኹልን ውሕስን ቀረብ ደምን ውፅኢት ደምን ንሆስፒታላት ብምርግጋፅ ብሰንኪ ሕፅረት ደም ዘጋጥም ሞትን ስንክልና ንምግታእ ኣብ ቀዳማይ ፍርቂ ዓመት ዝምስገን ንጥፈታት ከም ዘሰላሰለ ገሊጹ። ሓላፊ ሃገራዊ ኣገልግሎት ባንክ ደም ኤርትራ ዶክተር ዮሃንስ ተኸስተኒ ኤሪና ኣብ ዝሃቦ ሓበሬታ ኣብ ልግሲ ደም እቶም ቀንድን ኣገደስትን ነገራት ድልዱል መደባት ልግሲ ደም ብቑዕን ቀጻልን ትካላዊ ኣሰራርሓን ሰፊሕ ማሕበራዊ ተሳትፎን ምዃኖም ብምጥቃስ ኣብ ዝሓለፈ 6 ኣዋርሕ 943 ከረፂት ደም ከም እተለገሰን ካብቲ ዝተሓንፀፀ ውጥን ስራሕ 115 ሚእታዊት ከም እተዓመ ኣብሪሁ። እቲ ቀረብ ምስ ናይ ዝሓለፈ ዓመት ተመሳሳሊ ግዜ ክነፃፀር እንከሎ ብ47.5 ሚእታዊት ወሰኽ ከም ዘረኣየ ብምሕባር 36 ሚእታዊት ንሃገራዊ መወከስ ሆስፒታል ኦሮታ፣ 12.6 ሚእታዊት ንሃገራዊ መወከስ ሆስፒታል ሰንበል፣ 9.6 ሚእታዊት ንሃገራዊ መወከስ ሆስፒታል ሓሊበት፣ 3.6 ሚእታዊት ንዞባዊ መወከስ ሆስፒታል ባፅዕ፣ 6.4 ሚእታዊት ንዞባዊ መወከስ ሆስፒታል መንደፈራ፣ 4.6 ሚእታዊት ድማ ንዞባዊ መወከስ ሆስፒታል ከረን ከም እተመቓርሐን፣ 83.8 ሚእታዊት ካብ ጠለባተን ከም ዘማልአን ኣብሪሁም።
2: ቁፅሪ ዝልገስ ከም ዝኽሉ ሻዕ ንብሎ ካብ ዓመት ናብ ዓመት እንዳወስኸይ ዝኸይደ ኣሎ። ኣብዚ ሕጂ እዋን ኣብዝ ሓለፈ 6 ወርሒ ልዕሊ 9,000 ደም ኣኪምና ካፍቲ ፕላን ወይ ከዓ መደብ ደውፃናዮ 115 ሚእታዊት ዓብዩ ንብል ንኽእል ኢና። ሕጂ ምስቲ ዝበልክዮ 225 ከነፃፃፅሮ እንተደኣ ኮይኑ ብ47.5 ሚእታዊት ወሲኽ ኣሎ። እዚ ከዓ ኣፀቢቑ ናህረ ኣርኢሎ ማለት እዩ።
1: ዶክተር ዮሃንስ ኣስዒቡ ውሕስነት ዝልገስ ደም ንምርግጋፅ መርመራታት ተመሓላለፍቲ ሕማማት ከም ዝካየደሉ ብምግላፅ መጠን ርክበት መልከፍቲ HIV /1 ሚእታዊት ወይ ቦቢ /23 ሚእታዊት ወይ ቦሲ /1 ሚእታዊት ፍንጣጣ ድማ /1 ሚእታዊት ከም ዝነበረ ኣነፂሩ።
2: ኣብ ኤርትራ ወይ ኣብዚ ሃገራዊ ባንክ ደሜታ ዝኾነት ደም ድመፀት ኩሉ ናይ ግድን ካብ ተመሓላለፍቲ ሕማማት ነፃ ምዃኑ ኣረጋጊፅና ይነንቦም። ኣብዚ ዝገበርናዮ ምርመራ ሕጂ ብዚ 6 ወርሒ ካብ HIV ዝገበርናሎም .01 ሚእታዊት ተረኺብዎም ማለት እዩ። ኣብ ወይቦ .2 ሚእታዊት ተረኺቡ፣ ወይቦ ሲ ንብሎ ከዓ .1 ወይ ከዓ ፍንጣጣ ወይ ሲፍልስ ዝበሃል ከዓ .01 ሚእታዊት እዩ። እዚ ክበሃል ከሎ ትሑት እዩ ዘሎ ማለት እዩ። ካብቲ ንሪኦ ዓመታዊ ትሬንድ ብዙሕ ፍልይ ዝበለ HIV ድዩ ወይ ገለ ወሲኹ ኢልና ክንዛረብ ኣይንኽእልና።
1: ኣብ መወዳእታ ዶክተር ዮሃንስ ንኩሎም ወለንታውያን ለገስቲ ደም ድሕሪ ምምስጋን ወለንታዊ ልግሲ ደም ከም ባህሊ ክሰርፅ ትካላትን ማሕበራትን ኣብ እዋን ክራማት ዘካየደኦ ንጥፈታት ልግሲ ደም ድማ ክዓዝዝ ተላብዩ።
2: እቶም ለጊሶም ዘይፈልጡ ደም ክልግሱ በዚ ኣጋጣሚ ፅውዕ፣ እቶም ለጊስና ንፈልጥካ ኩሉ ሻዕ ከምዚ ንዛረቦ ስርዓት ለገስቲ ክንከውን ከም ዘለና ብሕልፍ ሕጂ ክረምቲ ኣቲና ስለ ዘለና ኩለን ኣብያተ ትምህርቲ እውን ተዓፅየን ስለ ዘለዋ ካብቲ ቀንዲ ለገስትና ውን ተምሃሮ ናይ ሃይ ስኩል ስለ ዝነበሩ ሕፅረት መታን ከየጋጥመና ኩሉ ሰብ ክልግስ በዚ ኣጋጣሚ ይፅውዕ።
0: ኣብ ንዕዘቦ ሓጋዝ ኣታዊታት ግብር መሬትን ጥሬትን ንምዕባይ ከምኡውን ትካላት ማሕበራዊ ኣገልግሎት ንምስፋሕን ንምምዕባልን ዝዓለመ ዓውደ ዘተ ብ16 ሓምለ ተኻይዶም ኣብቲ ብምምሕዳር ንዕዘቦ ሓጋዝ ተወደበ ዓውደ ዘተ ብቕዓት ኣገልግሎታት ትምህርትን ጥዕናን ንምርግጋፅ ዝረአ ፀገማት ንምፍታሕ ኣታዊታት ግብሪ መሬትን ጥሪትን ንምሕያል እቶታውነት ሕርሻ ንምዕባይ ፅጉማት ስድራ ስዋኣትን ኣለይቲ ዝኽላማትን ንምሕጋዝ መጥርናፍ ዓድታት ንምሕያል ከምኡውን መደብ መውን ንምስፋሕ ክካየድ ኣብ ዘለዎ ፃዕሪ ብሰፊሑ ተዘትየሎም ኣብ መሓዳርቲ ንእዞባ ኣቶ ኢድሪስ መሓመድ ሓመድ ብቕዓታ ትካላት ማሕበራዊ ኣገልግሎት ተረጋጊፁ ህዝቢ ስሉጥን ፅፉፉን ኣገልግሎታት ንክረክብ ሰራሕተኛታት ትካላት መንግስቲ ዕቱባትን ውፍያትን ክኾኑ ኣዘኻኺሮም ኣብ 226 ኣብ ምስሳን ሃብቲ እንስሳ ምክዕባት እቶታውነት ሕርሻን ምዕቃብ ሓመድን ማይን ኣተባባዕ ስራሕ ከም እተሰላሰለ እውን ብኣህዛት ዝተሰነየ መብርሂ ኣቕሪቦም ምህናፅ ሓድሽ መቃብሪ ሰማእታት ምፅጋን ህንፃ ከማዊ ሆስፒታል ሓጋዝን መፀበይ ነፍሶ ፅራትን ምዝርጋሕ መስመራት ማይ ከምኡውን ምስፋሕ መደብ ንኡስ ርቡሕ ቃፆ ሕርሻ ካብቶም ኣብ መስርሕ ዘለዉ መደባት ምዃኖም ድማ ተገሊፆም ተሳተፍቲ ዝርግሐን ተጠቃምነትን ትካላት ማሕበራዊ ኣገልግሎት ኣብ ኣታዊታት ሳንዱቕ ልምዓት ስለ ዝምርኮስ ልምዓታዊ መደባት ንምርግጋፅ ኣድማዕ ንጥፈታት ክሰላሰል ብምዝኽኻር እርጋን ትካላት ትምህርትን ጥዕናን ፍታሕ ክናድየሎም ሽግር ፅሩይ ስተማይ ዓዲ ኣረይ ሸበቕን ዓዲ ዑመርን ቆላሕታ ክወሃቦም ከምኡውን ኣብ ማሕረስ ትራክተራት ኣብ እዋኑ ክመፃ ዝብልን ካልእን ለቦዋታት ኣቕሪቦም። ዝስዕብ ዜና ሃገራት ወፃኢ እዩ።

ዜና ወፃይ ጃፓን ብመንገዲ ዩክሬን ኣንጻር ሃገሩ ተወስዶ ዘላ ስጉምቲ ብህፁፅ ክተቋርፆ መንግስቲ ሩስያ ፀዊዖም። ዝግለፅ ዘሎ ጃፓን ኣብ መፍረት ድሮናትን ምስግጋር ወተሃደራዊ ቴክኖሎጂን ምስ ዩክሬን እተካይዶ ምትሕብባር ከም እተስፍሖ ድሕሪ ምሕባራ እዮም። ንስተግባር ብትሪ ዝኾነነ መንግስቲ ሩስያ ጃፓን ኣብ ልዕሊ ሃገሩ ኣብ ዝካየድ ደብዳብ ትሳተፍ ከም ዘላ ከም ዝቆፅሮ ብምጥቃስ ከቢድ ዋጋ ክኽፍላ ምዃኑ ሓቢሩ ኣሎም። ጃፓን ንዩክሬን ናይ ልዕሊ 20 ቢልዮን ዶላር ደገፍ ክትገብር ተመባፂዓ ከም ዘላ እዩ ዝግለጽ። እቲ ሃገር ምስ ዩክሬን ትገብሮ ዘላ ወተሃደራዊ ምትሕብባር ነቲ ብሰንኪ ኣከራኸርቲ ደሴታት ኩሪል ምስ ሩስያ ዝፀንሓ ዘይምቅዳው ኣጋዲድዎ ከም ዘሎ ጸብጻባት የረድኦም። ክልቴን ሃገራት ብሰንኪቲ ዲፕሎማስያዊ ዘይምቅዳው ዛጊት ስምምዕ ሰላም ክኽትማ ከም ዘይከኣላ እዩ ዝጥቀስ። መሻርክቲ ሃገራት ምዕራብ ኣፍሪቃ ሽበራ ንምቅላስ ዘካይዶ ፃዕሪ ክሕይል ኒጀር ፀዊዓ። ዝተገልፀ ሽበራውያን ዕጡቓት ብ19 ሓምለ ኣብ ኒጀር ብዘካይድዎ መጥቃዕቲ ብውሕዱ 20 ወተሃደራት ከም እተቐትሉ ድሕሪ ምቅልሕ እዩ። በቲ ኣብ ምዕራባዊ ኒጀር ዝተፈፀመ መጥቃዕቲ ልዕሊ 30 ከም ዝቆሰሉ ኣዘዝቲ ሰራዊት ኒጀር ሓቢሮም። ሰራዊት ኒጀር ድሕሪቲ መጥቃዕቲ ብዘካየዶ ሰፊሕ ስርሒት 15 ካብኦም ሽበራውያን ከም እተቐትሉ ብምጥቃስ እቲ ስርሒት ይቕፅል ከም ዘሎ ኣፍሊጦም። ኒጀር፣ ማሊን፣ ቡርኪና ፋሶን ሽበራ ንምቅላስ ፀጥታዊ ልፍንቲ መስሪተን ከም ዘለዋ ዝፍለጥ ኮይኑ ልዕሊ 5,000 ኣባላት ዘለዎ ሓበራዊ ሓይሊ ኣብ ዶባትን ኣዋፊረን ከም ዘለዋ እዩ ዝግለጽ። ኣብ ዞባ ምዕራብ ኣፍሪቃ ብቐንዱ ድማ ኣብ ዞባ ሳሕል ተኸሲቱ ብዘሎ ሽበራዊ ትርዮታት ብውህደት ኣባላት ሃገራት ክምከት ከም ዝኽእል እዩ ዝሕበር። ኢራቅን ሶርያን ኣብ ምዕባል ፅላት ነዳድን ባህርያዊ ጋዝን ክተሓጋገዛ ዝኽእለን ናይ ምርዳእ መዘከር ተፈራሪመን። ከም ኣካል እቲ ስምምዕ ኣገልግሎት ኣቋሪፁ ዘሎ ንክልቲአን ሃገራት ዘራኽብ መስመር ነዳዲ ዳግን ንምሕዳስ ከበግሳ ምዃነን ገሊፀን። ኢራቅ ነቲ ኣብ 1952 ዝተሃንፀ መስመር ብሰንኪ ዲፕሎማስያዊ ዘይምቅዳው ኣብ 1982 ከም ዝዓፀወቶም ኣሜሪካ ኣብ 2003 ኣብቲ ሃገር ብዘካየረቶ ወተሃደራዊ ወፍሪ ድማ ከም ዝዓነወ ፀብጻባት የረድኦም። እቲ ንከተማታት ኪርኩስን ባንያስን ዘራኸብ 800 ኪሎ ሜትር ዝንውሓቱ እስትራቴጂካዊ መስመር ዳግም ተፀጊኑ ኣገልግሎት ምስ ጅምር ንክልቲአን ሃገራት ዓብዪ ቁጠባዊ ረብሓ ከም ዝህልዎ ይእመት። ፍርያት

ዳድን ባህርያዊ ጋዝን ዒራቅን ሶርያን ኣብ ዞባ ማእከላዊ ምብራቅ ተኸሲቱ ብዘሎ ግዳማዊ ምትእትታው ዝጠንቁ ፀጥታዊ ቅልውላው ብከቢድ ከም እተሃስየ ጸብጻባት የረድኦም ሰደድ ነዳዲ ልዕሊ 90 ሚታዊት ካብ ቁጠባ ዒራቅ ከም ዝሽፍን ዝገልጹቶም ጸብጻባት ብሰንኪቲ ፀጥታዊ ፀገማት ኣብ ዝሓለፈ ዓመታት ብልዕሊ ፍርቂ ከም ዝጎደለ ይጠቕሶም ምልውዋጥ መጥቃዕትታት ኣሜሪካን ኢራንን ብሰፊሑ ኣብ ዘለወሉ ኣሜሪካ ናብ ሎሚ 20 ሓምለ ኣብ ዘውግሐ ለይቲ ንዝተፈላለያ ትካላት ኢራን ዒላማ ዝገበረ ከቢድ ደብዳብ ኣካይዳ ትካላት ኒክሌሳዊ ፀዓት መራኸቢታት ማእከላት እዚ ስርዓትን መከላኸሊ ሚሳይላት ምፍራእ ኣፅዋርን ድሮናትን ካብቶም ቀንዲ ዕላማታት መንባሮም ተጋዊሖም በቲ መጥቃዕቲ ኣብ መስሪ ሕንፀት ዝነበረ ንሰላማዊ መዓላ ከም ዘገልግል ዝተጠቕሰ ትካል ኒክሌሳዊ ፀዓት ኢራን ከም ዝዓነወ ተሓቢሮም ነቲ መጥቃዕትታት ብትሪ ዝኾነነት ኢራን ኣብ ዮርዳኖስን ዒራቅን ኣብ ልዕሊ ዝርከብ ወተሃደራዊ መደበራት ኣሜሪካ ብዘካየደቶ መጥቃዕቲ 4 ወተሃደራት ኣሜሪካ ከም እተቐትሉ ተቓሊሖም ብዘይካዚ ኣብ ኩዌት ብዘካየደቶ ተመሳሳሊ መጥቃዕትታት ትካላት መመንጨዊ ፀዓትን መፃረዪ ማይን ዕላማ ከም ዝኾኑ ተገሊጹሎም ኢራን ኣብ ኩዌት ኣብ ልዕሊ ዝርከብ ትካል መፃረዪ ማይ መጥቃዕቲ ከተካይድ ኣብ ውሽጢ ሳልስቲ ንኻልኣይ ግዜ ምዃኑ ጸብጻባት የረድኦም ኣሜሪካን ህንድን ኣጠቓላሊ ንግዳዊ ስምምዓት ንምኽታም ዘኽእለን ዝርርብ ጀሚረን እቲ ዘተ ኣቐዲሙን ዝተበፅሐ ክልተኣዊ ንግዳዊ ምርድዳእ ናይ መወዳእታ መልክዑ ንምትሓዝ ከም ዝኾነ እዩ ዝግለጽ ዘሎም ክልቴን ሃገራት ኣብ ዝሓለፈ ዓመት ንግዳዊ ምልዋጥ ብዓይነትን መጠንን ንምስፋሕ ወፍሪ ንምዕባይን መጠን ቀረፅ ንኸጉዳለን ኣብ ዝኽእል ምርድዳእ ከም ዝበፅሓ ጸብጻባት የረድኦም ብመሰረቲ ምርድዳእ ህንዲ ንመጠን ቀረፅ እታ ፍርያት ኢንዱስትሪን ሕርሻን ኣሜሪካ ከተጉድሎ ወይ እውን ኣጠቓሊላ ክስሩ እዚኣም ኣሜሪካ ብወገና ኣብ ልዕሊ ዝተወሰነ ፍርያት ህንዲ ኣዝዲቓቶ ኣብ ፀንሐት መጠን ቀረፅ ተመሳሳሊ ስጉምቲ ከም እትወስድ ተገሊጹሎም እቲ ስምምዓት ተግባራዊ ምስዝኸውን ኣብ ምምዕባል ንግዳዊ ዝምድንአን እወንታዊ ተራ ከም ዝህልዎ ይእመት ኣሎ ኣብ 2026 መደብ ንግዳዊ ምልውዋጥ ኣሜሪካን ህንድን ኣስታት 150 ቢልዮን ዶላር ምንባሩ ጸብጻባት የረድኦም ንወተሃደራዊ ህላወ ኣሜሪካ ኣብ ጃፓን ዝቃወም ሰላማዊ ሰልፊ ትማሊ 19 ሓምለ ኣብ ደሴት ኦኪናዋ ተኻይዶም እቲ ወተሃደራዊ ወፍሪ ጠንቂ ጸጥታውን ማሕበረ ቁጠባውን ጸገማት ይኸውን ከም ዘሎ ዝገለጹ ሰልፈኛታት ሰራዊት ኣሜሪካ ብህፁፅ ክወፅእ ጸዊዖም ነበርቲ ደሴት ኦኪናዋ ነቲ ቅዳማዊ ሰራዊት ብተግባራት ዓመፅ ክወቕስዎ ምጽንሖም ጸብጻባት የረድኦም ኣሜሪካ ኣብ ጃፓን ልዕሊ 50,000 ወተሃደራት ኣስፊራ ከም ዘላ ዝጠቕሱ ጸብጻባት ጃፓናውያን ነቲ ወፍሪ ዝቃወም ተደጋጋሚ ተቃውሞ ሰልፊ ከካይዱ ምጽንሖም የረድኦም ኣብዝሓለፈ ወርሒ ሰነ ንሓበራዊ ወተሃደራዊ ልምምድ ኣሜሪካን ጃፓንን ዝቃወም ሰፊሕ ሰላማዊ ሰልፊ ተኻይዱ ምንባሩ ይዝከር እዮም ዜና ንምዛም ቀንዲ ነጥብታት ክደግመልኩም ዞባ ደቡባዊ ቀይሕ ባሕሪ ኣብ ፈስቲቫል ኤርትራ 2026 ምስ ባሕራውን ምድራውን ጸጋታት ዘላሊ ትሕዝቶ ኣቕሪቡሎም ኤርትራውያን ንበቲ ዓባይ ብሪጣንያ ዓመታዊ ፈስቲቫሎም ብዓሚ ድምቀት ኣካይዶም ሃገራዊ ባንክ ደም ኤርትራ እኹልን ውሕስን ቀረብ ደም ንምርግጋጽ ዝምስገን ንጥፈታት ከም ዘሰላሰለ ገሊጾም ጃፓን ብመንገዲ ዩክሬን ኣንጻር ሃገሩ ትወስዶ ዘላ ስጉምቲ ብህፁፅ ከተቋርጾ መንግስቲ ሩስያ ጸዊዖም መሻርክቲ ሃገራት ምዕራብ ኣፍሪካ ሽበራ ንምቅላስ ዘካይዶ ጻዕሪ ክሕይል ኒጀር ጸዊዖም ዒራቅን ሶርያን ኣብ ምምዕባል ጽላት ነዳድን ባህርያዊ ጋዝን ክተሓጋገዛ ዝኽእለን ናይ ምርድዳእ መዘከር ተፈራሪመን ዜና ተዛዚምሎ ሰናይ ምሸት

0: ዝረኸበት ኤርትራ ኤርትራ ዝኾነትሉ ምኽንያት ከብቅዕ እዩ።
1: እዛ በጣም ትልቃ ዘለሽ
0: ኤርትራ ኣብ ኢትዮጵያ ብዙሕ ፅልዋ ዘለዋ ሃገር እያ። ስልጣን 5-6 መራሕቲ ኢትዮጵያ ንክቕፅልን ክሓፅርን ፅልዋ ኤርትራ ነይርዎ። ሰነዳዊት ፊልም ኣብ ኤርቲቪ ኣብዚ መደብ መራሕቲ ስርዓት ብልፅግናን መሰልቶምን ብምስምስ ኣፍ ደገ ባሕሪን ዝሓስብዎ ዘይሕጋዊ ምስፍሕፋዕን ዕላምኦምን ኣብ ልዕሊ ኤርትራን ኤርትራውነትን ዘለዎም ኣመለኻኽታን ስነ ልቦናን ካብ ቃላቶም ክንከታተል ኢና።
2: ቀይ ባህር ማለት
0: ቀይሕ ባሕሪ ማለት ብጥንቲ ዝፍለጠሉ ንባዕሉ ባሕሪ ነጋሽ ዝበሃል። ነጋሽ ማለት ኣብ ኣኽሱም ዝነበረ ስልጣነ እዩ።
3: የባህራችን ጉዳይ ተዘግቶብን ንኖራለን እንዴ?
0: ጉዳይ ባሕርና ተዓፂና ክንነብር ግና ተዓፂዎ ዝነብር መንእሰይ የለን። ሓቂ ለና ዓለምለኻዊ ሕግታት ኣሎ፣ ታሪክ ኣሎ፣ መርትዖ ኣሎ።
4: የኤርትራ ህዝብና ኤርትራ እንደ ሃገር የኢትዮጵያ አካል የሚሆኑበትን መንገድ ለማመቻቸት ጥረት የምናደርግ ይሆናል።
5: አሰብ የኢትዮጵያ ነች ያነው አሰብ የኢትዮጵያ ስለሆነች ነው።
0: አሰብ ናይ ኢትዮጵያ ዝበልና ናይ ኢትዮጵያ ስለዝኾነት እዩ። ብሓይሊ ዝወሰድክሞ ብሓይሊ ክንመልሶ ኢና።
6: ስለዚ ከዚ ቀደም የሰራርነው ስህተት እናርም።
0: ቅድሚ ሕጂ ዝፈፀምናዮ ጉድለት ንኣርሞ ዓሰብ ንመንጥሎም ዝብል ሓሳብ ከልዕል ጀሚረ።
7: ኣጉል ህልሚ ነው እየ ኣጉል ህልሚ ነው
0: ትምባል ስለ ዝመረፀ መራሕትን ልሂቃንን ብልፅግና ባሕሪ ብዘብል ዘህተፍትፍ ቫይረስ ካብ ዝልከፉ ግዜያት ኣቁፂሩ ኣሎ።
8: ውጊያውን ኣስመራ፣ ምፅዋ፣ ከረን፣ ዓሰብ ንወስድለት
9: በፍፁም ሰሜንን በጦርነት ኣናሸንፍም በሰላም በፖለቲካ መፈታት አለበት።
10: በአንድም በሌላ መንገድም ተሸንፈናል።
0: ተሳዒርና፣
11: ተጨፈጨፍ፣
0: ተዳሂኽና
12: ዓሰመቲና ተነባሮ ዝነበረና ዕላማ የኾነ ማእኸላት እዩ ለዊስና
13: ሓሳብ ቀርቶ ግማሽ መንገዳት ዝደረሰ
0: ኣይሽ እንኳ ይዶ ናብ ዓሰብ ፍርቂ መንገዲ እኳ ይተበፅሐን
14: 67 ተዋገ የት ያለ ነ
0: 6 ዓመታት ተዋጊእና ሕጅበ የለና ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤርቲቪ ረቡዕ 9:25 ምሸት ድሕሪ ዜና ትግርኛ ከምኡ ውን ኣብ ድግማ ቀዳም 12:50 ቀትሪ ድሕሪ ዜና ትግርኛ ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤርቲቪ።

ሰላም ከመይ ቀኒኹም ዝኸበርኩም ተዓዘብቲ ኣብ ዝሓለፈ ሰሙን ኣብ መዘርግሒ ንቕጥታት ምርበብ ሓበሬታ ሸባይ ዳትኩም ናይ ዝተዘርግሓ ጋዜጣታት ሓዳስ ኤርትራ ኤርትራ ሓዲሳ ኤርትራ ሓዳስን ኤርትራ ፕሮፋይልን ኣቶኪራት ትዳሎ መደብ ዳህሳስ ሕትመት ሒዝናልኩም ቀሪብና ኣሎና። ጋዜጣ ሓዳስ ኤርትራ ብዘይካ ሶኒ መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርኛ እያ። ዋና ኣሳናዳኢ ብርሃነ ምሕረታብ፣ ምክትል ኣሳናዳኢ ዓብደልቃድር ኣሕመድ፣ ቦርድ ምስንዳ ዮሴፍ ሃይለማርያም፣ ሙሉእ ብርሃን፣ ሃብተ ገብርኤል፣ ተስፋ ኣለም የማነ፣ ሙሴ ገብረ ዝጋብሄር፣ ሌይኣውት ፍርቱና ኤፍሬም፣ ትንሱእ ፍስሐየ፣ ሳምራዊት ሃብተ፣ ሰሎሜ ኣፈወርቂ። ሰሉስ 14 ሓምለ ኣብ ዝተዘርግሐት ጋዜጣ ሓዳስ ኤርትራ ምውሓድ ናብ ልቢ ዝበፅሕ ዓቐን ኦክስጅን ጠንቅታቱን ሓልክታቱን ከምኡ ድማ ንረኽሲ እዝኒ ዝምልከት ትሕዝቶ ዓምዲ ጥዕና ይፀንሐና። ምውሓድ ናብ ልቢ ዝበፅሕ ዓቐን ኦክስጅን ኣንጂና ተባሂሉ ይዝፅዋዕ። ወፃእን ኣታውን ዝኾነ ቀንዛን ዘይምችእነትን ኣብ ኣፍ ልቢ ዝፈጥር ምልክታት እዩ ዘለዎ። ሓደ ካብ ጠንቂ ወቕዒ ልቢ ኮይኑ እውን ይጥቀስ እዩ። እዚ ጥዕናዊ ፀገም እዚ ቅልጡፍ ዝኾነ ሕክምናዊ ሓገዝ ዝሓትት እዩ። ኣርባዕተ ዓይነት ኣንጂና እዮም ዘለዉ። ኣንጂና ብኦክስጅን ዝሃብተ መደም ናብ ልቢ ክበፅሕ ብዘይምኽኣሉ ዝፍጠር ጥዕናዊ ፀገም ክሳብ ዝኾነ ምስ ጥዕና ልብን ሸምብቆታት ደምን ተኣሳሲሮም ዝኽሰቱ ጥዕናዊ ፀገማት ጠንቂ ናይ ዝሕማም ክኾኑ ይኽእሉ እዮም። ምድፋእ ዕድመ ደቂ ተባዕትዮ ልዕሊ 45 ዓመት፣ ደቂ ኣንስትዮ ድማ ልዕሊ 55 ዓመት ምስ ኣቁፅራ ብኣንጂና ናይ ምጥቃዕ ተኽእሎ እናሰፍሐ እዩ ዝኸይድ።

ሕሩር ሕማም ልቢ ዘለዎም ልዑል ጸቕጢ ደም፣ ሕማም ሽኮር፣ ልዑል ኮለስትሮል፣ ግዙእ ኣልኮላዊ መስተን ኣወለፍቲ ቀወማትን ክሳዓትን ልዕሊ ንቡር ክብደትን ዝኾኑ ሰባት ንኣንጂና ዝያዳ ተኣፈፍቲዮም። ግዳያት ሕማም ኣነምያ፣ ብሕማም ኣነምያ ዝተጠቕዑ ሰባት ኦክስጅን ክስከሙ ዝኽእሉ እኹላት ቀያሕቲ ውህብታት ደም ስለ ዘይብሎም ብኣንጂና ዝያዳ ተጠቃዕትዮም ይርከቦ። ኣብ ዓምዲ ባህልን ስነ ጥበብን ከም ዘይንፈልጥ ንፈልጥ ዶ ዝብል ሕቶ ተላዒሉ ይርከብ። ብዛዕባ ቋንቋ ብዙሕ ኣይግደስኒ ዝብለካ ግጥሚ ዝፅሕፍ ሰብ ክትረክብ ኣይግባኣን እዩ መሊእና ኢና ግን ዘለና። ሕልፊ ሰብና ኣብ ቋንቋ ዘይንግደስ እንተዳኺጥና ከመይ ኣቢልና ኢና ፀሓፍቲ፣ ገጠምቲ፣ ደረስቲ ኢና ኢልና ንነፍስና ማዕርግ ክንህባ እንደፈር። ዓለም ውሃቢት ብርኩት ውህብቶ እንተዳ ሂባትና ሳሕቲ ዝርከብ ፀጋ ውፅእ ኢልና ክንርአ ኣይንፅገምን ንኸውን። ዓለም ግን ናይ ፃዕርን ስራሕን እያ። ክእለት ድማ ከይደቀስካ ብምሕዳር ዝጥረ ውህብቶ ኩላትና እዩ። እቲያ ብመንጎ ሰባት ዝረአ ዓብ ፍልሊ እምበኣር ተውህቦኻ ኣለሊኻ ዓብ ወፍሪ ምግባር እዩ። ተመራማሪ ቋንቋየ ትብል እንተደኣ ኮንካ ክንደይ ዝኣክል ምርምር፣ መፅናዕቲ፣ ፈተነ ኣካየድካ ንብቕዓትካ ወሳኒ እዩ። እቶም ኣብ ጥርዚ ዝበፅሑ ብቑዓት እቶም ተውህቦኦም ኣለልዮም ዝሓቶ ዋጋ ዝኸፍሉሉ እዮም። ድሌት ጥራይ ወንሓንቲ ይኮነን። ገለ ሰባት ድሌት ይሃሉ እምበር ኩሉ ነገር ይከኣል እዩ ዝብል መረዳእት ኣለዎም። ከምኡ እንተዝኸውን ብድሌት ጥራይ ዝሰምር እንተዝኸውን ኩላትና ነቲ ክንኮኖ እንደሊ ግን ዘይኮንናዮ መጨበጥናዮ። ኣነ ንኣብነት በቲ ኣብ ኩዕሶ እግሪ ዘለኒ ድሌት ከም ብርቂ ፖርቱጋላዊ ተፃዋታይ ክርስቲያኖ ሮናልዶ ክኸውን ምደለኹ። ኣብ ገሊኡ እዋንሲ ኣነ የንሱ እብል እየ። ምክንያቱ ልክዕ ከምታ ካብ ኩዕሶ እግሪ ክኾና ዝደሊ ኮይኑ ስለ ዝደለኹ ጥራይ ግን ክኸውን ይኽእል ዶ? እቲ ዕድላት መሰለጥያታት ግዜ ተመሳሳሊ እውን ይኹን ስለ ዝደለኹ ጥራይ ክኸውን እኽእል ዶ? ኩላቶም ደቂ ኣርጀንቲና ከም ማራዶናን ሜሲን ክኾኑ ይጸልዩ ዶ? እንታይ ኮይኖም ደኣ ዘይኮኑ ስለ ዘይደለዩ? ግን ኣርጀንቲናውያን ንማራዶናን ሜሲን ብምፍጣር ኮይኖም እዮም። እቲ ንስኻ ዘይብልካ ኣብ ካልኦት ምስ እትረኽቦ ብኡ ተዓግብ ተጠቂሱ። ኣብ ዓምዲ ሸባብ ንኡስ ዓምዲ ሓሳባት ንሓስብ ዶ እንታይ ንሓስብ ዝብል ሕቶ ተላዒሉ። ሓሳባት ተረዲእካን ከይተረዳእካን ብኣእምሮ ዝካየድ ንጥፈት እዩ። ፍኹስ ዝበለ ዕለታዊ እነካይዶ ሓሳባት ኣሎ። ዕሙቕ ዝበለ ሙሉእ ውነናን ኣቐልቦናን ዝሓትት ሓሳባት ከ ኣሎ። ስቕኢልና ክንሓስብ ቀሊል ነገር እዩ። ካብ ሓደ ሓሳብ ናብ ካልእ ጨለዴታት እናፈጠርና ካብ መበገስ ሓሳብና ክሳብ ንጠፍእ ሃው ንበል። ይጠቅም ድዩ ኣይጠቅምን ንዝብል ሕቶ ንጎድኒ ገዲፍና ማለት እዩ። ዝሓሰብናዮ ነገር ከመይ ጌርና ናብ ተጨባጢ ነገር ንቕይሮ ግን ብተወሳኺ ኣዕሚቕና ምሕሳብ የድልየና። በዚ ኮይኑ በቲ ከይሓሰብና ክንነብር ከም ዘይንኽእል ርጉፅ ነገር እዩ። ፀዓትናን ኣድህቦናን ሂብና ዝሓሰብናዮ ንቑም ነገር ምስ ዝውዕል ከዓ ዕውት ሂወት ንክህልወና ዓብዪ ኣበርክቶ ይገብር። ዘይሓስብ ኣይንገድ ስቕኢሎም ዶ ወለድና መሲሎሞ ክኾኑ ኢሎም ይርከቦ። ቀይሕ ባሕርና ምስሊ ፅባቐናን ምስልናን ኣብ ትሕቲ ዝብል ግማግም ባሕሪ ኤርትራ ብፅሬት ኮነ ብዕቑር ፀጋታቱ ኣዝዩ ፍሉይ ምዃኑ ኩሉ ዝምስክሩ ሓቂ እዩ። እዚ ካብ ጫፍ ራስ ቄሳር ክሳብ ኪንዮ ራስ ዱሜራ ዝዝርጋሕ ግማግም ዝተፈላለየ ጠባያት ዘለዎን ብዝተፈላለዩ ኣስማት ዝፅዋዕን እዩ። ካብ ወደባዊት ከተማ ምፅዋዕ ንሰሜንን ደቡብን ዝዝርጋሕ ንጉዕዞ ባሕሪ መራኽብ ዘገልግል ማያት ማለት ኖርዝ ማሳዋ ቻነል ኤን ሳውዝ ማሳዋ ቻነል ማለት ሰሜናዊ መትረብ ምጽዋዕ ከምኡ ድማ ደቡባዊ መትረብ ምጽዋዕ ተባሂሉ እዩ ዝጽዋዕ። ነቲ ሰሜናዊ መትረብ ምስሊ ንምልከት ድማ ካብ ራስ ቄሳር ክሳብ ማርሳ ተኽላይ ተዘርጊሑ ይርከብ። እዚ ክፋል ማያት ቀይሕ ባሕሪ ነዚ ቦታ ጋሻ ዝኾነን ዕብይ ዝበለት መርከብን ዝመርሕ ባሕረኛ በዚ ማያት ንክጓዓዝ ልዑል ጥንቃቐ ዝሓትት እዩ። ምክንያቱ ዕምቆት ማይ ናይ ዝኽፋል ባሕሪ ዘይስሩዕን ዝፈላለን ስለ ዝኾነ እዩ። ኣብ መንጎ ራስ ቄሳርን ማርሳ ተኽላይን ዘለዎ ማያት ንተዓዘብ ን33 ማይልስ ዝርጋሕ ዓቐን ዘለዎ ገማግም እዩ። ካብ ገማግሙ ንማእከል ባሕሪ ዘሎ ዕምቆታት ትሕቲ 20 ሜትሮ ኮይኑ ን12 ማይል ዝኣክል ንማእከል ባሕሪ ግን ክሳብ 200 ሜትሮ ዝፈላለ ዕምቆት ኣለዎ። ስለ ዝኾነ ድማ ዕምቆቱ ዘይስሩዕ ኮይኑ ንረኽቦ። ስለዚ ካብ ባፅዕ ንሰሜን መርከብ መሪሑ ዝጓዓዝ ባሕረኛ ናብ ከርከስ ባሕሪ ከይኣቱ ፍሉይ ጥንቃቐ ክገብር ኣለዎ። እዚ ማያዊ ኣካል እዚ እኹል መፅናዕቲ ስለ ዘይተገበረሉ ኣብ ካርታ ባሕሪ ዘይተመልከተ ቀረባ ማይ ከጋጥም ይኽእል እዩ።
ኣብ 1996 ብዝቐረበ ፀብፃብ ካብ ምፅዋዕ ንሰሜን ዘሎ ቦታ ውሑድ ዘይተመልከተ ማያት ከም ዘሎ ንባሕረኛታት መጠንቀቕታ ተዋሂብ እዩ ይርከቦ። ኣብ ዓምዲ መዛ ትኻልእ ሸነኽ ውድቀት ብዛዕባ ፍርሒ ሌላ ምስ ጋስ ሃሊ ጥቕስታት መዛነይ ሕቶ እተመሳቕለ ቓላት ይጸንሑና። ጋስ ሃሊ መን ኮን ይኸውን? ደጋፊ ኩዕሶ እግሪ እንግሊዝ ዝኾነ ጋስ ሃሊ ንዋንጫ ዓለም ብፍልይ ዝበለ ኣገባብ እዩ ዝከታተሎ። ንሱ ካብ ነፍሲ ወከፍ ኣብ ዋንጫ ዓለም እትሳተፍ ሃገር ሓንቲ ቢራ ይዕድግ። እታ ጋንታ ካብቲ ውድድር ምስ እትግለፍ ወይ ከዓ ምስ ትእለ ደሓንኩኒ ብምባል ናይ መፋነዊ ቢራ ናይቲ ሃገር ይሰቲ። ኣብ ዋንጫ ዓለም 222 ካብ ኩለንተን እተሳተፈ ሃገራት 32 ዓይነታት ቢራ ኣኪቡ። ጋስ ናይ ገለ ሃገራት ቢራታት ብቐሊሉ ክትረኽቦም ትኽእል ኢኻ። ብኣንጻሩ ግን ናይ ገለ ሃገራት እቲ ልክዕ ቢራ ንኽትረኽቦ ትጽገም ኢኻ ብምባል እዩ ዝገልጽ። ኣብ 2026 ዝካየድ ዘሎ ዋንጫ ዓለም 48 ሃገራት 48 ዓይነታት ቢራ ብምእካብ እዩ ናይ ነፍሲ ወከፍ ካብቲ ውድድር ዝተገለፈት ሃገር ቢራ እናሰተየ ዝከታተሎ ዘሎ። ሓንቲ ጋንታ ክትእለን ከላ ኸዓ ንጥዕና ይግበረልኪ እናበለዩ ቢራ ናይቲ ሃገር ዝጭልጦ። መብዛሕትኦም ደገፍቲ ኩዕሶ እግሪ ንዋንጫ ዓለም ባንዴራ፣ ማልያ፣ ኩዕሶ እግርን ሒዞም እዮም ዝከታተልዎ። ጋስ ሃሊ ግና ቢራታት ዝመልአ ፍርጅ ሒዙ እዩ ዝዕዘቦ። ኣብ ዓምዲ ርእቶ ብኽያትን ፍኸራን ብልፅግና ህህታ ብስዕረት ዝተሃሰየ ስነ ልቦና ርግኣት ሓይሊ እዩ ዝብሉ እዋናውያን ርእቶታት ይጸንሑና። ጋዜጣ ኤርትራያል ሓዲሳ ብዘይካ ሰኒን ረቡዕን መዓልታዊ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ዓረብያ። ዋና ኣሰናዳይ መሓመድ ኑር ያሕያ፣ ምክትል ኣሰናዳይ ሃዋ ሱሌማን ዓብደልቃድር፣ ዜና ወፃኢ ዓረቢ መሓመድ ጌታ፣ ሌኣውት ኑራ ዑስማን መሓመድ፣ ፋጥማ ሕመድ እድሪስ። ሪፖርታጅ ስነ ስርዓት መምረቕታ ኮሌጅ ስነ ፍልጠት ማይ ነፍሒ ሰፊሩ ይርከብ። ኣብ ዓምዲ መልሓቐ ኣደቦ ኣልፍኑን ምስ ስነ ጥበባዊ ሳልሕ ዑመር ሳልሕ ዝተኻየደ ቃለ መጠይቕ ይጸንሐና። ኣብ ባህላዊ ፍቕራውን ሃገራውን ትሕዝቶ ዘለዎም ስነ ጥበባዊ ፍርያት ብሄረ ሳሆ ፀቒጡ ከም ዝሰርሕ ሓቢሩሎ። ምስ ምዕባለታት ሰብ ሰርሖ ብልሂ ኣገዳስነት ዕጥቂ ፍልጠትን ሞያን መንእስያት ኣብ ዓምዲ ቀዳያትን ሞያ ተዳሲሱ ይርከብ። ሪፖርታጅ ስነ ስርዓት ምምራቕ መበል 38 ዙር ተዓለምቲ ሃገራዊ ኣገልግሎት ቀሪቡሎ። ኣብ ዓምዲ ማሕበራዊ ዕቤት ምዕባለ ኮምፒዩተር ሳይንስን ተጠቃምነት ዓይነ ስውራንን ዝድስስ ትሕዝቶ ይጸንሐና። ኣብ ዓምዲ ዕሉም ወቴክኖሎጂ ብሰብ ሰርሖ ብልሂ ዝተሰንዐ ስእሊ ንምፍላጥ ዝሕግዙ 7 ምልክታት ዝተፈላለዩ ሓደሽቲ ምህዞታትን ርኽበታትን ሰፊሮም ኣለዉ። ስእላዊ መግለጺ ስነ ስርዓት ምምራቕ መበል 38 ዙርያ ተዓለምቲ ሃገራዊ ኣገልግሎት። ኣብ ዓምዲ ዛዕባ ሎሚ ፍሽለት ትረኻ ስልታዊ ውዲት ሓቅታት ልኡላውነት ኤርትራ ዘርእስቱ እዋናዊ ትሕዝቶ ይጸንሐና። ኣብ ቀርኒ ኣፍሪቃ ዘላቕ ሰላምን ምርግጋእን ክሰፍን እንተኮይኑ ታሪክ ካብ ምጥምዛዝን ምስ ጎረባብቲ ሃገራት ናይ ግጭት ባይታ ካብ ምፍጣርን ምቁጣብ ኣገዳሲ እዩ። ፖለቲካዊ ሽግራት ብናይ ፕሮፓጋንዳ ኩናትን ልኡላውነት ጎረባብቲ ሃገራት ብምትንካፍን ክፍታሕ ከም ዘይክእል ታሪክ ናይ ዞባ ብብዙሕ መገድታት ዝምስክሩ ሓቂ እዩ። እዚ ብመራሕቲ ብልጽግና ዝዝርጋሕ ዘሎ ሕሱር ግን ከኣ ሓደገኛን መነቐጽን ትረኻ ንታሪኻውን ሕጋውን መንነት ኤርትራን ህዝባን ዝኽዕድ ንውራም ፕሮፓጋንዳ ጥራይ ምዃኑ ትርዲእካ ንቕሓት ህዝቢ ምዕባይ የድሊ። ዘላቒ ምርግጋእ ዝመጽእ ንልኡላውነት ሃገራትን ዓለምለኻዊ ውዕላትን ብምኽባርን ኣብ መንጎ ህዝብታት ሓቀኛን ሰላማውን ምትሕዋር ብምፍጣርን ጥራይ እዩ። ስለዚ መራሕቲ ጉጅለ ብልጽግና ካብዚ ዓይነት ሓደገኛን ዘይሓላፍነታውን ትረኻታት ወፂኦም ንልኡላውነት ጎረባብቶም ብምኽባር ንሰላምን ርግኣትን ምዕባለን ክሰርሑ ይግባእ። ታሪኽ ምጥምዛዝ ንግዜያዊ ፖለቲካዊ ረብሓ ከገልግል ይኽእል ይኸውን፣ ኣብ ነዊሕ እዋን ግን ናብ ዘኸፍአ ውድቀት ጥራይ ዘምርሕ። ልኡላውነት ኤርትራ ንኢትዮጵያ ስጋኣት ዘይኮነስ ንሰላም ቀርኒ ኣፍሪቃ ዓብዪ ዓንዲ ሕቆ ምዃኑ ተረዲእካ ምስራሕ ጥራዩ ናብ ሓበራዊ ዕቤት ዝመርሕ። እዚ ሕሱር ፕሮፓጋንዳ እዚ ኣብ ቅድሚ ሓቀኛ ታሪክን ሕግን ፈጺሙ ክቐውም ከም ዘይክእል ግን ኩሉ ክግንዘቦ ዝግባእ ሓቂ እዩ ተጠቒሱ። ኣብ ዓምዲ ማሕበራዊ ዕቤት ተራ ምርምርን መጽናዕትን ኣብ ማሕበራዊ ለውጢ ተዳሲሱ።
ምርምር ኣብ ማሕበራዊ ለውጢ እወታዊ ኣበርክቶ ክህልዎ እንተኮይኑ ትመርፁ ዓይነት ስነ ኣገባብ ምርምር ኣዝዩ ወሳኒ እዩ። ብዘይካዚ

ወድዓዊ ምርምራት ምክያድ ንምርምር ኣብ ዘይኮነ መዓላ ካብ ምውዓልን ሚዛናዊ ጥቕሚ ክህብ ኣብ ምግባር ዝሕግዝ መፅናዕታዊ ምርምር ከም ኣገባብ ወድዓዊ ብዓይኒ ስነ መንጎ ድማ ዘይሸራዊ እንትኾነ ብፍጹም ማሕበራዊ ገለልተኛ ማለት ሶሻል ኒውትራል ክትብሎ ዝኸብድ እዩ።

ምድርኻት ታሪክ ከም ዝተረኣየ ብርክት ዝበሉ ሓይልታት ንምርምር ከም መሳርሒ ማሕበራዊ ምህንድስና ተጠቒሞምሉ እዮም። በዚ ድማ ንዝደለይዎም ፖሊሲታት ኣድማዕቲ ንምምሳል ምስ ፖለቲካዊ፣ ቁጠባዊ፣ ማሕበራዊ፣ ታሪካዊ ፍጻመታት ዝተተሓሓዙ ክውንነታት ብምድምሳስ ሕብረተሰብ ኣብ ምግጋይ ኣውዒሎሞም በቲ ንሶም ዝዘርግሕዎ ሓበሬታ ተጸልዩ ኣብ መስርሕ ዝምዕብል ማሕበራዊ ለውጢ ድማ ኣሉታዊ ሳዕቤን ህልዎ። ስለዚ ኩሉ ብስም ምርምር ዝቐረበ ውፅኢት ወይ ረኽበታት ተጠቃምነቱን ወድዓውነቱን ምርግጋጽ የድሊ ይርከቦ። ኣብ ዓምዲ ቃለ መሕተት ብኣካዳምያዊ ፖለቲካውን ወታደራውን ትምህርቲ ክስልጥኑ ዝፀንሑ መበል 38 ዙርያ ሃገራዊ ኣገልግሎት ስልጠናኦም ብዓወት ብምዛም ኣብ ዝተመረቕሉ ኣጋጣሚ ምስ ገለ ካብኦም ዝተኸየደ ርክብ ሰፊሩ ኣሎ። ኣብ ዓምዲ ልቦናን ፍልስፍናን መበል 7 ክፋል ፅፈት ስራሕ ጥርዚ ፍርያምነት ክትጭብጥ እንተደኣ ክደሊኻ ንምሕደራ ግዜኻን ፀዓትካን ግድን ክተወርፅጦ ይግባእ። ኣብ መንጎን ስራሕካ ዝምልከት ግዜን ንውልቃዊ ህይወትካ ዝምልከት ግዜን ንጹር ዶብ ክህልወካ ኣለዎ። እዚ ዶብ እዚ እንተዳ ተፈንጢሑ ኣብ ስራሕካን ውልቃዊ ህይወትካን ብዙሕ ምዝርራግ ክስዕበልካ ይኽእል እዩ። ገለ ሰባት ነቲ ኣብ ሓዳሮም ዘለዎም ፀገም ናብ ስርሖም ተሰኪሞሞ ይመፁ ሞ ምስ መሳርሕቶምን ናይ ቀረባ ሓላፊኦምን ህውከት ክኣግዱ ትርዮም። ብመንፅሩ ካልኦት ስራሕተኛታት ነቲ ኣብ ስርሖም ዘለዎም ፀገም ናብ ገዝኦም ተሰኪሞም ብምኻድ ምስ በዓልቲ ቤቶምን ደቆምን ንዝነበሮም ሰላምን ሓጎስን ዝዘርጉ ኣለዉ። እቲ ካብ ኩሉ ዝበእሰ እቶም ሰራሕተኛታት ብሰሪ ምትሕውዋስ ስርሖምን ሓዳሮምን ኣብ ፀገም ከም ዝወደቑ ዘይርድኦም ምዃኖም እዩ። ክንዲ ዝኾነ ነቲ ፀገሞም ንምፍታሕ ዝኾነ ዓይነት እወታዊ ፃዕሪ ኣይገብሩን እዮም ተጠቂሱ። ኣብ ዓምዲ ዳየሪ ናብ ሙሉእ ዝቐረበት ሰብ ኣይተሓባብኣኒ ፈታን ዕጫ ዝብሉ ዛዕባታት ዳየሪ ይፀንሕና። ጋዜጣ ሓዳስ ኤርትራ ወትሩ ረቡዕ ትሕተም ጋዜጣ ውሽጢ ሃገር ናይ ቋንቋ ትግርያ ዋና ሰነዳኢ መሓመድ እድሪስ፣ ሌኣውት ዛህራ ዓሊ፣ ፋጥና ኣደም። ኣብ ዓምዲ ደልኣባብ መበል 5 ዛዛሚትን ክፋል ዛንታ ዓላለይ ሓምባሬ ቀሪባ ኣላ። ኣብ ሓምዲ ዓማር መስሕብ ቱሪዝም ዝኾኑ ብርቂ ጸጋታትን ጥንታዊ ቅርስታትን ንእዞባ ዓዱኻላ ተዳሲሶም ይርከቡ። ኣብ ዓምዲ ባና ታዕሊም ዝተፈላለዩ ፍልጠት ሓዘል ሓበሬታታት ይፀንሑና። ኣብ ዓምዲ ዕንጃረ ትሕዝቶ ሌላ ምስ ኣደ ምዕባለ ኮምፒዩተር ቻይና ተባሂላ ትፍለጥ ክኢላ ቴክኖሎጂ ዶክተር ቬፔሱ ቀሪቡ ኣሎ። ስእላዊ መግለፂ መመረቕታ መበል 38 ተምሃሮ ሃገራዊ ኣገልግሎት ቀሪቡ ኣሎ። ኣብ ዓምዲ ነፈት ኣምር ብዛዕባ ሓፈሻዊ ጥዕናና ኣብ ኣጥፋርና ዝርአ ምልክታት ኣብ ቻይና ጸለምቲ ደማሙ ምስ ጽቡቕ ፋል ይተኣሳሰራ ትፈልጡ ዶ? 10 ፍልልያት ረኸብ ጎብየ ምስ ሰብ ዘረኽቦም ጠባያት ሰፊሮም ይጸንሑና። ኣብ ዓምዲ ተርበያት እቲ ጸረብ እምኒ ልቦና ሓዘል ትሕዝቶ ቀሪባ ኣላ። ኣብ ዓምዲ ፈንዋዕዳት ሪፖርታጅ መመረቕታ ስልጠና ሃገራዊ ኣገልግሎት መበል 38 ዙርያ ተምሃሮ ቀሪቡ ኣሎ። ጋዜጣ ሓዳስ ኤርትራ ኤርትራን ፕሮፋይል ወትሩ ረቡዕን ቀዳምነት እትዳሎ ጋዜጣ ውሽጢ ሃገር ናይ ቋንቋ እንግሊዝኛ እያ። ዋና ኣሰናዳኢ ኣማኑኤል መስፈን፣ ምክትል ኣሰናዳኢ ሲራክ ሃብተ ሚካኤል፣ ሌኣውት ኣዝመራ ብርሃነ፣ ቤተልሄም ታደሰ፣ ሞናሊዛ የማነ። ኣብ ዓምዲ ሪፖርታጅ መመረቕታ ስልጠና ሃገራዊ ኣገልግሎት መበል 38 ዙርያ ተምሃሮ ቀሪቡ ኣሎ። ኣብ ዓምዲ ስፖትላይት ፌስቲቫል ኤርትራ መግለጺ ሓድነት ሓበንን ሃገራዊ ጽንዓትን ምዃኑ ተገሊጹ። ስነ ስርዓት መበል 19 ዕብረ መመረቕታ ኮሌጅ ስነ ፍልጠት ማይነፍሒ ቀሪቡ ኣሎ። ስእላዊ መግለጺ መመረቕታ መበል 38 ዙርያ ሃገራዊ ኣገልግሎት። ኣብ ዓምዲ ኪዌንዲኤ ኣብ ወደባዊት ከተማ ምጽዋዕ ዝርከብ ሆስፒታል ዝነጥፍ ዘሎ ጉጅለ ሓኻይም ኣብ ቤተ መዘክር ምጽዋዕ ሓደ ዘገርም ብቻይና ዝተወቕረ ዋን ካንቻን ብዝብል ሰላምን ሓድነትን ዝትርጎም መልእኽቲ ዝሓዘለ ጥንታዊ ዕትሮ ብዝምልከት ሓደ ካብኦም ዶክተር ሊያንግ ንዕኡን ጉጅልኡን ዝፈጠረሎም ጦብላሕታን ገሊጹ ኣሎ። ኣብ ዓምዲ ቁጠባን ዋኒንን ውህለላ ከም ቁጠባዊ ኣምር ተዳሲሱ። ኣብ ዓምዲ ርእይቶ ምንቋት ህዝቢ ከም መናውሒ ዕምሪ ስልጣን ምሕዳስ ዝምድና ህዝብታት ስለምንታይ የጨንቕ ዝብሉ ሰፊሮም ኣለዉ።
ኣብዝቕንያት እዚ ቀዳማይ ሚኒስተር ናይቲ ጉጅለ ኣብ ደብረ ማርቆስ ክፍለ ሃገር ጎጃም ኣብ ዝበጽሓሉ ህዝቢ ጎጃም ብግዜ ሃፀይ ዮሃንስ እንታይ ከም ዝወረዶ ይፈልጥ እዩ።

ብምባል ንህዝቢ ኣምሓራ ኣንጻር ህዝቢ ትግራይ ንምልዕዓል ምርዘም ትፋእ ክደጉሕ ተሰሚዑ። ኣቐድም ኣቢሉ እውን ጎንደር ኣብ ዝበጽሓሉ ንእንግሊዛውያን መሪሑ ንሃፀይ ቴድሮስ መን ከም ዘቕተሎ ዝፍለጥ እዩ ብዝብል ትረኻ ቴድሮስ ብጉዲት ሃፀይ ዮሃንስ ከም እትቐትለ ብምእማት ኣብ መንጎ ህዝቢ ጎንደርን ህዝቢ ትግራይን ጽልኢ ንምስዋር ሃቂኑ ነይሩ። ጎንደር ክንሃንፅ ኣብ ዝተበገስናሉ ቀንዲ ዝተቃወሙና ጎጃም እዮም ነይሮም ኢሉ ንህዝቢ ኣምሓራ ንሓድሕዱ ከተፋንን ዝሃቀነሉ እውን ናይ ቀረባ ግዜ ዝኽሪ እዩ። ጉጅለ ብልፅግና ናብ ከምዚ ዝዓይነቱ ድሑር ዘመተ ቅብፀት ዘምርሐ ትሕቲ ሃገራዊ ፀቢብ ፖለቲካኡ ሸፋፊኑ ንህዝቢ ኢትዮጵያ ሃገራዊ ዕላማታትን ነዊሕ ራእይን ከም ዘለዎ መሲሉ ንምዕሻውን ምትላልንን ዘካየዶ ዝተፈላለየ ፕሮፓጋንዳዊ ዘመተ ህዝቢ ኢትዮጵያ ምስ ግብራዊ ስራሕ ናይቲ ጉጅለ ብምንፅፃር እዝኒ ምስ ከልኣዩ ይርከቦ። ኣብ ዓምዲ ሸባብ ንኡስ ዓምዲ ሓሳባት መንእስያት ኣብ ወልፍን ሳዕቤናቱን ዘሎና መረዳእታ ኣብ ትሕቲ ዝብል ኣወለፍቲ ባእታታትን ልምድታትን ልዑል ኣካላውን ኣእምሮኣውን ባህታ ዝፈጥሩልናዮም ነዚ ባህታ ብተደጋጋሚ ንምርካብ ብምባል ድማ ነቶም ኣወለፍቲ ባእታታት ደጋጊምካ ትወስዶም ብድሕሪ ምድግጋም ዘይቋርፅ ወልፊ ይኸውን። እዚ ክስተት ኣእምሮና ብዘለዎ ናይ ባእታታት ባህርን ድላይ ዘካይዶ መስርሕን እዩ ዝፍጠር። ኣብ ቅድሚት ኣእምሮና ዝርከቡ ልብ ንሓደ ሰብ ርዌትን መስርሕን ዝፈጥሩሉ ክፋላት እዮም። እዞም ክፋላት ድማ ኣብ ወልፊ ግብረ መልሲ ንምሃብ ቅልጡፋት እዮም። ብተወሳኺ ገለ ክፋላት ናይ ኣእምሮና እውን ንወልፊ ናይ ገዛ ርእሶም ተራ ይፃወት እዮም። ሽፋን ናይ ቅድሚት ቀጸላ ሲንግሌትን ኒክሌስ ኣኩምበንስን ዝበሃሉ ናይ ባህታ ስምዒታት ኣካላትና ንኣወለፍቲ ባእታታት ምስ ዝቀላዕ እዞም ክፋላት ብዝያዳ ወይ ልዑል ግብረ መልሲ ክህብ ይገብሩ ተጠቒሱ። ሪፖርታጅ ስነ ስርዓት ምምራቕ ተምሃሮ ቤት ትምህርቲ ስነ ኪነት ኣስመራ ሰፊሩሎ። ሪፖርታጅ ፌስቲቫል ኤርትራውያን ኣብ ጀርመን ቀሪቡሎ። ኣብ ዓምዲ ሚንሁና ውህናግ ኣብ ደቡባዊ ግብፂ 3,000 ዓመታት ዕድመ ዘለዎ ጥንታዊ መቃብር ከም ዝተረኽበ ተሓቢሩ ኣብ ብሪጣንያ ተኸሲቱ ዘሎ መጠን ሙቐት ንዋጋ ጀላቶ ከም ዘንሃረ ተገሊጹ። ወዲ 19 ዓመት ቻይናዊ ንናይ ንእስነት ዓርኩ 2.1 ሚልዮን ዶላር ንኽወርስ ሕጋዊ ሰነዳት ከም ዝፈረመሉ ተሓቢሩ። ብሪጣናዊ ፔተር ግላስብሩክ ዝዓበየ ፃዕዳ ሽጉርቲ ብምፍራይ ሓደ ሓረስታይ ኣብ መዝገብ ክብረ ወሰን ጊነስ ከም ዝሰፈረ ተገሊጹ። ኣብ ዓምዲ ኣልኡስራ ዝተፈላለዩ ስድራ ቤት ጠቀስ ትሕሶታት ሰፊሮም ይጸንሑና። ኣብ ዓምዲ ኣልብያ ተራ ተጠቃምነት ብሽክለታ ኣብ ኣከባቢ ተዳሲሱ ይርከብ። ኣብ ዓምዲ ጥዕና ፍልሊ ረኽሲ ቫይረስን ባክተርያን ዝድስስ ትሕዝቶ ቀሪቡሎ። ኣብ ዓምዲ ትንታነ ዜና ህሉው ኩነታት ግጭት ኢራንን ኣሜሪካን ተዳሲሱ ይርከብ። ኣሜሪካን ኢራንን ንስምምዕ ሰላም ተቓሪበን ኣለዋ፣ ኣብ መወዳእታ በፂሐን ኣለዋ፣ ተረዳዲአን እየን ወዘተ ዝብሉ ዜናታት ብመንገዲ ዓበይቲ ማዕከናት ዜና ዓለም ተጋዊሖም እዮም። ዓለም ድማ ተዳኺሙ ዝፀንሐ ቆጠባኣ ክመሓየሽ ክጅምር ምዃኑ ስለ ዝኣመነት በቲ ዜናታት ተሓጒሳ ፀኒሓ። እንተኾነ እቲ 14 ነጥብታት ሒዙ ዝተበገሰ ስምምዕ ሰላም ነዊሕ ከይቀጸለ ክቕፀዩ ተራእዩ። ከም ሳዕቤኑ ድማ እቲ ግጭት ዳግማይ ክቕፅል ተዓዚብና። እቲ ሰነድ ናይ ምርድዳእ ንመጻብቦ ሆርሙዝ ክፉት ዝገብርን ኣብ ዓለማዊ ዕዳጋ ጸዓት ንዘለዉ ጸቕጢ ድማ ዘፋኽሱ እዩ ነይሩ። የግዳስ ክልቲአን ሃገራት በብናይ ገዛ ርእሰን ምኽንያት ነቲ ልዑል ተስፋ ዝተገብረሉ ስምምዕ ሰላም ናብ ባይታ ከውርድኦ ይከኣላን። ኣብ ከምዚ ኩነታት እዮም እምበኣር ሓያሎ ተንተንቲ ፖለቲካ ንድሌት ኣሜሪካ ዝምልከት ሓያለ መግለፂታት ከውፅኡ ዝስምዑ ዘለዉ። ከምዚ ዝዝከር ኣሜሪካ ንግዜያዊ ምቁራፅ ተኽሲ ንዝቕፅል መጥቃዕቲ ከም መሰጋገሪ መድረኽ ክትጥቀመሉ ትኽእል እያ ዝብሉ ግምታት እዮም ብሓያሎ ክኢላታት ዝውሃቡ ነይሮም። ኣሜሪካ እቲ ኩናት ኣብ ርእስቲ ከም ዝሓሰበቶ ክኸደላ ዘይምኽኣሉ ሰፍ ዘይብል ቁጠባዊ ክሳራታት እውን ኣስዒቡላ እዩ። ድሌት ፕሬዚደንት ዶናልድ ትራምፕ ኣብቲ ፈለማ ፍሉጥ እዩ ነይሩ። ኢራን ኣብቲ ኩናት መራሕታ ምስ ተቐትሉ ትሕቲ ቅርፅታታ ዓንዮም ቆጠባኣ ብከቢድ ምስ ተሃስየ ሕጂ ከይፈተወት ኢዳ ክትህብያ እዩ ዝብል ነይሩ። ይኹን እምበር ኢራን ዘይከምቲ ዝተፀበዮ ወታደራዊ ዓቕማ ኣደልዲላ ኢዳ ከይሃበት ንኣሜሪካ ፊት ንፊት ክትገጥማያ ተራእያ። ሜልኣን ቅዲ ኩናታን ድማ ሓደ ካብቲ ንኣሜሪካ ዘሕረራን ባህጋ ዝኸለፈላን እዩ ነይሩ ተጠቂሱ። ኣብ ዓምዲ ርእይቶ ዛዕባ ባሕሪ ጉልባብ ንኤትኒካዊ ፖለቲካ ኣብ ትሕቲ ዝብል ኣርእስቲ ጉጅለ ብልፅግና ብኩሉ መዳይ ውድቕቲ ሃገር ዝመርሕ ዘሎ ኣብ ፀቢብ ዓንኬል ኣዲስ

ኣባ ተኸርሚዩ ህዝብታት ሓድሕድ እናጋጨወ ዕምሪ ስልጣኑ ከናውሕ ዝስሓቅ ዘሎ ድኹምን ድሕሩን መንግስቲ ምዃኑ ኩሉ ዝዕዘቦ ዘሎ እዩ። ገለ ካብ መርኣያታት ውድቀት ሃገረ ኢትዮጵያ ኣብ ትሕቲ ጉጅለ ብልፅግና ንምጥቃስ ኣብ ብዙሕ ከባቢታታ ናይቲ ሃገር ዘሎ ኤትኒካውን ሃይማኖታውን ግጭታት ሓድሕዳዊ ግጭታት ዘኸተሎ ገዚፍ ውሽጣዊ ምፍንቓልን ምምዝባልን ህዝቢ ካብ ቁፅፅር መንግስቲ ወፃኢ ብዝተፈላለዩ ሓይልታት ዝመሓደር ዘሎ ሰፊሕ ከባቢታት ኣበየ ከባቢኡ ዘለዉ ኣእላፍ ዕጡቃት ሓይልታት ውሽጣዊ ፀጥታን ዶባት ሃገርን ክኽብር ዘይክእል ድኹም ሰራዊትን ናይ ፀጥታ ኣካላትን ናፃ ምንቅስቃስ ሰባትን ተሽከርከርትን ዘይኽእል ፀጥታዊ ፀገማት ክትራንን ጩብያን ናይ ሰባት 10,000 ኣብያተ ትምህርቲ ዘዕፀወ 10,000,000 ቆልዑ ካብ ትምህርቲ ዘብኮረ ውግእ ሓድሕድ 70,000,000 ህዝቢ ኣብ ድኽነት ዘውድቐ ኣስታት 25,000,000 ተፀበይቲ ረድኤት ዝገበረ 20,000,000 ህፃናት ንዓፀቦ ዘቀልዐ ቁጠባዊ ውድቀት ምስ ብልሽውን ጉዕዙይን ምሕደራ ተጣቂሱ። ኣብ ዓምዲ ማህደር ጀጋኑ ካልኣይ ክፋል ትሕዝቶ ታሪክ ወተሃደር ደርግን ልኡኽ ሻዕብያን ሰፊር ኣላ። ኣብቲ ግዜ እቲ ብዙሕ ሰብ ተኣሲሩ ነይሩ። ኣብቲ ዝነበርናዮ ይዕዘቦ ከም ዝነበርኩ ብዙሕ ንባሕሪ ዝንቀሳቐሱ ሓረስቶትን ሰበኽሳግምን ይዕዘብ ነይረ። ኣብቲ ግዜ እቲ ግራዝማች ዕጀልን ማለት ካብ ሓለፍቲ ርእሰ መምሕዳር ቆላታት ኤርትራ ተፈራ ወንዴን እሱራት ክርእዩ ንኸለላ መጺኦምና ወሰን ኢሎም ንኹሉ እሱር ብውልቂ እናረኸቡ ንስኻ እንታይ ጌርካ ንስኺ እንታይ ጌርኪ እናበሉ ኣባይ በፂሖም። ግራዝማች ዕጀል ከዓ ንዓኻ ኣበይ ዝፈልጠካ ኢሉ ሓቲቱኒ። ምክንያቱ ንከሊፋ እድሪስ መሓመድ ዑስማን ምምሕዳር ቤት ፅሕፈት ዓጂብና ብዙሕ ግዜ ንገዝኡ ማለት ንኣቑርደት ንኸዶ ነርና ኢና። ንሱ እውን ንኣስመራ ክሓልፍ ንከሎ መኪና ላንድሮቨሩ ደዋቢሉ ናብቲ ምምሕዳር ኣላጊሱ ምስ ኣመሓዳሪ ክዕልል ከሎ ይረኽበና ነይሩ እዩ። ስለዚ ፅቡቅ ገይሩ ከም ዝፈልጠኒ ስለ ዘረጋገፅኩ ኣነ ወዲ ከሊፋ እድሪስ እየ ኢለ እዮም። ከሊፋ ኣብቲ እዋን እቲ ህዝባዊ ግንባር ስጉምቲ ስለ ዝወሰደትሉ ብሂወት ኣይነበረን። እንታይ ኣምፅኡካ ናብዚ ተገዲሱ ሓቲቱኒ። ኣሲሮምኒ ወረቃቅቲ ደርቢኹም እዮም ዝብሉ ግን ኣይ ብኢደያይ ብእግረይ ወርሓንቲ ይገበርኩን ፍጹም መሳይ ምትእሳር ዘይብሎም ሰባት እውን ተኣሲሮም ኣለዉ ምስ በልክዎ ነቲ ኣዛዚ እዚ እንታይ እዩ ኣበሰኡ ኣብኡ ብሻዕብያ ዝተቐትለ ኣብዮታዊ እዩ ኢልዎ ይርከቦ። ሻድሻይን ዛዛሚትን ሓቀኛ ዛንታ ካብ ደብሪ ናብ ገድሊ ቀሪባ ኣላ። ሓምለ 1978 ሓይሊ 32 ኣብ ካልእ ተልእኾ ንምስታፍ ብጸላም ዓቐብ ደርፎ ወዲእና ሙሉእ ለይቲ ክይድ ሓዲርና ከም ተደራቢ ኣብ ርሱን ውግእ ዓዲ ዕቆብ ተጸንበርና። ኣብ ሰጣሕ ጎላጉል ብደብዳብ ነፈርቲ ኣብ ዝተዃዕተ ጎዳጉዲ ድፋዕ ሒዝና ኣብኡ ለይትን መዓልትን ልዕሊ ወርሒ ተዋጊእና። ኩነታት ተቀያይሩ ምስ ምፍራስ ድፋዕ ዓዲ ያቆብ ድፋዓት ሰሜን እውን ተጸልወ። ደርግ ብሓገዝ ሶቪየት ሕብረት ክሳብ ዓንቀሩ ኣፅዋር ዓጢቆ ነበረ። ህዝባዊ ሓይልታት ኣብ ዝጣዕመካ ግዜን ቦታን እናመረፅካ ንጸላኢ ብምድኸም ብምምህማንን ብምድምሳስን እዩ ናጽነት ኤርትራ ጋህዲ ክኸውን ዝኽእል ኢሉ ብምውሳን እስትራቴጂያዊ ምዝላቕ መሪፁ። ንጸላኢኻ እናዳኸምካ ኣዝልቕ ዝብል ትእዛዝ ኣመሓላለፈ። ብወገና እናዝልቕናን እናተተኾስናን ምስ ጸላኢ ኣብ ምቕርካ ላዕላይ ሽማንጉስ ዑናላላይ ሰረጅቓ ኣፍደዩ ውግእ ገጢምና። ኣማስያኡ ንጎላጉል ፀሓፍላም ዝቆጻጸር ታባ ኣፍደዩ ሒዝና ሓዲርና። ንግሆ ካብ ታባታት ኣፍደዩ እናተዋጋእና ምዝላቕ ቀፂልና። ወታደራት ደርግ እናፈከሩ ታንክታት ኣምሪሖም ውሓዙ ነፈርቲ እውን ጀሚረን። ሽዑ ብደብዳብ ነፈርቲ ክልተ ኢደይ ብኸቢድ ተሃሪመ። ሓደገኛ ኩነት ስለ ተፈጥረ ነብስኻ ኣውፅእ ኮይኑ ኣእዳወይ ተሃሪመን ብምስባረን ምንቅስቓስ ከልኣኒ ተሽከርከርቲ ኣለዋ። ጸላኢ ድሮ ኣብ ዝነበርክዎ ከባቢ በፂሑ በቃ ተጠቢበ ኣብ መንጎ ክልተ እምኒ ተኸዊለ ተጸቒጠ ኣሕሊፈ እዮ ተጠቒሱ። ኣብ ዓምዲ ንቑሕ ደመና መተባብዕን መኣረምተን ኩሉ ኣብ ግዜኡ ኣገዳሲ ትሕዝቶ ይጸንሐና። መተባብዒ ይኹን መግናሕቲ ኣብ ባህሪ ሰብ ኣድማዒ ጽልዋ ክህልዎ ምእንቲ ተግባርን ግብረ መልስን ብግዜ ክተኣሳሰር የድሊ። ኣብ ገለ ግዜ ሽዑ ንሽዑ ግብረ መልሲ ክንህብ ምስ ዘይንኽእል ብኻልእ ኣገባብ ምትእስታር ክንፈጥር ንኽእል ዶ? ኣብ ቅድሚ ጋሻ ንዝበደለ ቆልዓ ሽዑ ንሽዑ ክንገንሕ ምስ ዘይንኽእል ብኸመይ ድሒሩ ክድገም ከም ዘይብሉ ንረድእ። ነዚ ሕግዝ ሓደ ኣገባብ ዝውሃብ ዘሎ መቕጻዕቲ ይኹን ምትብባዕ ውፅኢት ናይ ንጥፈት ምዃኑ ብምርዳእ ምትእስሳር ምፍጣር እዩ ይርከቦ።

ኣብ ዓምዲ ሰምራ ጀድ መፍረ ተምሪ ኣብ ሃገርና ምስ ኣቶም ሙሴላ እቲ ዓውደና ዋሃዲ ልምዓት ተምሪ ኣብ ሚኒስትሪ ሕርሻን ዝተኻየደ ቃለ መጠይቕ ሰፊሩሎ ኣብ ዓምዲ ወቕፋ ፍንያ ሪፖርታጅ ፅምብል መምህርታ ተምሃሮ ቤት ትምህርቲ ሙዚቃ ኣስመራ ኣብ ዓለም ስነ ጥበብ ዝተኸስቱ ሓደሽቲ ፍጻመታትን ቀሪቦም ኣለዉ ኣብ ዓምዲ ሸባብያት መንእሰይ ኤርትራ ዓንዲ ሕቆ ትግባረ መደባት ልምዓት ምዃኑ ተገሊጹ ኣብ ዓምዲ ኩርናዕ ተምሃሮ መሃስትን ስነ ፍልጠተኛታት እቲ ሓደገኛ ጨረርታ ዝንቡዕ ኣተሓሳስባ ዳእላ ተምሃሮ ከምኡ ድማ ጥቕሲ ዝሰሙን ቀሪቦም ኣለዉ ኣብ ዓምዲ ፍረ ጻዕሪ ኣብርሃም ተስፋጽዮን ኣብነታዊ ኣርባሒ ናይ ጸባ ኸብቲ ተላልዩ ይርከብ ሪፖርታጅ ስነ ስርዓት መምርቕታ ተምሃሮ ኮሌጅ ሕርሻ ሓመልማሎ ቀሪቡሎ ኣብ ዓምዲ ተርሙማ ምንዳይ ሓቂ ካልኣይ ክፋል መሃስቲ ቆልዑ ሉዊ ብሬይል ፊሎ ፋርንስ ዋርስ ኣን ማኮሲንስኪ ይጸንሐና ኣብ ዓምዲ ደቂ ኣንስትዮ ንገዝሚ ዝድስስ ትሕዝቶ ንረክብ ደቂ ኣንስትዮ ተማሂረን ሞያ ዓጢቐን ይውሓድ ይብዛሕ ናይ ገዛ ርእሰን ኣታዊ ክህልወን ከሎ ነቲ ንደቂ ኣንስትዮ ከም ጾር ናይ ምርኣያ ተሓሳስባ ይስዕረዩ ኣብ እዋን መርዓ እውን መርዓ ቅዱስ ምትእስሳር ናይ ክልተ ተመጻመድቲ ደኣ እምበር ንግዳዊ ውዕል ስድራ ቤታት ከም ዘይኮነ ዝምህር ሰፊሕ ጎስጓስ የድሊ ኣብ ናይ ገዝሚ ጠለባት ጥራይ ዘይኮነ ኣብ ፅምብላት መርዓ እውን ነቲ ኣብ ስድራ ቤታት ዝፍጠር ፋይናንሳዊ ተጽዕኖ ንምንካይ ቅልል ዝበለ ስነ ስርዓት ምክያድ ክልመድ ዘለዎ እዩ ሕጊ እውን ብዘይንቕሓት ሕብረተሰብ ተተግበርቲ ክኾኑ ኣይክእሉን እዮም ዝድንገጉ ሕግታት ኣብ ባይታ ክውን ዝኾነሉ ሕብረተሰብ በዕሉ ብመረዳእታን ንናይ ገዛእ ርእሱ ጥቕሚ ሓሲቡን ከተግብሮን ከሎ እዩ ስለዚ ኣብ ዝተፈላለየ ክፋል ናይ ሕብረተሰብና ንዘሎ ተመሳሳሊ ልምድታት ንምፍዋስ ኩሉ ዜጋ ክነቕሓሉ ዘለዎ ጉዳይ ኮይኑ ይስማዓኒ ይርከቦ ኣብ ዓምዲ ሚንሁና ውህናክ ሕጊ ፈረንሳ ሓደ ብሪጣናዊ ቅድሚ 27 ዓመት ንዝፈለሞ ጉዕዞ እግሪ ዝተፈላለዩ ቦታታት ብፈረንሳ ኣቢሉ ናብ ብሪጣንያ ንኸይሰግር ብምእጋዱ ከም ዝተዓናቐፈ ተገሊጡ ኣብ 18 ክፍለ ዘመን ነገስታት ኤውሮጳ ብተኻሉ ናይ ምድር ባይ ስፖርት ኣዝዮም ይምሰጡ ምንባሮም ተገሊጹ ከተማ ኣቡ ዳቢ ብብዝሒ ናብ ማይ ዝመርሑ መንሸራተቲ ኣብ መዝገብ ክብረ ወሰን ጊነስ ሰፊራ ወዲ 5 ዓመት ህንዳዊ ህፃን 46 ዓይነታት ዳይናሶር ኣብ ሓደ ደቂቕ ከለልዮም ብምብቅዑ ኣብ መዝገብ ክብረ ወሰን ግነስ ሰፊሩ ተመራመርቲ ኣብ 8ይ ክፍለ ዘመን ዝነበረ ናይ ብሩር ገንዘብ ዴርሃም ከም ዝረኸቡ ኣፍሊጦም ኣብ ዓምዲ ዝርዓ ወቕትሳድ ኣብ ኤርትራ ብዝተወሃሃደ ፃዕሪ ኣብ ምክልኻል ኣንበጣ ዝተጨበጡ ዓውታት ተዳሲሶም ይርከቡ ኣብ ዓምዲ ዋሓታል ጥፍል 5 ክፋል ጥውጥዋይ ሓደ ሰት ብሸኽሊ ኣስቀር ስእላዊ ፅውፀውያት ሚኪ ይጸንሑና ሪፖርታጅ መመረቕታ ሓዳሽ መጽሓፍ ውሽጣዊ ሕማማት ብነርስ ካሳሁን ረዳ ቀሪቡሎ ኣብ ዓምዲ ተቐሪር ዝተፈላለዩ ጥዕና ጠቀስ ሓበሬታታትን ርኽበታትን ይጸንሑና ኣብ ዓምዲ ስፖትላይት ሰልፊ ብልጽግና ኢትዮጵያ ኣብ ጭኑቕ ኩነተ ኣእምሮ ኮይኑ ነቲ ሃገር ኣብ ተኼላታት ጥፍኣት ይሸማ ከም ዘሎ ተገሊጹ ወፍሪ ክረምታዊ ማእቶት ተምሃሮ ሓለዋ ኣከባብን ሃገራዊ ሓድነትን ዘጣምር ወፍሪ ምዃኑ ኣብ ዓምዲ ስፖትላይት ተዳሲሱ ፌስቲቫል ኤርትራ ፅምብል ሓድነት ውርሻን ሓበንን ሪፖርታጅ መበል 19 ፅምብል መመረቕታ ኮሌጅ ሕርሻ ሓመልማሎ ቀሪቡሎ ኣብ ዓምዲ ኪንዲኤ ጉዕዞ ግቡእ ምፍጻም ካብ ካሊጋሪ ናብ ሳዋ ትሕዝቶ ሌላ ምስ ኣባል ሃገራዊ ኣገልግሎት መበል 38 ዙርያ መንእስተይ ሄኖክ ፀገዛኣብ ቀሪቡሎ ዝኸበርኩም ተዓዘብትና ንሎሚ ዝተዳለወ ትሕዝቶ መደብና ኣብ ዝተፈጺሙሎ ሰላምና

0: ናጽነት ኤርትራ ጎን ጎኒ ልምዓታዊ ገስጋስን መደባትን ሃገራዊ ባህልን ስነ ጥባዊ መግለፂታትን ዳግማይ ንምሕዳስ ዓብዪ ምንቅስቓስ ተራእዩ። ኣብቲ እዋን እቲ ወግዓዋን ትካላት እኳ እንተነበሩ መብዛሕትኦም ስነ ጥበብ ዝደልዩ መንእስያት ግን ዘመናዊ ኣገባባት ዝመሃሩሉ ባይታ ይፅበዩ ነበሩ። ቤት ትምህርቲ ስነ ጥበብ ሳትረብ ነዚጋ ግዜ ንምምላእ ነቲ ካብ ጥንቲ ዝነበረ ሃብታም ናይ ኤርትራ ስነ ጥበባዊ ውርሻ ምስ ዘመናዊ ኣገባብ ብምውህሃድ ንናይ መባእታ ፈጠራ ክእለታት ንምስልጣን ዝተመስረተ ትካልን እዩ። ሳትረብ ንመንእስያት ስነ ጥበበኛታት ኣብ ሃገራውን ኣህጉራውን ደረጃታት ስራሕቶም ንኸርእዩ ዝኽእልሉ ድልዱል መሰረት ኮይንዎም እዩ። ዝተፈላለየ ቅድታት ዘለዎም ስራሓት ቅብኣ፣ ቅርፃ፣ ድራማ፣ ክውንነታዊ ንድፊ ወይ ስኬችንግ፣ ዝተፈላለየ መሳርሒታት ሙዚቃን ካልእን ጥበብ ተኮር ዝኾኑ ሞያታት ገለ ካብቶም ሰብተውህቦ ካብ ሳትረብ ትካል ስነ ጥበብ ክቐስሞ ዝኽእሉ ሞያታት እዮም። ኣብ ሳትረብ ዝፅንበሩ ተምሃሮ ካብ ኩሉ ክሊ ዕድመ ዝርከቡ መንእሰያት እዮም። ገለ ናይ ጥበብ ዝምባለ ዘለዎም ጎኒ ጎኒ ኣካዳሚያዊ ትምህርቶም ዘሳንዩ ክኾኑ ከለዉ፣ ገለ ኣብ ሞያ ጥበብ ተሞክሮ ዝፀንሖም እሞ ብትምህርቲ ንምድራዕ ዝፅንበሩ እዮም። ገለ ድማ ድሌትን ተቀዳስነትን ኣብ ጥበብ ዘንቀሎ ሓፈሻዊ ፍልጠት ዝቐስሙ። ሳትረብ ነዞም ኩሎም ኣብ ሓደ መኣዲ ጠሚራ ከከም ደረጃኦም ተቐቢላ ክሳብ 4 ዓመት ዝርጋሕ ጥበባዊ ፍልጠት ኣዕጢቓ ተፋኑ።
1: ማራ ፍልል ያለዎ ትመጀመርታ ወላ ኮ ተውህቦታ ኣለዎ። ግን ትምህርቲ እንታይ ዓይነት ኣብኡ ክንደይ ዓይነት ኣርቲ ከም ዘለዎ ትፈልጦ? ብዙሕ ኣለዉ። ብዙሕ ኢኻ ትምሃር፣ ብዙሕ ኢኻ ከዓ ትልወጥ። እንተ ደኣ ተበጊስካ ነስ ይደልዮ ኢልካስ ኩሉ ነገር ኣይፅግመካን እዩ። ንስኻ ተበገስ ጥራይ ንክልቲ ወላ ሓንቲ ይኮኒ ክንደይ ኣለዉ ንኣሽ ተምሃሮ? ወላ ንሕና ከማ ናብ ጎኒ ጎኒ ትምህርትና ኢና ዝኣርቲ ተማሂርናዮ። እዚኣ ብመልጎም ኮይና ካቴድራል እያ ከዓ እታ ስራሕ። ጥበብ ማለት ሲ ትዝረእኻዮ ነገር ብድኾነ ነገር ምቕራብ እዩ እጂ ካብ ብብራሽ ጌርካ ካልእ ፍልይ ዝበለ ከዓነ ብመልጎም ገይረ ፈቲነ በቀ ካብ ሓሳብ ዳ 6 ወርሒ ንክስርሓ ግን 2 ወርሒ ተሪፋ 2 ሰሙን ወሲድሃለይ።
2: ክንጅምር ከለና ብርሳስ ነ ጀሚርና። ርሳስ ክንደይ ዓይነት ርሳስ? ፔንስል ከለር፣ ኣክለሪክ፣ ዋተር ዳዕርያ ሽዑ ነናትካ ሞዳ ትሒዝ ማለት እዩ። ነናትካ ቅዲ ኣሰቃላ ትሒዝ ማለት እዩ። እዛ ሰርሐያ ዘለኹ ፖርትሬት እያ። እቲ ኣሰራርሓ ከዓ ብፈትሊ እዩ። እዚ ብፈትሊ ክሰርሕ ዝገደደኒ ካ ማለት ቅድሚ እዚኣ ነበረት ኤግዚቢሽነይ ፈትሊ ሰርሕ ነይረ። ኣብኣ ሰራሕ ኳ ብዙሕ ተቐባልነት ረኺባ ኣ ካልእ ፔንቲንግ ለ ካልእ ሕብርታት ገለ ብዙሓት ሰባት ክሰርሕዎ ክእል እዮም ወይ እውን ፍልይ ዝበለ ክኾነ ፍልይ ዝበለ ሓሳብ ኢለ ነዚኣ ስእሊ ሓሲብያ። እቲ ኮምፕሌሽን ናይቲ ከለር ኣብቲ ውሽጢ ዘሎ ከዓ ዳርክ ብምላእ ተጌርካያ ብዙሕ ክስታይ የብላ ሰሓብነት የብላ ሕ ሰሓብነት ክህልዎ ዝኽእል ከዓ ንዓይንኻ ንድሕር ብዙሕ ሕብርታት ህልይዎ እዩ። ስለዚ ብዙሕ ሕብርታት ተገይርላ ክትፅብቕለይ ትኽእል እያ ብዝብል ሕብርታት ገይረ ገፅ ሰሪሐ እያ ማለት እዩ። ወ ማዘረይ ትሰፊ እያ ከምዚ ጎልፎ ገለ ማለማ ገደስ ትሰፊ እያ ሕጂ ቁራፅ ገለ ምስራ እስከ ክፍትን ገሌለ እታ ቅድሚ ሕጂ ዝነበረት ናይ ኤግዚቢሽን ናይ ፅራብ ርሳስ ዝነበረት ከማ ብዙሕ ፔንስል ከለር ይሰርሕ ይፀርብ ይፀርብ ጎሓፍ በዚሐ ገለ ነገር ክሓስበላ ኣለኒ ኢለ ሓሲበላ ማለት ንሳ
3: ሕጂ ነቲ ተብኩካ ትምህርቲ ወሲኽ ካሉ ሕጂ ናብ ቪዥዋል ኣርት ገለ ምሽ ተማሪና ኣለና። ሕጂ ካብ ካልእ ዝኾነ ኣጋጣሚታት ገለ ከምዝታት ክብል ከሎ ብዛዕባ ኣርት ናይ ኣፍልጦ ኣለካ ገለ ክትበሃል ከሎ ሕጂ ካብቲ ትምህርቲ ዘበካ እዩ። ሕጂ ድሕር ተውህቦ ጣይ ትስእልኒካ ግና ካብቲ ሕጂ መፅሓፍ ኣቢብካ ገለ መለ ብዙሕ ናይ መፅሓፍ ናይ ኣርት መፅሓፍቲ ኒደሎ ሕጂ ካብ ብዙሕ ነገር ክምረካ ሕጂ ቴክስቸር ከመይካ ተብሎ ሕብርታት ከመይካ ተቃሞ ገለ ሕጂ ሱ ብተመክሮ እዩ። ኣብ ከለካ ብተውህቦ ግና ከምዚ ሕብሪ እንታይ ኣቃሚምካ እንታይ ተምፅእ ገለ ትፈጥና ሕጂ ሱ ብተመክሮ ተቐስሞ እዚኣ ስእለ ኮ እዚ ቅድሚ ሕጂ ወላ ኣዳልና ና እዚ ታይ ድባሃላ ትበሃል ትራንስፎርም ኣርት ትበሃል ምስ ኣብስትራክት ይደርጋ ሕጂ ኣብዚ እዚ ሰብኣይ ማቴሎ ሒዝሎ ምሻ ኣብዚ ከዓ ክሳይ ሒዝሎ እዚ ኣትክልቲ ገለ ሒዝሎ ሕጂ ብፃዕሪ ስረኸባ ከብ ሕጂ እዚ ብፃዕሪ እዩ ክሳይ ገበሎ ብኩዒቱ ወይ ብፃዕሪ እዩ እታይ ትበሃል ኣምፂ ኢ ደሎ እዚ እዎ ኣልሚያ እዩ ደሎ ሕጂ ብፃዕሪ እዩ ረኸባ ዝርከብ ከይፃዕርካስ ናብ ዝዕሪ ደረጃ ትበፅሐ ይትኽልና ማለት ኖፔን ነጊ ንሻላ ከማማል
4: ሓጋዚ እዩ እምበር ምክንያቱስ መደብ ንኸተውፅእ ሕግዘካ መደብ ኣውፂኻስ ንክልቲኡ ንኩሉ እንድሕር መደብ ጌይርካሉስ መጠን ግዜስ ኣይጠፋእካን ኩለስ ሕደ ይንኣ
5: ዝሓስካ መፅኻ ዘለካ ስእሊ ዓይነት ቅብኣ እያ እንታይኣት መደብ እንታይ ሓሳብካ?
4: እዚኣ ሕጂ ናይ ዕንቆት ባሕሪ ነ ሓደ ሕጂ ንስምዒት ባሕሪ ዘሎ ስምዒታት ሕጂ ፍዮርታት እቲ ፍዮሪ ፅባቐ ናይ ዓሳታት ሲ ኣብ ውሽጢ ዕንቆት ባሕሪ ኣቲኻስ ዝረአ ነገር ትብፅበቐ ናቱ ናይ ዓሳታትን ናይ ፍዮር ባሕርናታት ባሕሪ ይነግረካ።
6: እዎ በቲ ዝወሰድኮ ኮርስ ብጣዕሚ እንደተቐይረ ሓቂ ዘረባ ክጅምር ከለኹ ከምዚ ድሌት ነይርኒ እዩ ክስእል ደሊ ነይረ እቲ ሕግታት ሜትር ስቴፕስ ገለግና ይፈልጦን እዩ ነይረ ሽዑ ምስ ኣተኹ ግን ኮርስ ምሂሮምና ቴዮሪ ወስዱልና ነይሮም ፕራክቲካል ኩሉ የርኢና ነይሮም ኣላልዮምና ምስ ኩሉ ደንፈልጦ ነገራት ኣክለሪክ ስልክ ፊኒሽ ዝኦይል ዝበሃል ብዓብዪ ዚ ካንቫስ ከማ ይፈልጦ ኢና ነርና ወረቲና ንስእል ነርና ሕጂ ሞር ኮርስ ብምሳደይሲ እቲ ናተይ ኣረኣያ ዝነበርና ኣብስሊ ልክዕ ከምኡውን ዕምቀት ወሲሆት ኣፍልጦ ማለት እዩ ናይሮም ዓንቲ እዚኣ ጎልድፊሽ እንድያ ማለት ወርቃዊ ዓሳ እዚኣ ሓደ ካብዚ ኩሉ ስእሊ ዓሳ መምረፂ ምክንያት ኣብ ኤርትራ ኣብዚ ሃገርናስ ንኮር ዓሉ ሃብትናስ ዓሳ ራእየ ምሽ ዓሳ ብከምኡ መሪፅ እያ ማለት ገለ ካብቶም ንሳታት ዓሳ መሪፅ እዮም እቲ ጎልድ መግበሪኡ ምክንያትካ ኤርትራውያን ማዕረ ክንደይ ኩርዓት ሕቡናት ሕጉሳት ኤገይን ወርቂ ማለት ክቡራት ምዃንና ክገልፅ ኢ ጎልደን ኬርያታ ከለር
7: ዓብ ለውፂ እምበር ዓብ ለውፂ ወላሲ ኣቀዲምካ ድሰኣልካ ስእሊ ሕጂ ክትሪኦ ከለኻስ ንባዕልኻስ ጎድለካ ትብቃዕቱ ሕጂ ኣለዎ ማለት እዩ ትለውጢ ሲ ኣሎ ስእሊኻ ቀይሕ ባሕር እንድያ ርእስታ ምስ ዘሎ ናይ ኩነታት ትገልፅ ኢለ ሓሲብያ ብ ዘለዎ እዋናዊ ኩነታት ኣብዚ ከምንሪኦ ዘለና ሕጂ ኣብ ኣርባዕ ትክፋል እ ከፊል እያ እዚ እቲ ፀጋታት ናይቲ ሃገር ክኾን ከሎ እዚኦም ክልተ ብየማን ፀጋም ዘሎ ከዓ ሰማእታትና ንምግላፂ ሓሲብ እያ እዚ ከዓ ብሓፈሻታ ናይ ሃገር ጉዕዞ ወይ ጆርኒ ናይ ሓንቲ ሃገር እዩ እዚ ከዓ መኸተ ከም ዘለና ንምግላፂ ሓሲብ እያ ማለት ዝመፀ ተፃብኦስ ኣብ ምግካት ከም ዘለና ንምግላፂ ሓሲብ እያ
8: ንበዓልና ናይዚኣ ቤት ትምህርቲ እዚኣ ተማሃራይ ነይረ ንበዕለ ኣብዚኣ ተማሃ ሰለስተ ዓመት ተማሂረ ዚ ብቅርፃን ብቅብኣን ከዓ ተማሂረ ኣብዚኣ ቤት ትምህርቲ እዚኣ ማለት እዩ
5: ተምሃራ ነርካ ሕጂ ተምሃሮ ተፍሪ
8: ብጣዕሚ ፅቡቅ እዩ ዝስምዓኒ ንበዓለ ተማሃራይ ነርካስ መምህር ክትከውን ከለ ካብኡ ድዓቢ ሓበን የለን ማለት እዩ ንበዓልና ንሓና ዕድለኛታት ኢና ብዙሓት ከዓ ምሂሮምና ኣብ ሃገርና ዘሎ መምሃራን ቀለልቲ ይኮኑን ማለት እዩ ብተመክሮ ኹን ብትምህርቲ ኹን ብዝተፈላለየ ብቐፃሊ ንባዕልና ዝተምሃሮ ኢና ንባዕልና ና ዝተምሃሮ ኢና ክሳብ ሕጂ እውን ተምሃሮ ኢና ዘለና ቅሜና ዘለዎ ንዓና ደጋጊመዮም ድምህሩና ንሕና ካታ ዘላና ፍልጠት ከዓኒ ንዞም ናኣሽቱ ከዓኒ ነመሓላልፈሎም ቲዝግብኦም ከዓ ንህቦም ማለት እዩ
5: እንታይ ዓይነት ትምህርቲ እዮም ዝቀስሙ ጀሚሮም ክሳብ ዝውድኡ ንታይ
8: እዮም ኦ ሕጂ በቢ ደረጃኦም ኢና ንህቦም እቲ ትምህርቲ ከዚ ከሎ ትምህርቲ በቢ ደረጃኦም እዮም ካብ ለበል ዋን እዩ ዝጅመሩ ለበል ሓደ ጀሚሩ ካብ ቀዳማይ ደረጃ ካብ ታሕቲ ጀሚሩ ክሳብ 15 ለበል ኸይ እዚ ለበል እዚ 15 ለበል ክንብል ከለና ሰለስተ ዓመት ይኸዱ ኣለዎ ማለት እዩ እቲ ትምህርቲ ማለት እዩ ሕጂ ኣብዚ እንታይ ኣሎ ኣናቶሚ ዝበሃል ኣሎ ስቲል ላይፍ ዝበሃል ኣሎ ላንድስኬፕ ከዓ ዝበሃል ኣሎ ማለት እዩ ኣብዚ ኣብ መንጎ መንጎ መንጎ ከዓኒ ናይ ቅርፃዊ ሕፅር ሕፅር ዝበለ ኮርስ ከዓ ንህቦም ኢና ኣብ መንጎ መንጎ መባያታዊ ምሻ ኣሎ ክፈልጥዎ ኣለዎ ሰብቲ ሓቲቱ ክምልስ ከም ዘለዎ ንእሽተይ ከምኡ ሓበሬታ ንህቦም ኢና ማለት እዩ

0: ክረኹ ንስኹም እንታይ ተመክሮ ትሕልፍሎም ንዕኦም ኣብ ከባቢኦም ዘሎ ክዕዘቡ ኣብ ካልእ ዓለም ደረጃ ናይ ጥበብ ናብ ሃገርና ኣምፅኦም ክሰርሕሉ ትምህርትኹም ተመክሮ ከባኹም እንታይ እየቀስቱ?
1: እወ ሕጂ ትኽክል ኣለኹ። መጀመርታ ንሕና እቲ ናይ ውሽጢ ሃገርና ዘሎ እቲ ኣብ ውሽጢ ሃገርና ዘሎ ባህሊ ባህልኻ ብደፈሊጥካ ትርጉሞ ብልካ መጀመርታ ባህልኻ ከትፈልጥ ኣለካ። ንሕና ብዙሕ ፀጋታት ኣለና፣ ትሽዓተ ብሄራት ኣለና። ናይ ትሽዓተ ብሄራት ዘሎ ኣብ ፀጋታት ኣይውዳእን እዩ። ነዚ ባህልኻ እዚ ግን ከመይ ጌርካ ምስ ዓለም ተላልዮ ኣብ ዓለም ተንፀባርቆ ከዓ ኩሉ ሰዓይና ንጉስጉስ ማለት እዩ። እዚኣ ዝተተሓየለት ና ቀንዲ ነጥቢ ናና ከመይ ጌርካ ባህልኻ ምንነትካ ንሲ ኣብ ዓለም ኣብታ መገዲ ባቡር ናይ ዓለም ሓዲት ትሕውሶ ጥራይና ንዛረቦ ማለት እዩ። ናይ ካልእ ባህሊ ብዝምፅኢኻ ምምፃእ ትርጉሞ ብሉ ንዓና ክገልፀና ኣይክእልን እዩ። ህዝቢ ኤርትራ ዝውክል ባህሊ ኣይኮነን ንሕና ንብል ንሕና ኩሉ ኣለና ማለት እዩ። ሃገራዊ ኣለና፣ ባህላዊ ኣለና። ናይዚ ኩሉ ባህልና ከመይ ጌርና ነንፀባብርቆ፣ ከመይ ጌርና ንዕብዮ። ሕጂ ኣብ ተፈላለየ በዓላት ከ ኣለና። ኣብዚ በዓላት እዚ ከዓ ከመይ ጌርና ነንዛኣርቲ እዚሲ ኣብኡ ከዓ ከም ዝሕወስ መዓልቱ ኣለዎ። ከዓ ንሓደ ዓብ ስራሕ ክመፅእ ምዃኑ ከዓ መዓልቱ ኣለዎ። ደይብልዩ ከዓ ኣይኮነን። እዚኦም ቆልዑ እዚኦም ከዓኒ ተስፋ ዘለዎም ራእይ ዘለዎም ፅባሕ ንጎዛ ሃገር እዚኣሲ ካብ ፀውዕዋ ዝኽእሉ ከም ምዃኖም ከዓ ንሕና ይንጠራጠር እዩ።
2: ቀዳማይ ድሌት ሃልይዎ ክመፅእ ኣለዎ። ስለ ምርኣይ ገለ ዘይኮነ ወይ እቲ መባእታ ነገር ክስታይ ጌይሩካ ዘይኮንካ ሲ ሕዚ ዛቢልካ ትገድፎ ዘይኮነ ሲ ድሌት ኣብ ውሽጢካ ክኣቱ ኣለዎ። ኣብ ውሽጢ ድሌት ሃልይካ ኢኻ ነቲ ሙዚቃ ሽዑ ክትፃወቶ ትኽእል ማለት
0: እዩ።
2: ካብ ትሽዓተ ወርሒ ዓመት ክልተ ዓመት ኮነ እዮም
0: ተምሃሮኹም መጀመርያ ክመፁ ከለዉ ዝነበሮም ብቕዓት ዝነበሮም ኣፍልጦ ሕጂ ክትግምግሞም ከለካ እንታይ ገምጋም ትወስድ?
2: መጀመርያ ክመፁ ከለውን ሕጂን ኦፍኮርስ ቀያየር እዩ። ምክንያቱ ትምህርቲ እውን ተማሂሮሞ ስለ ዘለዉ ማለት እዩ። ግን ዋላ በተሓስቦም እዮም ዝቕየሩ ኣተሓስቦ እቲ ሙዚቃ ምስ ተማሃርዎ ኣተሓሳስቦም እውን ይቕየር እዩ ማለት ይምዕብሉ እዮም። ብጣዕሚ እዮም ዝምዕብሉ። ድሓር ናይ ስራሕ መንፈስ ይህልዎም፣ ሰብ ናይ ምኽባር ተኽእሎ ብመጠን ማለት እዩ ይህልዎም። ብዙሕ ነገር እዮም ሓንጎሎም ብጣዕሚ ይሰፍሕ።
0: መጀመርያ
2: ድመሃርዎ ሚዚክ ልክዕ ከምቲ ካልእ ኣካዳሚ ንመሃሮ ናይ ኣልፋቤት ሚዚክ ኣልፋቤት ዝበሃል ኣሎ ንዑ ይመሃሩ። ድሕሪኡ ስኬልስ ኮርድስ እናበሉ ኣብ ቴክኒክስ ኣለዎ። እዚኦም ኩሎም ነገራት እናመልኦ በቢ ደረጁ ይኸዱ ማለት እዩ። ሙዚቃ ኩሉ ግዜ ዓለም ለኻዊ ቋንቋ እዩ። ኣብ ኩሉ ዓለም ንድሕር ኣብ ሙዚቃ እቲ ከም ክሳይ ተማሂርካዮ ኣብ ኩሉ ናይ ዝኾነ ዓይነት ስታይል ናይ ሙዚቃ ንክትፃወት ፀገም የብልካን ማለት እዩ። ስለዚ ናትና ከዓ ልክ ከም ኩለን ዓለማት ከዓ ከም ኩለን ሃገራት ከዓ ናትና ናይ ገዛ ርስና ባህሊ ናይ ሙዚቃ ኣለና። ምስቲ ናይ ካልእ ሓዊስና ንፃወቶ ሰው ከምኡ ማለት እዩ። ልክ ኣብነት ብሉዝ ዝበሃል ስኬል ኣሎ። ኣብ ብሉዝ ስኬል ሕጂ ኩልካ ከምቲ ፔንታቶኒክ ኮይኑ ግን ሓንቲ ስሚቶን ጥራሕ ብምውሳኺ ጥራሕ እቲ ዜማ ካልእ መቐረት ይህብ፣ ካልእ ቃና ይህብ። ኣብ ሙሉእ ዓለም ከዓ ዝውቱር እዩ ማለት እዩ። ብሉዝ ዝበሃል ሕጂ ዝውቱር እዩ ብዓለም እዩ። ስለዚ ዋይኖት ጓይላ ሕጂ ዝውቱር ዘይኮነሉ ምክንያት የለን። ምክንያቱ ኣብ ሓደ ታናይ ንእሽተይ ፍልል እያ። ስለዚ ብከምዚ እናዘመናየ ኢና ንኸይድ ማለት እዩ።
3: ኣነ ቤዝ ጊታር እየ ተማሂረ ዘሎ እዋይ ተውህቦኩ ኣይነበረንን እንድዩ በዚ ጋጣሚ ከማ ከመዝግኖ ደሊ ማትሮፕ ኣዛዚ ክፍለ ሰራዊት ቱሳን ሰስተር ንሱ እዩ ኣብዚ ክንመሃር ሂብና ማለት እዩ ዕድል ፈጢርልና ማለት እዩ። ተማሂርና ኣብ ላዓል ደረጃ ክንበፅሕ ከዓ ተስፋ ገብር ኖታ እንዲና ንምሃር ናይ ኣነ ቤዝ ጊታር ተማሂረ ኣሎ። ቦክስ ጊታር ትምህርቲ ኣሎ፣ ናይ ኦርጋን ከዓ ትምህርቲ ኣሎ፣ ናይ ሙዚቃ ማለት እዩ ሳክስፎን ከዓ ኣሎ። መጀመርታ ወል ሓንቲ ኣይነበረናን እንዲሃ ወል ሓንቲ ኣንፈት ገለ ሕጂ ግን ኣብ ፅቡቅ ደረጃ ኣለና።
4: ኣብ ፀናሕኸዎ ሕጂ ኖታ ተማሂርና ደርፍታት ተማሂርና በብመዓልቲ እዩ። ኣብ ሰሙን ሰለስተ ግዜ ናይ ቴዎሪ ክላስ ኣለዎ። ናይ ደርፍታት ንመሃረሉ መዓልቲ ኣሎ፣ ኣብ ኖታ ንመሃረሉ ከዓ ኣሎ። ተን ሰለስተ መዓልቲ ብሰሙን ሲ ብግቡእ ንጥቀመለን ማለት እዩ። ተውህቦ ክህልወካ ፅቡቅ እንዲ ኣብ ክሳይ ከዓ ወላ ኣብ ርእሲ ተውህቦካ ትምህርቲ ክትውስኸሉ ብጣዕሚ ፅቡቅ። ምክንያቱ ነቲ ድፀናሓካ ኢኻ ተማዕብሎ ዘለካ ሕጂ ብትምህርቲ ድመፀ ሰብን ሓደ ናይ ልምዲ ሰብን ከማን ብጣዕሚ ይድፋላለ። ናይ ልምዲ ሰብ ንኣብነት ኖታ ዶ ይፈልጥ ኸውን ኣብ ኖታ ይፅገም እቲ ኖታ ዝፈልጥ ግን ብዝኾነ በቃ ወላሱ ዘይፈልጦስ ኖታ ሂቦሞ ካሃርሞ ክእል እዩ ሕጂ ኣብ ዝፍልል ያሉ ናይ ትምህርትን ናይ ሓደ ብልምዲ ድመጠ ሰብ እዎ ከተፋልጦ ብጣዕሚ ይሕግዘካ እዩ ኖታ እንዳሕር ትፈልጥ ኮንካስ ዝኾነ ሙዚቃ ይሽገርኒኻ ማለት እዩ ኩሉ ትስኬላ ውሎ እቲ ዲያቶኒክ ሜጀር ዝበሃል ኣሎ ናቶም ናይ ዞን ወስተርን ካንትርስ ዝበሃሉ ናህና ፔንታቶኒክ ሜጀር ኣሎ ኩሉ ውሎ ኖታ ትፈልጥ ኮንካ ኩሉ ተማልኦ ማለት እዩ
5: ትምህርቲ ተማሃርኮኮ ሳክስፎን እንዴ ኣዝዩ ፅቡቅ ነይሩ እቲ ትምህርቲ ምክንያቱ ወላቲ ትምሃሮ ካብ ብልምዲ ትክእሎስ ተማሂርካ ትፈልጦ ካ ዝበለፀ ወላቶም ኣምሃራን ከዓ ኣዝዩ ቴዎሪን ፕራክቲካልን ገይሮም እዮም ፅቡቅ ትምህሩና ኣዝዩ ፅቡቅ ግዜ ይሕልፈ ማለት እዩ
0: ካብቲ ብልምዲ ዝፃወት መሳርሒ ሙዚቃን ተማሂርካ ክትፃወቶ ከምኣን ዘሎ ፍልሊ
5: ኣለዎ ምክንያቱ ካብ ምሽናት ከም መንገዲ ክትምሃር ትሕዞ ትኽእል ኢኻ ዝበለፀ ግን ተማሂርካ ትፈልጦ እዩ ዝሓሸ ማለት እዩ ምክንያቱ ኣብ ብዙሕ ኢካ ትፈልጥ ኣብቲ ውሽጢ ምስኣትካ ሰኻደ ትፈልጦ ካብቶም ተምሃሮ ካብቶም መምሃራን ኣዝዩ ዕሙቕ ዝበለ ትምህርቲ ኢካ ትምሃር እሱ ዝበለፀ ብል ኣነ ተማሂርካ ክትላመዶ እቲ ሙዚቃ ዝበለፀ ብል ኣዝዩ ሓያል ፃዕሪ እዩ ነይሩ ምክንያቱ ሓደ ኣፍልጦ ይብልካ ክትመፅእ ከለኻን ምስትማዕር እዩ ናብኡ ክትመፅእ ከለኻን በበይኑ እዩ ምክንያቱ ሓቂ ዘረባ እቶም ተምሃሮ ኣብ ዝፀንሑካ ቅድሚካ ዝፀንሑ ይሕግዙካ እዮም እዚኣ ከምዚኣ ግበር እያ እዚኣ ከምዚ ግበር መምሃራን ከዓ ማርያም ፃዕርፍ ስሱልካ ኣዝዩ በቃ ምክንያቱ እንዲዕ ከምዚ ከይተምሃርካ ትወፅእ ኣይደልዩካን እዮም ፈሊጥካ እታ ዝመፅኻያስ ፈሊጥካ ክትወፅእ እዮም ዝደልዩ ፅቡቅ ግዜ ሓሊፉ ብብል ብውልቅኻ እቲ ዝበለፀ ኣብ ሙዚቃ ዓለም ኣዝኻ ምፍላጥ ውሽጢ ኣትኻ ትፈልጥ ባዕልካ እትናትካ ኢንተርነት ኣትኻ ወላ ሰባት ዓበይቲ መምሃራን ከድካ ክትረክብ ከለካ ንዕኻ ንበይንኻ ኣዝዩ ፅቡቅ እዩ

0: ሰላምታና ተቐበሉ ፈነወና ኣብ ምክትታል እትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ ንሰዓት ዝተላለወ ዜና እንሆ ዜና ዘቕርበልኩም ማክዳ ሓጎስ ፈለማ ቀንዲ ኣርእስቲ ዜና ሚኒስተር ዑስማን ሳልሕ ምስ ሚኒስተር ጉዳያት ወፃኢ ግብፅን ፍሉይ ኣማኻሪ ፕረዚደንት ዶናልድ ትራምፕን ተራኺቡ ዘትዩ ኤርትራ ነበርቲ ዓባይ ብሪጣንያ ዓመታዊ ፌስቲቫሎም ብድምቀት ኣካይዶም ኣብ ንኡስ ዞባ ፀሮና ተሳትፎ ደቂ ኣንስትዮ ኣብ መኣዲ ትምህርቲ ተናኢዱ ኣሜሪካ ንዝተፈላለየ ትካላት ኢራን ዕላማ ዝገበረ ተወሳኺ መጥቃዕትታት ኣካይዳ ኣሜሪካን ህንድን ኣጠቓላሊ ንግዳዊ ስምምዓት ንምኽታም ዘኽእለን ዝርርብ ጀሚረን ንወተሃድራዊ ህላወ ኣሜሪካ ኣብ ጃፓን ዝቃወም ሰላማዊ ሰልፊ ኣብ ደሴት ኦክኒዋ ተኻይዱ ዝርዝር ዜና ኣብ ግብፂ ናይ ስራሕ ምብፃሕ ዝፍፅም ዘሎ ሚኒስትራት ጉዳያት ወፃኢ ኣቶ ዑስማን ሳልሕ ምስ ሚኒስተር ጉዳያት ወፃኢ ግብፂ ዶክተር በድር ዓብዱልዓጢ ከምኡውን ፍሉይ ኣማሃሪ ፕረዚደንት ዶናልድ ትራምፕ ተረኺቡ ኣብ ክልተኣዊ ዝምድናታትን ካልእ ጉዳያትን ዘትዩ ብዛዕባ እዚ ዝተዳለወ ፀብጻብ ኣሎ ሚካኤል ሓድጉ ከቕርቦ እዩ
1: ሚኒስትር ጉዳያት ወፃኢ ኣቶ ዑስማን ሳልሕን ሚኒስትር ጉዳያት ወፃኢ ግብፂ ዶክተር በድር ዓብዱልዓጢን ሰንበት 19 ሓምለ ኣብ ካይሮ ኣብ ዘካየዶ ርክብ ኣብ ምዕዛዝ ታሪካውን ሕውነታውን ዝምድናታትን እስትራቴጂያዊ ሽርክነትን ኤርትራን ግብፅን ዘትዮም ክልቲኦም ሚኒስትራት ብተወሳኺ ብዛዕባ ኩነታት ዞባ ቀርኒ ኣፍሪቃ ከምኡ ውን ምውሃድ መርገፂታት ኤርትራን ግብፅን ኣብ ሓበራዊ ኣገዳስነት ዘለዎ ጉዳያት ብዕምቀት ተዘራሪቦም ኣብቲ ርክብ ዶክተር በድር ፕረዚደንት ኢሳያስ ኣፈወርቅን ፕረዚደንት ዓብዱልፋታሕ ኣልሲስን ኣብ ዝሓልፈ ወርሒ ሰነን ዘካየድዎ ውፅኢታዊ ርክብ ብምጥቃስ ኣብ ዝተፈላለየ ፅላታት ዝግበር ምትሕጋዝን ምድጋፈን ንምድንፋዕ ዕቱብ ስጉምታት ይውሰድ ከም ዘሎ ገሊፆም ዶክተር በድር ኣስዒቡ ኣመኻሪ ቁጠባ ፕረዚደንት ኣቶ ሓጎስ ገብሪህወ ዝመርሖ ላዕለዋይ ልኡኽ ኣብ ዝሓልፈ ወርሒ ሚያዝያ ኣብ ግብፂ ሚኒስተር ጉዳያት ወፃኢን ሚኒስተር መጓዓዝያን ዝመርሕዎን ኣካየድቲ ኩባንያታት ዝርከብዎን ላዕለዋይ ልኡኽ ግብፂ ድማ ኣብ ወርሒ ግንቦት ኣብ ኤርትራ ዝገበሮ ውዕደትን ዘተን ኣብ ፅላታት ቁጠባ ንግዲ መጓዓዝያ ምምዕባል ዓቕሚ ሰብን ካልእ ቀዳምነታት ብምልላይ ንዘሎ ዝምድናታትን ምትሕጋዝን ንረብሓ ክልቲኡ ህዝብታት ብዘገልግል ናብ ሓድሽን ዝበረኸን መድረኽ ክብ ንምባሉ ዱልዱል ባይታ ከም ዘጣጥሐ ኣገንዚቦ ንፀጥታን ምሕደራን ቀይሕ ባሕሪ ብዝምልከት ክልቲዮም ሚኒስትራት እቲ ጉዳይ ሓላፍነት ናይተን ዝዳወብኦ ሃገራት ጥራይ ከም ዝኾነ ብምንጻር ካብዚአ ምዳወብቲ ሃገራት ንዝግበር ፈተነታት ብፅኑዕ ከም ዝቃወሙ ኣረጋጊፆም ልዑላውነት ሃገራትን ኣህጉራዊ ሕግን ክኽብርን በይናዊ ስጉምታት ክውገድን ድማ ፀዊዖም ብኻልእ ወገን ሚኒስተር ጉዳያት ወፃኢ ኣቶ ዑስማን ሳልሕ ምስ ፍሉይ ኣማኻሪ ፕረዚደንት ዶናልድ ትራምፕ ሚስተር ሙስዓድ ቦሎስ ተራኺቡ ኣብቲ ኣብ ካይሮ ንክልተ ሰዓታት ዝተገብረ ርክብ ኣብ ምምሕያሽ ዝምድናታት ኤርትራን ሕብራት መንግስትታት ኣሜሪካን ከምኡ ውን ዞባዊ ጉዳያትን ምዕባለታትን ተዘራሪቦም ኣብቲ ርክባት ፈጻሚ ጉዳያት ኤምባሲ ኤርትራ ኣብ ግብፂ ኣቶ ኣማን ዓብደልዋስዕ ተሳቲፉ ነይሩ
0: ኤርትራውያን ነበርቲ ዓባይ ብሪጣንያ ትማልን ቅድሚ ትማልን ዓመታዊ ፌስቲቫሎም ብድምቀት ኣካይዶም ካብቲ ቦታ ዝበፅሓና ሓበሬታ ብመልክዕ ፀብጻብ ተወሃሂድሎ ጴጥሮስ መንግስት ከቕርቦ እዩ
2: ኤርትራውያን ነበርቲ ዓባይ ብሪጣንያ ፅንዓትና ዋሕስና ብዝብል ቴማ ዓመታዊ ፌስቲቫሎም ብ1819 ሓምለ ኣብ ከተማ ቸልምስፎርድ ብድምቀት ኣካይዶም ኣብቲ ብፈፃሚ ጉዳያት ኤምባሲ ኤርትራ ኣብ ዓባይ ብሪጣንያን ኣየርላንድን ኣቶ ሳልሕ ዓብደላ ዝተኸፍተ ዓመታዊ ሃገራዊ ምትኽኻብ ኣብ ዝተፈላለያ ከተማታት ዝቕመጡ ዜጋታት ብደረጃ ማሕበረኮማቶም ተወዲቦምን ብምስሊ 9 ብሄራትና ዝተደኮነ ዳሳት ደኪኖምን ንኤርትራዊ መንነት ባህልን ታሪክን ዘንፀባርቕ ምዕሩቕ ምሕትሕዝቶታት ኣቕሪቦም ብዘይካዚ ጨንፈር ሃማደ ንማዕርነት ኤርትራዊት ጓል ኣንስተይቲ ብተኸፋልነታ ኣብ ስራሕ ዝገልጽ ምሬት ቁሸታት ህፃናት ሕድርን መንእሰያትን ከምኡውን ብኤርትራውያን ዝውነን ንግዳዊ ትካላት ዝተፈላለየ ትሕዝቶታት ብምቕራብ ንፌስቲቫል ድምቀት ወሲኾምሉ ኣቦ እምበር ሃገራዊ ሽማግላ ዓባይ ብሪጣንያ ኣቶ ኣሕመድ ማሕሙድ ብትሕዝቶን ኣቀራርቡኡን ፍሉይ ፌስቲቫል ምቕራቡ ንኩሎም ውዳቤታት ማሕበራትን ማሕበረኮማትን ምስጋን ኣቕሪቡ ሓላፊ ህዝባውን ኮማውን ጉዳያት ኣቶ ተወልደ ዮሃንስ ብወገኑ ፌስቲቫላትና ኤርትራዊ ሃገራዊ መንነት ዝግለጸሉን ዝደምቀሉን ኤርትራ ከም ሃገርን ህዝብን ወፃእተኛታት እትላለየሉ ቆልዑን መንእሰያትን ምስ ባህሎምን ህዝቦምን ዝላለይሉ ኤርትራዊ ክብርታትን ኮማዊ ንጥፈታትን ዝፅምበለሉ ከምኡውን ሓድነትን ስኒትን ህዝብና ዝድልለሉ ናይ መብፅዓን ዝኽርን ኣጋጣሚ ከም ዝኾነ ገሊጹ ፈጻሚ ጉዳያት ኤምባሲ ኤርትራ ኣቶ ሳልሕ ዓብደላ ንኩሉ ኩነታት ሃገርናን ዞባናን ኣመልኪቱ ንተሳተፍቲ ኣብ ዘካየዶ ሰሚናር ኤርትራ ንኩሉ ናይ ግዳም ተፃብኦታት እናመከተት ኣብቲ ተሃዋስ ዞባ ሰላምን ርጋእታን ከተውሕስ ከምኡውን ኣብ ልምዓትን ህንፀትን ሃገር ብቐሊሉ ዘይጥመት ገስጋስ ከተመዝግብ ክኢላ ከም ዘላ ብሰፊሕ ሕብሪሁ ኣብ መወዳእታ ካብ ዝተፈላለያ ዩኒቨርስታት ብቀዳማይን ካልኣይን ዲግሪ ከምኡውን ብማዕርግ ዶክትሬት ንዝተመረቑ መንእስያት ሽልማት ተዓዲሉ
0: ካብ ቅንያት ፌስቲቫል ከይወፃና ብ18 ሓምለ ብወግዒ ዝተኸፍተን ን9 መዓልትታት ዘቕፅልን ፌስቲቫል ኤርትራ 226 ናይ መዞን ሰንዓን ዓቕምን ብቕዓትን መንእስያት ዝንፀባረቐሉ ባይታ ኮይኑ ከም ዘለዉ ነጋድያን ገሊፆም ጋዜጠኛ ዮናታን ዕብዮ ንዘዳለዎ ፀብጻብ ያሲን ሳልሕ ከቕርቦ እዩ
3: ኣብ ሃገራዊ ፌስቲቫል ኤርትራ 226 ቀሪቡ ዘሎ ውፅኢት መዘን ሰንዓን ከምኡውን ቴክኖሎጂ ሰብ ሰርሖ ብልሒ መንእስያትና ኣጥርሞ ንዘለዉ ዓቕምን ብቕዓትን ዘንፀባርቕ ምዃኑ ተሓቢሩ ኣብቲ ቀሪቡ ዘሎ ትሕዝቶ ሓድሽን ውድእን ተወዳዳሪ ምህዞታትን ብመንገዲ ሰብ ሰርሖ ብልሒ ናይ ዓያይነት መንፈስ ንምስራቅ ዝሕግዝ ጥበብን ካብቲ ንነጋድያን ዝያዳ ዝመሰጠ ኮይኑሎም ኤሪና

0: ዝተወከሰ ቶም ውሃብ ትርኢቶ ምህዞን ሰንዓን ክምዕብል ዝኽእል ብምትብባዕ ስለ ዝኾነ ምትብባዕን ደገፍን ሕብረተሰብን ኣካላት መንግስትን ከይፍለዮም ተላብዮም። ኣዋሃዲ መድባት ምርኢት ምህዞን ሰንዓን ሃገራዊ ፌስቲቫል 226 ኢንጂነር ልኡል ኪዳነን የሪና ኣብ ዝሃቦ ሓበሬታ እቲ ቀሪቡ ዘሎ ኣስታት 35 ዝበፅሕ ሰንዓታት ንሕብረተሰብ ኣብ መዓልታውን ጥፈታቱ ዝሕግዝ ከም ዝኾነ ገሊጹ። እቲ ቀሪቡ ዘሎ ትሕዝቶ ኣብ ምርጋፅ ውሕስነት ምግቢ እንስሳ ዘገልግላ ጣሓንቲ ቃንጫን ጨጨፍቲ ዕፉንን ማሽናት ካብ ዝተዋህለለ ጓሓፋት ፈሓም እትምስራሕ ማሽን ካብ ኣቕፅልቲ ኣእካልን ጥረታትን ዝተመስርሐ ፍቱን ናይ ፀጉሪ ርእሲ ቅብኣት ቆጠብቲ ፀዓት መጎግን ካልእ ማሽናትን ረሕቀት ንምፍላጥ እተሓግዝ መሳርሒት ከምኡውን ኣናፁ ክፃወርኡ ዘይክእላ ኤሌክትሮኒካዊ ድምፅን ካልእን የጠቓልል። ኣቕረብቲ ምህዞን ሰንዓን ኣብ ዝሃብዎ ርኢቶ ፌስቲቫል ፍልጠትካን ዓቕምኻን ብዝግባእ ክተርእየሉን ርኢቶ ክትረኽበሉን እትኽእል መድረኽ ስለ ዝኾነ ሃናፂ ርኢቶታት ህዝቢ ተቐቢሎም ዝጎደሎም ክእርሙን ክምልኡን ድልዋት ምዃኖም ገሊፆም።
1: ኣብ ኖዞባ ፀሮና ብውህድ ፃዕሪ መምሃራንን ወለድን መስርሕ ምምሃርን ምስትምሃርን እናሓየለ መፅእ ከም ዘሎ ሓላፊ ትካላት ትምህርቲ መምህር ሰልጠነ ገብረዮናስ ሓቢሩ። ገስጋስ ትምህርቲ ኣብ ዓመተ ትምህርቲ 2025-2026 ንምግምጋም ኣብ ዝተኻየደ ኣኼባ መምህር ሰልጠነ ተሳታፍነት ተምሃሮ ብሓፈሻ ናይ ደቂ ኣንስትዮ ድማ ብፍላይ እናበረኸ ይመፅእ ከም ዘሎ ብምጥቃስ ዝተመዝገበ ዓወት ንምድንፋዕ ቀፃሊ ፃዕሪ ክካየድ ኣዘኻኺሩ። መጠን ምሕላፍ ኣብ መባእታ 84 ሚታዊት፣ ኣብ ማእከላይ ደረጃ 82.5 ሚታዊት፣ ኣብ ካልኣይ ደረጃ ድማ 80.5 ሚታዊት ከም ዝነበረ ብምግላፅ ምስ ናይ ዝሓለፈ ዓመት ክናፃፀር ከሎ ዕቤት ከም ዘርኣየ ኣፍሊጡ። ሓላፊ ጨንፈር ትምህርቲ ዞባ ደቡብ መምህር ህብቲ ዝግኪዳነ ሙያዊ ዓቕሚ መምሃራን ክም ንምባል ኣብ ቀረባ እዋን ናይ ስልጠና መደብ ከም ዘሎ ብምብራህ ህዝቢ ንዝገብሮ ኣበርክቶ ሞጊሶም። ግዜዊ ማሓዳሪ ንኡዞባ ፀሮና ኣቶ ሃይለ መንገሻ ድማ ኮሚቴ ወለዲ ምስ ኣብያተ ትምህርቲ ብምትሕብባር ትገብሮ ዘላ ፃዕሪ ውፅኢት ይርከቦ ስለ ዘሎ ብዝለዓለ ክስርሐሉ ኣዘኻኺሩ። ኣብ ንኡዞባ ፀሮና ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ 4 ትካላት ኣለዋ። ምምሕዳር ዞባ ዓንሰባ ካብ 13 ክሳብ 16 ሓምለ ንልዕሊ 70 ሰራሕተኛታት ምምሕዳር ከተማከረን ኣብ ምሕደረ ዓቕሚ ሰብ ስርዓተ ዕድጊ ኣተሓሕዛ ፋይናንሳዊ ሕሳባትን ምሕደራ ንብረትን ዘተኮረ ስልጠና ወዲቡ። ወኪል ኣመሓዳሪ ዞባ ዓንሰባ ኮሮኔል ክብሮም ንርኣዮ ኣብ ዘስምዖ ቓል ንኣገዳስነት ትስልጠና ኣብ ፅፈትን ስሉጥነትን ስራሕ ብምጥቃስ ሰልጠንቲ ነዚ ተገንዚቦም ብተገዳስነት ክሰርሕሉ ተላብዩ። ኣብ ምምሕደር ዞባ ዓንሰባ ሓላፊ ኣሃዱ ምምዕባል ዓቕሚ ሰብ ኣቶ ዓብደር ከሪም ሓሰን ብግድኡ ሞያን ብቕዓትን ሰራሕተኛታት ክብባል ንዝፀንሐ ሃጓፍ ዘመሓይሽ ስለ ዝኾነ ብዝለዓለ ከም ዝድፋኣሉ ገሊፆም። ሰልጠንቲ ብወገኖም ጎኒ ጎኒ ዝውደብ ስልጠናታት ንኣብነታውያን ሰራሕተኛታትን ኣስራሕትን ምትብባዕ ክግበረሎም ተላብዮም። ማእከላይ ባይቶ ሃገራዊ ማሕበር ኣእምራውን ምዕበላውን ስንኩላን ኤርትራ ብ17 ሓምለ ንጥፈታቱ ገምጊሙ። ኣብቲ ሓለፍቲ 6 ዞባታት ዝትረኽብሉ ኣኼባ ኣደ እምበር ማሕበር ወይዘሮ ይብራሃልም ኣይዕብዮ ኣብ ዘስምዑ ትቓል ማእከላይ ባይቶ ዘካየዶም ንጥፈታት ስንኩላን ካብ ተፀባይነት ተነፂሎም ተነጊፎምን ኣፍራይትን ተሳተፍትን ዝኾኑሉ ሓቃፊ ባይታ ንኽጣጣሕ ምስራሕ ከም ዝኾነ ገሊፃ። ሓለፍቲ ዞባታት ብወገኖም ኣብ ውዳበ ሓደስቲ ኣባላት ብዓይነት ዝተተግበሩ ናይ ምጥያስ መደባት ከምኡውን ኣብ ትምህርቲ ጥዕናን ማሕበራዊ ኣገልግሎታትን ዘተኮረ መብርሂ ሂቦም። ብመሰረት ዝቐረበ ፀብፃባት ማሕበር ምስ መሻርክቱ ብምትሕብባር ን69 ፅጉማት ስድራ ቤታት ብጠለበጊዕ ከም ዘጣየሰ በሪሆም። ማእከላይ ባይቶ ኣብ መወዳእታ ኣብ ሓያልን ድኹምን ጎንታት ዝግበር መደባት ድሕር ምዝታይ ኣገዳሲ ውሳኔታትን ለቦታትን ኣሕሊፉ። ኣብ ሚኒስትሪ ዕዮን ማሕበራዊ ድሕነትን ሓላፊ ምክትታል ሃገራውያን ማሕበራት ኣቶ ዳዊት ሰለሙን ሃገራዊ ማሕበር ኣእምራውን ምዕበላውን ስንኩላን ኤርትራ ኣብ ቀዋሙ ተመርኪሱ ዘካየዶ ዘሎ ንጥፈታት ዝያዳ ክሰርሓሉ ተላብዮም። ኣብ ንቕዞባ ፎርቶ ሳዋ መሰላት ደቂ ኣንስትዮን ቆልዑን ንምኽባር ከምኡውን ክሽቦን መርዓ ትሕቲ ዕድመን ንምውጋድ ዝዓለመ ኣስተምህሮ ንመራሕቲ ሃይማኖትን ኣመሓደርቲ ከባብን ተዋሂቦም። ሓላፊ ቤት ፅሕፈት ዕዮን ማሕበራዊ ድሕነትን ኣቶ እድሪስ መሓመድ ኣብ ዝሃቦ መግለፂ ዝካየድ ዘሎ ጎስጓሳት እወታዊ ለውጢ የምፅእ እኳ እንተሎ ነቲ ልምድታት ብምልኣት ንምውጋድ ኣብ ርሑቕ ከባቢታት ዘተኮረ ውህድ ስራሕ ከም ዘድሊ ገሊፆም። ግዜያዊ ኣመሓዳሩ ንኡዘባ ፎርቶሳዋ ኣቶ ኣረጋይ መብራቱ ድማ ክሽቦ መርሓት ጥዕቲ ዕድመን ካልኦት ጎዳእቲ ልምድታትን ንዘውርድዎ ስነ ኣእምራውን

ኣካላውን ሳዕቤናት ብምግንዛብ መራሕቲ ሃይማኖትን ኣመሓደርቲ ከባብን ንምቁፅፃሮም ኣብ ዝካየድ ፃዕሪ ብውህደት ክሰርሑ ኣተሓሳሲቦም ተሳተፍቲ ብወገኖም ኣብ ደቂ ኣንስትዮ ከቢድ ሃስያ ዘውርዱ ጎዳእቲ ልምድታት ምውጋድ ዜግነታዊ ሓላፍነት ከም ዝኾነ ብምጥቃስ ሕብረተሰብ ኣብዚ መዳይ እዚ ንቑሕ ተሳትፎ ክህልዎ ተማሕፂኖም። ብካልእ ወገን ቤት ፅሕፈት ዕዮን ማሕበራዊ ድሕነትን ኣብቲ ንኡስ ዞባ ን8 ሓርበኛታት ስንኩላን ኪናት ናይ ካሮሶታት ደገፍ ከም ዝገበረ ወኪል ኤሪና ሓቢሩ። ዝስዕብ ዜና ሃገራት ወፃኢ እዩ። ንምክትታልኩም ክትቅፅሉ ደጊመ ብክብሪ ይዓደም። ኣብ ዜናታት ወፃኢ ምልውዋጥ መጥቃዕትታት ኣሜሪካን ኢራንን ሰፊሑ ኣብ ዘለወሉ ኣሜሪካ ናብ ሎሚ 20 ሓምለ ኣብ ዘወግሐ ለይቲ ንዝተፈላለያ ትካላት ኢራን ዕላማ ዝገበረ ከቢድ ደብዳብ ኣካይዳ። ትካላት ኒክለሳዊ ፀዓት፣ መራኸቢታት፣ ማእከላት እዚ፣ ስርዓተ መከላኸሊ ሚሳይላት፣ መፍራ ኣፅዋርን ድሮናትን ካብቶም ቀንዲ ዕላማታት ምንባሮም ተጋዊሑ። በቲ መጥቃዕቲ ኣብ መስርሕ ህንፀት ዝነበረ ንሰላማዊ መዓላታት ከም ዘገልግል ዝተጠቕሰ ትካላት ኒክለሳዊ ፀዓት ኢራን ከም ዝዓንወ ተሓቢሩ። ነቲ መጥቃዕትታት ብትሪ ዝኾነነት ኢራን ኣብ ዮርዳኖስን ዒራቅን ኣብ ልዕሊ ዝርከብ ወተሃደራዊ መደበራት ኣሜሪካ ብዘካየደቶ መጥቃዕቲ 4 ወተሃደራት ኣሜሪካ ከም እተቐትሉ ተቓሊሑ። ብዘካዚ ኣብ ኩዌት ብዘካየደቶ ተመሳሳሊ መጥቃዕትታት ትካላት መመንጨው ፀዓትን መጻረዪ ማይን ዕላማ ከም ዝኾኑ ተገሊጹ። ኢራን ኣብ ኩዌት ኣብ ልዕሊ ዝርከብ ትካል መጻረዪ ማይ መጥቃዕቲ ከተካይድ ኣብ ውሽጢ ሳልስቲ ንካልኣይ ግዜ ምዃኑ ጸብጻባት የረዱ። ክቡራት ተኸታተልቲ ዜና ንምፍጻም ኣርእስቲ ዜና ክንደቅም። ሚኒስተር ዑስማን ሳልሕ ምስ ሚኒስተር ጉዳያት ወፃኢ ግብፅን ፍሉይ ኣመኻሪ ፕረዚደንት ዶናልድ ትራምፕን ተራኺቡ ዘትዩ። ኤርትራ ንብርቲ ዓባይ ብሪጣንያ ዓመታዊ ፌስቲቫሎም ብድምቀት ኣካይዶም። ኣብ ንኡስ ዞባ ፀሮና ተሳትፎ ደቂ ኣንስትዮ ኣብ ማኣዲ ትምህርቲ ተናኢዱ። ኣሜሪካ ንዝተፈላለያ ትካላት ኢራን ዕላማ ዝገበረ ተወሳኺ መጥቃዕትታት ኣካይዳ። ኣሜሪካን ህንድን ኣጠቓላሊ ንግዳዊ ስምምዓት ንምኽታም ዘኽእለን ዝርርብ ጀሚረን። ንወታደራዊ ህላወ ኣሜሪካ ኣብ ጃፓን ዝቃወም ሰላማዊ ሰልፊ ኣብ ደሴት ኦኪናዋ ተኻይዱ። ክቡራት ተኸታተልቲ ሓፈሻዊ ናይ ሰዓት ዜና ኣብ ዝፍፀም ብወገነይ ፍሩኽ መዓልቲ

0: ሰላም ዝኸበርኩም ተዓዘብቲ ዕለታዊ ዜና ስፖርት ሒዘልኩም ቀሪበ ኣለኹ። ንምክትታልኩም ብክብሪ ዝዕድም ኣሚር ዓሊ። ብፌደሬሽን ኩዕሶ እግሪ ዞባ ማእከል ተወዲቡ ዝካየድ ዞባ ውሊግን ዋንጫ ሰማእታትን ዝሓለፈ ቀዳሚ ሰንበትን ቀፂሩ ተኻይዱ። ትማሊ ሰንበት ሊግ ዞባ ማእከል ኣብ ስታድዮም ኣስመራ ብክልተ ግጥማት ቀፂሩ ተኻይዱ። ፍለማ ናብ ሜዳ ዝወረዳ ኣልተሕሪር ኣንጻር ማይ ተመናይ ነይረን ክልቲአን ምብል 13 ፀወተን የካይደን። ኣልተሕሪር ኣብ ካልኣይ ዙር ሓያል ተወዳዳርነት ብምርኣይ ንሰለስተ ብዓወት ሓደ መዕረብ ምውፃም ኣብ ሻምናይ ናብ ራብዓይ ተርታ ክብ ዝበለት ትማል እውን ኣንጻር ማይ ተመናይ ኣብ ዝገጠመትሉ እውን ኣይናሓዘትላን። ፀወታ ምስ ፈለመ ኣብታሽ ዓይደቕ ብመንገዲ ሄርሞን ገብረ ገርግሽ ብዘመዝገባ ሸቶ ሓደ ባሮ ንዕረፍቲ መሪሓ ውፅያ። ንዕረፍቲ ኣብ ዝቐፅለ ፀወታ ኣልተሕሪር ፀወታ ምስ ፈለመ ኣብ መበል 46 ደቕ ብመንገዲ ብርሃነ ተኽሊ ሚካኤል ብዘመዝገባ ሸቶ ክልተ ብሓደ መሪሕነት ኣደልዲላ። ኣልተሕሪር ብዚ ውፅኢት ኣየብቅዕትን ሄርሞን ገብረ ገርግሽ ንዕኡ ካልእቲ ንጋንቱ ድማ ሳልሰይት ሸቶ ወሲኹ። ኣልተሕሪር ዓብላልነታ ብምቕፃል ኣብ 72 ከምኡ ድማ ተስዓ ደቕ ካብ ኣክረም ኣደምን ኣቤል ክፍለን ሸቶ ወሲኹ ብገፊሕ ድማ 5 ባሮ ተዓዊታ። ኣብዚ ግጥም ተፃዋታይ ሄርሞን ገብረ ገርግሽ ብሉፅ ተፃዋታይ ናይዚ ግጥም ተፀዊዑ። ቀፂለና ሜዳ ዝወረዳ ኣቱሉስ ምስ ዝራእትን ጥሪትን ነረን ክልቲአን 5 ፀወተን ኣካይደን። ኣብ ካልኣይ ዙር ክልተ ዓወትን ክልተ ማዕረን ብዘመዝገበቶ 23 ነጥቢ ሒዛ ናብ ዝግጥም ኣንጻር ኮርፖሬሽን ዘራእትን ጥሪትን ኣትያ ኣቱሉስ። ንፀወታ ናብ ረብሓ ንምቕያር ግዜ ውስድላን ኣብ 10 ደቂቕ ብመንገዲ ቢንያም ግርማይ ኣብ መበል 13:17 ደቂቕ ድማ ብመንገዲ ሳምሶም ዝተኸስተ ብዝረኸበተን ሸቶታት ንዕረፍቲ 3 ባዶ መሪሓ። ድሕሪ ዕረፍቲ ኣብ ዝቐፅለ ፀወታ ኮርፖሬሽን ዘራእትን ጥሪትን ንኣቱሉስ ዕድል ይሃብዋን። ዘራእትን ጥሪትን ኣብ ተወሳኺ ደቂቕ መምለስ እግሪ ብመንገዲ ኣሮን ዑስማን ሸቶ ረኺባ ፀወታ ብመሪሕነት ኣቱሉስ 3-1 ተዛዚሙ። ኣቱሉስ ብዝያዳ ፀወታ ብ26 ነጥቢ ምስ ቀይሕ ባሕርን ደንደንን ተማዕራርያ። ኣብዚ ግጥም ተፃዋታይ ኣቱሉስ ሳምሶም ተኸስተ ደሚቑ። እዚ ከምዚ ንኮሎ ትማል ሰንበት ናይ ዋንጫ ሰማእታት ንዋንጫ መን ሓለፈ ናይ ፍርቂ ፍፃመ ፀወታ ደቂ ተባዕትዮን ደቂ ኣንስትዮን ተኻይዱ። ኣብ ናይ ደቂ ኣንስትዮ 3 ክለባት ሊግ ደቂ ኣንስትዮ ዞባ ማእከል፣ ራብዒተን ድማ ሳለን ደቂ ኣንስትዮ ዞባ ማእከል ብምፅምባር ንዋንጫ መን ሓለፈ ፀወተን ኣካይደን። ምምሕዳር ሰንበል ምስ ታለንት ዞባ ማእከል ፈላሚ ግጥም ኣብ ሰዓታት ቅድሚ ቀትሪ ዝተኸየደ ምምሕዳር ሰንበል ንታለንት ዞባ ማእከል 4-2 ብምርታዕ ሰንበል ናብ ዋንጫ ሓሊፋ። ቀፂለን ድማ ናብ ሜዳ ዝወረዳ ጎዳይፍ ምስ ዕዳጋ ሓሙስን ዝተመደበለን ተስዓ ደቂ 2-2 ብምዛመን ሓንቲአን ንምሕላፍ ናብ ፍጹም ቅላዕ ኣምሪሐን። ዕዳጋ ሓሙስ ድማ ብፍጹም ቅላዕ 2-2 ብምዕዋት ንዋንጫ ሓሊፋ። ናይ ደቂ ተባዕትዮ ድሕሪ ቀትሪ ካብ ካምፖ ቺቾሮ ዝተኸየደ ጋንታታት ካልኣይ ዲቪዥን ኣኽርያ ደንደን ቢ፣ ኣልተሕሪር ቢ፣ ራብዒተን ታለን ዞባ ማእከል ኣብዚ ናይ ፍርቂ ፍጻመ ብምብፃሕ ንዋንጫ መን ሓለፈ ፀወተን ኣካይደን። ፈለማ ሰዓት 2 ደንደንቢ ምስ ኣልተሕሪር ቢ ገጢመን። ደንደንቢ ኣብ ዝካየድ ናይ ሻምፒዮን ኣብ ቀዳማይ ምድብ ቀዳመይቲ ኮይና ትመርሕ ዘለያ። ንኣልተሕሪር ድማ 4 ባሮ ብምስዓር ደንደንቢ ናብ ዋንጫ ሰጊራ። ቀፂሉ ሰዓት 4 ድማ ምሕዳር ኣኽርያ ምስ ታለን ዞባ ማእከል ገጢማ። ኣኽርያ ኣብ ውድድር ሻምፒዮን ዞባ ማእከል ኣብ ካልኣይቲ ምድብ ብምዃን ስዕረት ከይቀመሰት ቀዳመይቲ ኮይና ትመርሕ ዘለያ። ምስታ ቅድሚ ሕጂ ኣብዚ ውድድር ንፈለማ ግዜያ ትሳተፍ ዘላ ታለን ዞባ ማእከል ድማ ኣብ ዝገጠማሉ ቀዳሞት 45 ደቂቕ ብዘይሸቶ ባዶ ባሮን ተፈላለየን። ድሕሪ ዕረፍቲ ኣብ ዝቐፅለ ፀወታ ኣብ መንጎአን ሓያል ተወዳዳርነት ብምርኣይ ታለን ዞባ ማእከል ናብ ኣኽርያ ብምፅጋዕ ናይ ሸቶ ዕድላት ትፈጥር ነይራ። ናብ ሸቶ ብዘይምቕያራ ዋጋ ክፊልዋ ኣኽርያ ኣብ መበል 71 ደቂቕ ብመንገዲ ሮቤል የማነ ብዝረኸበታ ሸቶ ሓደ ባዶ መሪሕነት ሒዛ ብምዛም ንዋንጫ ሓሊፋ። በዚ መሰረት ኣኽርያ ኣንጻር ደንደንቢ ኣብ ግጥም ፍጻመ ዋንጫ ሰማእታት ክረኸባየን።
1: ግጥማት ዋንጫ ዓለም ትማል ምሸትን ናብ ሎሚ ኣብ ዘውጋ ሕለይትን ኣባላት ምድብ 5-6 ብዘካየደ ግጥም ቀፂሩ ተኸይዱ።
0: ተዓዋቲት 4 ውርድራት ዋንጫ ዓለም ጀርመን ኣንጻርታ ኣብ ታሪኻ ንፈለማ ግዜያ ናብ ዚ ውርድር ዝበፅሐትን እታ ዘወሓደ ህዝቢ ሒዛ ኣብ ዋንጫ ዓለም ክትሳተፍ ዝበቕዐትን ክሮሳዮ ገጢማ። ጀርመን ኣብ ዝግጥም ካብ ካይ ሃቨርትስ 2 ሸቶ ካብ በኒሜቻ ሾልተርቤክ፣ ጀማል ሙስያላን፣ ናትናኤል ብራውንን ውንደቭን ብዘውፅረተን ሸቶታት ነታ ብመንገዲ ኮመኒሻ ናይ ፈለማ ናይ ዋንጫ ዓለም ሸቶኣ ዘመዝገበት ክሮሳኦ ብገፊሕ 7-1 ዲኻታ። ካብ ዋንጫ ዓለም 2018-2022 ካብ ናይ ምድብ ግጥማታ ዝተሰናበተ ጀርመን ኣብ ብራዚል ኣብ ዝተኸየደ ዋንጫ ዓለም ንእንጋሪት ሃገር ብራዚል ብገፊሕ 7-1 ረቲዓ ምንባራ ዝዳእታ ግዜ ለለ 10 ግጥማት ብተኸታታሊ ዝተዓወተትሉ ካብ 1979 ክሳብ 1980 ኣብ 12 ተኸታተልቲ ግጥማት እዩ። ኣብዚ ውርድር ንፈልማ ግዜኡ ዝተሳተፈን ንቐዳሚት ሸውቶ ጀርመን ኣብ 5 ደቂቕን 17 ካልኦትን ዘመዝገበ ንሜቻ ኣብ ናይ ፈለማ ናይ ዋንጫ ዓለም ፀወቱ ዝቐልጠፈት ሸውቶ ዘመዝገበተ ፀወታይ ጀርመን ንምዃን በቂዑ። ጀርመን ኣብ ዝግጥም ቅድሚ ዕረፍቲ 16 ፈተና ኣካይዳ። እዚ ኣሃዝ ኣብ ዋንጫ ዓለም ኣብ ቀዳማይ እብሪ ከጋጥም 2006 ኣይቨሪ ኮስት ኣብ ልዕሊ ሰርቢያ ዘካየደቶ ፈተነ ናይ ፈለማ እዩ። ንፈለማ ግዜ ኣብ ዋንጫ ዓለም ተሳቲፋ ዝገፍሐ ስዕረት ኣመዝጊባ ፀናሕት ሃገር ኣብ ዋንጫ ዓለም 1954 ደቡብ ኮርያ ንሃንጋሪ 9 ባሮ ዝረትዐትሉ እዩ። ጀርመን ኣብ ዝግጥም ዘመዝገበተን 7 ሸቶታት ሓጊዛ ድማ ኣብ ዋንጫ ዓለም ዘመዝገበቶም ሸቶ ናብ 239 ክብ ምባል ንብራዚል ብሓንቲ በሊፃ ነቲ ክብረ ወሰን በዓል ሒዛቶ። ጀርመን ኣብ ናይ መክፈቲ ግጥማታ ብውሕዱ ብዕለ 3 ሸቶ ዓወት ከተመዝግብ ንሻሙናይ ግዜኣ እዩ። ብዘይካዚ ጀርመን ኣብ 4 ግጥማት ዋንጫ ዓለም 7 ልዕሊኡን ሸቶ ዘመዝገበት ሃገራዊት ጋንታ እያ። ኣባላት ናይ ዝምድብ ድሕሪ 12 ዓመት ናብ ዝውድድር ዝተመልሰት ኣፍሪካዊት ሃገር ኣይቨሪ ኮስት ኣንጻርታ ኣብ ዝሓለፉ 19 ግጥማታ ናይ ኩሎም ውድድራት ኣብ 12 ግጥማት ልዳታ ዓቂባ ስዕረት ዘይቀመሰት ኤኳዶር ያገጢማ። ኤኳዶር ኣብ ዝግጥም ንፈለማ ግዜ ካብ

ውሽጢ ሃገር ወፃኢ ኣብ ካልእ ሊግ ንዝፃወቱ ተፃወቲ ንሜዳ ምስ ቀዳሞት 11 እትያ ቅድሚ ዕረፍቲ ኤኳዶራውያን ብተደጋጋሚ ናብ ልዳት ኣይቨሪኮስት ኣብ ፅጉዕሉ ዝነበረ እዋን ዓንዲ ልዳት ብቐፃሊ ዓጊትዎም እዩ። ናይ ዕረፍቲ እውን ገዲም ተፃዋታይ ኤኳዶር ቫለንሽያ ዓንዲ ልዳት መሊሱሉ እዩ። ብወገን ኣይቨሪኮስት ኣጥቃዓይ ኒስ ኤሊዋህ እውን ኣፈላሙ ደቃይቕ ናይ ድሕሪ ዕረፍቲ ልዳት ዝመለሰሉ ፈተነ ኣካይድ እዩ። ኣብዚ ግጥም ኤኳዶር ንፈለማ ግዜ ዕላማ ዝወቕዐት ፈተነ ዘካየደትሉ ኣብ መበል 68

እዝግጽም ተጸዊዑ ማዕወጅት ሸቶ ኣይቨሪኮስ ዘመዝገበ ኣማድ ንሶሎሞን ካሎ ባቦርያን ካሎን ዊልፍረድ ቦኖን ስዒቡ ኣብ ዋንጫ ዓለም ካብ ወንበር ተላዒሉ ሸቶ ዘመዝገበ ሳልሳይ ተጻወታይ ኣይቨሪኮስ ኮይኑ ኣይቨሪኮስ ኣብዚ ውድድር ንፈለማ ግዜ ኣብ ልዕሊ ናይ ደቡብ ኣሜሪካ ሃገራት ዓወት ኣመዝጊባ ኣባላት ምድብ 6 ሆላንድ ኣንጻር ጃፓን ዘካይዶ ግጥም ልዑል ትፅቢት ዝተገብረሉ ግጥም ኮይኑ ተኻይዱ ቅድሚ ዕረፍቲ ብዘይ ሸቶ ዝተፈላለያ እዘን ክልተ ሃገራውያን ጋንታታት ድሕሪ ዕረፍቲ ሃገራዊት ጋንታ ሆላንድ ቪርጅል ቫንዳይክ ኣብ መበል 51 ደቂቕ ብዘውፅራ ሸቶ ሆላንድ ቀዲማ ሓደ ባዶ መሪሓ መሪሕነት ሆላንድ ነዊሕ ከይተጓዕዘ ጃፓን ኣብ መበል 57 ደቕ ብመንገዲ ናካሙራ ተመዓራርያ ሆላንድ ኣብ መበል 84 ደቕ ናይ ክንፊ ኣጥቃዓይ ወስትሃም ሳመርቪል ደጊማ ንሆላንድ ናብ መሪሕነት ዝመለሰት ሸቶ ኣመዝጊብላ ብሉ ሳሙራይ ጃፓን ኣብ መበል 89 ደቕ ካማዳ ብዝቑፅራ ሸቶ ማዕረ 2 ብ2 ተፈላለያ ኣብ መበል 34 ዓመቱን 341 መዓልታትን ሸቶ ብምዝጋቡ ኣብ ዋንጫ ዓለም ካልኣይ ብዕድመ ዝዓብየ ኣመዝጋብ ሸቶ ሆላንድ ዝኾነ ቪርጅል ቫንዳይክ ኣብዝኛ ውድድር ዓመት ምስ ክለቡን ሃገሩን ዘካየዶም 66 ግጥማት ካብ 5ሽቲው ሊጋት ኤሮጳ እቲ ዝበዝሐ ግጥም ዘካየደ ተፀወታይ ኮይኑ ሆላንድ ኣብ ታሪክ ናይዚ ውድድር 2 ግዜ መሪሓ ካብ ዓወት ክትበኩር ንፍለማ ግዜ እዩ ኣብዚ ግጥም 2 ሸቶ ሆላንድ ዝሃንደሰ ሪያን ግራቨንበርክ እዩ ቅድሚ ሕጂ ናይ መወዳእታ ተፀወታይ ሆላንድ ኣብ ዋንጫ ዓለም 2 ናይ ሸቶ ቀረባት ዝገበረ ደይሊ ብሊንድ ኣብ ዋንጫ ዓለም 2014 እዩ ንኻሊት ሸቶ ሆላንድ ዘመዝገበ ሳመርቪል ድሕሪ ደይሊ ብሊንድ ኣብ ዋንጫ ዓለም ቀዳሚቲ ኣህጉራዊት ሸቱ ዘመዝገበ ተጻወታ እዩ ንብሉፃት ኣጥቃዕቲ መድረኽ ፕሪምየር ሊግ እንግሊዝ ቪክቶርያ ኮሬሽን ኣሌክሳንደር ኢሳቅን ኣብ ቅድሚት ዘኽተተት ሽወደን ኣንጻር ኣፍሪቃዊት ሃገር ቱኒዝያ ኣብ ዘካየደቶ ግጥም ብገፊ 5 ብ1 ተዓዊታ ኣብ 7ይ ደቂቕ ናይ ዝግጥም ተጻወታይ ብራይተን ያሲን ኣያሪ ንሽወደን መሪሕነት ዘተሓዘት ሸቶ ኣመዝጊቡ ኣያሪ ቱኒዝያ መበቆላዊት ሃገር ውላድኡ ብምዃና ነዘመዝገባ ሸቶ ክጽምብላ ይመረጸን ብኽብሪ ወሰን መጠን ገንዘብ ካብ ኒውካስል ናብ ሊቨርፑል ካብ ጽምበር ቁሙኑ ክርክብ ዘይከኣለ ኣሌክሳንደር ኢሳቅ ኣብ መበል 30 ደቂቕ ካብ ቪክቶርያ ኮረሽ ንዝተረኸበት ኩዕሶ ብምዝጋብ ኣብ ፋልማይ ናይ ዋንጫ ዓለም ሱታፊኡ ፋልማይ ናይ ዋንጫ ዓለም ሸቶ ኣመዝጊቡ ቱኒዝያ ኣብ መበል 43 ደቂቕ ካብ ዑመር ረቂቕ ሓንቲ ሸቶ ርኺባ ንዕረፍቲ 2-1 መሪሓ ውፅያ ድሕሪ ዕረፍቲ ኣብ መበል 59 ደቂቕ ቪክቶርያ ኮረሽ ካብ ኣሌክሳንደር ኢሳቅ ንዝተበርከተትሉ ኩዕሶ ናብ ሸቶ ብምቕያር ንመሪሕነት ሽወደን ናብ 3-1 ዕሪጉ ኣብ 84 ደቂ ተቐይሩ ንሜዳ ዝኣተወ ሳቨንበርግ ድሕሪ 12 ካልኢታት ኣብ ሜዳ ምፅንሑ ራብዒት ሸቶ ሽወደን ወሲኹ ኣብ ታሪክ ናይ ዝውርድር ድማ እታ ዝቐልጠፈት ብተቐያሪ ዝተመዝገበት ሸቶ ኮይና ኣያሪ ኣብ ተወሰኺ ደቂ ብኻሊእ ሸቶ ተመሊሱ ሽወደን ድማ ነቲ ግጥም ብገፊ 5-1 ተዓዊታትሉ ኣብዛ ግጥም 2 ሸቶ ዘመዝገበ ያሲን ኣያሪ ብሉ ተጻዋታይ ናይዚ ግጥም ተጸዊዑ ሽወደን ድሕና 1962 ጀርመን ኣብ ውድድራት ዋንጫ ዓለም ኣብ ሓደ ግጥም ካብ ሳንዱቕ ወፃኢ 3 ሸቶ ዘመዝገበት ካልአይቲ ሃገራዊት ጋንታ ኮይና ኣብ ዋንጫ ዓለም 1938 ኣብ ልዕሊ ኩባ 8 ባሮ ተዓዊታ ዝነበረት ሽወደን እዚ ናይ ትማል ዓወታ ካልኣይ ዝገፍሐ ዓወት እዩ ኣብዛ ግጥም 2 ሸቶ ቀረብን ሓንቲ ሸቶን ዘመዝገበ ኣሌክሳንደር ኢሳ ድሕሪ 1966 ንቶማስ ብሮሊን ስዒቡ ኣብ ሓደ ግጥም ሸቶ ዘመዝገበን ናይ ሸቶ ቀረብን ዝገበረ ተጻወታይ ኮይኑ ግጥማት ዋንጫ ዓለም ሎሚ ሸት ብግጥም ቤልጅም ኣንጻር ግብፂ እስጳኛ ኣንጻር ኬቨርደ ከምኡውን ስዑድ ዓረብ ኣንጻር ኡራጋይ ብዘካየዶ ግጥም ቀጺሉ ክካየድ እዩ ባርከ ዝኸበርኩም ተኸታተልቲ ነይሮም ትሕዝቶይ ኣብዚ ዛዚመ ኣለኹ ብምክታልኩም ኣዘየ ምስግን ብሩኽ መዓልቲ

ሰላም ከመይ ውዕልኩም ከመይ ኣምስኹም ከመይ ቀኒኹም ኣብ ረሕቡና ቀረባና ኩሉ ኩናዓት ዓለም ኮይኩም ኤርቲቪን ብክተተላለኹም ዘለኹም ክቡራትን ክቡራንን ተኸታተልቲ ከመይ ኣለኹም። ዓመት መፅ ኣብ ወቕቲ ክራማት ፅንገድ ፌስቲቫል ኤክስፖ እነሆ መዓልቱን ሰዓቱን ኣኺሉ 18 ሓምለ ኣብ ሰዓታት ቅድምቐቲ ይኽፈት ኣሎ። ፌስቲቫል ኤክስፖ ካብ ውሽጢ ሃገርን ካብ ወፃእን ከምኡውን በፃሕቲ ሃገር ወፃእተኛታት ዝሳተፍሉ ብምልኣት ዝሳተፍሉ ሃገራዊ ንግደት እዩ። ፌስቲቫል ኤክስፖ ኣነባብራ ኣብ 6 ዞባታት ዝነብር ህዝብና ብዝግባእ ክነንፀባርቀሉ ብዝግባእ ክንፈልጠሉን ዘኽእል ቆሸት ሒዙ ዝቐርብ ህፃናት ምስ ከምኦም መዛንኦም ኣብቲ ንዕኦም ተባሂሉ ዝዳሎ ቆሸት ኣብቲ ንኣእምሮኦም ዘንቅሕ ክጥፈታት ብምልኣት ዝሳተፍሉ ካብ ውሽጢ ሃገርን ካብ ወፃእን ዝመፀ ዜጋ ድማ ብምልኣት ዝሳተፈሉ እዩ። ብዜካ እዚ ድማ ባህላውን ያታውን ኣመጋግባ ሕብረተሰብ ኤርትራ ብዝግባእ ተዓዛቢ ከስተማቐረሉ ክፈልጠሉን

ሒዙ ዝቐርብ ታሪክ ብረታዊ ቃልሲ ብኤርትራ ታሪክ ብኤርትራ ብዓብኡ ምስ ወረዶ ዝወራረሰሉ ኣጋጣሚ መንእሰያት በፂሖሞ ዘለዉ ደረጃ ንቕሓት ፍልጠት ከምኡውን ክእለት ኣብ ዝተፈላለዩ ሞያታት ዘግልሕሉን ዘንፀባርቕሉን ብዓብኡ ድማ ታሪክ ኤርትራውነት ናብ ወለዶ ዝተጋገረሉ ቅርዓት እዩ። ኣበርክቶ ኤርትራውያን ዳያስፖራ እውን ዘንፀባርቐሉ ቅርዓት እዩ። ኤርትራውያን ዳያስፖራ ካብ በልና ምንስና ናብ ታሪክ ምስ ንዕዘብ ፌስቲቫል ቦሎኛ ክነልዕል ድግነት ይኸውን። ፌስቲቫል ቦሎኛ ኣብ 74 ክጅመር እንከሎ ገስጋስ ዕጥቃዊ ቃልሲ ህዝቢ ኤርትራ ነቲ ኣብ ወፃኢ ዝነብር ዝነበረ ዜጋ ንኽርዳእ ክኽእል ንኽፈልጥ ክኽእል ፈለጡ ጥራይ ከይተርፍ ድማ ማዕሪ ማዕሪኡ ንክስጉም ዝኽእል ንክፈታት ዝግበረሉ ብዓብኡ ድማ ታሪክ ኤርትራውነት ዝጎልሓሉ እንታይነት ኤርትራዊ ድማ ነቲ ኣብ ወፃኢ ሃገር ተወልዱ ዝዓቢ ዝነበረ ኤርትራዊ መንእሰይ ምዝግባእ ፍልጡ ንኽዓቢ ኣዝዩ ዓብዪ ኣብርክቶ ዝነበረ ፌስቲቫል እዩ። ኣብዚ ሎሚ ምስ ንዕዘብ ድማ ካብኡ ብዘይንእስ ኤርትራውነት እንታይ ምዃኑ ብዓብኡ ዝጎልሓሉ ቅርዓት ኮይኑ ኣሎ። ስለዚ ድማ ኤርትራዊ ፌስቲቫል ኤክስፖ ኪንዮ ሆይሆይታ ኪንዮ ጨፈራ ኪንዮ ደበላ ኪንዮ ሳዕስዒትን ደርፍን ዝኸይድ ኣዝዩ ረዝዲን ትርጉም ዝሓስል ባህሊ መንነት እንታይነት ኣነባብራ ሕብሰብ ኤርትራ ታሪክ ኤርትራውነት መንነት ብዓብኡ ዝጎልሓሉ ሃገራዊ ንግደት እዩ። ርሑስ ቅንያት ፌስቲቫል ንኩሉ ህዝቢ ኤርትራ ተዓብቃና።

ካብዚ ብምቕፃል ኣዳራሽ ምርኢት ዞባታት እዮም ኣትዮም። ኣብ ምርኢት ዞባታት ድማ ነብሲ ወከፍ ዞባ ኣሽዱሽተ ዞባታት ማለት እዩ ዝርከብ ባህርያዊ ፀጋታት እዮም ተዓዚቦም። ንኣብነት ዞባ ሰሙነቅሕ ባሕሪ ሒዛቶ ቀሪባ ዘላ ቱሪዝማዊ ትሕዝቶ ማለት እዩ። ኣብ ውሽጢ ባሕሪ ዝርከብ ባህርያዊ ፀጋታት ናይ ዓሳ ክኸውን ንኽእል ካልእ ካብ ፍርያት ባሕሪ ዝርከቡ ዝተፈላለዩ ፍርያት ማለት እዩ ሒዛ ቀሪባ ዘላ። ብዘይካ እዚ ድማ ኣብቲ ዞባ ዝርከቡ ብባህሪ በቂሎም ዘለዉ ኣትክልትን ፍርያትን በቂሎም ዘለዎ ማለት እዩ ሒዛ ቀሪባ ዘላ። ካብኡ ቀፂሉ ዞባ ደቡብ ድማ ኣብቲ ዞባ ዝርከቡ ዝተፈላለዩ ናይ ቅብኢ ኣዝርእቲ ከምኡውን ዝተፈላለዩ መበቆላይወንን ዘይመበቆላይወንን ኣግራብ ካብኡ ሓሊፋ ድማ ኣብ መወከሲ ሆስፒታል ከምኡ ናብ ሓልሓለ ዝግበሩ ዝተፈላለዩ ንጥፈታት ሒዚ ኣቀሪባ። ብዘይካ ዘይ ዞባ ኣንሰባ ድማ ኣብቲ ቦታ

ዝርከቡ ጥንታዊ ኣሰራት ዘንጸባርቕ ዝተፈላለዩ ስራሓትን ፍርያትን ኣትክልትን ሒዛ ቀሪባ ዘላ። ቀፂሉ ዞባ ደባዊ ቀይሕ ባሕሪ ድማ ሃብታም ብፀጋ ሃብታም ብፀጋታት ሃብታም ብባሕሪ ሃብታም ብምድሪ ኣብ ታሕቲ ዝብል ቴማ እያ ፍርያታ ሒዛ ቀሪባ ዘላ። ኣብ ዞባ ደባዊ ቀይሕ ባሕሪ ኣብ ገምገም ባሕሪ ዝግበሩ ንጥፈታት እንታይ ይመስሉ? ብዓብኡ ድማ ኣብ ምድርን ኣብ ባሕርን ዝርከብ ፀጋታት እቲ ዞባ እንታይ ይመስል ብዘንፀባርቕ ትሕስ እያ ሓትላ ቀሪባ ዘላ። ናብ ዞባ ጋሽባርካ ገፅና ዘወር ምስ ንብል ድማ መሶብ ፀጋታት ሃገር ብዝብል ቴማ እያ ፍርያታ ኣቀሪባ ዘላ። እዛ ዞባ እዚኣ ክሳብ ሎሚ ኣብ ሃገር ኣብርክታቶ ዘላ ፍርያት ኣትክልቲ፣ ፍርያት ኣሕምልቲ፣ ዝተፈላለዩ ፍርያት ማለት እዩ ሒዛ ቀሪባ ዘላ። ዞባ ማእከል እውን እንትኾነ ዝተፈላለዩ ካብቲ ካልእ ብዘይንእስ ማለት እዩ ብዙሓት ፍርያት ሒዛ ቀሪባ ዘላ። ኣብ ምርኢት ዞባ ማእከል ቀሪቦም ዘለዉ ስራሓት ሓመድ ኣልቦ ሕርሻ፣ ተተካኢ ፀዓት፣ ዓሳ ጥዑማይ፣ ኣብ መዓልታዊ መነባብሮ ህዝቢ ኣስተዋፅኦ ዘለዎ ፍርያት ሕርሻ ኣዝርእቲ ካብ ስገም ስምስምን ካልእን ስራሕ ሕብስትን ምቁር ብሽኮትን መቆፃፀሪ ማይ መፈተኒ ብቕዓት ናይ ማይን ካልእን ሒዛ ቀሪባ ኣላ። ካብዚ ብምቕፃል ፕሬዚደንት ኢሳያስ ከምኡውን ኣብ ኤርትራ ዝመደብሮም ሕዋሰኛታት ከምኡውን መራሕቲ ግንባርን ሚኒስትራትን ዝተዓዘብዎ እንድሕር ነይሩ ምርኢት መፅሕፍቲ እዩ። ኣብዚ ኣዳራሽ እዚ ልቦ ወለዳዊ፣ ታሪክ ሓዘል፣ ታሪክ ብረታዊ ቃልሲ፣ ታሪክ መንነት ህዝቢ ኤርትራ፣ ትምህርታዊ ብዝተፈላለዩ ቋንቋ ዝፈረዩ ብዝተፈላለዩ ፀሓፍቲ ዝፈረዩ ኣዝዮም ብርክት ዝበሉ መፅሕፍቲኦም ቀሪቦም ዘለዉ ንምርኢት ድማ ድልዋት ኮይኖም ኣለዉ። ንምርኢትን ንመሸጣ ማለት እዩ ሒዘምዎ ዘለዉ ትሕዝቶ ድማ ኣዝዩ ሃብታም ትሕዝቶ ዝኾነ መፅሕፍቲ ቀሪቡ ዘሎ።

ብዘይካዚ ምርኢት ትካላት ዝንፀባረቐሉ ቁሸት እውን ተዓዚቦም ነይሮም። እዚ ምርኢት ወይ ድማ እዚ ቁሸት እዚ ሓዚልዎ ዘሎ ትካላት ኤርትራ በፂሖ ንኦ ዘለዋ ደረጃ ብቕዓት ከመይ ይመስል፣ ዘፍርኦ ዘለዋ ስራሕት ከመይ ይመስል ዘንፀባረቐ ተሕዝቶ እዩ። ሓደ ካብኡ ኮርፖሬሽን ዝራእትን ጥሪትን ሒዝዎ ቀሪቡ ዘሎ ስራሕ እዩ። እዚ ኮርፖሬሽን እዚ ፀባን ውፅኢቱን ስጋን ውፅኢቱን ከምኡውን ኣብ ዝተፈላለዩ ኣትክልትን ፍረታትን ኣመዝጊብዎ ዘሎ ዓወትን ኣመዝጊብዎ ዘሎ ውፅኢትን ዘንፀባርቕ ስራሕ ሒዙ ይቀሪቡ። ካብኡ ቀፂሉ ድማ ንመጀመርያ እዋን ኣብ ኣስመራ ዝተገብረ ፊልም ፌስቲቫል ኣስመራ ማለት እዩ ኣብኡ ዝተገብረ ሰሚናራት ኣብኡ ዝተኻየደ ስራሓት ሒዙ እውን ቀሪቡሎ እዚ ፊልም ፌስቲቫል እዚ። ኣብኡ ዝተኣንገዱ ፊልምታት ታሪካዊ ፊልምታት ባህላዊ ትሕዝቶ ዘለዎም ከምኡውን ማሕበራዊ መነባብሮ ዝገልፁ ፊልምታት ድማ ቀሪቦም ነይሮም። ኣብኡ ዝተኻየደ ወይ ድማ ዝተዋህበ መግለፂ ድማ ኣብ ፊልም ኣብ ምስራሕ ዘገልግሉ ሲኔማቶግራፊ ተበፂሑ ዘሎ ደረጃ ናይ ሲኔማቶግራፊ ማለት እዩ ተንፀባሪቁ፣ ካብኡ ሓሊፉ ድማ ናይ ኣልባሳት ብመልክዕ ኮስቲም ማለት እዩ ዝግበር ወይ ድማ ዝሓልፍ ፃዕርታት ፊልም ኣብ ምስራሕ ዝሓልፍ ፃዕርታት እውን ተኣንጊዱ፣ ብዘይክኡ ድማ ስራሓት ናይ ሜክኣፕ ኢፌክት ድማ ሃገርና በፂሓቶ ዘላ ደረጃ ጥበባውያን በፂሖሞ ዘለዎ ደረጃ ዘንፀባርቕ ምርኢት ድማ ቀሪቡ ነይሩ።

ካብ ምርኢት ፊልም ፌስቲቫል ኣስመራ ቀፂሉ ብዝተፈላለዩ ብርክት ዝበሉ ስነ ጥበባውያን ዝቐረበ ኣብ ዝተፈላለዩ ክልል ዕድመ ዝርከቡ ቅብኣቲ ዘቐረብዎ ቅብኣታትን ቅርፃን እውን ቀሪቡ ኣሎ።

ካብዚ ብምቕፃል ብደቂ ኣንስትዮ ዝፈረዩ ዝተፈላለየ ፅባቐ ዘለዎም ኢደ ስራሕቲ ነይሩ። እዞም ኢደ ስራሕቲ እዚኦም ገሊኦም ካብ ጣውላ፣ ካብ ወረቐት፣ ካብ ላኻ፣ ካብ ፈትሊ፣ ካብ ዝተፈላለዩ ኣብ ቀረባኻ ኣብ ቤትካ ክርከቡ ብዝኽእሉ ነገራት ጥበብን ውሕልነትን ብዝተሓወሰ መልክዕ ኣዝዮም ፅቡቓት ንገፅ መመላክዒ ክኾኑ ይኽእሉ፣ ኣብ ቤት እውን መመላክዒ ክኾኑ ዝኽእሉ ብዙሓት ስራሕትን ሒዘን ቀሪበን ዘለዋ

ካብዚ ሓሊፉ ዝተዓዘብዎ ቁሸት ዞባታት እዩ። እዚ ቁሸት እዚ ብዓብኡ ያታዊ መነባብሮ፣ ያታዊ ባህሊ፣ ያታዊ መግቢ፣ ብዓብኡ ድማ ያታዊ ሙዚቃን ያታዊ ትልሂታትን ናይ ብሄራትና ብዝግባእ ዘንፀባርቕሉ እዩ። ያታዊ መነባብሮ እዞም ብሄራትና እንታይ ይመስል፣ ቤቶም ብከመይ ይስራሕ፣ ኣብቲ ውሽጢ ቤት ዝርከቡ መመላክዒታት ናይ ደቂ ኣንስትዮ ክኸውን ይኽእል፣ መሰረታዊ ኣብ ቤት ዝርከቡ ነገራት ድማ በቲ ባህላውን ያታዊ መልክዑ ዝተሰርሑ ነገራት ማለት እዩ። እዚኦም ውን ሓደ ካብቶም ኣብዚ ፌስቲቫል እዚ ቀሪቦም ዘለዉ ንህዝቢ ተኣንጊዶም ዘለዉ ቅርዓታት እዩ ማለት እዩ።

Love you.

ከምቲ ዝበልናዮ ፌስቲቫል ኤክስፖ ካብ ሆይሆይታን ካብ ጨፈራን ካብ ደበላን ዝሓልፍ ኣዝዩ ረዚን ትርጉም ዘለዎ ረዚን ታሪክ ዘለዎ ብዓበይ ድማ ኤርትራዊ መንነት ዝዕቀበሉ ብዝሰፍሐ ዝጎልሓሉ ሃገራዊ ንግደት እዩ ሞ ንኹልና ሰናይ ናይ ፌስቲቫል ቅነ ክኾነልና ንምነ

0: ዋልድየንማ እቲ እላ ደረጃ ትግል ንብፃሕ ሰበት ወዴኩም ፍሬየኩም እሊእሉ ትርእልኩምቱ ቤላ ሕኩመትማ መንገቢ ኣውለውየት እንደህበት እቲ እላ ደረጃ ትግል ንብፃሕ ውዳታ ለለት ሓምድ ዳጋርቱ ወብእላ መስኡልት ሸዓብናዊ ሕክመትና እንደረፋዕና እመናበረት ልግባእማ ወመንፍሬ ሓደ ስባ ልትረከብ ርዝቕ እግል ዓመሮት ዓድና ወሸዓብና ክምንሻቀ ብጉሳም ክምሰልህለይና ግል ንሽራሕ ንፈተ እፉንቲ ትእለ ደረጀት እግል ንብፃሕ ለእልዋ ምዕል ለሳደውና መምህረት ወሙጅተማዕ ኩሉ የትሓመልማሎ ሓምድና ወቅልታ ወዲባእኽር እትሊ ፈራሕ ዮም እግል ንብፃሕ ኣርዋሓቶም እንዳዳፍዐው እለ ደረጀት እለ ላብፅሓውና ሽክር ወሓምደ እግሎም እትልብልህግ ያሁ ኣትማማ
1: ኣብ መወዳእታ ንኩሎም ነዚ ደረጃ ንክንበፅሕ ዓብይ ንእሽቶን ኣበርክቶን ዝገበሩ ንኩሎም ብስም ኩሎም ተመረቕቲ ልባዊ ምስጋናና እናቕረብኩ ሰማእታትና ዋጋ ንእስነቶም ብምዕባልን ልምዓትን ሃገርና ይደበሱ ዓወትና ሓፋሽ
2: ፍትዋት ተመረቕቲ ኩሉ ዓይነት ስእነት ወጊድካ ንመላ ሕብረተሰብ ራህዋን ጥዕናን ዝሰፈሮ መነባብሮ ምውሓስ ናይ መንግስቲ ኤርትራ እውጭ ዕላማ ምዃኑ ይፍለጥ ነዚ ብቐዳምነት ተሰርሐ ሃገራዊ ሕማም ንውዓት ንምዕዋት ነፍሲ ወከፍ ዜጋ ብዓይነቱ ብቑዕ
3: ናይ ሕሽመት ዓዘውመት ለጋ ትግሉ ወዚር ኣርድ ማይ ወድዋር ኣሰይድ ተስፋይ ገብረ ስላሴ እተሃበዩ ሸሪሕ እግል ኩሉ ሸዓብ ራሕየት ወዓፍየት ለባ መናበረት ኣድመኖት ናይ ሕኩመት ኤርትርያ ዕሉን ሕደፍ ክምሰልቱ እንደሸርሓ ለድሑራም ዲብ ሽቅል እበረኩ ብተጃርብ ወራት ሓርሰ ለጋናሕ እምር እብጠወሮት ደማነት ናብራ እግል ኣድመኖት እብክላ መቕደረቶም እግል ልሽቃው ሰእየት ሸዓቡ ሕኩመት ክምሰልቱ ወድሓ እንደ ኣትላ ልእብ ወኪል ድሑራም ለተሃየባ ተውደሕ ሰእየት ለልሒብማ ክምሰልቱ ኣፍሃማ
2: ኣብ ዝካየድ ሃገራዊ መኽተ ብእትፍፅሞ እተምፅምዎም ፍቱናት ፍትሓት ይኽልካዕ ማዕረ ትፅቢት ህዝብን መንግስትን ኤርትራ ጸለውትን ብኣርኣያ ዝጥቀሱ ምስጉናት ኣርሃውቲ ጸበባ ናይ ስራሕ ጀጋኑን ክትኮኑ ሕርያኹም ክኸውን እናተላኽኩ ድማ ኣብ ስራሕኩም ዓወት ኣብ መጻ ህይወትኩም ከዓ ኩሉ ፀፅብቑ እምነልኩም ዓወት ንሓፋሽ

0: ረኽቦ ብጣዕሚ ከቢድ ነይሩ። እዚ ክብል ከሎስ ድሓኒ እንድሕራ ፅዒርካ ኩሉ ነገር ውፃእ እዩ ድሓኒካተ ፅዒርካ ከኒ ንእሽተይ እንድሕራ ፅናዕ ቢልካ ኩሉ ውፃእ እዩ።
1: ጓለይ ካብ መጀመርታ ካብ ኢለመንተሪ ጀሚራ ኣዝያ ንፍዕቲ ቆልዓ ነይራ። ወላ መጀመርታ ትምኒታ እውን ዶክተር ክኾን እያ ትብል ነይራ። ዝኾነ ግን ፅቡቅ ኣጋጣሚ ኣብዚ ናይ ኣግሪካልቸር ምስኣት ወጥቃ ብፅቡቅ ወዲያ ናይ ባሓቂ ሕጉስ እየ። ኣነ እዚ ሓደ ምዕራፍ ትወዲኢ ኣሎ ሓደ ምዕራፍ ወዲኦም ኣብቲ ዝቕፅል እውን ድሌት ትምህርቲ ሃልይዎም ክቕፅሉ ክኽእሉ ኣለዎም። ብተወሳኺ እውን ከምቲ መንግስትን ህዝብን ዝሃቦም ሓደራ ኣብ ስራሕ ዓለም ኣብ ዝተዋፈርሉ ሰዓት ድማ ብሓላፍነታውያን ኮይኖም ክሰርሑ ትጉሃት ኮይኖም ክሰርሑ ይላቦ
0: እወ ኣነ ውን ልክዕ ከምቲ ባባ ዝበሎ እንዲ ልክዕ ከም ዝተምሃረና ህዝቢ ንዕኦ ክንክሕስ በቲ ዝተምሃርናዮ ዲፓርትመንት ሰሪሕና ድማ ኣብ ዝለዓለ ደረጃ ክንበፅሕ ይሓሰብና።
2: ኣብ ትምህርተ ኢና ክቐፅል ዝኾነ ነገር ከይጎለኒ እንዳማላእት ካብቲኣ ዘይብላ እንዳመቐለት ብስንቂ ብሞራል ብጉልበት ኣብ ኩሉ ሂወተይ ምሳይ ነይራ። እዛ ዓወት እዚ ከማኒ ናታ እዩ ሰብዓ ሚታዊት ናታ እዩ ንሳተ ዝህሉ ኣነ ዝደረጃ እዛ ዓወት ኣይምተሃለኹን ማለት እዩ። ኣዝዩ ኣዲ ዘመስግና ኣብ ኩሉ ጉዕዘ ሂወተይ ምሳይ ነይርያ። እዚ ሓጎስ እዚ ድማ ምንዓ ምርኣዩ ድማ ኣዝዩ ዕድለኛ እየ። ነዚ ሓጎስ ንክፈጥረላ ዕድል ዝሃበኒ መንግስቲ ድማ ዘመስግኖ ማለት እዩ።
3: ክገልፀ ክልኒ ብጣዕሚ ተሓጉሰ ብጣዕሚ ካብ ዓቐ ንላዕሊ ካብ ዓቐ ንላዕሊ ከማ ኣብዚ ምብቃዒ በቲ ልዑል ኣምላኽ ኣይ ብሓይለይን ባሓይሉ ኣብዚ ብቅዕኒ ተመስገን። ኣብ ዓለም ዳኣ እሞ እቲ ዝለዓለ ሃብቲ ትምህርቲ እንዲ በቲ ዝለዓለ ከዓ ንሃለ ተመሪቑ ብጣዕሚ ተሓጉሰ ብጣዕሚ ተሓጉሰ። መጀመርያ ንዕኡ ንነብሱ ብድሕሪ ኡ ንወላድኡ ድሕሪ ወላድኡ ከዓኒ ንሃገሩ
4: ምስላይ ኩሉ ሰብ ብምንፅፃር ከምዚ ፃዕሪ ዝሓቲ ትምህርቲ እዩ ማለት እዩ። ብፍላይ ኣብ ናይ እንስሳታት ፍቕርተ ዘይብልካ እተፅንዑ ትምህርቲ ንግብራዊ ስለ ንሕውሰሉ ዝነበርና ግድን ኢኸ ለይትን ቀትርን እቲ ድቡኻ ቴሮቲካል ብምሸት እቲ ብቀትሪ ድማ እቲ ፕራክቲካል እንዳሳነና ስለነፅንዑ ዝነበርና ብጣዕሚ እዩ ፃዕሪ ሓቲትና ማለት እዩ። ብፍላይ ዛ ብዛ ሓሻ ዓመት ሻርሻ ዓመት ድማ ብፕራክቲካል ኣብ ከረና ብስመር ኣብ ሓልሓል እናክልና ንነጥፍ ነርና ማለት እዩ። ፍልጠት ብጣዕሚ ትድልብ ኢኻ ኣስ ዓቕሊ ሓተካዳ ኮይኑ እምበር ፍልጠት ትድልብ ኢኻ ማለት እዩ። ነቲ ተፅንዖ ግዜ እንድሕር ሂብከያ ሕጂ ኮይንና ክንሪኦ ከለና ኣብቲ ንሕና ነፅንዖ ዝነበርና ዓውዲ ብዙሕ ነገራት ኢና ወላ ካብ ሰብ ዘይፈልጦ ብዙሕ ሓፈሻዊ ፍልጠት ምሄሮምና እዮም ማለት እዩ።
5: ስለዚ ዝተዛዓበየ እጃም ምክትታል ናይ ወለድ እዩ። ደቅና ከዓ መወዳእታ ከምዚ ፍረፃማ ክንርኢ ንኽእል ኢና። ካብዚ ሓሊፍና እውን ዝበለፁ ካልኦት ሰባት ክኾኑ ይኽእሉ እዮም። ዝበለፁ እተኮይኖም ከዓ እቲ ሃገር ከዓ ዝበለፀ ክኸውን ማለት እዩ። መወዳእታ ባህና ከምዚ ጌርና እቲ ሃገር ናብ ዝሓሸ ሃዲድ ክመፅእ ክእል ይባሃላ እየ።
6: ኣብ ትምህርቲ ዘለና ኣረኣያ ብጣዕሚ ልዑል እዩ። ኣብ ትምህርቲ ማ ኣረኣኢና ንግደስ እጂ ኣነ ከዓ ከመደ ካብኡ ናኡን ኣቦ ስለ ዝወፍር ብጣዕሚ እየ ኣብ ትምህርቲ ኢንቨስቲ እየ ዝገብረሎ። እዚ ከዓ በኹሪ ከም ምዃኑ መጠን ከዓ ብጣዕሚ ነዚ ንድሕር እሱ ንድሕር ቀላሲ እዩ ኢለ ስለ ዝሓሰብኩ በቃ ኣብ ትምህርቲስ ኩሉ ገዲፈ ኣብ ትምህርቲ ቀዳምነት እዩ ዝቦ በቃ ሕጂ እሱ ንህለ ኣምላኽ ፈቒድዎ ኣብ ቨተረናሪ መዲስን ብዶክተር ተመሪቑሎ እቲ ምንኣሱ ከምኡ ሕጂ ብለው ወዲኡ ሎ ንዓመታ ሰርቪስ ክወፅ ንዓመታ ክምረቕ እዩ። እቲ ሳልሳይ ሕጂ ኣብ ሳዋ ነጥቢ ምፅ ኢሎ ክመፃና እዩ። ካልኦት ተሓዘወት ብድሕሪኡ ዘለዎ ኩሎም ንፋዓት እዮም። ሓቂ ሓይሽ ኣምላኽ መስገን እቲ ድሌታትና ዝሃበና ከምቲ ሓረስታይ ዘርእዩ ዝዓፅ ዝበሃል ሕጂ መጀመርያና ንዓፅድ ኣለና ማለት እዩ። ናይ ዝበክሮ ወድና
5: ሎም ማዓንቲ ናይ ባሓቂ ፍሬና ዝረአናላ መበገስ ማለት እዩ ዝረአናላ መዓልቲ ኣዝና ኢና ተሓጒስና። እቲ ውላድና በኽሪ ውላድና ኣብ ከምዚ ደረጃ ክበፅሕ ምክኣሉ ከዓ ንዕኡ ንዓና ንስድራ ቤት ንኩሉ ነቲ እዚ ኣባል ማሕበረሰብ ናይዚ ኮሌጅን ንኩሉ ነቲ ወፍሪ ዝገበረሉ ሃገርን ህዝብን እንቋዕ ኣብቃዓና ዮሃና ክብል ደሊ። ምክንያቱ ህዝቢ እንታይ ገይርሎም ኣሎ ሃገር እንታይ ገይራትሎም ኣሎ ርኦም ኣለዉ። ስለዚ ነዚ ሃገር እዚ ብዓቕሞም ከገልግሉ ካብኡ ሓሊፎም ከዓ እዚ ከም መበገሲ ሒዞም ትምህርቶም ቀፂሎም ናብ ዝለዓለ ደረጃ ክበፅሑ ኣነ ዝየ ዝምነይበሎም ማለት እዩ። ስለዚ ኣ በቲ ሓደ ወገን ናይ ሓጎስ መዓልቲያ በታ ሓንቲ ከዓ ናይ ምብፃዕ መዓልቲያ ነዞም ደቅና
7: والله انا بنوش جات قلت شقدي باطل من يوم من نهار البقاسانا دي الا ليوم انا اور لك 10 قلق با 10 الف تو 10 قلق با قلب زحنا من يوم رايح من يوم دبقاسكو دي الا مرحله لك شقيتو وان شاء الله هين اللي قدام هين كله الذي با المسلم شقق اللي زديني وقول كل هيني الحمد لله بكلمه كان لنا فرق كم سليق اللي ودق اللي جازف ولا المرحلات لعل اللي توحلت اليد ان شاء الله كان ما دي بتحت لي بزحت لي تبزح كل قدام قال شارك دي وانا بنفش من يوم دبقاسكو قال شارك دي ان شاء الله
8: الدنقوبه هي لمناسبه مدحرات وفرح درسه كليه حمل مالو بنشيد وطن تمت

0: ትምባል ስለዝመረጸ
1: ኢትዮጵያ የባህር በር ስታገኝ ኤርትራ የሆነችበት ምክንያት ይፈርሳል።
0: ኢትዮጵያ አፍ ደገ ባህር ምስ ረኸበት ኤርትራ ዝኾነትሉ ምክንያት ከብቅዕ እዩ።
2: እዛ በጣም ትልቅ ሃገር
0: ኤርትራ። ኣብ ኢትዮጵያ ብዙሕ ፅልዋ ዘለዋ ሃገር እያ። ስልጣን 5-6 መራሕቲ ኢትዮጵያ ንክቕፅልን ክሓፅርን ፅልዋ ኤርትራ ነይርዎ። ሰነዳዊት ፊልም ኣብ ኤርቲቪ ኣብዚ መደብ መራሕቲ ስርዓት ብልፅግናን መሰልቶምን ብምስምስ ኣፍ ደገ ባሕሪን ዝሓስብዎ ዘይሕጋዊ ምስፍሕፋሕን ዕላምኦምን ኣብ ልዕሊ ኤርትራን ኤርትራውነትን ዘለዎም ኣመለኻኽታን ስነ ልቦናን ካብ ቃላቶም ክንከታተል ኢና።
3: ቀይ ባህር ማለት
0: ቀይሕ ባሕሪ ማለት ብጥንቲ ዝፍለጠሉ ንባዕሉ ባሕሪ ነጋሽ ዝበሃል። ነጋሽ ማለት ኣብ ኣኽሱም ዝነበረ ስልጣነ እዩ።
4: የባህራችን ጉዳይ ተዘግቶብን እንኖራለን እንዴ?
0: ጉዳይ ባሕርና ተዓፂና ክንነብር ግና ተዓፂዎ ዝነብር መንእሰይ የለን። ሓቂ ለና ዓለምለኻዊ ሕግታት ኣሎ፣ ታሪክ ኣሎ፣ መርትዖ ኣሎ።
5: የኤርትራ ህዝብና ኤርትራ እንደ ሃገር የኢትዮጵያ ኣካል የሚሆኑበትን መንገድ ለማመቻቸት ጥረት የምናደርግ ይሆናል።
6: ዓሰብ የኢትዮጵያ ነች ያነው ዓሰብ የኢትዮጵያ ስለሆነች ነው።
0: ዓሰብ ናይ ኢትዮጵያ እያ ዝበልና ናይ ኢትዮጵያ ስለዝኾነት እዩ። ብሓይሊ ዝወሰድክሞ ብሓይሊ ክንመልሶ ኢና።
7: ስለዚ ከዚ ቀደም የሰራትነው ስህተት ናብሩ
0: ቅድሚ ሕጂ ዝፈፀምናዮ ጉድለት ንኣርሞ ዓሰብ ንመንጥሎም ዝብል ሓሳብ ከልዕል ጀሚረ።
8: ኣጉል ህልሚ ነው እየ ኣጉል ህልሚ ነው
0: ትምባል ስለ ዝመረፀ መራሕትን ልሂቃንን ብልፅግና ባሕሪ ብዘብል ዘህተፍትፍ ቫይረስ ካብ ዝልከፉ ግዜ ተቆፂሩ ኣሎ።
9: ውጊያውን ኣስመራ፣ ምፅዋ፣ ከረን ዓሰብን ወስድነት
10: በፍፁም ሰሜንን በጦርነት ኣናሸንፍም በሰላም በፖለቲካ መፈታት አለበት።
11: በአንድም በሌላ መንገድም ተሸንፈናል።
0: ተሳዒርና፣
12: ተጨፈጨፍ፣
0: ተዳሂኽና
13: ዓሰመቲና ተነባሮ ዝነበረን ዕላማ የኾነ ማእኸላት እዩ ለዊስና
14: ሓሰብ ቀርቶ ግማሽ መንገዳት ዝደረሰ
0: ኣይሽ እንኳ ይዶ ናብ ዓሰብ ፍርቂ መንገዲ እኳ ይተበፅሐን
15: 67 ተዋገን የትን ያለነ
0: 60 ዓመታት ተዋጊእና ሕጅበ የለና ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤርቲቪ ረቡዕ 9:25 ምሸት ድሕሪ ዜና ትግርኛ ከምኡ ውን ኣብ ድግማ ቀዳም 12:50 ቀትሪ ድሕሪ ዜና ትግርኛ ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤርቲቪ።

0: ምስ ድምፃዊት ሩምዴት ኣለሚና ፀኒሕና ዝኸበርኩም ተዓዘብትና ጥዕምቲ ደርፈን ሰምዐ ፀኒሕና ካብኡ ድማ ናብ ቴሌፎናትኩም ኢና ቴሌፎንኩም ክሳብ ዝመፀአና ከምቲ ዝበልክዎ መደብኩም መደብ ህለው ድባይዋ ብቐጥታ ኢና ሒዝናልኩም ቀሪብና ዘለና ቴሌፎን እውን መፅያት ና ላ ክንቅበላ ሎ
1: ሎ
0: ሄሎ ድባይዋ ማርሓባ
1: ከመይ ዋኢልኩም?
0: ፅቡቅ ኣልሓምዱላ። መን ክብል?
1: ኣቕባዝ ግንጎሶም ከማይ ድማ
0: ሕራይ ኣቕባዝ ከመይ ውዒልካ?
1: እግዚኣብሔር መስገን።
0: ትፈደል ቀፅል።
1: ጦርና ዝርከቡ ስድራ ቤተይ
0: ሕራይ
1: ኣንጎሶም ሓጎስ ንጃብርሃ
0: ተማም
1: ከምኡ በዓልቲ ቤተይ ትዕግስ ገረ ዝገር
0: ሕራይ
1: ኣብ ኖርወይ ዝርከብ ሓወይ ምንጎይቲ ኣንጎሶም
0: ተማም
1: ኣብ ኣሜሪካ ትርከብ ሰላም ኣንጎሶም
0: ሕራይ
1: ኣብ ሆላንድ ትርከብ ተምራዊት ኣንጎሶም
0: ተማም
1: ከምኡውን ንሓይላት ምክልኻል ኤርትራ
0: ሕራይ
1: ንዓኹም ከ
0: ሕራይ ይቐኒየና ኣቑባ ዝጊ ሽኩረን
1: እሽ ሽኩረን
0: መርሓባ ከማን ቴሌፎን ኣላትና ሃለው
2: ሎ
0: ሄሎ ድባይዋ መርሓባ
2: ምዕራት ይበሃል ካብቲ ሰነይ ሳዕደይ
0: ሕራይ ከመይ ውዒልኪ ምሕረት
2: እግዚኣብሔር ምስገን ምዕራፍ
0: ከመይ ውዒልኪ
2: እግዚኣብሔር ምስገን ሳዕደይ
0: ፅቡቅ ኣልሓምዱላ ሓቢብቲ ኣና ትፈደሊ
2: ሕራይ መጀመርታ ንክብርቲ ወላዲተ ብረት ገረ ዝገር
0: ሕራይ
2: ንፍኡ ንሓወይ ንርኣዮ መሃሪ
0: ተማም
2: ምስ ደቁ
0: ሕራይ
2: ንሓሰይ ኣበባ መሃሪ
0: ተማም
2: ስድራ ቤታ ምስ ደቃ ምስ ሰባያ
0: ሕራይ
2: ብድሕሪኡ ንሓወይ ሓየሎ መሃሪ
0: ሕራይ
2: ምስ ስድራ ቤቱ
0: ተማም
2: ንሓሰይ ኣብ ሆላንድ ትርከብ መዓሾ መሃሪ ምስ ስድራ ቤታ ምህልኦም
0: ሕራይ
2: ብድሕሪኡ ንወደይ ኣባል 38 ዙርያ መፂ ኣለውን
0: ሕራይ
2: ደሊ
0: ተማም
2: ንጓለይ ሲልቫና ገብረ ሚካኤል
0: ሕራይ
2: ኢልዳና ገብረ ሚካኤል
0: ሕራይ
2: ንወደኮይ ኣዝዮ ዝፈቶ ግርማየ ትመላሽ
0: ተማም
2: ንወደኮይ ተስፋ ኣለም ወድርጋሎም
0: ሕራይ
2: ንወደኮይ ሸዊ ተስፋን ክኤል ምስ ስድራ ቤቱ ምስ ደቁ
0: ሕራይ
2: ንኣዝየ ዝፈትዋ መሓዛይ ዮርዳኖስ መሃፅኤል ኣብ ስመራእ ትርከብ

0: ሕራይ
1: ምስ ደቃ 38 ዝርያ ክልተ ደቃ ውን መፅና ኣለዋ
0: ሕራይ
1: ደሊ
0: ተማም ሕራይ
1: ኣዝየ ዝፈትዋ መሓዛይ ምሕረት ገብረ ኣዳም ሳልሳይ መደበር ፖሊስ ኣስመራ
0: ተማም ሕራይ
1: ምስድራኣ
0: ሕራይ
1: ኣዝየ ዝፈትዋ መሓዛይ ኣሴር ማዕቀባ ኣብ ባሮንቱ እትርከብ
0: ተማም
1: ምስ ደቃ
0: ሕራይ
1: ከምኡውን ኣዝየ ዝፈትዋ መሓዛይ ትዕግስቲ ምስ ደቃ ኣይኮታ ትርከብ
0: ተማም ሕራይ
1: ኣዝየ ዝፈትዋ ጓል ሓትነይ ኣራንሺ ሰምርኣብ
0: ተማም
1: ስድራ ቤታ
0: ሕራይ
1: ብድሕሪኡ ንኩሎም ጎራብተይ ኣብ ዘለዉ
0: ተማም ሕራይ
1: ኣዝየ ዝፈትዋ ጓልኮይ ስብኒት ሸዊት
0: ሕራይ
1: ቤቱ ሸዊት
0: ተማም
1: ዊንታ ሸዊት
0: ሕራይ
1: ኣዝየ ዝፈትዋ ጎረበተይ ፍርቱና ክብረኣብ
0: ሕራይ
1: ንክቡር ፕረዚደንት ኢሳያስ ኣፈወርቂ
0: ሕራይ
1: ከምኡውን ኣዝየ ዝፈትዋ መሓዛይ ኣብ ማሕበር ትርከብ ሓያት እድሪስ ምስድራ ሰላም ክብል ይደሊ ሳዕደይ
0: ሕራይ ምዕራፈይ ሕራይ ኩሎም ሰሚዖም ክኾኑ ተስፋ ገብር
1: ሓራይ ሓራይ ሰዓበይ የቐኒ
0: ሽክራ የቐኒ የለና ሓቢብቲ ኣነ መርሓባ ከማን ቴሌፎናላትና ሃሎ ሃሎ ሃሎ ሕራይ እምበር ዝኸበርኩም ተዓዘብትና ከምቲ ዝበልናዮ መደብኩም መደብ ህሎ ድባይዋ ብቐጥታ ካብ ቴሌቭዥን ኤርትራ ኢና ሒዝናኩም ቀሪብና ዘለና ተሳትፍኹም ኣይፈለየና እንዳበልና መዞም ኣብ ሞስኮ ቴሌቭዥን እናትረእዮን ዘለኹም ቁፅታት 12 24 54 ከምኡውን 12 24 74 ደው ኢልኩም ኣብ መደብና ክትሳተፉ ብክብሪ እንዳዓደምና ከምቲ ዝበልክዎ ዝተፈላለዩ ደርፍታት ብዝተፈላለዩ ቋንቋታት ናይ ኤርትራ ኢና ሒዝና ዘለና ሓንቲ ካብኣተን ዝቐፂላ ትስዕብ ደርፊ ኢኣ ክትከውን ደርፊ ናይ ድምፃዊት መንእሰይ ሃና ያሲን ደርፊ ብቋንቋ ብለን እያ ክትከውን ማለት እዩ ሕጂ እውን ንዓ ሰሚዕና ክንምለሰኩም ኢና ምሳና ፅንሑ

0: ኣብ ኣልግደ ዝርከብ የማነ ስድራ ቤቱ የማነ ፍራ
1: ተማም
0: እንዳ መኮን እንዳ ንረዝጊ መኮነን ምስ በዓልቲ ቤቱን ምስ ደቁን
1: ኣራይ
0: ንመድሃኔ ክፍላይ ምስ በዓልቲ ቤቱን ደቁን ወዱን
1: ተማም
0: ንዓኹም ነዚኣ ኣዳለውቲ መደብድዋይ መልኣኹም
1: ይቐኒ የልና። ሽኩረን ሰምራዊት ኩሎም ሰምዑ ከለዎ ይቐኒ የለይ። ሽኩረን መርሓባ ከምኣን ቴሌፎን ኣላትና። ሃሎ
2: ሄሎ
1: ሄሎ ደባይዋ መርሓባ።
2: ሃፍቶም ኣርኣያ ካብኦም ሓጀር
1: ከመይ ውዒልካ ሃፍቶም?
2: ሰላም ዙ መርሓባ።
1: ትፈደል ሃፍቶም ቅፅ
2: ዮሃና ክብል ዘለ
1: ኣራይ ጠዋሊ
2: ንሓይልታት ምክልኻል ሃገር ኤርትራ
1: ኣራይ
2: ንፕረዘንት ስያስ ኣፈወርቂ
1: ተማም
2: ቀፂለ ንኣሕዋተይ ኣብ ጀርመን ትርከብ ሓፍተይ መቅደስ ኣርኣያ ምስ ደቃን በዓል ቤታን
1: ተማም
2: ከምኡውን ፀጋይ ኣርኣያ ምስ በዓልቲ ቤቱን ደቁን
1: ኣራይ
2: ፍፁም ኣርኣያ ምስ በዓልቲ ቤቱን ደቁን
1: ኣራይ
2: የርዳኖስ ኣርኣያ ምስ በዓል ቤታን ደቃን
1: ተማም
2: ደቀይ ሄላሪ ሄራን ሄርሞን ሃኒኤል ዳኒኤል
1: ኣራይ
2: ደቀይ
1: ተማም
2: ቀፂለን ወላዲተይ ኣስመረት ገረ መስቀል
1: ኣራይ
2: ንወላድየይ ኣርኣያ ኣመሃ
1: ተማም
2: ቀፂለ ንተቐማጦ ሓውሲ ከተማ ኣሙሓጀር ኩሉ ህዝቢ
1: ኣራይ
2: ከምኡ እውን ንዓኺ
1: ሽኩረን ሃብቶም ይቐኒ ኢልና
2: ኣራይ ቴንክዩ
1: መርሓባ ሽኩረን ሕራይ እምበር ዝኸበርኩም ተዓዘብትና ቴሌፎን እንተዘይብልና ናይ ሞድ ኣታንሎም መዓንትልና ዝቐረብናዮ ደርፍላትና ካብ ሃገርና ኤርትራ ውፅእ ኢልና ጋንጋም ስታይል ናይ መወዳእታ ንሎም ማዓንትልና ናይ መወዳእታ ደርፊ ንሎም ማዓንትልና ዝቐረብናዮ ደርፊ እያ ማለት እዩ። ንዓ ተኸታቲልና መደብና ክንዛዝሚና ማለት እዩ ግዜና ዳርጋ ኣኺሉ ኣሎ ንዓ ክንሰምዓ ሞ ክንምለሰኩም ኢና ምሳና ጥንሑ

0: ትምባል ስለ ዝመረጸ
1: ኢትዮጵያ የባህር በር ስታገኝ ኤርትራ የሆነችበት ምክንያት ይፈርሳል።
0: ኢትዮጵያ አፍ ደገ ባህር ምስ ረኸበት ኤርትራ ዝኾነትሉ ምክንያት ከብቅዕ እዩ።
2: እዛ በጣም ትልቅ ሃገር
0: ኤርትራ ኣብ ኢትዮጵያ ብዙሕ ፅልዋ ዘለዋ ሃገር እያ። ስልጣን 5-6 መራሕቲ ኢትዮጵያ ንክቕፅልን ክሓፅርን ፅልዋ ኤርትራ ነይርዎ። ሰነዳዊት ፊልም ኣብ ኤርቲቪ ኣብዚ መደብ መራሕቲ ስርዓት ብልፅግናን መሰልቶምን ብምስምስ ኣፍ ደገ ባሕሪን ዝሓስብዎ ዘይሕጋዊ ምስፍሕፋሕን ዕላምኦምን ኣብ ልዕሊ ኤርትራን ኤርትራውነትን ዘለዎም ኣመለኻኽታን ስነ ልቦናን ካብ ቃላቶም ክንከታተል ኢና።
3: ቀይ ባህር ማለት
0: ቀይሕ ባሕሪ ማለት ብጥንቲ ዝፍለጠሉ ንባዕሉ ባሕሪ ነጋሽ ዝበሃል ነጋሽ ማለት ኣብ ኣኽሱም ዝነበረ ስልጣነ እዩ።
4: የባህራችን ጉዳይ ተዘግቶብን ንኖራለን እንዴ?
0: ጉዳይ ባሕርና ተዓፂና ክንነብር ግና ተዓፂዎ ዝነብር መንእሰይ የለን። ሓቂ ለና ዓለም ለኻዊ ሕግታት ኣሎ፣ ታሪክ ኣሎ፣ መርትዖ ኣሎ።
5: የኤርትራ ህዝብና ኤርትራ እንደ ሃገር የኢትዮጵያ አካል የሚሆኑበትን መንገድ ለማመቻቸት ጥረት የምናደርግ ይሆናል።
6: አሰብ የኢትዮጵያ ነች ያነው አሰብ የኢትዮጵያ ስለሆነች ነው።
0: አሰብ ናይ ኢትዮጵያ ዝበልና ናይ ኢትዮጵያ ስለዝኾነት እዩ። ብሓይሊ ዝወሰድክሞ ብሓይሊ ክንመልሶ ኢና።
7: ስለዚ ከዚ ቀደም የሰራርነው ስህተት ናርም
0: ቅድሚ ሕጂ ዝፈፀምናዮ ጉድለት ንኣርሞ ዓሰብ ንመንጥሎም ዝብል ሓሳብ ከልዕል ጀሚረ።
8: ኣጉል ህልሚ ነው እየ ኣጉል ህልሚ ነው
0: ትምባል ስለ ዝመረፀ መራሕትን ልሂቃንን ብልፅግና ባሕሪ ብዘብል ዘህተፍትፍ ቫይረስ ካብ ዝልከፉ ግዜያት ተቆፂሩ ኣሎ።
9: ውጊያውን ኣስመራ፣ ምፅዋ፣ ከረን፣ ዓሰብ ንወስድነት
10: በፍፁም ሰሜንን በጦርነት ኣናሸንፍም በሰላም በፖለቲካ መፈታት አለበት።
11: በአንድም በሌላ መንገድም ተሸንፈናል።
0: ተሳዒርና፣
12: ተጨፈጨፍ፣
0: ተዳሂኽና
13: ዓሰመቲና ተነባሮ ዝነበረን ዕላማ የኾነ ማእኸላት እዩ ለዊስና
14: ሓሰብ ቀርቶ ግማሽ መንገዳት ዝደረሰ
0: ኣይሽ እንኳ ይዶ ናብ ዓሰብ ፍርቂ መንገዲ እኳ ኣይተበፅሐን
15: 67 ምተዋገም የት ነው ያለ ነው
0: 6 ዓመታት ተዋጊና ሕጅበ የለና ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤርቲቪ ረቡዕ 9:25 ምሸት ድሕሪ ዜና ትግርኛ ከምኡ ውን ኣብ ድግማ ቀዳም 12:50 ቀትሪ ድሕሪ ዜና ትግርኛ ትምባል ስለ ዝመረፀ ሰነዳዊት ፊልም ኣብ ኤርቲቪ

0: ኤርትራዊ ዜጋ ኣብዝሃለዎ ይሃሉ ወትሩ ሃገረይ ምስ በለ እዩ። ካብ ሃገሩ ክንዲ ዝረሓቐ ኪሎ ሜትራት እንተረሓቐ እውን ፍቕሩን ዝኽሩን ይውስኽ እምበር ኣይጐድልን እዩ። ብህዝቡን ሃገሩን ዝመጹ ኣይፈቱን እዩ። ህዝቡን ሃገሩን ወትሩ ኣብ ልቡ ስለ ዝኾኑ ዕለታዊ ብኦም ምሕሳብ ኣይገድፍን። ኣመት እታ ገዲፍዋ ዝመጸ ሃገሩ ካብ ምግባር ድሕር ኣይብልን። ብኣካል እንተረሓቐ ሃሙን ቀልቡን ግን ምስ ህዝቡን ሃገሩን እዩ። ነታ ከም ድላዩ ዓንዲሩ ዘይመነወ ሃገሩ ብሓሳቡና ዘከረ ብዝኽሪ ትማሊ ናብኣ ይምለስ። ብሓጎሳ ይሕጐስ፣ ብሓዘና ይሓዝን፣ ኣብ ውዕዩን ዝሑልን ካብ ጎና ኣይፍለን። ዕድልን ዓቕምን ኣብ ዝረኸበሉ ናብ ሃገሩ ይመላለስ። እንተ ኽኢሉ ድማ ንንውሕ ዝበለ ግዜም ኣብ ሃገሩ ንኽሕልፍ ይጽዕር። ክቡራት ተኸታተልቲ መደባትና፣ ንሎሙ እምበኣር 6 ደቃ ሒዛ ንዝተወሰነ ግዜ ካብ ካናዳ ንኤርትራ ሓውሲ ኸተማ ዓረዛ ዝመጸ ሰብ ኢና ከነላልየኩም ሰናይ ምክትታል። ኣኽበረት ገብረ ብርሃን ትበሃል። ኣብ ዓዲ ጉሮቶ ተወሊዳ ዓብያ። ገና ጓል 3 ዓመትን ከላ ሕማም ፖልዮ ስለ ዘጋጠማ ሰንኪላ ኣብ 2009 ናብ ሃገረ ሱዳን ኣምሪሓ። ኣብ ሱዳን ንሓደ ዓመት ድሕሪ ምቕማጥ ናብ ሃገረ እስራኤል ሰጊራ። ኣብ እስራኤል ን7 ዓመት ድሕሪ ምጽናሕ ካብ 2017 ኣትሒዛ ኣብ ሃገረ ካናዳ ትቕመጣላ። ኣኽበረት ኣብ ሃገረ እስራኤል ኣብ ዝነበረትሉ እዋን እያ ኣብ 2012 ምስ ባህታ ቓልኣብ ተመሪዓ ጉዕዞ ሓዳር ኣሃዱ ኢላ ዝፈለመቶ። ማሙቕ ፍቕሮም ዝወለዶ 6 ቆልዑ ድማ ፈርዮም ይርከቡ። ኣኽበረት ኣብ ወርሒ 6/2025 እያ 6 ደቂ ሒዛ ናብ ሃገራ ኤርትራ ሓውሲ ኸተማ ዓረዛ መጺያ። ቅድሚ ወርሒ ኸኣ ዓመት መሊኣ። ንኣኽበረት ካብቲ ዅሉ ዓይነት ቀረባትን ጠለባት ህይወትን ይርከቦ እዩ ዝበሃል ቀዳማይ ዓለም ናብ ሃገራ ክትመጽእ ዝገበራ ምኽንያት ግን እንታይ ይኸውን?
1: ኩሉ ግዜ ሲ ስደት ስደት እዩ። ኩሉ ግዜ ሲ ዓድኻይ ዓድኻ ሕጂ ስደት ከዓ ግዜያዊ ይኹን ስደት እምበሪ ውዒልና ሓደርና ዓድና እዩ ማለት እዩ። ዓድና ሃገርና ስለዝኾና ኸዓ እቶም ዝወለድናዮም ውላድ ወይ ባህሎም ዓዶም ስድሮኦም ፋሚሊ ኩሉ ማለት እዩ ብዘርያ ከዓኒ ከፍልጦም መፅ ማለት እዩ። ካልኣይ እውን ኩሉ ግዜ እውን ሃንቀውታ ነርዎም እዩ። ንሕና ዓድና ምስድራና ክንደይ ዓመት ተፈላለዩና ዋሉ ንሳቶም ከማ ንባዕላቶም ሕጂ ኩሉ ግዜ ስቀሊል ስታይ ኮለን ሓቃሕሽ ካብ ስድራኻ ተፈሊኻ ስኒ ኣንኳይ ክንዲዛ ዓመታት ስኒ ንሓንቲ መዓልቲ ከማን ወላ ዝተፈለኻ ካብ ስድራኻ ነርካሲ ከመይቲ ወተሓልፎሲ ማለት ከቢያ ሓቃሽ ደቂላዓለ ንባዕሎቶም እቶም ቆልዑ እውን ሃንቆውታ ነርዎም ብፀዓባ ዓዶም ባህሎም ክፈልጡ ስድሮኦም ና ውን ከም ማለት እዩ። ወላ ኣብዓባዓል እስራኤል ሲ ክትወፅእ ስለዘይተኻእለ እምበረ ካብኡ መፅና ዓድና ደቅና ሒዛ ምንፃዕ የብልና ግን ሰዘይውፃእ ኣምላኽ ዋይድዎካ እግዚኣብሔር ከዓ ሕጂ ማለት እዩ መፅና
0: ኣኽበረት ካብቲ ውልቃውነት ዝዓብለሎ ናብራ ኸናዳያ ናብ ሃገራ ኤርትራ ሓውሲ ኸተማ ዓረዛ መጺያ። ኣብ ወፃኢ ሃገር ተወሊዶም ካልእ ኣነባብራ ህይወት ሕብረተሰብ ዝለመዱ ናብዚ ዓዲ መጺኦም ምስ ሓድሻ ኣነባብራ ሕብረተሰብ ባህሊ ህይወት ክለማመዱ ክብድ ዝበለ እዩ። ብፍላይ ከዓ ነቶም ዓቕሚ ኣዳም ዘይበጽሑ ቆልዑ።
1: ኣምላኽ መስገን ጽቡቕ እግዚኣብሔር መስገን ኩሉ ማለት ሲ ሓቃሕሽ ካብቲ ተፀበኾን ላዕሊ ትፅቢተይ ከማፀኒሕ ምክንያቱ ሲ ኣብ ዓድና ስትናህና ባህል ሲ ግደፎሞ ቤተሰብካ ስድራኻ እቲ ጎረቤት ከይተረፈ እዩ ተከር ዝገብረካ ሕብረተሰብ ማለት እዩ። ሕጂ ምስከም ምዃኑ ከዓ ሞር ኣነ ኳ ዓብየሉ እንዴ ፈልጦ እየ ኣነ ከመይቲ ናትና ሕብረተሰብ ሲ ከመይቲ ባህልና ከመይቲ ሃድና ይፈልጦ እየ። እቶም ደቂ ግን እሶም ኣብኡ ሃገር እዮም ተወሊዶም ፈልጥዎ ነገር የብሎም ግን ሞር በቃ ንሳቶም ኣብኡ ምስ መፁ ምስ ረኣይዎ ግን በቃ ብጣዕሚ ተገሪሞም ብጣዕሚ ተሓጒሶም ፈትዮም ኸማን ሕጂ በቃ ከም ኣምሃራን ቃሻብ ዘለዎ ዲያቆን ሓውና ዳይሬክተር ከምኡ ተራ መምህር ኩሉ ሳፖርት ገርዎም ሕጂ ኣነስ ንውልቀይ ይጥራይ ኮንኩን ኣነ ንሳቶም ስለዝሓጎዝኒ እቶም ኣምሃራን ትባሃሉ ተዓዲ ተሃገር ንኩሉ ማለት እዩ ማማ ንባዕላ ብዝላ ዓጆ ክሳብ ዝበት ኣብ ኮኒ ኣለዉ ንዳሓሞይ እውን ርሑቕ ዓዲ ሰተቐመጡ እምበር ንሶም መፅኦም ብግዲኦም ሳፖርት እንዳገበርስ ኣምላኽ መስገን እምበር ሓደ ኢድ ሲ ኣይትኽሎን ሓቃሽ ቤንኻ ቆልዑ እሞደየ ለበዓል ቤትካ ምሳኻ ኣብ ማዕዶ ማዕዶ ኮንካ ስኒ ቀሊል ኣይኮነን ሓቂ ሕሽ እቲ ውዶታት ክትሓልፎ ግን ኣብዚ ኩሉ ከምቲ በዓል ቤተይስ ከምከምኡ ኮይኖም ካዓ ንሳቶም ሳፖርት ዝበልኩምኡ ገበሩኒ ግን ኣምላኽ መስገን እስከ ኣብዝነለ በፂሖም ፈትዮሞ ወላት ነጥቆም ከማን ፅቡቅ ኣምፅኦም እቲ ሕብረተሰብ ውን ኩሉ መሲሎሞ ማለት እዩ ወላ ብትምህርተን እዩ ወላ ብገሊኦም ስኒኩሉ በቃ ኣነ ባዕለይ ሓጎስ የብሉን ወሰን የብሉን ሓጎሰይ
2: ናዘሬት ባህታ ፅቡቅ ዓደ ፈቲናዮ እቲ ሕብረተሰብ እቲ ኣብቲ ከምዚ ሕጉዝኻ ብናፃ ብዘይሰልዲ ወዘተወዘተ ሸውዓይ
3: ሸውዓይ
2: ኤይ ክላስ ዳዕኒና ቆረብተይ ክብድ ዝበለ እምበር ግናተላመድና ሽዑ ከሊእናዮ
3: ከልናዮ
2: ብጣዕሚ ተሓጉስና ከምዚ መሰለና
3: ጥዕሚዓድና ማዚ ዝነዊሕ ክገብሩኹም ማለት ሕጂ ሳብ ተዓብዪ ገለ ትምህርቲ ክትቅፅብሎም
2: እንደይ ንስባ እንደይ ስድራዊት እዮም ዝወስኖዎ
3: ሰው ከታይት ስከታይት
2: ኣነ ዳሓኒ ክልተ ዓመት
3: ክልተ ዓመት ከመይ መሓዙት ኣብ ገር ዚኹ መሓዙ
2: ብዙሕ
3: ገርክ መሓዙ ከመይ ትፃወት ዶ ምስአን ትዕልል ዶ
2: ሕማቐን ፅቡቕ እዩ ምህረኒ
3: ፅቡቕ ምህራ
2: ትምህርቲ ካብቲ ናይ ካናዳስ ኣብዚ ይቀልል
3: ኣብዚ ይቀልል
2: እቲ መምሃራ ናተረጉመልካ ጋለ መለ
3: የረድኡካ ናብ ደረጃ ክወልዶ ሓቂ
2: ኩሉ ናይ ዓዲ ባህሊ ፈሊጥናዮ ኣሳርሑ ጋለ መለ ስድራቤተይ ከዓ ናብዚ መምፀምካ ብጣዕሚ ተሓጒሰ ብምሎም እቲዮም መምሃራን ዲረክተር ብምሎ እቲዮም ስድራቤተይ ገለ መለ ከዓ ኣብዚ ስፖርት እናተሓገዙኒ ኸ ይተባብዑኒ ኣለው
3: ከመይ መርክ ዓር
2: ብጣዕሚ ፅቡቅ ሓንቲ ነገር ጥራይ ተሪፋ እሰያሰፍረክር እያ
3: ትርእየ ሓደ በዓል
4: ስመይ መምህር ዘረቕብሩክ ገብረ እግዚኣብሄር ይበሃል ኣብዚ መባእታን ማእከላይን ደረጃ እስር ከም ርእሰ መምህር ኣለኹ ማለት እዩ ናይዞም ቆልዕ እዚኦም ክንዛረብ ንድሕር ኮይና ካብ መጀመርትኡ ከምዚ ዝኣመሰሉ ካብ ወፃኢ ሃገር ቅድሚ ሕጂቆም ይፀንሐናን ክመፅኦም መስበሉና ሓቂ ሓይሽ ክፍታ ነርና እዩ ከመይኦም ክኸድዎ እቲ ካይዳ ቁሩብ ፍልልይ ስለ ዘለዎ ከምቲ ኩልሃና ንፈልጦ ኣብ ደገና ውሽጥን ከመይ ክላሙድኦም ንብል ስክፍታ ፀኒሕና ነዚ ኮውን ንምግባር ቤት ትምህርቲ ሓቋፉ ክኸውን ኣለዎ ካልኦት እውን ከምዚኦም እንዳመሰሎ ክመፁ ስለ ዝኽእሉ ንሕና ፅቡቅ ብሓጎስ ተቐቢልናዮ ንመምህራንና ኣረዲእና መንቆልዕ እዚኣቶም ኣብ ውሽጥን ኣብ ደገን ማዕረ ኣይኮነን መምህራን እውን ይሓመቑን ብፅቡቅ ተቐቢሎሞም ቆልዑ ግን ኣብ ውሽጢ ኣቲና ምስራእናዮም ካብ ትፅቢት ንላዕሊ እዮም ኮይኖም ኩሉ ነገር ክፍትኑ ዝደልዩ ባህጊ ዘለዎም ህንጢኖ ዘለዎም ኣብዚ ስማእተታዊ ስራሓት ኣለና ከም ዝረኣኹሞ ግሪን ክለብ ማየስቲ ክስኩሱ ገለገለ ይገብሩ እዮም ስለምንታይ ኣነ ከዘይሰርሕ ኢሎም ቅድሚ ሰብ እዮም ዝጎዩ ማለት እዩ ስለዚ ኣብቲ ቋንቋ ሓደ ዝሓገዘና ነገር እንድሕር ድኣ ነይሩ ኮይኑ እቶም ስድራ ናይዞም ቆልዑ ኣብቲ ዝቕመጡ ዓዲ ቋንቋኦም ከላምድዎም ፀኒሖም እታ ካናዳ ሲ ኣብታ ቤቶም ንእሽተ ኤርትራ ፈጢሮም ኣነ ከም ዝረከብኩ ሓበሬታ ዳሕራይ ማለት እዩ ምግቢ ዓድና የላምድዎም ቋንቋ ዓድና የላምድዎም ባህላ ዓድና የላምድዎም ስለ ዝፀንሑ እቶም ቆልዕ ኦረዲ ሶሻላይዝ ኮይኖም ፀኒሖም ኣቕክለዉ ማለት እዩ ረሓቂ ኣብዚ ክመፁ ከዓኒ ፅቡቅ ከይዶም ሕጂ ኣብቲ ቋንቋ ንመምሃራን ብፍላይ እቲ ወዲ እቲ ንእሽተ ቆልዓ ዝረኣኹሞ ሳልሳይ ክፍሊ እዩ ሳልሳይ ክፍሊ ከዓ ኩሉ ብትግርኛ እዩ መምህራን ክድግፍዎ ከም ዘለዎም ኣብዚ እንታይ ኣለና ሕጂ መንግስቲ ዘእተዎ ሚኒስትሪ ትምህርቲ ታርን ቻይልድ ኣዘ ራይት ሌቨል ዝብል ኣሎ ሱሳ ተምሃሮ ተልዮም ካብ ክላስ ብሱስኦም ማዕረክ ክኸዱ ይክእሉን እዮም ሓምሻይ ክፍሊ ኮይኑ ናይ ሳልሳይ ናይ ረብዓይ ደረጃ ክህልዎ ክእል እዩ መምሃራን ነዚኦም ፈልዮም እንታይ ገብርዎም እተን ዝፀገሞኦም ፈዊሶም ማዕረሰቦም ክመፁ ከም ዘለዎም ገ ኣብዚ እውን መምሃራን ክሕግዝዎም ከም ዘለዎም ጌርና ኣብ ገዛውን ደገፍ ጌራትሎዎም ከም ዘለ ወላዲት እውን ሓበሬታ ኣላኒ ማለት እዩ እዚን ኩሉ እንተኣኻኺቡ ኣብቲ ካሪክለም እውን ብስርዓተ ትምህርቲ ናይ ክልተ ሃገራት ፍልል ክህሉ ናይ ግድን እዩ እዚ እውን ከመይ ገይሮም ማዕረሰቦም መፁ ገለገለ ምትዕርያት እንዳገበርና ብፅቡቅ ይኸዱ ኣለዉ
0: ኣኽበረት ንዝተወሰነ እዋንያ 6 ደቂ ሒዛ ናብ ሃገራ ዝመፀት ደቃ ንኻልኣይ ዓመት ኣብ ሃገሮም ከተምህሮም እውን መደብ ኣለዋ ኪንዮዚ ናይ ምቕፃል ዕላማ ግን ኣብ ድሌት ናይዞም ቆልዑ ከምዚ ምርኮስ እያ ገሊጻ። ብልቡ ኣሚኑ ንዝገብሮ ዋላ እቲ ዝኸበደ ይኹን ንዕኡ ቐሊል እዩ። ምኽንያቱ ከቢድን ቀሊልን ዝበሃል ኣብ ርእሲ ስለ ዝኾነ መሰናኽላት ክንዲ ዝኸበደ እንተኸበደ ብዕላማ ንትኸዶ መንገዲ እውን ዝጸሉ እንተኾነ ውሽጣዊ ሕልና ኸበራቢርካ ስንኻ ነኺስካ ኣብ ዕላማ መብጻሕ እዩ ኩነታ ኣእምሮ ሓደ ዕውት ሰብ።
1: ኣነ ሓቂሓሽ ኣምላኽ መስገን ዝኾነ ብዶታ ኣየብለን ኣይጋጠመን ክሳብ ሕጂ። ከመይ ተበልካ ንዚ እቲ ብዶ ሕጂ ከመይ ድዩ ብዶ ናይቶም ቆልዑ ይደኸብደካ? ኣነ ባህላይ ዓደ እዩ ኩሉ ማለተይቲ እቶም ደቀ ከዓ ቁርብ ምሻሎ ካብኡ መፅ ኢሎም እቲ ነቲ ሕብረተሰብ ክመስሉ ነታ ዓድና ናይ ማዩ ናይ ገለ ክብድብለካ እዩ። ግን ኣነ ማለተይሲ ኣብታ ነበርክዎ ዓድታ ቀዳማይ ዓለም ስኒ ከም ተዳዕበኸዋ ኣብ ሓንቲ ሸዓኒ ማዲና ንበልዕ ሽሮ ድ ሓምዲ ድ ድኾነ ደላ መግቢ በቲ ኣብ ጫፍ ጨጫፍ ገርና ኢና ንበልዕ ማለት እዩ። እቲ ሓደ በኒ ሸሓን ሒዙ ድኸይዳ ይኮን እቲ ሓደ ከምዝደለየ ከምዝ ዝበሃል ነገር የለን። ሕጂ ኣብ ከምኡ ሓቃሕሽ ኣየብለን ድሕር ከምኡ ኢሎም ኢዶም ፀኒሖም ግን ቁርብ ክኸብደካ ኽእል እዩ። ከመይ እንድሕር ናይ ፃዕዱ መግቢ ጥራይ በልዑ ነሮም ኮይኖም ሲ ኣብዚ ክተልሙዶም ከቢድ እዩ። ኣብ ኣበርበረ ንበልዕ ነ ኣብ ሸሓ ነገረ ወላ ስጋት ኹን ወላ ዝግነት ኹን ወላ ደርሆት ኹን ኣብዚኣ ከዓ ልክዕ ከመያ ሕጂ ኣነስ ኣይ ሓደሰኒ እቶም ቆልዑ በርበረ በልዑ እዮም ኣብ በርበረ ሰብ ዝበልዑ እታ ኣብቲ ቀዳሚ ዓለም ኢና ነርና ኣብቲ ነበርናዮ ቦታ እምበሪ እታ ነበርናዮ ገዛ ስሃገ ኤርትራ ነራ ንባዕላ ሕጂ መፅኦም ነተኸብልዎሲ ኣይሓደሶምን ኤረድስ ቀልጢፎም ተላቢሶም ማለት እቲ ስታይ እቲ ንፋስ ድዩ ኣምላኽ መስገን ሓቃሕሽ ቁርብ ኣብቲ ንሽ ነራ ቁርብ ከቢዳትናሳ እቲ ንፋስ ቀለ ወይ ዘርቀ የርላ እምበረ እቶም ካልእ ኣምላኽ መስገን እወ ወላ ሓንቲ እቲ ስታይ ኣየብሎምን ብደቂ ላዕለ ማለት ከም ዝበልከ ከይ እታ ገዛ ኤላለ ግሪፍያ መፅአ እምበር ወላ ሓንቲ እቲ ህወት ንስ ስኢኖር ማለት እዩ ድኾነ ነገር ሕጂ ማይ ከዓኒ ወላ ሓንቲ የምፅእ ማይ ሰሓ ክሎሪን እናተቐመጡ ፅፉ ማይ ግብርናበልኩ ኣምላኽ መስገን እስታይ ብለ ማማ ካብዚ ንባዕላ ከዓ ሳፖርት ገለሃኒ ሓቃሕሽ እዚ ቤት ናታይ ጊፍቲ ያ ሒባትና ማለት እዩ። እዚ ሕጂ ካብቲ ከተማ ኹምኣነ ወፂ ኢልካ ንምንታይ ኣብዚ ንባዕሉ እዚ ማውንቴን ክትርኢ ከለካሲ እቲ ንፋስ ንባዕሉስ ሓደ ምሻሎ ብወርቂ ደይ ትመን ዋጋ እዩ ማለት እዩ። ካብቲ ጫውጫውልካ ተብሎሲ ንባዕቶም ዋ ንባዕሎም እዚ ማውንቴን ከምዚታሰ ዘይብሉ ንባዕልቶም ሓደ እንጆይ ሓደ ላይፍ እዩ ዝንባዕሉ ስለዝኾነ ኣምላኽ መስገን ሓቃሕሽ ብዙሕ እስታይ የብለኒ
2: ኣርሰማ ባታ
3: ክንደይ ዓመት ጓል ከመይ ዓመት ይኹ
2: ጓል 11
3: ክንደይ ክፍሉ ትምሃሪ
2: ሸርሸይ
3: ክንደ
2: ሸርሸይ ፅቡቅ ረህብናዮ እዚ ዓዲ ተቀቢሎምናዮም ብጣዕሚ ከምዚ ፅቡቅ እዩ ነይሩ ኣብዚ ኤርትራ መሳወየ ፈተያ ከምዚ ብጣዕሚ እየ ተቀቢለ እያ እቶም ኣብ ደሎ መሓዙተይ ጋ ሚዛነይ ናተይ መሓዙት ኣብ ደሎ ጋ እሶም ውላ እንተይ ባሎ እሶም ውላ ክመፅ እንዲኦም ደልዮም እሶም ውላ ኩሎም ፈትዮምሞ ክመፅ ደልዮም ሃገሮም ዓዶም ኩሎም ክሪዮ እንዲኦም ደልዮም ክመፅ ደልዮም ኣብዚ ደሎጋ ማዓት መሓዙት ኣሎ ብትምህርቲ ፅቡቕን ሕማቕን ይምዕዱን እዮም። ብዓብዩ ጋ ወለደይ ኣቦይናደይን ደረክተይን መምሃረነጋ ይደገፍኒ ኣለው ሞራል ይህቡኒ ኣለው ፅቡቕ ተቀበልዮ ትግሪኛ
3: እንግሊሽ
2: ትምህርና ነይራ ስፖርት ወላ ተጋብርና ነይራ ፈትዮ ነይረ እዚ ዓዲ እናተላመብድና ክእለዮ ትምህርቲ ፅቡቅ እዩ ቀሊል ጋ እዩ ናንቲ ከምዚ ከቢድ ነገር ኣይኮነ ኦፕን ጌርካ ያኻ ትዛረብ እሶም ኣብዚ ኮይኖም ይድብልኒ ከመይ ፈትኽዮ ዓዲ ንዓንዲኺ ንሕና ወላ ክንመፅ ደሊ ንሓደ መዓልቲ ከምዚ ንእሽተይ ተስፋ ገበርና ገለመለ ይብሉኒ ምሳዋር ንዑ ራእይዎ እዚ ዓዲና ጋ ኤርትራ ራእይዎ ብጣዕሚ ፅቡቅ እዩ ገለ ክመሓለርፎም እዩ።
0: ኣኽበረት ምስ በዓል ቤታ ባህታ ብምዃን ኣብ ካናዳ ትቕመጥ ኤርትራዊት ስድራ ቤትዮም ሃኒፆም ዋላ እኳ ኣብ ካናዳ ይቀመጡ እምበር ከምቲ ኣብ ኤርትራ ዝነብር ዜጋ ዝገብሮ ኩሉ ነገራት እናገበሩ ካብ ባህሎምን መንነቶምን ከይረሓቑ ምስ ክብደት ናብራ ስደት እናተራፀሙ ክውን ገይሮሞ ኤርትራዊ መንፈስ ዝለበሰት ብባህሊ ሃይማኖት ስነ ምግባር ዝተማእኸለት ስድራ ቤት ፈጢሮም ነዛ ኣብ ካናዳ ኮይና ከም ኣብ ኤርትራ ዝነብር ዜጋ ትቕመት ዝነበረ ስድራ ቤት ከዓ ናብ ሃገራ ተመሊሳ ክትነብር ክኸብዳ ኣይትፅበን።
1: ሕጂ ሓደ ማዓትስ ስድራ ክትሪኢ ትኸዱ ኢኹም እየ ይብሎም እየ ንህለዎ ኣባዕላቶም ይምልስዎ ማለት እዩ ዋንደይ ሓንቲ መዓልቲ ከም ፍቓድ ኣምላኽ ንድሕር ከይና ግን ይብሎም ኣነ ድሕር ትግና ዶ ትኽእሉ ግን ኢልዮም ከመይ ምስ ባሕኩም ክትዛረቡ ምስቲ ሕብረተሰብ ምስ ጎረቤት ደሎ ከመይ ከም ክትዛረቡ ኩሉ ግዜ ሕጂ ታይኮኑ ትርጉማን ኣብ መንጎ ይኸውን ኣሎ ማለት እዩ ሕ ንስኻትኩም ግን ንድሕር ክሰምዑ ትኾንኩም ዝኾነ ነገር ግን በቃ እንግሊሽ ተማሃርኩም ዒልኩም ኣለኹም ሕጂ ኣብዛ ደግም ዝኣትኹም ኣብ ገዛ ትግንያ ተዛሪብና ንብሎ ቀፃሎ ማለት እዩ ሕጂ ስለዝኾነ ምስ ከምኡ ስለዝኾኑ ቀዳም ቀዳም እውን ንሪኢ ኣብቲ ቤተክርስያና ይማሃር እዮም ኣብዚ ከዓ ሞር ከዓ ምስ ቁርቢ ሒዞም መርፀኑ ሕጂ ኣብቲ ምስቲ ሕብረተሰብና ከዓ ቀልጢፎም ኣየበሎም ሕጂ ሓደሓደ ግዜ ወርዲ ይብሉ እዮም ይክብዶምሽ ማማ እንታይ እዩ ዝብሉካ እወ ከምዚያ ይብሎም ሕጂ ሕጂ ኣብ ከምኡ ከዓ ኣምላኽ መስገን ዳሓን እዩ
2: ምልክያስ ማታ ወዲ 9 ዓመተይ ሳልሳይ ይምሃር ሳልሳይ እዋ ተሓጊዘ ብፅቡቅ ተቐቢሎምና ትምህርቲ ከመይ ገረ ትግሪኛ ዝለመድ መዓል ኣዶናይ ዝበሃሉ ንፍዓት እዮም እግዚኣብሔር መስግን ጥቡቅ ፈተዮ
3: ከመይ ተቐቢልካ ሰብ ከዚ ሕብረተሰብ ኣብዚ ዘሎ
2: ድሓኒ ይሕግዝናዮም
3: ኣብ ቤት ትምህርቲ ሕጉዝካ ደ መምሃራ
2: ዋ የረድና ፅቡቅ ገይሮም ንፍዓት እዮም ተግሪኛ ክሊፀ ማህራና ኣቦና ኣዴና ስለዝሓገዙና ሕመስግኖም ባፅዕ ከሪ ፈትና እያ ናብዚ ክትመፁ ንፅልየልኩም ሰላም ኮነ ትመፁ ዝዓዲ ፅቡቅ እዩ
0: ኣኽበረት ምስ ሃገሮም ሕብረተሰቦም ዓዶም ባህሎም ንምልላያ ንደቂ ሒዛቶም ዝመፀት ናይ ካልእ ሃገር ህይወት ዝለመዱ ቆልዑ ስለ ዝኾኑ ግን ኣእሚንካ ዝያዳ ከም ዝፈትውዎን ከም ዝብህግዎን እናገበርካ እምበር ብዘይድሌቶም ክኸውን ኣይትፅበዮን
1: እቶም ቆልዑ እዮም ብውስንዎ ሕጂ ከመይ ትብልካኒ ሕጂ እሳቶም ሞር ሕጂ ፈትዮም ሞ ሓቂሓሽ ወላተይ መምሃራ ንማዕሉማ ተሓዛ ኩሉ ነገር ስለ ዘበልዎ ሕጂ ሕጂ ከይዶም ከም ሓድሽ ኤገይኑ ክብል እዮም ከም ፍቓድ ኣምላኽ ማለት እዩ ሞር ሕጂ እንታይ እዮም እቶም መምሃራን እቲ ዳይሬክተር ንባዕሉ ከይተረፈ በቃ ልዕሊ ኩሉ ሳፖርት ገብርዎም ሶም በቃ ዝኾነ ነገር እዚኣቶም ከተብልዎም ኣለኩ ቋንቋ ሽግሮም ስለ ዝኽእል ከምዞ ትሕግዝዎም ኣለኩም ክሳብ ሕጂ ሰዓት ማለት እዩ ዝሓለፈ ቅድሚ ክለተ ቀና ከይደናናቶም ናይ ውሉድ ነርኒ ብጣዕሚ ተሓጉሰ በቃ እቶም መምሃራ ሲ ኣቃብሎም ኩሉ ነገር ሲ ብደቂ ዓል ሕጂ እንታይ እዚ ትስሕበካ ካል እዚ ዝምስጠካ ማለት እዩ ሕጂ መርካቶም ቆልዑ ሕጂ እንታይ ኮይኖም በቃ ናይ ምምላስ ክእለት እንታይ ድባሃሎም እዚ ኣሎቲ ስታይ ማለት እዩ ስለዚ እ ክምለስ እዮም ካልይ ዓመት እውን ክደግም እዮም ከም ፍቓድ ኣምላኽ
2: ኣንድርያስ ባታ
3: ይበሃልኣነ
2: ዳፀናትከመይ
3: ረክብከ ዚ ዓዲ ኤርትራ ከመይ
2: ረክብፅቡቅፅቡቅፅቡቅፈትኸ
0: ኣኽበረት ነዚ ኩሉ ክትገብር ተራ በዓል ቤታ ባህታ ቀሊል ከም ዘይነበረ እያ ትገልፅ
1: ሓቃሕሽ ናይ በዓል ቤተይ በቃ ምሻሎ ከምዚ ለ ኣይገልፀኒ ሓቃሕሽ ብዘይቀላዓለም በዓል ቤተይ ስማለሰይ ሲ በዓል ቤተይ ጥራይ ኣይኮነን ኣነ ድብሎ ማለት እዩ ንሱ ሲ ከም ኩሉ ማለት እዩ ከም ሓወይ ከም በዓል ቤተይ ከም ኩሉ ታራይ ማለት እዩ ምሳይ ሲ ኣብ ጎነይ ዝኾነ ንስ እዩ ክሳብ ሕጂ ሰዓት ከማን ማለት እዩ أنا ناتو حق حش مجلس يبلي بريك العلم تي حساب سي كلتينا سب حدا نسمار يعني أنا هو بحالهم عندهم كانوا بلومسي يدون كوانتم كلتينا سي كان كفوت لهم كخد لهم كخون على سنين مالتي بري أنا بناتي ترى تونسي حريت بناتي تقعني تبين خاهم كقولعو كتب الكبد بري ما عدنا يقول يكون نجاتهم مرة قدامي علمت ولدي أقول عيون أجلس عم كاي نعمة هسي نحط معلتي تفليهم كمان بريابهم كحدري كلني أجي مسؤول بعلو كمان أتي عمة تفليها كتب كمان كل اللي يكون بزعب دهي معلتي هسي بريك العلم معلتها والتليفون قالو جن أتي تليفون جن آخر يكون عند معلتها الساعة خم بعد عملة معلتي هسي أخونك أقدني ده زهرة يالو قلب على سزل لك إمبري تمسك القلب كم ساعة ثانية.
0: أب مجرشتا أخبرت نخلهم أبغون أبو مخان زد قفوا بمسجانن نخلو سترابيتات كم زعينة توقسو خوستا بملباونيا زربا زازيما.
1: أنا خاجدني بك أجزاير نتم لك إمتي إمبر لهم بحالو من عدومن عبرة سمن فريتهم أبزون تماهرهم نساتهم. كل فريق أمادي كنتي تمام عاران اليوم كل تحبرة سب سابورت زقابلون ومتزئم كأخوهم أيهوب حالة مالتي تمرت مودي يوم اليوم بجستخالة متن بتدسع عرمنا اللي بليوم اليوم كأنس متزئم كمهر اليوم ويك كبر
0: تم بال سلس مرز
5: إثيبيا بحر بر ستاقين إرترا هنا جبت مكنياتي فرصة
0: إثيوبيا أفدق بحر مسرخبت إرترا إرترا زخونت اللو مخنياتك بكعيد
6: سلطان سلطان سلطان
0: إرترا أب إثيوبيا بزحت الوازل لوا هقريات سلطان حموش تشبشت مرا

0: ንረብሓ ክልቲኡ ህዝብታት ብዘገልግል ናብ ሓድሽን ዝበርኸን መድረኽ ክብ ንምባሉ ዱልዱል ባይታ ከም ዘጣጥሐ ኣገንዚቦ ንጸጥታን ምሕደራን ቀይሕ ባሕሪ ብዝምልከት ክልቲኦም ሚኒስትራት እቲ ጉዳይ ሓላፍነት ናይተን ዝዳወብኦ ሃገራት ጥራይ ከም ዝኾነ ብምንጻር ካብዘየ ምዳወብቲ ሃገራት ንዝግበር ፈተነታት ብጽኑዕ ከም ዝቃወሙ ኣረጋጊጾም ልዑላውነት ሃገራትን ኣህጉራዊ ሕግን ክኽብርን በይናዊ ስጉምታት ክውገድን ድማ ጸዊዖም ብኻልእ ወገን ሚኒስተር ጉዳያት ወፃኢ ኣቶ ዑስማን ሳልሕ ምስ ፍሉይ ኣመኻሪ ፕረዚደንት ዶናልድ ትራምፕ ሚስተር ሙስዓድ ቦሎስ ተራኺቡ ኣብቲ ኣብ ካይሮ ንክልተ ሰዓታት ዝተገብረ ርክብ ኣብ ምምሕያሽ ዝምድናታት ኤርትራን ሕብራት መንግስታት ኣሜሪካን ከምኡ ውን ዞባዊ ጉዳያትን ምዕባለታትን ተዘራሪቦም ኣብቲ ርክባት ፈጻሚ ጉዳያት ኤምባሲ ኤርትራ ኣብ ግብፂ ኣቶ ኣማን ዓብደልዋስዕ ተሳቲፉ ነይሩ
1: ዞባ ደቡባዊ ቀይሕ ባሕሪ ብ18 ሓምለ ኣብ ዝተኸፍተ ሃገራዊ ፌስቲቫል ኤርትራ 226 ምስ ባሕራውን ምድራውን ፀጋታት ዘላለ ትሕዝቶ ቀሪቡ ከም ዘሎ ዋና ዳይረክተር ክፍሊ ባህልን ስፖርትን ወይዘሮ ሃዋ መሓመድ ገሊጻ ብመሰረት እቲ ሓበሬታ ኣብ ቁሸት መነባብሩን ድኮነ ኣባይትን ኣብ ገማግም ባሕሪ ብምግፋፍ ዓሳ ከምኡውን ኣብ በረኽትን ሓውስ ከበሳዊ ባህሪ ዘለዎምን ከባቢታት ብሞጓስ ናይ ዝነብሩ ተወለድቲ ብሄረ ዓፋር ዕለታዊ ሂወት ዘንፀባርቕ ትሕዝቶ ቀሪብሎም ብዘይካዚ ዋይዳል ዝበሃል ያታዊ መቓብር ማብሎ ዝበሃል ኣፈታትሓ ግርጭት ሪፎ ዝበሃል ባህላዊ ወግዒ ከምኡውን ስነስርዓት መርዓን ሕፅኖትን ዝርከቦ ሃብታም ትሕዝቶ ነቲ ዞባ ፍሉይነት ዝህብ እዩ ኣብ ትልሂትን ምልከት መሳርሕታትን ሙዚቃን ድማ ሓደስቲ ዝርከቦ ም 18 ዓይነታት ትልሂት መቦቀላውነቶም ከየጥፍኡ ብመሳጥን ሰሓብን ኣገባብ ይቐርቡ ኣለዉ ወይዘሮ ሃዋ መሓመድ ወሲኻ ባሕራውን ምድራውን ፀጋታት እቲ ዞባ በቲ ሓደ ዝርግሕን ተጠቃምነትን ትካላት ማሕበራዊ ኣገልግሎት ድማ በቲ ካልእ ዘላለ ትሕዝቶታት ኣብ ኣዳራሽ ምርኢት ቅድሚ ነዊሕ ዓመታት ንዝነበረ ኣጠቃቅማን ኣተዓቃቅማን ኣግራብ ዝትርኽ ኣፋውያታ ከዓ ብድራማዊ መልክዕ ይቐርብ ከም ዘሎ ኣብሪሃም ኣብ መወዳእታ ባህላዊ ትሕዝቶታት ኣብ ምእካብ ከምኡውን ነቲ ዝተኣከበ ኣብ ምልላይ ንዝነጥፉ ዘለዉ መንእሰያት ሞጊሳ ኤርትራውያን ነበርቲ ዓባይ ብሪጣንያ ብዝሓለፈ ቀዳሚ ሰንበት ዓመታዊ ፌስቲቫሎም ብድምቀት ኣካይዶም ካብቲ ቦታ ዝበፅሓና ትሕዝቶ ብመልክዕ ፀብጻብ ተዋሂድሎ ጴጥሮስ መንግስት ከቕርቦ እዩ
2: ኤርትራውያን ነበርቲ ዓባይ ብሪጣንያ ጽንዓትና ዋሕስና ብዝብል ቴማ ዓመታዊ ፌስቲቫሎም ብ18-19 ሓምለ ኣብ ከተማ ቸልምስፎርድ ብድምቀት ኣካይዶም ኣብቲ ብፈጻሚ ጉዳያት ኤምባሲ ኤርትራ ኣብ ዓባይ ብሪጣንያን ኣየርላንድን ኣቶ ሳልሕ ዓብደላ ዝተኸፍተ ዓመታዊ ሃገራዊ ምትእኽኻብ ኣብ ዝተፈላለያ ከተማታት ዝቕመጡ ዜጋታት ብደረጃ ማሕበረ ኮማቶም ተወዲቦምን ብምስሊ 9 ብሄራትና ዝተደኮነ ዳሳት ደኪኖምን ንኤርትራዊ መንነት ባህልን ታሪክን ዘንፀባርቕ ምዕሩቕ ምሕትሕዝቶታት ኣቕሪቦም ብዘይካዚ ጨንፈር ሃማደ ንማዕርነት ኤርትራዊት ጓል ኣንስተይቲ ብተኸፋልነታ ኣብ ስራሕ ዝገልጽ ምርኢት ቁሸታት ህፃናት ሕድርን መንእሰያትን ከምኡውን ብኤርትራውያን ዝውነን ንግዳዊ ትካላት ዝተፈላለየ ትሕዝቶታት ብምቕራብ ንፌስቲቫል ድምቀት ወሲኾምሉ ኣብ ቦምበር ሃገራዊ ሽማግላ ዓባይ ብሪጣንያ ኣቶ ኣሕመድ ማሕሙድ ብትሕዝቶን ኣቀራርቡኡን ፍሉይ ፌስቲቫል ምቕራቡ ንኩሎም ውዳቤታት ማሕበራትን ማሕበረኮማትን ምስጋና ኣቕሪቡ ሓላፊ ህዝባውን ኮማውን ጉዳያት ኣቶ ተወልደ ዮሃንስ ብወገኑ ፌስቲቫላትና ኤርትራዊ ሃገራዊ መንነት ዝግለጸሉን ዝደምቀሉን ኤርትራ ከም ሃገርን ህዝብን ንወፃእተኛታት እትላለየሉ ቆልዑን መንእስያትን ምስ ባህሎምን ህዝቦምን ዝላለይሉ ኤርትራዊ ክብርታትን ኮማዊ ንጥፈታትን ዝፅምበለሉ ከምኡውን ሓድነትን ስኒትን ህዝብና ዝድልለሉ ናይ መብፅዓን ዝኽርን ኣጋጣሚ ከም ዝኾነ ገሊጹ ፈጻሚ ጉዳያት ኤምባሲ ኤርትራ ኣቶ ሳልሕ ዓብደላ ንኩሉ ኩነታት ሃገርናን ዞባናን ኣመልኪቱ ንተሳተፍቲ ኣብ ዘካየዶ ሰሚናር ኤርትራ ንኩሉ ናይ ግዳም ተጻብኦታት እናመከተት ኣብቲ ተሃዋስ ዞባ ሰላምን ርጋእታን ከተውሕስ ከምኡውን ኣብ ልምዓትን ህንፀትን ሃገር ብቐሊሉ ዘይጥምት ገስጋስ ከተመዝግብ ክኢላ ከም ዘላ ብሰፊሕ ብርሁ ኣብ መወዳእታ ካብ ዝተፈላለያ ዩኒቨርስታት ብቀዳማይን ካልኣይን ዲግሪ ከምኡውን ብማዕርግ ዶክትሬት ንዝተመረቑ መንእስያት ሽልማት ተዓዲሉ
1: ኣብ ንዞባ ሓጋዝ ኣታዊታት ግብሪ መሬትን ጥሪትን ንምዕባይ ከምኡውን ትካላት ማሕበራዊ ኣገልግሎት ንምስፋሕን ንምምዕባልን ዝዓለመ ዓውደ ዘተ ብ16 ሓምለ ተኻይዱ ኣብቲ ብምምሕዳር ንዞባ ሓጋዝ ዝተወደበ ዓውደ ዘተ ብቕዓት ኣገልግሎታት ትምህርትን ጥዕናን ንምርግጋፅ ዝረአ ፀገማት ንምፍታሕ ኣታዊታት ግብሪ መሬትን ጥሪትን ንምሕያል እቶታውነት ሕርሻ ንምዕባይ ፅጉማት ስድራ ስዋኣትን ኣሌቲ ዘኽታማትን ንምሕጋዝ ምጥርናፍ ዓድታት ንምሕያል ከምኡውን መደብ መውል ንምስፋሕ ክካየድ ኣብ ዘለዎ ፃዕሪ ብሰፊሑ ተዘትዮም ኣብ መሓዳርቲ ንዞባ ኣቶ እድሪስ መሓመድ ሓመድ ብቕዓት ትካላት ማሕበራዊ ኣገልግሎት ተረጋጊጹ ህዝቢ ስሉጥን ጽፉፍን ኣገልግሎታት ንኽረክብ ሰራሕተኛታት ትካላት መንግስቲ ዕቱባትን ውፍያትን ክኾኑ ኣዘኻኺ

ሓቢሮም ኣብ 226 ኣብ ምስሳን ሃብቲ እንስሳ ንኸዕባት እቶታውነት ሕርሻን ምዕቃብ ሓመድን ማይና ተባባዕ ስራሕ ከም እተሰላሰለ እውን ብኣሃዛት ዝተሰነየ መብርሂ ኣቕሪቦም ምእናፅ ሓድሽ መቓብር ሰማእታት ምፅጋን ህንፃ ኮማ ሆስፒታል ሓጋዝን መፀበይ ሓራሳትን ምዝርጋሕ መስመራት ማይ ከምኡውን ምስፋሕ መደብ ንኡስ ርቡሕ ቃፅዖ ሕርሻ ካብቶም ኣብ መስርሕ ዘለዉ መደባት ምዃኖም ድማ ተገሊፆም ተሳተፍቲ ዝርጋሕን ተጠቃምነትን ትካላት ማሕበራዊ ኣገልግሎት ኣብ ኣታዊታት ሳንዱቕ ልምዓት ስለ ዝምርኮስ ልምዓታዊ መደባት ንምርግጋፅ ኣድማዒ ንጥፈታት ክሰላሰል ብምዝኽኻር እርጋን ትካላት ትምህርትን ጥዕናን ፍታሕ ክናደየሉ ሽግር ፅሩይ ዝስተማይ ዓዳኣረይ ሸበቕን ዓዲ ዑመርን ቆላሕታ ክወሃቦ ከምኡውን ናይ ማሕረስ ትራክተራት ኣብ እዋኑ ክመፃ ዝብልን ካልእን ለቦዋታት ኣቕሪቦም ኣብ ንዞባ ፀሮና ብውህድ ፃዕሪ መምህራንን ወለድን መስርሕ መምሃርን ምስምሃርን እንሓይለ ይመፅእ ከም ዘሎ ሓላፊ ትካላት ትምህርቲ መምህር ሰልጠነ ገብረ ዮናስ ሓቢሮም ገስጋስ ትምህርቲ ኣብ ዓመተ ትምህርቲ 225-226 ንምግምጋም ኣብ ዝተካየደ ኣኼባ መምህር ሰልጠነ ተሳታፍነት ተምሃሮ ብሓፈሻ ናይ ደቂ ኣንስትዮ ድማ ብፍላይ እናበረኸ ይመፅእ ከም ዘሎ ብምጥቃስ ዝተመዝገበ ዓወት ንምድንፋዕ ቀፃሊ ፃዕሪ ክካየድ ኣዘኻኺሮም መጠን ምሕላፍ መባእታ 84 ሚታዊት ኣብ ማእከላይ ደረጃ 82.5 ሚታዊት ኣብ ካልኣይ ደረጃ ድማ 80.5 ሚታዊት ከም ዝነበረ ብምግላፅ ምስ ናይ ዝሓለፈ ዓመት ክነፃፀር እንከሎ ዕብየት ከም ዘርኣየ ኣፍሊጦም ሓላፊ ጨንፈር ትምህርቲ ዞባዶ መምህር ህብቲ ዝግ ኪዳነ ሞያዊ ዓቕሚ መምህራን ክብ ንምባል ኣብ ቀረባ እዋን ናይ ስልጠና መደብ ከም ዘሎ ብምብራህ ህዝቢ ንዝገብሩ ኣበርክቶ መጒሶም ግዜያዊ ኣመሓዳር ንዞባ ፀሮና ኣቶ ሃይለ መንገሻ ድማ ኮሚተ ወለዲ ምስ ኣብያተ ትምህርቲ ብምትሕባር ትገብሮ ዘላ ፃዕሪ ውፅኢት ይርከቦ ስለ ዘሎ ብዝለዓለ ክስርሓሉ ኣዘኻኺሮም ኣብ ንዞባ ፀሮና ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ 4 ትካላት ትምህርቲ ኣለዋ ምምሕዳር ዞባ ዓሰባ ካብ 13 ክሳብ 16 ሓምለ ንልዕሊ ሰብዓ ሰራሕተኛታት ምምሕዳር ከተማከረን ኣብ ምሕደራ ዓቕሚ ሰብ ስርዓተ ዕድጊ ኣተሓሕዛ ፋይናንሳዊ ሕሳባትን ምሕደራ ንብረትን ዘተኮረ ስልጠና ወዲቦም ወኪል ኣመሓዳሪ ዞባ ዓንሰባ ኮሎኔል ክብሮም ንርኣዩ ኣብ ዘስምዖ ቃል ንኣገዳስነት እቲ ስልጠና ኣብ ፅፈትን ስሉጥነትን ስራሕ ብምጥቃስ ሰልጠንቲ ነዚ ተገንዚቦም ብተገዳስነት ክሰርሕሉ ተላብዮም ኣብ ምምሕዳር ዞባ ዓንሰባ ሓላፊ ኣሃዱ ምምዕባል ዓቕሚ ሰብ ኣቶ ዓብደልከሪም ሓሰን ብግድዩ ሞያን ብቕዓ ሰራሕተኛታት ክምባል ዝፀንሐ ሃጓፍ ዘመሓይ ስለ ዝኾነ ብዝለዓለ ከም ዝድፍኣሉ ገሊፆም ሰልጠንቲ ብወገኖም ጎንጎኒ ዝውደብ ስልጠናታት ንኣብነታውያን ሰራሕተኛታትን ኣብ ስራሕትን ምትባዕ ክግበረሎም ተላብዮም ዝስዕ ብሃገራዊ ዜናታት እዩ ዝኸበርኩም ተዓዘብትና ምክትተልኩም ክትቅፅሉ ደጊምና ብክብሪ ንዕድም ጃፓን ብመንገዲ ዩክሬን ኣንጻር ሃገሩ ትወስዶ ዘላ ስጉምቲ ብህፁፅ ከተቋርፆ መንግስቲ ሩስያ ፀዊዖም እዚ ዝግለፅ ዘሎ ጃፓን ኣብ መፍረ ድሮናትን ምስግጋር ወተሃደራዊ ቴክኖሎጂን ምስ ዩክሬን እተካይዶ ምትሕባር ከም እተስፍሖ ድሕሪ ምሕባራ እዩ ነቲ ተግባር ብትሪ ዝኾነነ መንግስቲ ሩስያ ጃፓን ኣብ ልዕሊ ሃገሩ ኣብ ዝካየድ ደብዳብ ትሳተፍ ከም ዘላ ከም ዝቆፅሮ ብምጥቃስ ከቢድ ዋጋ ክኽፍላ ምዃኑ ሓቢሩሎ ጃፓን ንዩክሬን ናይ ልዕሊ 20 ቢልዮን ዶላር ደገፍ ክትገብር ተመባፂዓ ከም ዘላ እዩ ዝግለፅ እቲ ሃገር ምስ ዩክሬን ትገብሮ ዘላ ወተሃደራዊ ምትሕባር ነቲ ብሰንኪ ኣከራኸርቲ ደሴታት ኩሪል ምስ ሩስያ ዝፀንሓ ዘይምቅዳው ኣጋዲድዎ ከም ዘሎ ፀብጻባት የረዶም ክልቴን ሃገራት ብሰንኪቲ ዲፕሎማስያዊ ዘይምቅዳው ዛጊት ስምምዕ ሰላም ክኽትማ ከም ዘይከኣለዩ ዝጥቀስ መሻርክቲ ሃገራት ምዕራብ ኣፍሪቃ ሽበራ ንምቅላስ ዘካይዶ ፃዕሪ ክሕይል ኒጀር ፀዊዓ እዚ ዝተገልፀ ሽበራውያን ዕጡቃት ብ19 ሓምለ ኣብ ኒጀር ብዘካይድዎ መጥቃዕቲ ብውሕዱ 20 ወተሃደራት ከም እተቐትሉ ድሕሪ ምቀልሑ እዮም በታ ምዕራባዊ ኒጀር ዝተፈፀመ መጥቃዕቲ ልዕሊ 30 ከም ዝቆሰሉ ኣዘዝቲ ሰራዊት ኒጀር ሓቢሮም ሰራዊት ኒጀር ድሕሪ እቲ መጥቃዕቲ ብዘካይዶ ሰፊሕ ስርሒት 15 ካብቶም ሽበራውያን ከም እተቐትሉ ብምጥቃስ እቲ ስርሒት ይቕፅል ከም ዘሎ ኣፍሊጦም ኒጀር ማሊን ቡርኪና ፋሶን ሽበራ ንምቅላስ ፀጥታ ውልፍንቲ መስሪተን ከም ዘለዋ ዝፍለጥ ኮይኑ ልዕሊ 5,000 ኣባላት ዘለዎ ሓባራዊ ሓይሊ ኣብ ዶባተን ኣዋፊረን ከም ዘለዋ ይግለፅ ኣብ ዞባ ምዕራብ ኣፍሪቃ ብቐንዱ ድማ ዞባ ሳሕል ተኸሲቱ ዘሎ ሽበራዊ ተርእዮታት ብውህደት ኣባል ሃገራት ክምከት ከም ዝኽእል እዩ ዝሕበር ኢራቅን ሶርያን ኣብ ምምዕባል ፅላት ነዳድን ባህርያዊ ጋዝን ክተሓጋገዛ ዝኽእለን ናይ ምርድዳእ መዘክር ተፈራሪመን ከማ ካልእቲ ስምምዕ ኣገልግሎት ኣቋሪፁ ዘሎ ንክልቲአን ሃገራት ዘረኸብ መስመር ነዳዲ ዳግም ንምሕዳስ ክብገሳ ምዃነን ገሊፀን ኢራቅ ነቲ ኣብ 1952 ዝተሃንፀ መስመር ብሰንኪ ዲፕሎማስያዊ ዘይምቅዳው ኣብ 1982 ከም ዝዓፀወቶ ኣሜሪካ ኣብ 2003 ኣብቲ ሃገር ብዘካየደቶ ወተሃደራዊ ወፍሪ ድማ ከም ዝዓነወ ፀብጻባት የረዶም እቲ

ከተማታት ኪርኩክን ባንያስን ዘራኸብ 800 ኪሎ ሜትር ዝንውሓቱ ስትራቴጂካዊ መስመር ዳግም ተፀጊኑ ኣገልግሎት ምስ ዝጅምር ንክልቲአን ሃገራት ዓበ ቁጠባዊ ረብሓ ከም ዝህልዎ ይእመጥ። ፍርያት ነዳድን ጋዝን ዒራቅን ሶርያን ኣብ ዞባ ማእከላይ ምብራቅ ተኸሲቱ ብዘሎ ግዳማዊ ምትእትታው ዝጠንቁ ፀጥታዊ ቅልውላው ብከቢድ ከም ዝተሃሴ ፀብጻባት የረድኦም። ሰደድ ነዳዲ ልዕሊ 900 ሚታዊት ካብ ቁጠባ ዒራቅ ከም ዝሽፍን ዝገልፁቶም ፀብጻባት ብሰንኪቲ ፀጥታዊ ፀገማት ኣብ ዝሓለፈ ዓመታት ብልዕሊ ፍርቂ ከም ዝጎደለ ይጠቕሱ። ምልዋጥ መጥቃዕትታት ኣሜሪካን ኢራንን ሰፊሑ ኣብ ዘለወሉ ኣሜሪካ ናብ ሎሚ 20 ሓምለ ኣብ ዘጓሕ ለይቲ ንዝተፈላለያ ትካላት ኢራን ዕላማ ዝገበረ ከቢድ ድብደባ ኣካይዳ። ትካላት ኑክሌሳዊ ፀዓት፣ መራኸቢታት፣ ማእከላት እዚ፣ ስርዓተ መከላኸሊ ሚሳኢላት፣ መፍሪ ኣፅዋርን ድሮናትን ካብቶም ቀንዲ ዕላማታት ምንባሮም ተጋዊሖም። በቲ መጥቃዕቲ ኣብ መስርሕ ህንፀት ዝነበረን ሰላማዊ መዓላታት ከም ዘገልግል ዝተጠቕሰ ትካል ኑክሌሳዊ ፀዓት ኢራን ከም ዝዓነወ ተሓቢሮም። ነቲ መጥቃዕትታት ብትሪ ዝኾነ ነቲ ኢራን ኣብ ዮርዳንስን ኢራቅን ኣብ ልዕሊ ዝርከቡ ወተሃደራዊ መደበራት ኣሜሪካ ብዘካየደቶ መጥቃዕቲ 4 ወተሃደራት ኣሜሪካ ከም እትቐትሉ ተቓሊሖም። ብዘይካዚ ኣብ ኩዌት ብዘካየደቶ ተመሳሳሊ መጥቃዕትታት ትካላት መመንጨው ፀዓትን መፃረይ ማይን ዕላማ ከም ዝኾኑ ተገሊፆም። ኢራን ኣብ ኩዌት ኣብ ልዕሊ ዝርከብ ትካል መፃረይ ማይ መጥቃዕቲ ክተካይድ ኣብ ውሽጡ 3 ንካልኣይ ግዜ ምዃኑ ፀብጻባት የረድኡ። ኣሜሪካን ህንድን ኣጠቃላልን ንግዳዊ ስምምዓት ንምኽታም ዘኽእለን ዝርርብ ጀሚረን። እቲ ዘሰ ኣቐዲሙ ንዝተበፅሐ ክልተኣዊ ንግዳዊ ምርድዳ ናይ መወዳእታ መልክዕ ንምትሓዝ ከም ዝኾነ እዩ ዝግለፅ ዘሎ። ክልቲአን ሃገራት ኣብ ዝሓለፈ ዓመት ንግዳዊ ምልውዋጥ ብዓይነትን መጠንን ንምስፋሕ፣ ወፍሪ ንምዕባይን መጠን ቀረፅ ንምጉዳልን ናብ ዘኽእል ምርድዳእ ከም ዝበፅሓ ፀብጻባት የረድኦም። ብመሰረት እቲ ምርድዳ ህንዲ ንመጠን ቀረፅ እታው ፍርያት ኢንዱስትሪን ሕርሻን ኣሜሪካ ክተጉድሎ ወይ እውን ክጠቕሊላ ክትስሩ ዘያ። ኣሜሪካ ብወገና ኣብ ልዕሊ ዝተወሰነ ፍርያት ህንዲ ኣፅዲቓቶ ኣብ ፅንሕት መጠን ቀረፅ ተመሳሳሊ ስጉምቲ ከም እትወስድ ተገሊጽሎም። እቲ ስምምዓት ተግባራዊ ምስ ዝኸውን ኣብ ምምዕባል ንግዳዊ ዝምድነአን እወታዊ ተራ ከም ዝህልዎ ይእመት። ኣብ 2025 መጠን ንግዳዊ ምልውዋጥ ኣሜሪካን ህንድን ኣስታት 150 ቢልዮን ዶላር ምንባሩ ፀብጻባት የረድኦም። ንወተሃደራዊ ህላዊ ኣሜሪካ ኣብ ጃፓን ዝቃወም ሰላማዊ ሰልፊ ትማል 19 ሓምለ ኣብ ደሴት ኦኪናዋ ተኻይዶም። እቲ ወተሃደራዊ ወፍሪ ጠንቂ ፀጥታውን ማሕበረ ቁጠባውን ፀገማት ይኸውን ከም ዘሎ ዝገለፁ ሰልፈኛታት ሰራዊት ኣሜሪካ ብህፁፅ ክወፅእ ፀዊዖም። ነበርቲ ደሴት ኦኪናዋ ነቲ ግዳማዊ ሰራዊት ብተግባራት ዓመፅ ክወቕስዎም ምፅንሖም ፀብጻባት የረድኦም። ኣሜሪካ ኣብ ጃፓን ልዕሊ 50,000 ወተሃደራት ኣስፊራ ከም ዘላ ዝጠቕሱ ፀብጻባት ጃፓናውያን ነቲ ወፍሪ ዝቃወም ተደጋጋሚ ናይ ተቃውሞ ሰልፊ ከካይዱ ምፅንሖም የረድኦም። ኣብ ዝሓለፈ ወርሒ ሰነ ንሓባራዊ ወተሃደራዊ ልምምድ ኣሜሪካን ጃፓንን ዝቃወም ሰላማዊ ሰልፊ ተኻይዱ ምንባሩ ይዝከር። ዜናታት ንምዝዛም ቀንዲ ነጥብታቱ ሚኒስተር ዑስማን ሳልሕ ምስ ሚኒስተር ጉዳያት ወፃኢ ግብፅን ፍሉይ ኣመኻሪ ፕረዚደንት ዶናልድ ትራምፕን ተራኺቡ ዘትዩ። ዞባ ደቡባዊ ቀይሕ ባሕሪ ኣብ ፌስቲቫል ኤርትራ 2026 ምስ ባሕራውን ምድራውን ፀጋታት ዘላለ ትሕዝቶ ኣቕሪቡሎ። ኤርትራውያን ነበርቲ ዓባይ ብሪጣንያ ዓመታዊ ፌስቲቫሎም ብዓቢ ድምቀት ኣካይዶም። ጃፓን ብመንገዲ ዩክሬን ኣንጻር ሃገሩ ትወስዶ ዘላ ስጉምቲ ብህፁፅ ክተቋርጾ መንግስቲ ሩስያ ፀዊዑ። መሻርክቲ ሃገራት ምዕራብ ኣፍሪቃ ሽበራ ንምቅላስ ዘካይደ ፃዕሪ ክሕይል ኒጀር ፀዊዓ። ዒራቅን ሶርያን ኣብ ምምዕባል ፅላት ነዳድን ባህርያዊ ጋዝን ክተሓጋገዛ ዘኽእለን ናይ ምርዳእ መዘክር ተፈራሪመን። ሓፈሻዊ ዜናዊ መሰናድኦና ኣብ ዝተዛዚሙሎ ዝኸበርኩም ተዓዘብትና ምስ ተርፉ መደባትና ንሓደገኩም ብሩኽ ምሸት።